I'm gonna go to the hospital.

Thank you.

מה יהיו,

ናና ፍሉያ ዝገበርና ሃገርና ይኹን ምድና ባዓል ሃገርና ባዓል ስለተና መሰል ንምርጋፅ መሪቃፅ ክብር ዋጋ ስለዝኸፈልና እዩ።

طلعتنا وحشنا يوهنا يوهنا

ありがとうございました。

Bravo, bravo.

0: وتحياتنا وتبريكاتنا مجددا لحدي عمر، وهم يمثلون الفرح ويجسدون الصمود
1: الشعبية هنا عايز لي منان ولكن فلطوايا ثلاثة جزئين أوردنا أوكي
2: ዝሕጉስ እንዲ ከምዚ ናህና የለን ክብል እውን ይኽእል። ኣብ ልምዓት ተሪእኻ፣ ኣብዚ ምህዞ እንተሪእኻ፣ ኣብ ትምህርቲ ተሪእኻ፣ ከባና እኳ የለን ከባና ኣሎ ኣይብልኒ ኣነ። ምክንያቱ ነዚ ኩሉ ፀገማት ኣብ ዝባና ተሰኪምና ንኩሉ ከዓ ማዕሪኦም ንኸይድ ኣለና፣ ምስታ ማዕር ዓለም ንኸይድ ኣለና እየ ክብል ዝደፍር ኣነ። ምክንያቱ ህዝቢ ኤርትራ ሰ ከልካሊ የብልናን፣ ከልካሊ የብልናን፣ ዓጋት የብልናን፣ ሓሶት ኣይናህናን እዩ። ብሓቂና ብቅልፅምና ኣሚንና ንኸይ ሰባት ኢና። ስለዝኾነ ከ እቲ ብሩዕ ብርቱዕ ሓላፊና የማን ፀጋም ደይብል ሌላን ጉሌላን ደይብል መራሒ ትኽኢል መስ መርሒ እዚ ድኸይድ ሓላፊ መራሒ ስለ ዘለና ከ ተቢዕና ሰጉምና ኣብ ዓወት በፂሕና። እታ ንሳ ዝደልዮ እቶም ስዋኣት ሓሊኖማ ዝሓለፉ ንዓነ ተግብር ኣለና። ልክዕ እቶም ንሶም ዝደልይዋ ዘለዉ ረጊፅና ኣለና እየ ዝብል ኣነ እግዚኣብሔር መስ

ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ዝበዓል ዘሎ ግን ንሕና ካልእ ዝኾኑ ኣማራፂ የብልናን ብጀካ ፅንዓትና ካልእ ከምዘይዋፃና ኣረጋጊፅና ንፈልጥ ኢና ህዝብና ፈልጥ መንግስትና ፈልጥ ግንባርና ፈልጥ ነብሲ ወከፍ ኤርትራዊ ከዓ ፈልጥ ሳላ ፅንዓትና ኢና ከዓ እዚ ኩሉ በፅሕና ዘለና ካልእ ድመፀ ተመፀ ንዓና ዘሰንፈና ነገር የለን ፅንዓት እንድሕር ጎዲሉ ጥራሕና ንሕና ንሰንፍ ንደኩም ሞፍቶ ናይ ኩሎም ተፀባእቲ ንኸውን ሳላ ፅንዓትና ኢና ከዓ መኬትና እምበር ካልእ ትሕሶ ነይሩና ማለት ኣይኮነን። እዚ ፅንዓት እዚ ከዓ ካብ ቃልሲ ተዘዋዊሩ ክሳብ ሕጂ ኣብዚ መኸተ እዚ በፂሒ ዘሎ ምዃኑ ከዓ ኩሉ ኤርትራዊ ፈልጥ

0: ሰላም ፈነዌር ቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከምትውዕሉ ሎም ሶኒ ሓደ ሰነት ኣትሓምሽ ዘሎ ዜናታት ውሽጢ ንወፃእን እንሆ ዜና ነቕርበልኩም ሉዋም ተኽለ ምስ ኣቕራቢት ቋንቋ ምልክት ዛብረ ተወለ ብምዃን ኢና ንምክትታልኩም ብክብሪ እንዓደምና ብኣርእስተ ዜና ክንፈልም። ኣብ 15 ፅምብልና ፅምነት ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ኣብ ንኡዘባ ልጉዓ ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ኣብ ንኡዘባ መልቂ ዝካየድ ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ንሽዱሽተ ኣዋርሕ ከም ዘወን ዘፈቶ ኣፍሊጣ ፈረንሳን ጃፓንን ኣብ ምዕባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን ኣብ 2025 መጠን ንግዳዊ ምልውዋጥን ኣባል ሃገራት ኣስያን ብልዕሊ 14 ሚእታዊት ሃብዩ ናብ ዝርዝር ዝራኣቱ ክንሰግር ብ35 ዓመት ፅምብልና ፅምነት ኤርትራ ፅንዓትና ዋሓስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ከከቦቶ ዝኑ ዝባሓና ትሕሶ ብመልክዕ ፀብጻብ ተዋሂድሎ ገረ መስቀል ገረዝገሄር ከቕርቦዩ
1: ማሕበረ ኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉንበት ኣብ ዱበይ ኣብ ዘካየድዎ 11,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርክ ትፀዊዑ ኣቦ ወንበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊፆ ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድድራት ንዝተዓወቱ ሽልማት ክዕደልን ከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሐና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተካየደ ስነ ስርዓት ኣቦ ወንበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኩሉ ብድሆታት ሰጊሩ ናብዚ ተስፉ መድረክ ዝበፅሐ ሳላ ፅንዓቱን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊፁ ኣዶ መንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ብወገና ዓመት መፀ ብልዑል ማዕርግ እነብዕሎ ፅምብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድሪ ሰማእታት እናሓደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይን ገረዝግሄር ድማ እዚ ፅንዓትና ዋሕስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ ምኸተ ወለድታት ከም ዝኾነን ብምኸተ ወለድታት ከም ዝዕቀብን ኣረዲያ እቲ ፅምብል ብባህላውን ስነ ጥበባውን መሰናድኦታት ደሚቑ ነይሩ ኤርትራውያን ተቐማጦ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘብዓሉ እቲ ዝበፅሐና ሓበሬታ ኣፍሊጡ
0: ኣብ ንኡዘባ ልጉዓን ሰባ ክካየድ ብዝፀንሐ ኮም ማእከል ዝገበረ ጎስጓሳት 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ወክርኤና ቀዳዊ ተወልደን ዘዳለወ ዜናዊ ፀብጻብ ኣብርሃም ዓንደ ማርያም ክቐርቦዩ
2: ኣብ ንኡዘባ ልጉዓን ሰባ ኣብ 13 ምምሕዳራት ከባቢ ዝሕቆፋ 22 ዓድታት ብ30 ጉንበት ብደረጃ ንኡዘባ ኣብ ዝተካየደ ፅምብል ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ኣብቲ ኣጋጣሚ ኣብ ማሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ፕረዚደንት ሃማድኤ ወይዘሮ ተኸኣ ተስፋ ሚካኤል ፀሓፊ ግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራ ከምኡውን ወከልቲ ማዕከን ህፃናት ሕቡራት ሃገራትን ማዕከን ህዝቢ ሕቡራት ሃገራትን ተረኺቦም ነይሮም ኣብ መሓዳሩን ዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቓል ክሽቦ ደቂ ኣንስትዮ ዝርከቦም ሓሰይቲ ልምድታት ንምውጋድ ብደረጃ ንኡዞባ ኮሚተ ብምቓም ንዝተኻየደ ኮም ማእከል ዝገበረ ስራሕን ገስጋሱን ድሕሪ ምግላጽ ብዝተገብረ ዳህሳስ ኩለን ዓድታት ክሽቦ ከም ዘወገዳ ከም ተረጋገጸ ደግሲ ከይጋጥም ድማ ዕቱብ ምክትታል ከም ዝግበር ገሊጹ። ግዜያዊ ሓላፊ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተስፋ ገብርኤል ገብረ ስላሴ ብወገኑ ጎዳእትን ልምድታት ብሓፈሻ ክስቦ ደቂ ኣንስትዮ ድማ ብፍላይ ንምውጋድ ሓያል ፃዕሪ እኳ ክካየድ እንተፀንሐ ክሽቦ መሊኡ ስለ ዘይተወገደ ብዙሓት ደቂ ኣንስትዮ ግዳይ ክኾና ምፅንሐን ብምጥቃስ ካብ 2018 ብምውሃድ ሚኒስትርታት ጥዕናን ዕዮን ማሕበራዊ ድሕነትን ከምኡውን ሃማድ ኤስ

0: ሰፊሕ ጎስጓሳዊ መደባት ብምክያዱ እቲ ተርእዮ እናንቆልቆሎ ከም ዝመፀ ኣብ ንዞባ ለጓዓን ሰባት ዝተበፅሐ ደረጃ ድማ ናቱ ውፅኢት ከም ዝኾነ ኣርድዩ መራሕቲ ሃይማኖትን ወለድን ድማ ምስ ኣካላት መንግስትን ግንባርን ብምውሃድ ብዝተኻየደ ሓያል ፃዕሪ ሳዕቤናት ክሽቦ ደቂ ኣንስትዮ ብግቡእ ክግንዘቡ ከም ዝኽኣሉ ብምጥቃስ ከባቢኦም ካብዚ ዘይሕጋዊ ተግባራት ሓራ ከም ዝኾነ መስኪሮም ኣብቲ ፅምብል ነቲ ዕለት ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቡ ንኡዞባ መወልቂ ብ25 ጥቅምቲ 225 ነፃ ካብ ክሽቦ ከም ዝኣወጀት ዝዝከር እዩ።
1: ምዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳ ድማ ብፍላይ ልዑል ተራ ከም ዘለዎ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዞባ መልቂ ኣቶ መልኣከ ወለ ሚካኤል ገሊፁ ነየሪ ናብ ዝሃቦ ሓበሬታ ኣቶ መልኣከ ነፍሲ ወከፍ ዓዲ ሕዛእቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከምዘየለ ብምሕባር ኣብ ምምሕዳር ከባቢ ፈውሊና ዝርከብ ሰፊሕ ናይ መጋሃጫ መሬት ኣብዚ መዳይ እዚ ዓብዪ ኣስተዋፅኦ ከም ዘለዎ ሓቢሩ ኣብ ንኡዞባ መልቂ ኣስታት 50,000 ከብትን 120,000 ጠለ በጊዕን ከም ዘለዋ ዝሓበረ ኣቶ መልኣከ ዘሎ ፀጋታት ንዕአን ካብ ካልእ ዞባታት ንዝመፃ ጥሪትን ከም ዝኣክል ኣብሪሁ መጋጫ ፈውሊና ኣስታት 40 ኪሎ ሜትር ተዘርጊሑ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብታን ብዙሕነት ሃብቲ ገረብን ጥሪትን እወታዊ ፅልዋ ከም ዘለዎ እውን ሓቢሩ ኣመሓዳሪት መምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺ ብግድኣ እቲ መምሕዳር ከባቢ ምስ ዘለዎ ባህላዊ ምንጭታት ማይ ንሕርሻን መጓሰን ምችእ ምዃኑ ብምግላፅ ቀፃልነቱ ንምርግጋፅን ንምዕቀቡን ብውህደት ክስራሕ ኣተሓሳሲባ ኣብ ዞባ ማእከል ነበርቲ ንኡዞባታት ኣባሻውልን ገዛባንዳን ኣብ ቅድያት 15 ዓመት ናፅነት ኣብ ሓለዋን ዝተዋፈራ ኣህዱታት ሓይልታት ምክልኻል ኤርትራ ብ331 ግንቦት ናይ ምስሐን ምዝንጋዕን እንግዶት ኣካይዶም ኣመሓደርቲ ናይተን ንኡዞባታት ኣብ ዘስምዑ ቃል ንጀጋኑ ሓይልታት ምክልኻል ኤርትራ ብሓፈሻ ነተን ኣብ ዞባ ማእከል ተዋፊረን ዝቐንያ ድማ ብፍላይ ብምምጓስ ነበርቲ ዓቕምታቶም ኣዋሒዶም ዝገበርዎ እንግዶት መርኣያ ሓበኖም ከም ዝኾነ ገሊፀን እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት ደሚቑ ነይሩ ጨንፈር ሃገራዊ ማሕበር ፅሙማን ኤርትራ ዞባ ማእከል ኣብ ውድድራት ስፖርትን ሓፈሻዊ ፍልጠትን ንዝተዓወቱ ፅሙማን ተምሃሮ ብ31 ግንቦት ሽልማት ዓዲሉ ኣብቲ ስነ ጥበባዊ መሰናድኦ ዝደመቐ ስነ ስርዓት ስነቶም ዕውታት ተምሃሮ ከከም ደረጃኦም ገንዘባዊ ሽልማት ተበርኪትሎም ሓላፍቲ ጨንፈር ኣቶ ዳንኤል ገብረ ማርያም ኣብ ዘስምዖ ቃል እቶም ተምሃሮ በቲ ዝተዓወትሉ ዓውዲ ናብ ዝለዕለ ንኽበፅሑ ተራ ወለዲ ክዓዝዝ ኣዘኻኺሩ ወኪል ሚኒስትሪ ዕዮን ማሕበራዊ ድሕነትን ኣቶ ዳዊት ሰለሙን ድማ ፅሙማን ተምሃሮ ኣብ ኩሉ ዝወፅእ መደባት ንኽሳተፉ ብማሕበር ቀጻሊ ኩስኳሳት ክካየድ ብምዝኽኻር ሚኒስትሪ ትምህርቲ ምትሕብባሩ ክብ ከብል ፀዊዑ ክቡራትን ክቡራንን ቀፅሉ ዝቐርብ ዘና ዘይደ ምክትታልኩም ደጊምና ብክብሪ ንዕድም ኣብ ዜና ወፃኢ ክንሰግር ሩስያ ሰደድ ንነፈርቲ ዘገልግል ነዳዲ ን6 ወርሒ ከም ዘወንዘፈቶ ኣፍሊጣ እቲ ካብ ሎሚ ሓደ ሰነድ ተግባራዊ ዝኾነ ስጉምቲ ዘቤታዊ ጠለባት ንምርግጋእ ምዃኑ ሚኒስትሪ ጉዳያት ወፃኢ ሩስያ ገሊፁ ብመሰረት እቲ ሓበሬታ እቲ ናይ መወንዛፍ ውሳኔ ክሳብ መወዳእታ ወርሒ ሕዳር 2026 ክቕፅል እዩ ኣብ ዞባ ማእከላዊ ምብራቅ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ንቐረብ ነዳዲ ብደረጃ ዓለም ብኣሉታ ፀሊይዎ ከም ዘሎ ዝፍለጥ እዩ ፈረንሳን ጃፓንን ኣብ ምምዕባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን እቲ ወፍሪ ኣብ ምምዕባል ሰብ ሰርሖ ብልሒ ኤሌክትሪክ ኣሉሚኒየምን ፅላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ሰርሖ ብልሒ ንምውዳድ ዝዓለመ ምዃኑ ሰብ መዚ ክልቲአን ሃገራት ገሊፆም ልዕሊ 52 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል ተገሊጹሎ እቲ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤሮጳ ካብ ዝተገብረ ዝዓበየ ኮይኑ ክሳብ 231 ክዛዘም ከም ዝኽእል ይእመት ሓያሎ ሃገራት ኣብ ምዕባል ሰብ ሰርሖ ብልሒ ገዚፍ ወፍሪ ይገብራ ምህላውን ይጥቀስ ኣባል ሃገራት ቁጠባዊ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ኣብ 2025 ኣብ ንሓድሕደን ምስ ካልኦት ሃገራትን ዘካየደኦ መጠን ንግዳዊ ምልውዋጥን ምስትነ ቅድሚኡ ዝነበረ ዓመት ነፃፀርን ከሎ ብልዕሊ 14 ሚእታዊት ከም ዝዓበየ ፀብፃባት ሓቢሮም ኣብ ዝሓለፈ ዓመት መጠን ንግዳዊ ምልውዋጥ ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሩ ዝጠቐስቶም ፀብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባት ሪፐብሊክ ቻይና ከም እተኻየደ ኣረድዮም። እቲ ኣስታት 20 ሚታዊት ኣባል ሃገራት ኣብ ንሓድሕደን ዘካየድኦ ምልውዋጥ ምዃኑ ክፍለጥ ተኻኢሉ ኣሎ። ነዳዲ፣ ባህርያዊ ጋዝ፣ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልውዋጥ ከም እተኻየደሎም ተገሊጹ። መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቁጠባውን ዝምድና ኣባል ንምድፋዕ ከም እተሰማምዑ ዝዝከር እዩ። ኣብ 1967 ዝተመስረተ ዞባዊ ውድብ ኣስያን ፊሊፒንስ፣ ቪየትናም፣ ሲንጋፖርን ንዝርከበን 11 ኣባል ሃገራት ይሓቆፍ። ኣብ ደሴት ሱማትራ ናይ ኢንዶኔዥያ ኣብዘይ ሕጋዊ መዓዳኒ ወርቂ ብዝተኸስተ ሓደጋ ምህማም መሬት ብውሕሩ 30 ሰባት ከም ዝሞቱ ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ብዝነሳሰን ሓደ ንግንቦት ሓደጋ ዝተደብዩ ወገናት ክህልው ከም ዝኽእሉ ዝኣመቱ ሰብ መዚ ስርሒት ምድሓን ሂወት ኢንዶኔዥያ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። እቲ ሓደጋ ኣብቲ ከባቢ ብዝወቕዐ ብርቱዕ ዝናብ ከም ዝሰዓበ እቶም ሰብ መዚ ብተወሳኺ ሓቢሮም። ኣብ ምድሓን ሂወትን ምግታእ ዘይሕጋዊ ምንጥፈታትን ዝነጥፎ ሓይልታት ፀጥታ ናብቲ ከባቢ ዝለኣኸ መንግስቲ ኢንዶኔዥያ ህዝቢ ዘይሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳሲብሎ። ኣብ ኢንዶኔዥያ ቅድሚ 2 ሳምንታት ብዝተኸስተ ተመሳሳሊ ሓደጋ እውን ኣስታት 40 ሰባት ከም ዝሞቱ ፀብጻባት የረድኡ። ኣሜሪካ ኣብ ልዕሊ ወታደራዊ ዒላማታት ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ። እቲ ኣብ ከተማ ጎሩክን ደሴት ቀሽምን ዝተኻየደ ምጥቃዕቲ ንስርዓተ ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዕላማ ዝገበረ ምንባሩ ሰብ ስልጣን ኣሜሪካ ሓቢሮም። ማእከላይ እዚ ኣሜሪካ ኣብ ማሕበራዊ መራኸቢታት ኣብ ዘዘርግሖ ፅሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህጉራዊ ማያት ትንቀሳቐስ ዝነበረት ኤምኪው ሓደ ዝዓይነታ ሰብ ኣልቦ ነፋሪት ሃገሩ ዝፈፀመቶ መጥቃዕቲ ከም ዝኾነ ገሊጹ። ሰራዊት ኣሜሪካ ብ27 ግንቦት እውን ኣብ እስትራቴጂያዊት ወደባዊት ከተማ ባንዳር ዓባስ ንዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፊ መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከም ዘካየደ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመት ዓረብ ኣብ ልዕሊ ዝርከብ መደበር ናይ ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጡ። መጥቃዕትታት ኣሜሪካ ምስ ዝቐፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ ሰውራ ኢራን ብተወሳኺ ኣጠንቂቑሎ። ይኹን እምበር ኢራን ኣብየ ናይ ወታደራዊ ማዓስከር ኣሜሪካ መጥቃዕቲ ከም ዘካየደት ዛጊተ ሕብረትን ዘላ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ኢራን ምስ ኣሜሪካ ስምምዕ ክትገብር ሓቀኛ ድሌት ከም ዘለዋ፣ እዚ ድማ ንሃገሩን መሻርክታን ፅቡቅ ከም ዝኾነ ኣብ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ገሊጹ። ይኹን እምበር ምስ ኢራን ዝርርብ ምክያድ ከቢድ ምዃኑ ፕሬዚደንት ትራምፕ ሓቢሩሎ። መንግስቲ ጃፓን ሃገር ወታደራዊ ኣቕማ ንምንፋዕ ዝሰርሕ ከም ዘላ ብቻይና ንዝቐረበ ክሲ ነፂግዎ። ሚኒስትር ምክልኻል ጃፓን ኣብ ሲንጋፖር ኣብ ዝተኻየደ ዞባዊ ዋዕላ ፀጥታ ኣብ ዝሃቦ መግለፂ ብኣንጻሩ ቻይና ወታደራዊ ኣቕማ ብቕልጡፍን ብዘይ ግሉፅነትን ተስፍሕ ከም ዘላ ከሲሱ። ቻይና ወታደራዊ ወፃኢታታ ናብ ዝለዓለ ደረጃ ተዕብዮ ከም ዘላ ዝወቐሰት ሚኒስተር ወታደራዊ ንጥፈታት ቻይና ንጃፓንን ማሕበረሰብ ዓለምን ዘተሓሳስብ ጉዳይ ከም ዝኾነ ገሊጹ። ጃፓን ድሕሪ ምዝዛም ካልኣይ ኩናት ዓለም ንኣህጉራዊ ሕግን ቻርተር ሕቡራት ሃገራትን ተወፋይነት ከም ዘለዋን ናፃን ክፉትን ዓለማዊ ስርዓት ንምፍጣር ፃዕርታት ከምዘይካየደት ሰነቕረታ ብተወሳኺ ሓቢሩ። ብተመሳሳሊ ሚኒስተር ምክልኻል ፊሊፒንስ ነቲ ብቻይና ኣብ ልዕሊ ጃፓን ዝቐረበ ክሲ ዘይፍትሓዊ ክብል ነፂግዎ። ሚኒስትሪ ጉዳያት ወፃኢ ቻይና ኣብ መጀመርያ ዝሓለፈ ወርሒ ግንቦት ሃገራት ኤስያ ፓስፊክ ነቲ ጃፓን ወታደራዊ ኣቕማ ንምዕባይ ትገብሮ ዘላ ዘይሓላፍነታዊ ተግባር ብሓባር ክቃወሞኦ እዩ ፀዊዑ ነይሩ። ቻይና ጥራይ ዘይኮነት ሩስያ እውን ወታደራዊ ምንቅስቓሳት ጃፓን ክትቃወሞ ፀኒሓላ። እዚ ምዕባለታት እዚ ኣብ ሞንጎ ቻይናን ጃፓንን ተኸሲቱ ዘሎ ወጥሪ እናዓበየ ኣብ ዝመፃሉ ዘሎ እዋን እዩ ዝስዕብ ዘሎ። መንግስቲ ጃፓን ኣብ ልዕሊ ደሴት ታይዋን ክውሰድ ንዝኽእል ናይ ምፅምባር ስጉምቲ ሃገሩ ኢድ ኣጣሚራ ከምዘይተዕዘቦ ድሕሪ ዝሃቦ መግለፂ ኣብ ሞንጎ ክልቲአን ሃገራት ምትፍናን ከምተፈጥረ ፀብጻባት የረድኡ። ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብተደጋጋሚ ክትነፅር ፀኒሓላ። መንግስቲ ኤኳዶር ብክሲ ዘይሕጋዊ ምስግጋር ኣፀፋርስ ኣብ ልዕሊ እታው ፍርያት ኮሎምቢያ ወሲኖ ዝፀንሐ 100 ሚታዊት ተወሳኺ ቀረፅ ኣልዒልዎ። እዚ ዝተገልፀ ፕሬዚደንት ኤኳዶር ዳንኤል ናቦአ ምስ ሕፁፅ ፕሬዚደንት ኮሎምቢያ ኣሌባርዶ ደላ ኤስፕሬላ ብማንዛ ድሕሪ ዘካይዶ ዝርርብ እዩ። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልትኤን ሃገራት ኣብ መዳይ ፀጥታ ንግድን ልምዓትን ሓድሽ መድረኽ ንምትሕብባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ሓቢሩ። ኮሎምቢያ ምስ ሃገሩ ኣብ ዘዳዊ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀፋርስን ንምምካት ምትሕብባር ከምዘይርኣየት ዝወቐሰ መንግስቲ ኤኳዶር ኣብ ዝሓለፈ ወርሒ ጥሪ ኣብ ልዕሊ እታው ፍርያታ ናይ 300 ሚታዊት ተወሳኺ ቀረፅ ከም ዝወሰነን በብደረጅኡ ናብ 100 ሚታዊት ከም ዘዕበዮን ዝፍለጥ እዩ። ከም መልሰ ግብሪ ናይቲ ስጉምቲ መንግስቲ ኮሎምቢያ ብሕታውያን ትካላት ሃገሩ ናብ ኤኳዶር ንዝርከብ ንዝገብሮ ምሸጣ ኣፀዓት ኤሌክትሪክ ከም ዘወን ዘፎን ኣብ ልዕሊ እታው ዝተወሰነ ፍርያት ተሃገር 75 ሚታዊት ቀረፅ ከም ዝወሰነን ኣይርስዓን። 1600 ኪሎ ሜትር ዝረኸብ ደቦ ዘለወን ኤኳዶርን ኮሎምቢያን ብዛዕበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ። ኣብ ሰሜናዊ ምብራቅ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋነት ነታጉ ከቢድ ሰብኣውን ንዋታውን ዕንወት ከም ዝወረደ ማዕከናት ዜና ኣቃሊሐን። በቲ ምስ ቻይና ኣብ ዘዳዊ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከብዎም ብውሕሩ 55 ሰባት ክመቱ ከለዉ 70 ከም ዝቆሰሉን ሓያሉ ኣባይቲ ከም ዝዓነወን ዝሓበሩ ሰብ መዝጠ ሃገር ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ጥንቅቲ ሓደጋ ንምፍላጥ መርመራ ይካየዳሎ። ኣህዶታት ሲቪላዊ ድሕረት እቲ ሃገር ግድያት ናይ ምድሓን ስርሒት የካይዱ ከም ዘለዉ ተሓቢሩ ኣሎ። ክቡራትን ክቡራን ዜና ቅድሚ ምዝዛብና ኣርእስታቶ ክንደግመልኩም። ኣብ 35 ፅንብል ናፅነት ኣብ ሕቡራት ኢማራት ዓረብ ደማም ምብራቅ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ። ኣብ ንኡስ ዞባ ለጉዓን ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ኣብ ንኡስ ዞባ መወልቂ ዝካየድ ምዕቃባ ከባቢ ኣብ ምህታም ባህርያዊ ብዙሕነት ልዑል ተራ ከም ዘለዎ ተገሊጹ። ሩስያ ሰደድ ንነፈርቲ ዘገልግል ነዳዲ ን6 ኣዋርሒ ከም ዘወን ዘፈቶ ኣፍሊጣ። ፈረንሳን ጃፓንን ኣብ ምዕባል ወፍሪ ዘተኮረ ናይ 110 ቢልዮን ዶላር ውዕል ተፈራሪመን። ኣብ 2025 መጠን ንግዳዊ ምልውዋጥ ኣባል ሃገራት ኣስያን ብልዕሊ 14 ሚታዊት ዓብዩ። ንምክትታልኩም ነመስግን። ምስ ተረፍ መድባርት ኤርቲቪ ክንሓደገኩም ኢና ብወገና ግን ብረኽምሸት

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: በዓልና ፅነትና ንኽብር ኣለና። ክቡራትን ክቡራን ተኸታተልትና፣ ከምቲ ኣብ ዝተፈላለየ መዓልትታት ክትከታተሉ ዝቐነኹም ፍሉይ ሞደል ሙዚቃ ንሎም እውን ከምዚ ትዕዘቡና ዘለኹም ኣብ ጎደና ሓርነት ብምዃነ ናይ ሎሚ ደርፍታትና ናብኹም ከነቕርብ ኢና። ናይ ሎሚ ፍሉይ ዘብሎ ንኩሉ ተኸታታሊ መደብና ሱታፌ ብምግባር ማለት እዩ። ኣብ ጎደና ሓርነት ናይ ውሃና መልእኽቲ ከነካይድ ኢና። ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃእን ዝርከብ እንቋዕ ናብ መበል 35 ዓመት ፅምብልና ፅነት ሃገርና ብሰላም ኣብፅሓና ርሑስ በዓል ክንብል ንፈቱ። መደባትና ድማ ምሳና ሓቢርኩም ክትከታተልዎም ብክብሪ ንዕደም።
1: ደለ ድበልየኩም ቀድሪ ሰላምት ንትፅሓኩም መተቅብለትና ከም መግሉ ታብዖ ለፀናሕኩም መናስበት 35 ሰነት ዒድ ሕሬትና ፍንቱ በርናምጃት ኣስክምቶ እንቀድም ላዓልና ዮማናዩ ኣተላላይ ግልግባእቱ ምን መዲነት ኣስመራ ፍንቱ የድብ ሻርዕ ሕርየት እንደገብአና ከም መግሉ ትርእልኩም ሻርዕ ሕርየት እንደሰራጋው እንደገረማቱ ንርእልሌና መናሰበት 35 ሰነት ዒድ ሕርየትና ድማ ንግል ኩሉ ሸዓብና ዒድ በኪቶ ስዒድ ዲብ እምብል ዮማ ምስል ገሌ ሙሽተሪከት ዲብ ሻርዕ ለረከብናሆም ባለቱ ምስል ዕያሎም ግልዛወሮ ለመፀው ገለገለ ናይ ታህኒኣት ኣው ልእኮታት ኣሰናይናዮም ግንቐድምቱ

0: ኣነ ብሕጂ ሳልሕ ሓሳብ እየ ዝበሃል ኣብ ፕሮግራም ብዳዊት ሓላፊ ኮይኑ ኣብዚ ሬድዮ ሰርሕ ክፍሊ ሬድዮ ኣብቲ ናይ ሕቶ ኸ እንተተመሊስና ኣብ ብዛዕባ ናይ ኣብ ሜዳ ዝነበረ ደርፍታት እንተተመሊስና እዋን ሽዑ እዋን ካሊእ እዋን እዩ ነይሩ ኣብዚ እዋን ሕጂ ዘናፅነት ዝፈረየን ኣብቲ እዋን ፍረየ ዝነበረ ደርፍታት ኣብ ዓብይ ምሽምድና ነይርዎ ነሰብ ዘበራብር ኣብ ህዝቢ ድዩ ኣብ ተጋደልቲ ድዩ ብዙሕ ምሽሚ ዘምፅእ ነይሩ ሕጂ ደርፊ ክትሰሚዕ ከለካ ናይተን ናይ ሜዳ ኣብዚ እዋን እዚ እውን እተን ደርፊ ኣሓሳሳን እየን ዘሎ ዝሓየለ ደርፍታት እየን ዘሎ ኣብ እዋን ገዝሊ ዝነበረ ደርፍታት ኣብዚ ድና ነይርዎ ንሕጂ መግለፂ ከመን ኣይረክበላን እየ ሕጂ ከምዚ ኢለን ክገልፀለን ከመን ኣይክእላን እየን ሽዑ ዝነበራ ደርፍቲ ዝነበራ ኩሎም ሕጂ ኣብነት ብዳዊት ክገልፃ እንተዘልየ እውን ናብተን ናይ ብዳዊት እንተመፅእና ዶር ቤብ ሰውራቲ ዶር ትካፋ ዶር ኢብሪን እውን ዶር ኢብሪን ሰውራቲ ብፈናን ትካፋ ቲም ሰዊሳ እያ እውን የተሰጂ ንሆካ ዳሊ ብሻረክቲ የታይዋ ውዶር እውን ኢብሪን ኣነንዴታ ሽርሐ የምከን ምህና ጣምሰ ኣገርቲ ጠምሰ ከፈምያ ን ትካፋ ዶር ቤብ ከፈሚን ትካፋ ንሸብሆ ዶር እውን ኢብሪና ዶር ቤና እንዴታ ግ ኣነ ሽዑ ንእሽተ ነይረ ግን ኣብተን መጀመርያ ኣብ ሰውራት ሰምዐን ዝነበረ ናይ ብዳዊት እየ ሰምዐ ነይረ ነተን ናይ ብዳዊት መሓመድ እስማን ነይሩ ደራፋይ ድምፃዊ መሓመድ እስማን ነይሩ እተን ደርፊ ናይ ብዳዊት ብሓቂ ብዳዊት ኣምሲሉ እዩ ዝደርፍ ነይሩ እተን ቃላት ልክዕ እንተዘይረኪቦ እውን እተን ብዳዊት ልክዕ ብዳዊት ኣምሲሉ ይደርፍ ነይሩ መድ እስማን ሳሳዓይ ነይሩ ደራፋይ ነይሩ ዜማዊ ነይሩ ብሓቂ መድ እስማን ነይሩ ድሕሪኡ ኣድም ይመፅ እዩ ወኣድም ሓምድ ኣድም ሓምድ እውን እቲነበረ ደርፍታት ተጎርባ ትብል ነራ ገለ ደርፍታት ነይረን ኣድም ከም ብዳዊት ይመፅ እዩ ኣብ ድሕሪኡ ግን ኣብ 88 ጀሚርካ ነድሓር ብዙሕ ደርፍቲ ኣብ ሰውራ መፅእን ናብ ዳዊት ሕጂ ወዲ ርፍ መፅ እዩ 88 ነድሓር ቲታ ነይሩ ኣስማን ሽሙ ነይሩ ሓደ ናይ 52 ዝነበረ ወላ ኣብ ኣነ ሓለዋ ሰውራ ነይረ መጀመርያ እተን ሓለዋ ሰውራ ዝነበርኩ እዋን ከዓ ሓሰን ሽሙ ነይሩ ሓሰን ኣብደላ ዝበሃል ወዲ ኣብደላ ዝ ነይሮም ብዙሓት ነይሮም ሕጂ ሽዑ ዝነበረ እንደ ምንስእነት ድዩ ኣብ ናይ ሰውራ ዝነበረ እዋን ግዜ ካሊእ እዋን እዩ ነይሩ ብሓቂ እተን ደርፍታት ስምኢት እየን ዝፈጥራ ነይሩ ሎሚ እተን ደርፍታት ሎሚ ዝፈርያ ዘላ እቶም ደረፍቲ ቁሩብ ከይነቕፉኒ እምበር ሸቐጥ ኮይኑ ይስምዓኒ እተን ደርፍታት ኣብዚ ዝመፅእ ዘሎ ደርፍታት ደርፍታት ኮይኑ ኣይስምዓኒ ኒኸማ ቁሩብ እንታይ ይገብር እቲ ሰብ ናብታ ግዜ ቁሩብ ኣመሳሲሉ ክኸይድ ይደሊ ኣመሳሲሉ ክኸይድ ይደሊ እምበር ነተን ደርፍታት ብሓቂ ሽዑ እዋና ዝነበረ ደርፍታት ኮፍ ኢሎም ብሓባር ዝሰርሕዎ ስለ ዝነበረ ሙዚቃ ይኹን እተን ደርፊ ኹን ብሓቂ ደርፍታት እየን ነይረን ሎሚ ግን እንደ ኡዶር ቤብ ትብዳዊቲ እውን ዶር ኢብሪን ምከን ሰውራቲብ ከፈሚን ትከፋ ሰውራቲብ ስርኦ ናይ ደባ ከፋማት ቢካይነት ተናቲ ሰውራቲብ ከፋት ቲምሰዌ ሳእያ ክናውቅ ተከፋት ቲምሰዌ ታ ፈናኒ ወርህቲ የታወ እውን ምሂና ኢብሪና ፈናን ኡክና እምበሮ ምሂና እውን ምሂና ንሽበብ ፈናን ንህርወ የትሃይ ንሚር የትሃይ ወርህኝ የትሃይ ወኡዶር ቤ በረሻጋሚነ በሻጋ የምከን ኣወሊ ኣዳት ኣዳቴ ትከፈትሽእያቴ ወመቸም ኢድ ኣዳቴ ያካቢክቲነ ከን በራእብየ ህ ሽዊን የትሃላንት ፍሩስ ኣይተቲፊት ወኡዳይ ኣረዳያዳት ኣፍሲነ የታ ሸጋሚነ ሸግክትየተናቲ ተብዳውየ ኡዶር ቤ ፈናን ሰውራቲ ብከፍያን ዶር ኢብሪን እንድየታ ግድረን ሓንቲ ዘርፊ ናይ ጃሃዲማ ትብል ናይ ወድርፍ ኣላ ቁሩብ ተሰማዐነት ዘለዎ ፅቡቅ ምሽሙ ኣብ ቦሎኛ ደሪፉ ነይሩ ኣብ ድሕሪኡ ወላ ኣብ ግንባራት እውን ደርፍ ነይሩ እዚኣ ነራ ናይ ኣብ ቪድዮ ላይ ምስለኒ ንናይ ኣድም ከ ኣሎ ተጎርባ ትብል ንቲ ናይ ኣድም ሓምድ እቲን ኣነ ሕጂ መራ ዝስማዓኒ ናይ ወላ ናይ ሓመድ እስማን እውን ደርፍታት እውን ናይ ብዳዊት የምስላ ፅቡቅ እተን እዚአን ደርፍታት ዜማ ፅቡቅ እዩ ጠይፊ ብውጅል ድያዳት ውጅል ሱር ሃሰምያ ታሪክ ሃሳቦ ኣዳት ሃሳባ ኦዶርቤ ቢፍንቲ ኣዳ ዶር ኢብሪና ጥምከን ሰውራቲ ብከፈምያ ንትከፋ ዶር ኢብሪና ኣምሰ ኤፊ ባሪ ኡዶር ዶር ከትየት ናቲ እቲ ራሶም ብንኩድሻየት ሃይወት ኣዳትን ብንኩድሻየት ሃወ ድያዳት ኣርዕጅሉን ኣረ ድያዳት ተራሶን እሽእያ ኣፍስና የትሃይወ ንሶኪን የትሃይወ ዶር ሃዋና የትሃይ ንበረ እንትኩና ምሂናኦም ብድባድን የትሃይ ሸጋምያ ንህን ሃላን ኡዶርኡ ባትሂ ባሸቢብኣከ ታሪክ ወኡትራስ ወትፍሩስያ ወታሰምታ ድያዳት ኣሽርህተነ የትሃይ ኣስኔቲ ይቀኒልና ይብሎ
1: እሺ ኣኒልና በኸይ ትርስ በዓል
0: ኣሚን።

0: መበል 35 በዓልና ፅነት ኣብቃዓና ሙሉእ ሽም ክኽተላሊና ከበይ መፅኺ?
1: ሙሉእ ሽመይ ሃሬና ፅጋ ይበሃል። ዝመፃ ሉ ኣብ ኣዲስ ኣበባ ሃዋው ናይ 24 ምበትካ ብጣዕሚ ደስ ዝብል ብጣዕሚ ሰላም ክብሎም ዘለኒ ኩሎም ህዝቢ ኤርትራ ኣብ ውሽጢና ኣብ ደገን ዝርከቡ ኣብ ኣዲስ ኣበባም ዝርከቡ የውሃና ክብሪ ደሊ ነዚ ሃዋው መፅኹም ተኻፈልትና ክትኮኑ ካብ ኩሉ ዘለኹም ምኳኒ ደስ ብለኒ ማለት እዩ። ብጣዕሚ ደስ ዝብል ብጣዕሚ ብጣዕሚ ናይ መወዳእታ ደስ ዝብል ምስ ደቂ ብጣዕሚ ደስ ሂሉኒ ንኩሎም ተኸፈልትና ክኾኑ ከዓ ይዕድሞም ማለት እዩ።
2: ካብ ኣዲስ ኣበባ ኣይ
0: ሰላም ከተብ ብምክንያት በዓልና
2: ንኤርትራ
0: መሓዝትኪ
3: ሴም እስያስ ዝበሃል ኣነ ተቐማጢ ስመረ ምኳነይ በዚ ናይ የውሃና ነገር ዓፅነት ማራይ ተሓጒሶ ዘለኹ ንኩሉ ህዝቢ ኤርትራ ንኩሉ ነገር የውሃና እብል
0: ኣይሴምምክንያት 35 በዓልና ፅነት ሎማዓልቲ ናፀልፈለና

0: ዝሓለፍነት እቲ ናይ ወለዶ ናይ ኣቦታትና ልክዕና ክንስከሞ ከምኡ ከዓ እዳበ እንዳዓበየ ኣብዛ ዓበየ ደረጃ ዓወት ክንበፅሕ ንደሊና
1: ፅቡቅ ዮሃና ክትብል ዓዲ
0: ሙሉእ ህዝቢ ኤርትራ ኣብ ውሽጥና ደገን ዘሎ ብዝያዳ ከዓ ንሓይሊ ምክልኻል
1: ይቐኒየለይ ሙሉእ ሽም ክተላሊኒ
2: ሽመይ ሉልያ ጣዕሚ ይበሃል ካብ ማእከል ኣስመራ ከዓ መፅ ሃዋዊ በዓልናፅነት ብጣዕሚ ፅቡቅ ብጣዕሚ እዮ ካብቲ ዝነበሮ ስሎሚ ፍሉይ ይወላ ኣሎ ብጣዕሚ ፅቡቅ ዮሃና ንምክልኻል ሕልታት ዮሃና ክብል ደሊ ሙሉእ ኤርትራ ኣብ ደገ ዝርከቡ ይሕዋተይ ዮሃና ክብሎም ደሊ ንኩሉ ፋሚሊ ዮሃና ሓሙሽተ ዓመት ዮሃና
1: ኣራይ ኣነ እውን ብጣዕሚ እየ ዘመስግነኩም ንኩላትኩም ከዓ ርሑስ በዓል እብል ይኣኒየለይ

0: ዓዘብቲ ዮሃና ትብለና ምክንያት በዓልና ፅነት ረኪብና ኣለና ማሻላ ንሳን ደቃ ትዛወረላ ኣብዚ ጎደና ሓርነት ምክንያት በዓልና ፅነት ዮሃና ክትብል እያ።
1: ሰላም፣ ብመጀመርያ ሽመይ ዮሃና ኺዳ ንበሃል። እንቋዕና ብዚ በዓል ኣብቃዓና ንመላእ ህዝቢ ኤርትራ መጀመርታ ንፕረዚደንት ኢሳያስ ኣፈወርቂ ቀፂለ ብምሉእ ሓይልታት ምክልኻል ኤርትራ ንኩሉ ኣብ ወፃእን ኣብ ውሽጥን ዝርከብ ብምሉእ ኤርትራዊ እንቋዕና መበል 35 በዓልና ፅነት ኤርትራ ኣብቃዓና ክብል ይፈቱ። ከምኡውን ንዓኹም እንዳ ዜና ከዓ ርሑስ በዓል።

0: ስ በዓል ናፅነት መን ክብል?
1: ፍስሓብቲ ማርያም በዓል ካብ ንርወይ መፅ
2: ሰላም ዞም በዓል ኣስመራ
3: ሜላይል ኪዳን በል ኣስመራ
1: በዓል ናፅነት ክበሃል ከሎ ኮኒ ካብቲ ዝሓለፈ ንዓይ ከም ፍስሓ መጠን ዓብ ለውጢ ኣለዎ ክብል ከለኹ ፍልይ ዝበለ ሃዋህ እዩ ዘሎ ከም ዝሪኦ ዘለኹ ናይ ህዝቢ ዝንቀሳቀስ ዘሎ ግን ብጣዕሚ ሰፊሕ ዝኾነ ባህታ ዝህብ ንመፃኢኻ ተስፋ ዘለዎ ኮይኑ ዝስማዕሉ እዩ። ኣነ ኩሉ ግዜ ዓመት ዓመት እየ ትመፅእ እዋ እዘን ክልተ ዓመት ኣብዚ ብዒል እዮ። ኣብ ኖርዌይ ግን በቲ ናይ ሃገራዊ ብዙሕ ዝነጥፍ ሰብ እየ እቲ ዘብዕሎ ከዓኒ ንዓይ ከማን ከሲሮምኒ ክብል እኽእል እየ እዘን ክልተ ዓመት ምክንያቱ እቲ ናብኡ ዝኸይድ ሃገራዊ በዓል ፌስቲቫል በዓት መስከረም በዓል ናፅነት ናይ ሰማእታት ኣነ እዩ ዘካይዶ ካብ ትጅመር ጀሚሩ ስጋብ ሕጂ እዘን ክልተ ዓመት ግን ተፈልየ እዮም ኣለኹ ሃገራዊ ዝኾነ ውዳቤታት እዩ ዘሎ ውዳቤታቱ ከማን እቲ መንእሰይ ትቆልዓ ብጣዕሚ ብፍሕፍሕ ዝኾነ ካብ ኦስሎን ከባቢኣን ካብ ርሑቕን ናብ ኦስሎ እዩ ዝመፅእ ኣለዉ ከዓ ናይ ባሩም ዝበሃሉ ካባና ናይ 20 ደቂቕ ርሕቕ ዝበለ ነቲ በዓል ናፅነት ድምቀት ዝህብዎ ናይ ባሩም ኣለዉ ባሩም ቦታ ማለት እዩ ሓደ ኣብራጃ ማለት እዩ ብጣዕሚ ሚስ ገደዮም ከማን ኣለኹ ምክንያቱ ምስኦም እየ ዘሕልፎ ነይረ ኩሉ ግዜ በዚ ከዓኒ እዋ ንከዓ ሕጂ ዝብል ሲ በቲ ዝገብርዎ ዝነበሩስ ዓበይት ተስፋ ኣለኒ ዝበለፀ በዓል ናፅነት ክሕልፉ
0: ደርታት ሃገር ኢና ንቀርብ ዘለና ብምክንያቱ እዚ በዓል እዚ ሃገራዊ ደርታትና ኣብ ምምፃእ ናፅነት ዝነበሮም ተራ ብልጭቆም እንታይ እዩ ነይሩ ክሳብ ሕጂ ተመነውቲ ይኮኑ ሞ ብወገን ከንታይ መልእክቲ
1: ባህላዊ ኣነ ክፃወት ከለኹ ከም ዲጄይ ከዓ ይፃወት እያ ብ ኦስሎ ኖርወይ ዝያዳ ጉዕጉዕ ዝገብሮ ኣብቲ ህዝብን ኣብቲ መንፈስ ኣብቲ ሃሁ እቲ ናይ ሜዳ ዝኾነ እቲ ሃገራዊ ደርፍታት ስጋብ ሕጂ ዘይሃስስ ድምቀት ዘለዎ መልሽ እዳደመቐ ዝኸይድ ሃገራዊ ክሳ እዩ እሱ ብጣዕሚ እቲ ናይ ሽዑ ዝነበረ

0: ኣብ ውዳ ቤታት ሲ ዓብ ሓይሊ ነይርዎ እዩ ኣብ መንእሰያት ይኹን ኣብ ዝሓለፉ ይኹን ውዳ ቤታቱ መልሲ ዕምብብ ነይሩ ኣብዚ እዋን እዚ ክሪኦ ከለኹ ኣይ ከም ናይ ቀደምን በቲ ናይ ቀደም ክትሪኦ ከለካ ግን ዓብዪ ዓብዪ ተራ ነይርዎ ንሱ ተመሊሱ ወይ ተሓዲሱ ክቕፅል ምንየተ እዩ ዮውሃና ክብል ንመላእ ህዝቢ ኤርትራ ንክቡር ፕረዚደንትን ሓይልታት ምክልኻል ኤርትራን ከምኡ እውን ነቶም ዘይበዓል ኩሉ ምስኦም ዘየ ኣለኹ ከዓኒ ሙሉእ ህዝቢ ነርወይ
1: ዮሃና ከምዝበሎ እዩ ኩሉ ወዲይዎ ስለ ዝኾነ ንኩሉ ህዝቢ ኤርትራ ንዓኽ ምስ መሳርሕትን ንስያስ ኣፈወርቂ ንምክልኻል ክትበዓል
2: መዝሙር ዝምርልና መወዳእታ
3: ሰሚራ ሰሚራ ጋለስመና ገዛና ዓፅያቶ ናበይ ከይዳ ተበልኩ ተበልኩ ሲኢነያ ኣብ ገምገም ባሕሪ ረኺበያ
2: የቀኒልና ስበዓል

0: ተራ ደርፊ ተራ ስነ ጥበብ ኩሉ ሰብ ዝገልፆ እዩ። ኣብ ምምፃእ ናፅነት ኣብ ዝኾነ ናይ ወፈራዊ ስራሕት ይኹን ኣብ ናፅነት ዝነበሮ ተራስ ቀሊል ኣይኮነን። ክሰምዖ ከለካ ኣብቲ ሽዑ ግዜስ ከምዚ ሓደሓደ ደርፍታት ከምዚ ብኣካል ክትሳተፍ የደፋፋኣካ ገለ ፍሉይ ስምዒት ይህበካ። ትዝክሮም ሰባት ትዝክሮ ከባቢ ኣለዎ እንጀስ ትደርፍስ ኣብ ናፅነት ምምፃእሲ ምስቲ ቃልሲስ ክፋል ናቱ ኮይኑ ዝቐፀለ ኮይኑ ይስማዓኒ። ሽዑኡ ንእሽተይ ኮይነስ ኣኮይ ሬድዮ ድምፂ ሓፋሽ ናይ ኩናማ ምስ ጀመረስ ሽዑ ወሊዑ ዝሰማዕኮስ ለጋላ ፋላን ፈሶ መዓልቲ ሸቃሎ ዝተደረፈት ደርፊያ ነራ ኣይርስዖን። ድሕሪ ናይ በዓል ናይ ሸቃሎ መዓልቲ ሸቃሎ እንድያ ንመዓልቲ ሸቃሎ ትገልፅ ደርፊያ ነራ። ብድሕሪኡ ናይ በዓል ኣገባ ኣባይ ባልኩኖ ሽኝ ባልኩኖ ኣባይ ባልኩኖ ንሳ ላገላጊኛ ወላእተን ደርፍታት ብሙሉአንስ ሽዑ ተደረሳ እንድን ምስቲ ኩነታት ዝኸይድ እዩ። ብጣዕሚ ሃይል ኣለዎ ስምዒት ዘላዓል እዩ። ደባራትዕ እዩ፣ ድጉስጉስ እዩ። ወላ ስጋብ ሕጂስ እቲ ናቱ ትሕዝቶን መቕረትንስ ዘይሓሰሰ ሕጂ ወላ ክሰምዖ ከለኻስ ገለ ተዘክሮታት ዝገድፈልካ ዓይነት ደርፍታት እዩ ነይሩ። ብጣዕሚ ሃያላት እዮም ነይሮም፣ ንፉዓት እዮም ነይሮም። እቲ ደርፊ ክገልፆስ ኣይክእል ናቱ ተራ ኣለዎ። ደርፍታት ናይ ኩናማ ኣብቲ ሽዑ ግዜ ሰምዖ ነበርኩ። ወላቲ ናይ ካልእ ኩሉ ወላኹም እንተኾነስ ናይ ኩናማ ስለ ንዛረብ ዘለና
1: ኣገባ እብራሂም ብቋንቋ ኩናማ ምስ ሳዕሳዕቱን ምስ ተፃወትን ቀሪበ ኣለኹም ሞ ተቐቢልኩም ሰዊት ሰዊት ምባል ኣይትሕመቑ ናባኹም እዩ።

ምክንያቱ ብርታዕ ኣለዎ ሓይሊ ኣለዎ። እቶም ሰባት ከማንሲ ከምዚ ዘመናዊ ገይሮም ክደርፉስ መጀመርያ ኮይኑ ይስማዓኒ ኣብቲ ሜዳ። ምክንያቱ ቅድሚኡስ ኣነስ ይድረፍ እዩ ከምዚ ኣብ ጓይላን ኣብ ናይ ህዝባዊ ደርፍታትን ጥራይ ኮ ተሓፂሩ ዝደርፍ ነበረ። ኣብ ሜዳ ግን ከምዚ ዘመናዊ ክደርፍ ባይታ ዝሃበ ንክትጉስጉስ ንክትምህር ንክተተባብዕ ኣብ ዝኾነ ስራሓት ዓወት ንክትረክብ ዝደፋፍእ ደርፍታት ኮይኑ ይስማዓኒ።

ደርፊ ከምቲ ክበሃል ዝፀንሐ ካልኦት እውን ገሊፆሞ ደርፊ ሓይሊ እዩ፣ ብጣዕሚ ብዙሕ ሓይሊ ዘለዎ ዳርጋ ፍርቂ ስራሕ እውን ክትብሎ ትኽእል። ብዙሕ ስራሕ ሰሪሑ ዋላ ሕጂ እውን ዝኾነ ነገር ክትገልፅ ተደሊኻስ ብደርፊ እዩ እንጂ ሲ ዳርጋ ሓይሊ እዩ። ሽዑኡ ካብቲ ሜዳ ከለዎ ኣኮይ ስሕት ኢሉ ክኸፍታ ከሎ ከሊፋ በዘጋጣሚ ይሰምዖ ምስኡ ኮይነስ ዝሰማዕኹዋስ ደርፍታት ነረን ፌሙንጋዲካ ብብዝሒ ፈትዋ ነረ። ሽዑኡ ናፅነት ምስ ኮነ ስራሕ ምስ ጀመርኩ ከማስ ብብዝሒ ዘድርፋ ነበርኩ ደርፊስ ፌሙንጋዲያ ብፌደሪኮ ኦምበርቶ ተደረፈት ፌሙንጋዲ ኣያ ያረዶ ኩሉ ሰብ እዩ ዝፈልጣ ቦሎኛ ተደሪፋ ትድገምያ ስጋብ ሕጂ ትኸይድ ደላ ንዝኾነ ነገር ትብል ተስኡ እያ ንኺድ ንበገስ መንእሰያት እያ ትሕዝቶኣ ሕጂ ከምኡ ስለ ዝኾነት ወላ ዝኾነ ስራሓት ሲ ብወፈራ ድ ምትብባዕ ድ ንሞራል ዝኾነ ስራሕ ክብል ድኽእል ኤኮሳሳ ትብል ነራ ናይ ትምህርቲ ንምሃር ንምሃር ካብዚ ካብ ናፅነት ንናፅነት ሃገርናስ ታሪኻ ፅቡቅ እዩ ንበገስ ንናፅነት ንምሃር ካብቲ ተበጊሳትሉ ዘላ መስመር ሲ ብዙሕ ትምህርቲ ክንረክብ ንኽእል ዚ ዓይነቱ ትሕዝቶ ዘለዋ ያ ኤኮሳሳ ሻቢንግ ሲ ኤኮሳሳ ትብል ላገላገና ኤርትራ ላጋማ እዚያ ሃገር ሲ ሃገር ኤርትራስ ናይ ኤርትራውያን እያ ናይ መንእሰያትና እያ ንበገስ መንእሰያትና ንዓኣ ንወፈ ያ ዚ ዓይነቱ ቀይሕ ባሕርና ትብል ተጠቃልል ሕጂ እቲ ደርፍታት ትመልእኽቱስ ብጣዕሚ ሓያል ስጋብ ሕጂስ ወላ ነቕደ ይብል ዝኾነ ግዜ ክትጥቀመሉን ክተድርፍን ትኽእል ዓይነት ደርፍታት እየን ነረን። ብጣዕሚ እምበረይ ኣብቲ ዘመናዊ ሙዚቃ እምበር ብጣዕሚ ታራ ነይርዎ ልዕሊቲ ምጉስጓስ ማለት እዩ ከፀናናኣካ ይኽእል ከስራሓካ ድኽእል ሓይሊ ክህበካ ሞራል ክህበካ ክትብገስ እቲ ደርፍታት ክሰምዖ ከለካ ከማንሲ እቲ ሰውራስ ክንዲምንታይ ሰጊሙ ሎ ኣብ ምንታይ ደረጃ በፂሑ ሎ ከማንሲ ሓንቲ ደርፊ ሰሚዕኻስ ክትፈልጦ ትኽእልካ። ምክንያቱስ ኣብ በረኻ ኮይኖም ክልተ ሰለስተ ኮይኑ ዝስማዓካ ዝነበረስ ክንዲዚ ሓይሊ ዘለዎ ደረፍትን ደርፍታትን ክወፁ ክትሰምዖ ከለካስ ናይ ብሓቂ ቀሊል ኣይኮነ።

0: ክትገልፆ ውን እና ይትኽእልና ኣነ ውን ብኣቕመይ ክገልፆ ይክእልኒ እ ከምስታት እዩ ነሩ ናይቲ ደርፊ ብጣዕሚ እየ ድፈትዎ ነረ ናይ በዓል ፀሓየ ተማሃሩ ትብል ናይ ኣገባ እብራሂም ናይ ደንገ ኣዋድ ብዙሓት ነሮም ደረፍቲ ሳማ ወሳማ
1: ድምዊትመዲናእብራሂምወ
0: ሽቦ ሽቦ ዘሚል ዝደረፋ መሓመድ ዘሚል ዝደረፋ

ሰዓት እዩ ነይሩ ብጣዕሚ ብኣቕሞም ድሕር ናፅነት ከማ ዝክንድኡ ተሰሪሑስ ክትብል ከማ ኣይትኽእልንኻ ክጉስጉስን ዕላምኡ ዝሓረመ ኣብ ዕላምኡ ክበፅሕ ትኽእል ደርፍታት እዩ ነይሩ ደርፊ ኣብ ዜማ እኳ ብዙሕ ኣይኮንኩን ኣብ ግጥሚ ሃይለይ ኣብ ፅሕፈት እዩ ሃይለይ ፅሕፈ ምስ መንግስቲ ኣብ ብዙሕ ደርፍታት ደሪፍና ሰሪሕና ማለት እዩ ኣስርሕኒ ክብል ትኽእል ከምዚኣ ከምዚኣ ብዛዕባ ከምዚኣ ይብለካ ክብለካ ከሎስ የበግሰካ ኣሎ ክትህቦ ከለካ ኣርሙስ ዘይኣርመለይ ክብለካ ከሎስ ንክትዓቢ ንክትምዕብል ሲ ታራ ኣለዎ ማለት እዩ ሕጂ ምስ መንግስቲ ኣብ መጀመርያ ሰራሕናያ ኮሚንግ ትሪባማ ትውስ ምሳዊታ ሲ ኣይኒንግ የደርዲ ፍቕርና ሲ ብርቱዕ እዩ እንታይ ዝበሃል እወ ሃገራዊት እያ ግን ንጓል ይመስል ግን ከዓ ሃገራዊት እያ ከምኣ ግበር እዩ ዝብል ኮምታት እዩ ድፈቱ ፍቕርና ሃያል እዩ ብቐሊሉ ዝነቓንቕ ኣይኮነን ዝነፈሰ ንፋስ ኣይነቓንቆን እዩ ንከላኸለሉ ዳ ብዙሕ ሸርሕታት ንኤርትራ ዝገጠመሉ ግዜያት እዩ ነይሩ ንናፅነት ከም ሃገርና ደሪፍና ሰሪሕናያ ደሪፍዋ ኣብ ስታድዮም ኣብ ማለት ናፅነት ንኣረፋት ከዓ ከምኡ ደቂ ዓድና ስሙራት ልቢ ብሓንሳብ ይወፍሩ ንወፈራ ንሕንፀት ሃገር ንልምዓት ንትምህርቲ እያ ትብል ምዕቃብ ባህሊ ገለ ኩሉ ሲ ብሓንሳብ ብሓደ ልቢ እዮም ድወፍሩ እዛ ዓይነታ ደርፊ ሳኳ ግጥማን ዜማኣን ፈቲነላ ተደሪፋ ኣስመረት ሉጂውን ከምኡ ምስ መንግስቲ ኣብ ከዓ ዳና ትጎዳ ኮዋ ብዙሓት ደርፍታት እየን ዳና ትጎዳ ኤርትራ ለጊና ብዙሕ ፍትውቲ ዝኾነት ደርፊ እያ ብዙሕ ተቐባልነት ዝረኸበት ፅቡቕቲ ደርፊ እያ ዳና ትጎዳ ዘለኣለም ንበርለይ ሃገረ እያ ትብል ብኹናማ ብስታድዮም ተደረፈት ኣብ ስታድዮም 2-3 ግዜ ዝተደሪፈን እየን ናተይ ደርፊ ማለት እዩ 2 ናይ መንግስቲ ኣብ

ፀሓና ንዓኺ ንመላእ ህዝቢ ኤርትራ ንሓይልታት ምክልኻልና ንደቀይ ቤተልሔም ኣይንኣለም ህያብ ኣይንኣለም ንኣሕዋተይ ንመሓዝተይ ኢለን ተስፋይ ሳባ ገንዘቡ ከምኡን ጎረባብተይ ብምልኦም መሳርሕተይ ብምልኦም እንቋዕ ብፀሓና ክብል ይደሊ ኣሳነይ ኤርትራ ኮይ ብሽጋላ ሸብሳተይ ክሱመታ ስሉም ኣቡናዎ ድማሲ ኤርትራ ጋር ድማላ ሲና ዳርዲ ጉዱርታ ሲና ኮይ ብሽጋላ ሸብሳተይ ክሱም ከፉርዳናሲ ኣመራ ንዳቡ ካኮስጎ ድንፋን ካል ካኮስ እናቦ ኣሰናይ ኤርትራ ኮይ ብሽጋላ ሸብሳተይ ክሱመታ ኣመራ ንዳቡ ስሉም ኣቡናዎ ድማሲ ኤርትራ ጋር ድማላሲ ኮፈለ ወጃ ፊቴቴ ወጃ ንፉርት ጎንማሲ ኣሰናይና ንሄንኬ ኦክዶካ ዳርዲ ጉዱርታ ይድሬሲና ኣሰነይን ኖክቴናሲካኮማሲ ናንሄንከ

0: ሓጎስ ኩልና በዚ ጋጣሚ እዚ ናይ ናፅነት ሕጂ ፅቡቕ ሃዋውዩ ደሎ ንኩላትና ድማ ንኩሉ ህዝቢ ኤርትራ ብደገና ወፃእ ደሎ ከምኡውን ደረት ቃና ከምኡውን እንዳ ዜና ኩሎም ኣባላት ካሜራማን ንሰንዓፈ ከምኡውን ጋዜጠኛ ፋጡማ እንኳዓ ብቃዓና ንበዓል ናፅነት በዚ ጋጣሚ ብዘይከል ዓለም እዚ ሃዋህዊ ሕጂ ንሕና ካብ ባርነት ናብ ናፅነት ዝመፀና ኣሉ ድዩ መርሓባ ሰበይ ሕጂ እዚ ናፅነት እዚ ብጣዕሚ ብዘይከል ዓለም ከም ዝበልከ ያፋጡ ሓጎስ ኣለዎ ዕግበት ኣለዎ ኩርዓት በቃ ናፅነት ተለካሲ ክድቅስ ትኽእል ኢኻ ናፅነት ተዘይብልካ ግን ድቃስ የለን ስለዚ ኣብዚ ድቃስ ብምህላውና ኣብ ናፅነት ብምህላውና ስማዓና ሓጎስ ወሰን የብሉን ብጣዕሚ ዝጎደና ልቺ ብልቺ መብራህቲ መብራህቲ ኮይኑ ኩሉ ብምክንያት ናፅነት እውን ፍሉይነት ከም ዘለዎ ኩሉ መግብታት ዕጥቅታት ኩሉ ሓሲሩ እዩ ዘሎ ማለት እዩ በዚ ረዚን በዓል እዚ ስለዚ ንሰማታትና ብዝረዚን ዘብፅሑና ድማ ብጣዕሚ ነመስግን ንሓይልታት ምክልኻል ኣብ ግንባር ደሎ ማለት እዩ ከነመስግኖ እንደሊ በዚ ጋጣሚ ዮሃን ኣብሎ ከምኡውን ኣብ ደገ ደሎ ዲያስፖራ ማለት እዩ ነቲ ቲፎዘይ ዲያስፖራ ማለት እዩ ንውሽጢ ዓዲ ደሎ ቲፎዘይ ድማ ነዚ ኩሉ ብዚ ተውዛዕዛዕ ዝብል ዘሎ ሞራል ድበና ደሎ ስንዓፈ ኢሉ ድማ ዮሃና ክብሎ ደሊ ከምኡውን ቀፂለ ማናጀር እውን ኤሜሪካዊ እዩ ቦላት ኣስመሮም እዩ ድበሃል ኤርትራዊ ድማ ንቦላት ኣስመሮም ድማ ማናጀር ዮሃና ብሎ ከምኡውን ኣሰልጣን ክለብ ደንደን ኣሌክስ መድሃኒየ እዚ እውን ናይ ኣባል ኦሎምፒክ ኮይኑ ሰልጣን ተመሪፅ ኣሎ ንኣሌክስ መድሃኒየ እውን ዮሃና ብሎ ብዝተረፈ ንኩሉ ሕብረተሰብ ኤርትራ ነዚ ቆልዓ እውን እዚ እውን ቲፎዘ እዩ ካልእ ከመስግኖም ዝደሊ ብዙሓት ኣለው ናት ናይ ኢልሃብ ተፍራት የለ ድበሃል ኣሎ ንዕኡ ከመስግኖ ደሊ ቀፂለ እውን በዓል ካቴድራል ካፈ ብዙሓት ትካላት እዮም ደለዉ ብዚ ከይተመስግኑ ክሓልፉ ዘይደልዩ ንስንዓፈ ስታይል ከምኡውን ፋጡማ ደረት ቃና ዮሃና ዮሃና
1: ሰባትና ደማነታ ሓንቲ የለ ትብል ስቕራ 35 ሰነት ዒድ ሕርት ንዓይ ድልየና እሰናይ ብለ ቃልት መናሰበት ኣብፅሐና ንብል እግልዮም ከም መግሎ ታብዕሎ ፀናዕኩም ንመዲነት ኣስመራ ብኣግዳ ሻር ሕርት እንደገብአናቱ መናሰበት እለ ቃልት ኣምዕል ፍንቱይ በርናምጅ ለቀደምና እግልኩም ዒድ በኪቶስ ዒድ ብድግማን እግል ኩሉ ገቢልና ብ ንብል እግልዮም ድውሉ ይለዓለ በርናምጅና ብለታምምላ
2: أعزائي المشاهدين بكيت تكون خلصت حلقتنا بمناسبة ذكرى 35 لعيد الاستغلال تحت شعار صمودنا ضماننا إن شاء الله يا رب تكونوا تابعتونا متابعة حلوة وأحب أهني الشعب الإريتري الموجود في الداخل والخارج وقوات دفاعنا بالمناسبة دي وأقول لهم عيد سعيد ومن داخل شارع الحرية أحب أهني عيالي وزوجي وأهلي كلهم بمناسبة الذكرى 35 لعيد الاستغلال
3: ፅንዓትና ዋሕትና ኣብ ትሕቲ ዝብል ቴማ እንክብሮ ዘለና በዓል ናፅነት ሃገርና ኩብራትን ኩብራንን ተኸታተልትና ደርሱታትና ኣብ ምውሓስ ናፅነትና ዘለዎም ተራ ኣዝዮም ልዑል ስለ ዝኾኑ ኣዝዩ ንመዓልታት ዝቐፀለ ትሕዝቶታትና ፍሉይ መደብ ሙዚቃ ማለት እዩ በዚ ናይ ሎሚ ዝተኸታተልኩምዎ መደብና ትዛዝም ኢና ደጊምና ንመላ ህዝቢ ኤርትራ ኣብ ውሽጢ ሃገር ንወፃ ዝርከብ እንቋዕ ብቃዓና ንብል ኣብዚ መዓልታዊ ከነቕርቦ ዝቐነና ደርስታትና ድማ ንኩሉ ደርስታት ሃገራውያን ደርስታትና ማለት እዩ ክንፍትሾ ኣይከኣልናን ክንከውን ንኽእል ኢና ግን በቲ ዝተመደበልና ሰዓት ብመጠኑ ናባኹም ኣቕሪብና ክንከውን ተስፋና ሙሉ እዩ ንዓመታ ድማ ብሰላም ብጥዕና የረኽበና ሰዓድ ፋጡም

0: ዘለና እውን ኣዝና ማዕሪግና ፀቢቕና ንክንወፅእ ልዕሊ ስታፌ ናይ ዝተፈላለዩ ሰባት ነይሩ እስከ እዚ ተኸዲድናዮ ዘለና ክዳን እውን ንምፅባቕና ዝተገብረ ልዕሊ ነገር እዩ እሞ
1: ሓቂኺ ብፍላይ ኣብ ግዜ በዓላት ናይ ሃይማኖት ይኸውን በዓል ናፅነት ይኸውን ኩሉ ግዜ ዝምዕረረካ ናይ ግድን ክንምዝግኖ ብልቢ ክንምዝግና ኣዲኡ ሜሮን ወደ ቀንዱ ሜሮን ቀንዱ ማለት ብጣዕሚ ብልቢ ክንምዝግና ዮሃና ከዓ ንብላ መበል 35 ዓመት በዓል ናፅነት ንኣኺል ስድራ ቤትኪ ሓዩብቲ
2: ፅቡቕ ማኮ ከምዚ ትብልዮ ፀናሕኪ ብፍላይ ኣብ በዓል ናፅነት ክኸውን ከሎ ብባንዴራና ዝወቀብ ዝተፈላለዩ ኣልባሳት ኣብ ምቕራብ ኩሉ ግዜ ካብ ዓመት ናብ ዓመት ይሸባሸቡ ፅቡቅ ስራሕ እውን የቕርቡ እዮም ንብምልኦም ዲዛይናትና ከዓ ክነመስግኖም ነፈቱ ከምኡ ውን ክምስገኑ ዝግብኦም ሰኣልቲ ኣለውና ሰኣልትና ከምቲ ኩሉ ግዜ ንብሎም ማኩ ከምኡውን ስዓት ኩሉ ግዜ ምሳና እዮም ካባና ይፍለዩን እዮም እቲ ዝበዝሕ ስራሕ እውን እሳቶም እዮም ዝሰርሕዎ ንሕና ፀቢቕና ንክንወፅእ ዓብ ተራዮም ዝፃወቱ ንብምልኦም ክምስገኑ ይግብኦም እዩ ሎሚ ሸት ግን ምሳና ዘለዎ ክልተ ሰኣልቲ ኣለውና ተስፋ ኣለም ሃብተ ገርግሽ ከምኡ ውን ሓበን ሃብቶም እዚኦም ውን ክነመስግኖም ግቡእ ስለ ዝኾነ ብጣዕሚ ኢና ነመስግኖም ቀፂና እውን ኣዋሃቲ ናይዚ መደብ ሰላሓዲን ሑሴን ከምኡ ውን ጴጥሮስ መንግስ ዓል ዑስማን ብጣዕሚ ኢና ነመስግኖም ከምኡ ውን ኤዲተር ጃስር ዓብድራሕማን ንዓኽን ከዓ የመስግነክን ብጣዕሚ ኣብዚ ብሓንሳብ ቀኒና እሞ
3: ንፋቶም ማለት ኣብ ሳዕደ ንዓኸውንብሓፈሻ ንኩሉ ሚኒስትርን ዜና ኣብ ዝተፈላለየ እዋናት ኣብ በዓል ናፅነት ዝገብሮ ተራ ልዑድ ማለት ታሪክ ናብ ህዝቢ ንክቐርብ ዝሓልፍ ሩዲ እዩ ንመላ ህዝቢ ኤርትራ ውሽጢ ሃገር ንወፃእን ዝርከብ እንዳመስገና እውን ኣብ ምፅባቅ ናይ ሰለስቴና ዝሳተፋ ዝነበራ ሜካቢስት እውን ኣለዋ ኣሜራ ካብዚ ቀፂሉ ዝቐርብ መደባት ክንገድፈኩም ብወገና ግን እዚ መዓልታዊ ከነቕርቦ ፅቐነና ፍሉይ መደብ ሙዚቃ ኣብዚ ዛዚምና ኣለና ሰሰናይ ንምነ ሰላም

ክቡራት ተዓዘብቲ እታ ወትሩ ተቐርበልኩም መደብ ሳይዳ ሒዝና መፂና ኣለና። ሎሚ ኣባላት ክፍሊ ህዝባዊ ምምሕዳር ነበር ጀማሂር ኢልና ንፅውዖም ንሳቶም ኢና ሒዝና መፂና ዘለና ጀማ

0: ሄር ንጥፈታቶም ሓደ ካብቲ ናፅነት ንምቅልጣፍ ዝኸይድ ዝነበረ ንጥፈታት እዩ። ህዝቢ ከይወደብካ ዝመፅዓወት ከዓ ክህሉ ኣይክእልን። መጀመርያ ብስምኩም ከመስግኖም እንቋዕ ድሓን መፃኹም ይቐኒልና። ኣብዚ ቅድሚት ምሳይ ዘለዋ ከላልየኩም እዛ ጥቓይ ዘላ ወይዘሮ ኣብርህት ሃይሌ ዳኛ ላዕለዋይ ቤት ፍርዲ፣ እዛ ካልኣይቲ ከዓ ወይዘሮ ፀጋ ኤልያስ ኣብ ንኡስ ዞባ ሰንበል ኣመሓዳሪት የቐኒየለይ። ዕላልና ክንጅምር ኣብ ዞባ ደቡብ ጀማሂር ዝነበርኩም ኢኹም፣ ናይቶም ካልኦት ከዓ ካልእ ግዜ ክቐርብ እዩ እቲ ሓሳብና። እስኪ ጂኦግራፊያዊ ኣቀማምጣ ዞባኹም ቅርበቱ ምስ ፀላእ ከመይ ነይሩ? እስኪ ኣብርህት ወገንጊ።
1: መጀመርያ ንዝተዋህበኒ ዕድል የመስግን። እዚ ክፍሊ ህዝባዊ ምምሕዳር ሰፊሕ ኮይኑ ናይ ዓመታት ዝተኻየደ ንሱ ኢና ሕጂ ጠቕሊልና ክንቕርቦ ንብል ዘለና። እዚ ጠቕሊልካ ንምቕራቡ ቀሊል ኣይኮነን። ምክንያቱ እቲ ንጥፈታ ሲ ኣብ ኩሉ እቲ ህዝብስ ቀሊል ንጥፈታ የካይደን ንሱ ስለ ዝኾነ እዩ ከዓ እቲ ንክስለፍ ንሜዳ ዝኸይድ ዝነበረ እቲ መበገሲኡ እቲ ክፍሊ ህዝባዊ ምምሕዳር ናቱ ምውዳብ እዩ ናቱ ዘካይዶ ዝነበረ ኣብቲ ናይ ምንቃሕ እዩ ነቲ ንምስላፍ ብብዝሒ ዝእትዎ ዝነበረ። ሕጂ እዚ ኩሉ እዚ ውፅኢት ናይቲ ክፍሊ ህዝባዊ ምምሕዳር ስለዝኾነ ክፍሊ ህዝባዊ ምምሕዳር ናይ ብሓቂ ዓብዪ ስራሓት ከም ዘበርከተ ዝስሓት ኣይኮነን። ካልእ ኣብዚ ናይ ሳይዳ መደብ ናይ ደቂ ኣንስትዮ ስለዝኾነ ምናልባት እቲ ኣብ ልዕሊ ደቂ ኣንስትዮ ዝተኻየደ ንጥፈታት ክትኮረሉ ኣለዎ እዩ ዝብል። ኣብዚ ናይ ክፍሊ ህዝቢ ኣሰራርሓ ግን እቶም ደቂ ተባዕትዮን ደቂ ኣንስትዮን ኩላና ብሓባር ኮይና ንሰርሕ ነርና። ኣብ ገለ መሳርዕ ሲ ደቂ ኣንስትዮ ዘይብሉ ደቂ ተባዕትዮ ጥራይ ኮይኖም ዝሰርሕሉ እውን ነይሩ እዩ። እቲ ኩሉ ግን ትንጥፈት ናይ ኩላሃና ተደሚሩ እዩ ኣብ ልዕሊ ደቂ ኣንስትዮ ትንጥፈታት ዝካየድ ነይሩ። ስለዚ ናይ ሓባር ስራሕ ምኳኑ መጀመርያ ክገልፅ ክፈቱ። ድሕሪኡ ኣብታ ዝቀረበትለይ ሕቶ ከቅርብ ከለኹ ዞባ ደቡብ ሰፊሕ ቦታ ኮይኑ ኩሉ 360 ብፀላኢ ዝተኸበ እዩ። ንምግላፁ ካብ ኣስመራ ንድባርባ ጌርካ መንደፈራ ዓድኸላ ዝኸይድ በታ ሓደ ወገን ብናይ ነፋሲት ዝወስድ ፅርግያ ጌርካ ቢዘን ዓሊገደ ንባሓነ ካብኡ ከዓ ንዓረት ጌርካ ብዓረት ጌርካ ከዓ ክሳብ ሰንዓፈ ትኸደሉ። ኣብቲ ማእከል እውን ካብ ኣስመራ ንደቀ ምሓረ ካብ ደቀ ምሓረ ስገኔታ ዓዲ ቀይሕ እንደባልካ ኣብቲ መወዳእታ ኣብቲ ሰንዓፈ ኣብቲ መወዳእታ መዕፀቡ ከዓ ኩሉ ምስ ኢትዮጵያ ዝዳወብ ቦታታት እዩ ነይሩ። ኣብዚ ሕጂ እቲ ናይ ፀላእ ኣቀማምጣ ቦታ ክትሪኦ ከለካ ኣብተን ዓበይቲ ከተማታት ጥራይ ዘይኮነ ኩሉ እቲ መስመር ዘሎ እቲ ከተማታት ፀላኢ ከም ቀዋሚ ዓበይቲ ማዓስከራት ዘለዎ እዩ። እተን ካልእ እውን ኮለኛ ቀፃሊ ስለ ዝመላለሳ እቲ ኣብ መንጎ ዘሎ ቦታታት እውን ካብ ንኮ ሰዓ 6 ሓደሓደ ግዜ ሰዓት 5 ይውድኡ። ሓደሓደ ግዜ ከዓ ኮለኛ እንድሕር ደንጉየን ክሳብ ሰዓ 7 ዝፀንሕሉ ግዜታት እውን ኣሎ። ስለዚ ኩሉ መስመር እዚ ዳርጋ እቲ ፅርግያታት ሲ ሙሉእ ግዜኡስ ኣብ ትሕቲ ፀላኢ እዩ ዘሎ። ኣብ መንጎ ካብ ደቀ ምሓረ ንማይ ዕዳጋ ካብኡውን ቴድረር ዝወስድ ፅርግያ እዚ ሕጂ ኣብ ዓመት ሓደ ግዜ ክልተ ግዜ ንጥርሙዝ መስርሒ ዝኸውን ምሩፅ ሓመድ ንኸምፅኡ ናብቲ መብረት ንክኸዱ እዚ ክሳብታ ጀሚሮም ዝውድኡ እቲ ቦታታት ፀላኢ ትሑ ዝኸውን። ሕጂ ክትሪኦ ከለካ ዳርጋ ኩሉ እቲ ቦታታት መስመር ናይ ፀላእሲ እቲ ዞባስ ብፀላኢ ዝተኸበ እዩ። ብጀክኡ ሕጂ ካልእ እንታይ ነይሩ? ንባዕሉ እዚ ተጋድሎ ሓርነት ኤርትራ ምንባሩ ተጋድሎ ሓርነት ኤርትራ እውን ንርእሱ እቲ ቦታታት ዳርጋ ሓያሊ ቦታታት ብፍላይ ኣብቲ መጀመርያ ሒዞም ስለ ዝነበሩ እዚ እውን ንባዕሉ ኣብቲ ተካይዶ ናይ ስራሓት ሓደሓደ ዕንቅፋታት ዘጋጥም ነይሩ እዩ። ምክንያቱ ክንረኸብ ከለና ኩሉ ግዜ ኣብ ቆይቂ ሓደሓደ ግዜ ክሳብ ኣብ ትኩስ ዝበፅሓሉ ምትኻስ ዝበፅሓሉ ግዜታት እውን ነይሩ እዩ። ከምኡውን ድሕሪኡ ድሰዓበ ድሕሪ 1981 ተጋድሎ ሓርነት ኤርትራ ካብ ዞባ ደቡብ ምፅኦም እንደገና ወዲ ገባ እዞም ቀኝት ዝፍለጡ እዚኦም እውን ተጋደልቲ ነበርን ካልኦት ከዓ ምስ መምሕዳር ኮሪና ዝብሉን ገለን ብፀላኢ ዓጢቆም እዚኦም እውን ኣብ ብዙሕ ቦታታት ናይቲ ቦታና ዝነበረ ምንቅስቃሳት ነይሩ እዩ። እዚ ነቲ ናይ ፀላኢ ዝምልከት ኮይኑ ከም ህዝቢ እቲ ናይቲ ህዝቢ ኣብ ዞባ ደቡብ እንዳሕርኢኻ ሰለስተ ብሄራት ኣለዋ፣ ሰሆ፣ ትግራይ፣ ትግርኛ፣ ክልተ ዓበይቲ ሃይማኖታት ክርስትና፣ ምስልምና ንዘለኣሎም ንነዊሕ ግዜታት ብሓባር ተሳንዮም ዝነብሩ ኣለውዎ። ኣብቲ ቀማምጣ ናይ ውሽጢ ኣቲኻ ናይቲ ቦታና ክትሪኦ ከለካ መብዛሕትኡ ግዜ ጎቦታትን ስንጭሮታትን ስለ ዝኾነ እቲ ማይ ቀልጢፉ ኣብቲ መሬት ደው ከይበለ ዛርዩ ስለ ዝኸይድ እንደገና እውን ንባዕሉቲ ድርቂ ተወሲኽዎ እቲ ዋሕዲ ዝናብ ጌርካ ኣብቲ ናይ ዝካየድ ዝነበረት ናይ ምውዳባት እውን ነቶም ዋህየታት ዝወደብናየን ተመሊሰን በቲ ክፈርሳ ኣብኡ ንባዕሉ ሓደ ብድሆታት ነይሩና እዩ። ኣብ መንጎ እዚ ተቃቂርካ ኢኻ ትስራሕ ትስራሕ። እዚ ክንብል ከለና ግን ብልጫታት ከዓ ነይርዎ። ንኣብነት ዋላ ተፀላ እቲ ቦታታትና ኩሉ ክትሪኦ ከለካ ቅርበት ናብ ፀላኢ እንተነበሮ እቲ ህዝቢ ዝያዳት ሰውራ ሰውራኡ ስለ ዝኾነ ነቲ ክፍሊ ህዝቢ ብውሑድ ቁፅሪ ዝንቀሳቀስ ዝነበረ ዓይኒ እዩ፣ እዝኒ እዩ፣ ዋልቱኡ እዩ፣ ኩሉ ሲ ናቱ እዩ። ከም መትከል ኣብቲ ልሙድ ዝነበረ ኩሉ ከባቢታት ክኸውን ይኽእል ኣይረእኹን፣ ኣይሰማዕኩን፣ ኣይፈለጥኩን ዝብል ካብ ዓበይቲ ክሳብ ንእሽቶ ቆልዓ ኩሉ ከም ባህሊ ሒዝዎ ስለ ዝነበረ ኣብዚ ሕጂ ፀላኢ ክንቀሳቀስ ከሎ ዋላ እቲ ጓሳ ንእሽቶ ቆልዓ ኣይረእኹን ኣይሰማዕኩን ዝብል እንተዘይኮይኑ ሓበሬታ ብዛዕባ ተጋደልቲ ዝህብ የለን። እዚ ስለ ዝኾነ ሕጂ እቲ ፀላኢ ብዛዕባ እቲ ምንቅስቃስ ናይቲ ተጋዳላይ ናይቲ ክፍሊ ህዝቢ ብዙሕ ኣፍልጦ ኣይነበሮን። ንሕና ግን እቲ ክፍሊ ህዝቢ ግን ዋላትኡ ዘለውን ብሓፈሽኡ ተን ካልኦት ክፍልታት እውን ኣብቲ ውድብ ዘለዋ ዝኾነ ምንቅስቃስ ናይቲ ፀላኢ ክትመፅእ ከላ ካብቲ ዓዲ ክብገስ ከሎ ሒዙ በዚኣ ክወፍር ተባሂሉ ሓበሬታ ውሃበካ በቲ ዝተዋሃበካ ሓበሬታ መሰረት ከዓ ትኽእል ትኾንካ ትገጥም፣ ዘይትኽእል ትኾንካ ከዓ ካብቲ ክወርዶ እዩ ዝበሃል ዘሎ ቦታ ትእለ። ስለዚ ሕጂ እቲ ንሕና ንገብሮ ዝነበርና ስራሕ ምስቲ ህዝቢ ተሓዋዊስና ስለ ዝኾንና ሓደ ሓደ ግዜ ሲ ዳሕራይ ክግለፅ ዝኸውን ኣብ ውሽጢ እቲ ህዝቢ ኣብ ውሽጡ ኣእትዩ ዝሓብኣሉ ተጋደልቲ ዘድሕነሉ ተጋደልቲ ብዙሕ ኣሎ። ሕጂ ቀንዲ ሓጋ ዘንዓና ዝነበረና ምስቲ ፅበት ምስቲ ኩሉ ትሑዝ ብፀላኢ ምዃኑ ተቐንዲ ዝሕግዘና ዝነበረ እቲ ህዝቢ ኣካል ናቱ ምዃንና ንሕና ዘድሊ ሓገዛት ንዓና ይገብረልና ምንባሩ እዩ።
0: ቅድሚ ሰውራ ናብቲ ዞባ ምምፅኡ ኩነታት መነባብሮ ኣተሓሳስባ ናይቲ ህዝቢ ብፍላይ ተን ደቂ ኣንስትዮ ከመይ ነይሩ ትብል
2: ኣገዳሲ ትሕቶ እያ። ምክንያቱ ብዛዕባ ቃልሲ ደቂ ኣንስትዮ ክትዛረብ እንድሕር ኮንካ ተቃሊሰን እውን ዝረኽቦ ዓወታት ክትዛረብ እንድሕር ኮንካ መጀመርታ ቦታአን እንታይ ነይሩ ኢልካ ክትዛረብ ኣገዳሲ እዩ። ምክንያቱ ከተናፃፅሮ ምእንቲ እንታይ ቦታ ነይርዎን ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ብፍላይ ከዓኒ ቅድሚ ህዝባዊ ግንባር ኣብዚ ቦታ መምፁ ናይ ደቂ ኣንስትዮ ቦታ ናታተን ኣተሓሳስባ ናይቲ ሕብረተሰብ ኣተሓሳስባ ኣብቲ ልዕሊ ደቂ ኣንስትዮ ከመይ ነይሩ ምግላፅ ኣገዳሲ እዩ። ምናልባት እዚ ሕጂ ኣነ ዝዛረቡ ቦታ ደቂ ኣንስትዮ ቅድሚ ሰውራ ኤርትራ ክዛረብ ከለኹ ኩሉ ሰብ ዝፈልጦ ክኸውን ይኽእል እዩ። ግን ብፍላይ ነተን ንኣሽቱ ወለዶ እዚ ሕጂ ረኪቦ ንቆ ዘለዋ መሰል ቃልሲ ከም ዝተካየዶ መስዋእቲ ከም ዝተኸፍሎ ከናፃፅራ ምእንቲ ነቲ ናይ ቅድም ዝነበረ ምግላፅ ኣገዳሲ ኮይኑ ይስምዓኒ። ቦታ ጓል ኣንስተይቲ ካብ ክትውለድ ከላ ጀሚሩ ኣብቲ ሕብረተሰብ ጓል ክትውለድ እውን ኣይደለን እዩ ማለት እቲ ሕብረተሰብ ሲ ሓደ ስድራ ንኣብነት ብስድራ እንድሕር ወሲድና እቲ ሕብረተሰብ ጓል ወሊድካ ክትብሎን ወዲ ወሊድኩም ክትብሎም እቶም ስድራን በበይኒ እቲ ሓጎስ ወዲ እንድሕር ወሊዶም ፈጋዕጋዕ እዮም ዝብሉ ወላተን በፃሕቲ ወላት ሰብኣይ ወላታ ሰበይቲ ኩላቶም እዮም ዝሕጎሱ። ብፍላይ ከዓኒ ኣብ ሓደ ስድራ እንድሕር ኣዋልድ ተደጋጊመን እታ ሰበይቲ ማዕረ ምቕማስ እያ ተኣቢ። እንታይ ማለት እዩ ምቕማስ? ኣብቲ ሕብረተሰብ እቲ ሓልዮት ናይ ሓራስ ኣብ ቦትኡ እንዲ ዘሎ ሓራስ እንድሕር ሓሪሳስ ካብ ሞት ተሲኣ ስለ ዝበሃል ሕጂ ኣቕምስኣ እዩ ዝበሃል። እንድሕር ኣዋልድ ተደጋጊመን ምቕማስ እያ ተኣቢ፣ ከምዚ በዕላ ዝሰርሐቶ ምቕማስ ተኣቢ። ሰብኣያ እውን ወሰን ወሰን እንዳበለ እዩ ክፃናፀን ዝፀንሕ ምስ ሰምዐ ኣይሕጎስን እዩ። በፃሕቲ ንባዕላተን እንኳዕ ማ

ኣማሓራኺ ኣክንዲ ዝብላ እንቋዕ ነፍሲ ክረኸብኪ እየን ዝብላ ሕጂ ካብዚ ይጅምር። ኣብቲ ዓባብያ እንተርኢኻ ንባዕሉ ንዓኣ ርእሳ ክተትሕት ከም ዘለዋ ዝገብር ብዙሕ ነገር ኣሎ። ጓሊኺ ኩርሚል ክኸፈሊ፣ ጓሊኺ ሃሂልኪ ትብልዒ፣ ጓሊኺ ኣይትዝለሊ እንዳተባሃለ ዝመፅእ ፍሉይነታት ኣብቲ ኣተሓሳስባ ናይታ ጓል ዝመፅእ ስምብራት ኣለዎ። ኣብ ትምህርቲ እንድሕር መፂእና ዞባ ደቡብ ብሓፈሽኡ ብጀካተን ጓል ሃይለት ገልፀን ፀንሐት ፅርግያታት ገለ ዘለዉ እንተዘይኮይኑ ዕድል ናይ ትምህርቲ ዘለዎ ዝበዝሕ ናይ ትምህርቲ ዕድል ወላ ንደቂ ተባዕትዮ እውን ውሑድ እዩ። ኤሌመንታሪ ስኩል ቀዳማይ ደረጃን ካልኣይ ደረጃን እንተዘይኮይኑ ኣብ ሙሉእ ዞባ ደቡብ ተን ካልኣይ ደረጃ ትምህርቲ ዘለዎን ደቂ ኣምሓረን መንደፈራን ጥራሕ። ሕጂ ከምኡ ኮይኑ ግን ዕድል እንድሕር ረኺባታት ስድራ ቤት ንወዲ ከተምህር እንተዘይኮይኑ ንጓል ከተምህር መሰረቱ ኣይትሓስብን እያ። ዋ ጓል ዳኣ ዓይናይ ፍቹ ክትሕዘልካ እያ፣ ጓል ዳኣ ሽሻይ ጓናን እንዳኣላ ተባሂሉ እቲ ትምህርቲ ንደቂ ኣንስትዮ ከም ሓሳብ እውን ኣይ መፅእን እዩ። ኣብቲ ዝበዝሕ ገጠራት ከዓ ስለ ዝኾነ እቲ ዕድላት እውን ስለ ዝፀብብ ማለት እዩ። ካልእ ኣብቲ መርዓ እንድሕር መፂእካ ጓል ኣንስተይቲ ክትምርዖ ዕድል ዘለዋ እውን ንባዕሉ ሕቆ ዘለዋ ተሰጋግር እያ ትምረፅ። ደቂ ድኻታት ሲ ብዙሕ ግዜ ቀልጢፈን ናይ መውስቡ ኣይ ሕተታን እየን። ምክንያቱ እቲ ሕቆ ዘለዋ ክትከውን ኣለዋ ጓል ኣንስተይቲ ስድራኣ ዝበሃል ስለ ዘሎ። ካልእ ልዕሊ ኩሉ ፍርሒ እንታይ ኣሎ ጓል ምስ ተመርዓወት ክሳብ ሳልስቲ ተኣማኒት ኢሎም ክሳብ ዝመፁ እንዳወዲ ስድራ ቤት ማራይ ዝፈርሕ ጓል ኣይፀንሐትን ተባሂሉ ብኣድጊ ፅዒንካ ምምላስ ወጮ ከዲንካ ምምላስ ገለ ስለ ዝነበረ ምናልባት ኣብ ግዜና እዚ ውሕድ ኢሉ ፀኒሑ ክኸውን ይኽእል እዩ። ግን ኣብቲ ቅድሜና ዝነበራ ዝዝንቶ ብስርዓት ኣጋጢሙና ዝብላ ብዙሕ እዩ ነይሩ ማለት እዩ። ሕጂ እዚ ንባዕሉ ነታ ጓል ኣንስተይቲ እቲ ጓልን ወድን ጓልን ዘይጓልን ዝፈልጥ ንባዕሉ ሲ በቲ መርዓዊ ዝበሎ እዩ እምበር መዕቀኒ እውን የብሉን። ንባዕሎም ቶም ሕብረተሰብ ሲ ይፈልጡ እዮም ሚልካ ኢኻ ትሓስብ። ኣይትዝለሊ ክብልዋ ከለዉ ነታ ጓል ሲ ቅድሚ መርዓውን ሲ ፀገም ከም ዘጋጥም ይእሙት ኣለዉ። ግን ኣብታ መወዳእታስ በቲ እቲ መርዓዊ ዝበሎ ፍርዲ እዩ ዝፍረድ። ብከምዚ ናይ ሓዳር ዕድል ዘጋጥመን ወይ ብወሰን ዝወልዳ ወይ ንከተማ ከይደን ናብርአን ዝቕፅላ ገለ ብዙሓት ደቂ ኣንስትዮ እየን። ካልእ ኣብቲ ፖለቲካዊ መሰል ምንብባር ዓዲ ዝበሃል ኣሎ። ኣብቲ ምንብባር ዓዲ እንድሕር መፂእካ ምንብባር ዓዲ ምንብባር ጎደቦ ምስ ጎራብቲ ዓድታት ዝግበር ዘተ ድዩ ዋዕላ ናይ ዓዲ ድዩ ጓል ኣንስተይቲ ኣይ ምልከታን እዩ። ጓል ኣንስተይቲ ኳደረ እንተደኣ ዓድና ኣኼባ ኣለና ኢሉ ኣብ ናሕሲ ደይቡ እንተነጊሩ ወይ ገዛገዛ እንድሕር ነጊሩ ሲ ሰብኣይ የለውን እሞ ኣነዶ ክኸይድ ገለ ይብሉን እዮም ኣይብላን እየን ከምዝና ኢሎም ኣይምልከተንን እዩ። ኣኼባ ዝበሃል ባይቶ ዝበሃል ዋዕላ ዝበሃል ንጓል ኣንስተይቲ መሰረቱ ኣይ ምልከታን እዩ። ናይ ዓድና ኣባር ብዙሕ ኣሎ። ናይ ጤሳ ንኣብነት ኣቋሮ ዝበሃሉ ኣለዉ፣ ገላፎ ዝበሃሉ ኣለዉ፣ መታሮ ዝበሃሉ ኣለዉ። ከምኡውን ብዛዕባ ሸኻ ናይ ዓዲ ብዛዕባ ሕዛእቲ ብዛዕባ ማይ ክዝቲ ኩሉ ብምልኡ ንደቂ ተባዕትዮ እዩ ዝምልከት። ድፍር ዝበላ ደቂ ኣንስትዮ ዋዕላ እንዳባድኣ ከመይ ውዒሉ ገለኢለን እንድሕር ድፍር ኢለን ናይ ሰበይቲ ክግበር እየን ዝበሃላ። ከም ሓቂ ኣበርክቶ የብለንን ማለት ኣይኮነን። እተን ደቂ ኣንስትዮ ከምዚ ክበሃል ከሎ ኣብቲ ሕብረተሰብ ኣበርክቶን ልዑል እዩ። ወላ እውን እዚ ኣነባባር ዕድል ረኺበን ኣባይቶ ወላ እንተ ዘይወፃ ኩሉ ግዜ ካብ ሰብኡተ ንሰምዖኦ፣ ካብ ኣሕዋተ ንሰምዖኦ፣ ካብ ዓዲ ይሰምዖኦ ስለ ዝኾና ነቲ ፖለቲካ ጠቕሊለን ኣይፈልጦን ገለ ማለት ኣይኮነን። ኣምር ኣለዎን ግን ቦታ የብለንን ማለት እዩ። ኣብቲ ሕብረተሰብ እንታይ ኣበርክቶ ኣለዎን እንድሕር ተባሂሉ እቲ ሕብረተሰብ ባዕሎም ዝምስልዋ ኣላ። ሰበይቲ ዘይብሎም ኣይሕረሱ፣ ጉዳይ ዘይብሎም ኣይግሹ ትበሃል ኣላ። ሕጂ ሓደ ሓረስታይቲ ሰበይቲ እንተ ዘይብሉስ ዘይምሕራስ ይሕሹ
ምክንያቱ

0: ሰበይቲ እቲ ጾር ናይ ናብራ ሓረስታይ ብምሉእ ኣብ ንግድዓ እዩ። ለይቲ ተሲኣ ትጥሕን ትስንክት ንሰብኣያ ቋራሪሳ ተውፍሮ ገዛኣን ደቃን ወጋጊና ደድሕሪ ሰብኣያ ትወፍር ኣብ ግዜ ጎልጓል፣ ኣብ ግዜ ፀሓይ፣ ኣብ ግዜ ዓፂድ፣ ኣብ ግዜ መኼዳ ኩሉ ግዜ ኣብ ጎኑላ ብዘይበኣ ፈፂሙ ክሰርሕ ኣይክእልን እዩ። ካልእ ትረፍ ኣብ ገሊኡ ወረዳታት ብፍላይስ እቲ መግዛእቲ ናይ ደቂ ኣንስትዮ ዳርጋ ይብርትዕ ሓሰር፣ ንኣብነት ሓሰር ካብ ዓውዲ ምስ ተኸደሲ ብዙሓት ወረዳታት ብዙሓት ዓድታት ብኣድጊ ገይሮም ወይ ከዓ ሰብኡት ኣብ ነፀላ ኣሲሮም ገለ እዮም ናብ ትንባር ሓሰር ዝወስድዎ። ኣብ ገሊኡ ደቂ ኣንስትዮ ልክዕ ከም ኣድጊ ነቲ ሓሰር ናብ ትንባር ሓሰር ክሳብ ናይ ምውሳድ ናተን ሓላፍነት ኣሎ። ሕጂ ብሓፈሻ እቲ ሕብረተሰብ ብዘይ ጓል ኣንስተይቲ መሰረቱ ኣይሕሰብን እዩ። ጓል ኣንስተይቲ ተዘየላ እቲ ሓረስታይ ከምዘየ ኣለ እዩ ክትሪኦ ትኽእል። እንተኾነ ግን ይፍለጠለን ዶ እንተልካ ኣይፍለጠለንን እዩ። ናይ ደቂ ኣንስትዮ ስራሕ ኣይምዝገብ፣ ኣይምጎስ፣ ኣይዝየመሉ። ንኣብነት ንደቂ ተባዕትዮ ኣንተ ሓራሲ፣ ኣታ ሓፋሲ፣ ኣታ መራሺ፣ ኣታ ተኳሲ ገለ ክበሃል ከሎ ጓል ኣንስተይቲ ክንዲዚ ዕንጨተ ኣሪኺ፣ ክንዲዚ ማይ ወሪድኪ፣ ክንዲዚ ጢሒንኪ ኣይትበሃልን እያ። ስለዚ እቲ ቦታ ጓል ኣንስተይቲ እቲ ቦታ ጓል ኣንስተይቲ ወላ እኳ ኣበርኩትኣ ልዑል እንተኾነ ግን ከይተመጎሰ ከይተዘርበሉ እዩ ዝተርፍ። ወላ ንባዕሉ እቲ ታሪክ ክትሪኦ ከለካ ኣብ ዞባ ደቡብ ካብ ወራራት ናይ ደጓዑ ጀሚርካ ብድሕሪኡ እውን ጥልያን ነይሮም ዝተፈላለየ ኩነታት ነይሩ እዩ። ንሳተን ኣብ ጎኒ ሰቁተን ኮይነን ይምርሻ እየን። ንርስቲ ዋጋ ኣላንስቲ ዝብል ምስላ እውን ኣሎ ትናተን ኣበርክቶ እዩ ዝገልፅ። እዚ ግን ኣይ እቲ መኸተአን ኣይዝረበሉን ምዃኑ ክገልፅ ይደሊ ማለት እዩ። ምክንያቱ ነቲ ድሒሩ ዝመፅእ ደቂ ኣንስትዮ ዝሓፈሶኦ ዓወት ክትዛረበሉ እንድሕር ኮይንካ ቦትአን ከ እንታይ ነይሩ ኢልካ ክትዛረብ ከለካ ቦትአን ከምዚ ከም ንበረ ክገልፅ ይደሊ ማለት እዩ።
1: እቲ ሕብረተሰብ ሲ ኣባታዊ ሕብረተሰብ ስለ ዝነበረ ከም ባህሊ ነቲን ደቂ ኣንስትዮ ኣብቲ መሰል ምኽባርን ኣብቲ ካልእን ኣየእትወን ነይሩ ክንብል። ትቐንዲ ሽግር ሕጂ እንታይ እዩ? እቲ ውሳኔታት ክውስኑ ከለዉ ኣብቲ ኣኼባ ንሰና ይሳተፋን እየን። ስለዘይሳተፋ ሕጂ እቲ ንደቂ ኣንስትዮ ዘድሊ ንዓኣተን መሰለት ክሕልወለን ዝኽእል ኣብዚ ሕጂ ኣይረአን እዩ። ንባዕሉ ኣብ መርዓ እንድሕር መፂና እታ ትምርዖ ጓልን ኣደን ዝኾነ ይኹን ርእቶ የብለንን። እንታይ እዩ ትዝመፅእ እቲ ቦ ጓልካ ሃበና ክብልዎ ከለዉ እንታይ እዩ ዝርኢ? ሓልየትና ድዮም መዋስብትና ድዮም ርኡ ምስቶም ዘለዉ ሰብኡት ደቂ ተባዕትዮ ስድራ ቤቱ ምስኦም ተላዚቡ ኣብቲ መወዳእታ መሃብ ክኸውን ከሎ ከዓ ኣኳኣ ወሲኽካ እታ ሰበይቲ እቲ መወዳእታ ምስ ተወደአ እያ ንሳትኹም ጓላ ኣብቲ ውራይ ክግበር ከሎ እቲ ጓላ ንመን ትሕፀ ከም ዘላ ንመን ከም ትምርዖ ዘላ ትፈልጥ። ሕጂ ትቐንዲ ትፀገሙ እንታይ እዩ? ኣብቲ ኣኼባ ንሳተን ስለ ዘይሳተፋ እቲ ዝወፅእ ሕግታት ንዓዓተን መሰለን ዘይሕሉ ስለ ዝኾነ ሕጂ ነዚ እዩ እቲ ቃልስን እቲ ምቕያርን ዘድልዮ።
2: ምምፃእ ካልኣይ ወገን ህዝባዊ ሓይልታት ናብ ዓላ ህዝቢ ብኸመይ ተቐቢልዎ ብፍላይ ተን ደቂ ኣንስትዮ ኸ ብኸመይ ርአንኦ ትብል
1: ኣነ ኣቕሪበያ ዘለኹ ሓፃር። ምክንያቱ እቲ ካልእ ነዊሕ መፅናዕቲ ዘድልዮ ስለ ዝኾነ ኣነ እታ መጀመርያ ንዓላሙ ምስ መፁ ብውሑድ ጉጅለ ኣብቲ ዓላ ዝነበሮምን ብተን ደቂ ኣንስትዮ ዝነበሮም ተቐባልነትን ንሳኒ ክገልፅ። እቲ ካልእ ሰፊሕ ድሕሪ እዩ። ንኣብነት ሕጂ ዋላ ይነግሩካ እዮም ኣብ 71 72 73 ብብዙሕ ቁፅሪ ይመፅእ ከም ዝነበረ እተን ኣዴታት ኩሉ ዓድታት ዘይኮነ ፍልይ ዝበለ ንኣብነት ዋላ ካብ ዓላ እውን ንርእ ሲአንሲ 45 ኣንስቲ ሙሉእ ሓላፍነት ተሰኪመን ነዚ ኩሉ ንሰኒ ምግብኦም ከም ዝነበራ ይገልፃልካ። እኽሊ ኣብቲ ግዜ ትሽዑ መጥሓን ስለ ዘይነበረ ብኢደን ፀፅየን ለንቂጠን ሃንዛ ድዩ እንጀራ ድዩ ሰንኪተን እየን ዝህብኦም ነይረን። ኣብዚ ሕጂ ዓብ ሽግር ከምዚ ክብደት ፃዕሪ ከም ዝነበረን ንመፍትሒ ተባሂሉ እውን ሓደ ግዜ በቶም ደቂ ተባዕትዮ ተኣዚዞም ኣብ በዓል ማይ ሓባር ኣብ በዓል ደቂ ኣምሓረ ኣጥሒኖም ከምፅዎ ከም ዘለዎም ዝግበረሉ ነይሩ እዩ። ኣነ እዚ ስለ ዝኾነ ሕጂ ታ

መጀመርያ ዝነበረት ኣነ ግን ብውሕድ ቁፅሪ ዝመፁላ ኣብቲ ህዝቢ መጀመርያ ዝኣተውላ ንሳ እየ ክገልፅ። እሱ ከዓ እንታይ እዩ ንኣብነት ኣደይ ሃዋርያት እንታይ ትብለካ? መጀመርያ ወለንኪኤል ሃይለ ንዓላ መፂሎ ተባሂሉ ኣብቲ ቤተ ክርስቲያን ጥቃ ገዛኣ ዝነበረ እውን ቀደም ትሪኦ ስለ ዝነበረት ከይዱ ተባሂሉ ስለምንታይ ተመሊሶም እሞ ብሓቂ እውን ትፍርሕና እዚ ኩሉ ሰራዊት ናይ ፀላእስ ብሓቂ ብውሕድ ቁፅሪ ክኽእልዎ ድዮም ኢልና ንሰግእ ዝነበርና ሓቂ ኮይኑ ተመሊሱ መፂኡ ማለት እዩ። ስለዝበልኩ ንፀላይ ትኸዲነ ናፍታ ገዛ ከይደ ርኺበዮ እያ ትብል። ሕጂ ምስ ረኸብኮ ዋይ እንታይ ዳ ኮንካ ከድካ ሰሚዕና ነርና ብጣዕሚ ድስኢኑካም ምስ በለቶ ንኹም ይኮነን ንሕናሰ ካብ ኣብቲ በረኻ ንበይንና ኮይንና ኣብ ውሽጢ እቲ ህዝቢ ኮይንና ክንቃለስ እቲ ህዝቢ እውን ብምሉኡ ምሳና ክሳተፍ ከም ዘለዎ ስለ ንኣምን ብኡ ኢና ንሕና ናብ ውሽጢኹም መፂና ደለና ኢሉኒ በዚኣ ተፈላለዩና ከድና ትብል። ድሓር ግን ኣብርሃም ተወልደ መፂኡ ሒዝዎ ንሱ መፂኡ ክረኽበኒ ከሎ እሞ ሃዋርያት ንሕና መፂና ኣለና ኣብዚ ከዓ ተን ደቂ ኣንስትዮ ዝያዳ ቀዳምነት ክውደባ ዝግበአን ንሰን እየን። ምክንያቱ ኣደ እንተዘይተወዲባ እንተዘይነቒሓ ሰብኣይ ጉልባብሉ ኢኹ ክላኣኻ ኣይክእልን እዩ። ዘሎ መንእሰይ ወዲ እውን ዝያዳ ናይቲ እቶም መንእሰያት ዘሎ እውን ኣቦኦምን ኣዲኦምን ብዛዕባ ከምዚ እንድሕር ኮይኖም ዝዕልሉ ንሶም እውን ኣብኡ ከለካ ከይወደብካዮም ይውደቡ ፍቅሪ ናይቲ ሰውራ ኣፍልጦ ናይቲ ሰውራ ይሓድሮም ኣሎ ማለት እዩ። ስለዚ እዚ ስኩለ ዝኾነ ንሕና መጀመርያ ደቂ ኣንስትዮ ክንውድብ እዩ ዘለና። ንስኪ ከዓ ሓንቲ ካብ እንኮንክ ክትሕግዝና ኢኺ ምስ በላ ኣነ ሞጓል ንስተይትስ እንታይ ክገብረልኩም ደልየ ምስ በለቶም እዩ ሕጂ ከምኡ ዝብላ ከም ኣጥራይ ገበሪ ካብ ሕጂ ቃል ኪዳን ኣቲና ኣለና ክንተሓጋገዝ ኢና ኢሉኒ ትብል። ድሕሪኡ ሕጂ እቲ ኣቢዕዋን ክኤል ይለኣኽ ንሳ እውን ኣብ ገዛ ኮይና ትለኣኽ እቲ ክመፁ ከለዉ ብውሕድ ቁፅሪ ኣብ ውሽጢ ገዛ ኣእትዮም ዝሓብእዎም መግቦም ዘዳልውሎም ኣብቲ ዝኸድዎ በረኻታት ምግቢ ሒዞም ከም ዝኸዱ ዝግበር ዝነበረ እዚ ሕጂ እቶም ኣብቲ ከባቢ እንዳኺዳ ንምህረት ዝነበሩ እዚኦም ኮይኖም መጀመርያ ሕጂ ጓልሃንሶም ከዓ እንታይ ትብል እያ ቅድሚ በዓል ኣብርሃም ትወልደ ንምምፅኦም ሰሎሞን ወልደ ማርያም መፂኡ ከም ዝነበረ ኣብኡ ንሱ ግን ዋላቶም ዓላ ዝገልፅዎ ብዙሕ ኣብቲ ናይ ህዝቢ ኣይነበረንቲ ንጥፈታት ናት ንሱ ዝያዳ ኣብ ከተማ ንኣብነት ናይ ገንዘብ ምእካብ ኣብቲ ናይ ከተማ ከዓ ትምውዳባትን ገለን ግዲ ኮይኑ ብዙሕ ተማጋይሽ ዝመፁ ሕልፍ ኢልና ንሪኦም እውን ካብኡ ዝመፁ እዮም። ስለዚ ሕጂ እቲ ኣብቲ ናይቲ ህዝቢ ሲ እዚኦም ድሓረወት ዝመፁ ምስ መፂኦም ኣብ ውሽጢ እቲ ህዝቢ ኣትዮም ነቲ ህዝቢ ክረኽቡ ዝጀመሩ እምበር ንሳቶም ኣብቲ ህዝቢ ብዙሕ ምውሳእ ኣይነበሮምን ትብል። ድሕሪኡ ሕጂ እዚ ናይ በዓል ኣብርሃም ተወልደ ወለንኪኤል ሃይለ ካልኦት እውን ከምኡ ምምፅኡ ኣብቲ ህዝቢ ዝያዳ ክዋዕዋዕ ከምዝኽኣለ ንኣብነት እቲ መወዳእታ ኣብርሃም ተወልደ ኣብ ኣኼባ ነቶም ሕጂ እንታይ ይብላ ኣብቲ ኣኼባ ኣብርሃም ተወልደ ክእክብ ከሎ እቶም ደቂ ተባዕትዮ እምበር ደቂ ኣንስትዮ ኣይተሳተፍናን እብላ እቶም ደቂ ተባዕትዮ ተሳቲፎም እንታይ ከም ዝበለ ግን ኩሎም ነንስቶም ነጊሮሞን ስለ ዝኾኑ ንሳተን እውን እንታይ እዩ ትስቃል ሰውራ እዚታት ይሕዛ ነይረን እየን ዳሓርታ እየን ድብላ ከመይሉ ናብ ኩለን ተወዓውዑ ክገልፃ ከለዋ ኣብ ቤተ ክርስትያናት ኣብ እንዳሓዘን ኣብ መርዓ ውራያት ክርከብ ከሎ ነንሕድሕደን እቶም ደቅናኸ መፂኦም ድነይሮም ተባሂሉ ጓል ሃንሶም በቲ ታሕቲ ደላ በዓል ሃዋርያት በዘላዓሊ ዘሎ ዳርጋ ኩለን ተን ደቂ ኣንስትዮ ብሓንሳ ተላቢዑ ሕጂ ኣብቲ ስራሕ ንኣብነት ሃዋርያት ሕጂ ተላኢኻ ሓደ ግዜ ኣቢዕዋን ክኤል ስለ ዘይነበረ ሃዋርያት ናብ ሓደ ሰብኣይ ክኸዱ ኣለዎም ክብገሱ ስለ ዝነበሮም ነቲ ሰብኣይ ፀዊዖም ዝህብዎ ሓበሬታ ስለ ዝነበሮም ኬድ ክደቂ ምሓረ ንእከለ ርኸብልና ምስ በሉኒ ከይደ እቶም ሰብኣይ ናይ ብሓቂ ሕማቕ ተሰሚዕዎም ንምንታይ ንዓኽሊ ኢኽኪ ክቶም ሰብኡት ከናበይ ከይዶም እዮም ኢልኒ ኢሎምኒ ኣነ ሞ እንታይ ፈሊጠ ኣነ ኸይዲ ኢሎምኒ መፅ ኣለኹ ንዓኹም ኣይፈልጠኩም ኒ እቲ መልእኽቲ እንታይ ምዃኑ እውን እኮ ዘርዚሩ ድነገረኒ የለን ምፃእ በልዮ ጥራያ ትብልታ መልእኽቲ ኢለዮም ኮርዮም ገጭገጭ እንዳበሉ ተቐቢሎምኒ ዋላ ምስ መፁ ንዓላ እውን እቲ ዝለኣኻ ክነግራ ከሎ ስለምንታይ ጓል ኣንስተይቲ ሰዲድካልና ኢሉ ተቃዊሞምኒ ኮርዮም ኣነ ግን ነጊረዮም ንሰኔን ቀንዲ ዝውድባ ኣብቲ ሰውራ ዓብ ታራ ዘለዎ ንሰኔን ንሰን እንተዘይተቐቢለናና ንስኻትኩም ስበይ ክትቅበሉና ደሊኹም ኢለዮም ኢልኒ ትብል

0: ሕጂ ብከምዚ ክሳብቲ ዝኸድሉ ዋላ ሕጂ ናይ ጓል ሃንሶም እቲ ጥቃ ገዝኦም ሓደ ዓላ ከምዚ ሕጂ ዘለዎ ስሑ ኣይኮነን። ተን ገዛውቲ ኣብ ውሽጢ ጫዓ ኣትየን ገዛ ኣሎ ድየለን እውን ኣይ ትርኢን ኢኻ ሓሰስ ኢልካ ትረኽቦ እዩ። ሕጂ እንዳሃንሶም ፀግዒ ናፍቲ ጎቦ ናይ ጭሆት ዝተፀግዐ ስለ ዝኾነት ብኡ ጌርካ በቲ ስንጭሮ ደይብካ ጎቦታት ምሕብእ ኣሎ ስንጭሮታት ኣለዎ። በቲ ሓደ ኣቲኻ በቲ ሓደ መፅኦምካ ከም ድሌትካ ክትወፀሉ ትኽእል ቦታታት ስለ ዝኾነ ንሳ ሕጂ እንታይ እያ ትገብር? ምሸት በረኻ ውዒሎም ምሸት እዮም ዝኣትዉ ናፍቲ ገዛ። መልእኽቲ ሒዞም ዝመፁ ኣብኡኦም ዝፀንሕዎም ንሳ ትቕበለሎም። ሕጂ ምሸት ክምኣትዉ እንድሕር ኮይኖም ኮዳ ኣላቶም። ሕጂ እንታይ ትገብር? ሓንቲ መብራህትላ ጋዝ ጭልም ጭልም ተብላ ብፍቕዲ ንሳ እንድሕር ገይራ ይኣትዉ። ንሳ እንተዘይ ገይራ ኣሎ ኣበር ማለት ኢሎም ኣይመፁን እዮም። ኣብዚ መፁሉ ግዜ እንታይ ትገብር? እተን ኣሕዋታ ኣለዋ ዲኣ ኣላ እቲ ምግቢ ንሰን እየን ዘዳልዋሎም። ንሳ እንታይ ትገብር? ደገ ትወፅእ ዋርድያ ዋርድያ ወፅያ ሕሉፍ ሓሊፋ ኢሎም እቲ ጫዓ ስለ ዝኾነ ብዙሕ ብጫዓታት ስለ ዝኾነ ንፋስ ሕጂ ከናንቀሳቀሶ ከሎሲ ኩሉ እዩ ዝንቀሳቀስ ምንቅስቃስ ካልእ ኣይረአን እዩ። ሕጂ እንታይ ትገብር? ኣብ መሬት ደቂሳ እቲ ሸፋሕ ሸፋሕ ናይ እግሪ ዝያዳ ኣብኡ እዩ ዝረአ ኣብኡ እዩ ዝስማዕ ስለ ትብል ኣብ መሬት ደቂሳ ነቲ ምንቅስቃሳት ትከታተል ይብልዋ። ካልእ እቲ መልእኽቲ ንደቂ ምሓረ ይልእክዋ ናብ ካልእ ቦታ ይልእክዋ መልእኽቲ ትለኣኽ ነይራ። ምግቢ ሒዛትሎም ከይዳ ክትምለስ ከላ ክሳብ እሾኽ በዚ ድሕሪኣ ዓጢቓ ክትከይድ ከላ ንሳ ብቅድሚኣ ደሎ እናጥፍአ ትኸይድ ነታ ናተ ኣሰር ክትጠፍእ ምእንቲ ከዓ በታ ድሕሪኣ ጨዓ ተኣስራ እንዳጎተተታ ንሳ ነታ ናታ እውን እንዳጥፍአት ትመፅእ። ሕጂ ኣብዚ ሓፃር ግዜ ዝነበርዋ እቲ ናተ ንጥፈንት ብዙሕ እንድዩ ንዕኡ ክትገልፅ ግን ቀልጢፉሲ ኣብተን ደቂ ኣንስትዮ ተቐባልነት ረኺቡ ኣብቲ ዳሕራይ ሕጂ ተኣኪቦም ብብዝሕ ዝበለ ቁፅሪ ብጋንታ ብመስርዕ ምስ መፁ ኣብቲ መግቢ ናይ ምስንካት ነቲ ህዝቢ ክእዘዝ ኣይክእልን እዩ። ምክንያቱ ፀላኢ ሽዑ እውን ብፍላይ ድሕሪ ኣብርሃም ተወልደ ኣኼባ ምግባሩ እታ መስዋእቲ እውን ስለ ዝተሰምዐት ኣብ ፀላኢ ቀልጢፋ ፋሕ ስለ ዝበለት እቲ ኩሉ መስመራት ንኣብነት ጋዴን እንዳ ጌርጊስ ኮማንዲስን እዞም ምልሻን ነይሮምሞ ኣብ ጭሆት ጦር ነይሮም። ኣብቲ ዳሕራይ እሞ ዋላ ኣብ ዝበዓል በለስቶ ተጋድሎ ሓርነት ኤርትራ ነይሮም እዮም። ሕጂ በቲ ፀላኢ ኩሉ ተፃቢቡ ስለ ዝነበረ እተን ደቂ ኣንስትዮ እቲ እኽሊ እቲ መጀመርያ ናተን ዳሕራይ እውን ትሕሩጭ ብለይቲ ይኸደን ብለይቲ ከዓ እቲ እንጀራ ተሰንኪቱ ናብኣቶም ይበፅሕ ነይሩ። ሕጂ ኣብቲ መጀመርያ ስፍተን ደቂ ኣንስትዮ ቀልጢፎም ስለ ዝሰረፀ ናይ ብሓቂ ፅቡቅ ምጥፈታት ገይረን ይሕግዝኦም ነይረን እየን። ሕጂ እንታይ እዮም ዝብሉ? ንኣብነት ንበዓል ዓረት ይድይቡ ነይሮም እዮም። ዓረት ይድይቡ ከም ዝነበሩ ገልፁ። ኣብኡ ገለ ውድባት ኣብ ዓዲ ቀይሕ ስለ ዝነበረና ምስኣቶም ክንራኸብ ንኸይድ ነርና ብሉ ንበዓል ስምጃናታት እውን ክኸዱ ነይሮም። ነቲ ህላዊኦም ንምድንጋር ድዩ ወይ እውን ካልኦት ኣባላት ኣልዮሞም ክረኽቡ ኣብኡ ዘካይድዎ ዝነበሩ ንጥፈት ኣነ ዝነግረኒ ኣይረኸብኩን። ምክንያቱ ቶም ኣብዚኣ ዘረኸብክዎም ክልተ ሰለስተ ሰባት እዚኣ ኣት ሓበሬታ ትቀደም እውን ኣብ ዓላ ከለና ዓላ ዘዘንትውዎስ እዚ እዩ። ሕጂ እቲ ድሕሪኡ ዝመፀ ተኣኼባ ናይ ህዝቢ ምድግጋሙ እቲ ናይ ደቂ ተባዕትዮን ናይ ገለን ንጡፍ ተሳትፎ ዝነበረሉ ኣብቲ ዳሕራይ ግዜ ብሓይሊ ደረጃ ዝመፅሉ እዮም ዝብሉ።
1: እዛ ዝጠቐስኪያ ጓል ሃንሶ እኳ ዕድል ረኺባ ኣብ ደቂ ምሓረ ኣብ ዝገሽናሉ ረኺብናያ ብዝርዝር ተዛሪባ ኣብቲ ውዕሎታት ዝነበሩ ገለ እውን ምስክርነቶም ዘስምዑ ሕጂ ግን ብሂወት የላን
2: ማና ሕጂ ተሓሰብኮሲ እንታይ እየ ነይረ ሽዑ ከመይ እየ ነይረ እቲ ዝበሉ ንሕራ እናልኩም ዝኾነ ዝኣቱ ፈፂመ ወይ ክእሰ ወይ ከምዚ እየ ዝበሃል ሓሳብ ኣብዚ ሓንጎላ ኣይነበረ ብዘይካ ንዕኦም ረኺበ ምስኦም ክፋቐር ምስኦም ክኸይድ ምስኦም ክዝተዘንክ ፈፁማ እየ እዚ ሓሳብ እዛ ብ ሓንጎላ ይምፀንዕ
3: ቀልጢፉ ፍቕሪ ተጋደልቲ ሓዲሩ ክሳያታ ተገርብ
2: እንታይ እንደመስለኪ ኣሽምባ እያ ከምኡ ኢለ ከኣብዮም ምናልባት እንተ ዘይመፁ ከይመፁ ተሓዚሮም ኣነ ናደይን ሓዋኣ ግና ኮፍ ኢላ ኢና ዝፅበዮ
3: ነቶም ተጋደልቲ ደሊኺ ተላኢኽኪ ኣብ ብዙሕ ቦታታት

0: ሰዓት ከዓ ትንቀሳቐሰ ነይርኪ።
1: ዝኾነ ዝነበር ክሳ ኩሉ በፂሐ እዮ እንታይ ዝሓማስ እዮም ኩሉ በፂሐ እዮ ኳዜን በፂሐ እዮ ዓዜን በፂሐ እዮ እዛገር በፂሐ እዮ ወክ በፂሐ እዮ ርእሲ ዓዲ በፂሐ እዮ ጎርፉ ስርናይ ገለ ዝብሉ በፂሐ እዮ።
2: ክሳዕ ጀኔራል ፊሊጶስ ከይተረፈ ገሊፅዋ ነይሩ ከምኣ ባህርያዊት ወተሃደር ኣይረኣናን ሕጂሲ ብብዝሒ ኣይነበረን ንኸውን ግን ካብቲ ግዜቲ ኣትሒዘን ክሳተፋ ግን ናይ ብሓቂ ዝድምፅወካ እዩ። ኣባላት ክፍሊ ህዝባዊ ምምሕዳር ኣብ 75 ኣብቲ ዞባ ምስ ተመደብኩም ቀንዲ ዕማምኩም እንታይ ነይሩ? ብፍላይ ደቂ ኣንስትዮ ኣብ ምውዳብ እንታይ እንታይ ዕንቅፋታት የጋጥመኩም ነይሩ?

0: Atravessou uma da mensagem.
1: God,
2: Oh.

ሰላም ኣብ ርሕቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎም መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ደርሆ ምስ ድንሽ ናይ ፎርኖ ክኸውን እዩ። ከምቲ ኩሉ ግዜ ንገብሮ ንምዝኽኻር ይሕዳ ወይ ይሕፀብ ኣለኹ። እዚ ኣዚና ከነዘንክሮ ወይ ድማ ክንጥንቀቐሉ ዘለና ነገር ስለ ዝኾነ ማለት እዩ። ሕጂ ቀሪበየ ደሉ ከ ኣስቤዛ ደርሆ ደርሆ ዝበሰለት ደርሆ እያ። ፅቡቅ ገራ ከምቲ ግቡእ ተሓፂባ ከምቲ ግቡእ ተቋራሪፃ ተሓፂባ ፀርያ በሲላኣላ። ሓደ ማንካ ጣውላ ጠስሚ ጌርና ማይ ውዑይ ጥብ እናበልና ኣብሲልና ኣለና ማለት እዩ። ድንሽ ከዓ በሲሉ ከይተቐርፈ ንቕመት ተመቲሩ ቁሩብ ኣብ ባዴላ ተሓሚሱ ኣሎ ማለት እዩ። ሽጉርቲ ቀይሕ ጉንዲ ሰደኖ ሽጉርቲ ፃዕዳ ጉዕ በርበረ ቀሪብና ኣለና። ጠስሚ ከዓ ቀሪበ ኣለኹ። ስለዚ መጀመርታ ክንሰኻትቶ ኢና ሓንሳ ክንሰኻትቶ ስለ ዝኾና ኣብ ድኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ሕጂ ኩሉ ኣስቤዛና ብሓንሳ ማለት እቲ ቀመማት ናይ ኣሕምልቲ ኩሉ ብሓንሳ ቀመማት ናይ ኣሕምልቲ ንብሎ በዓል ሽጉርቲ ሰደኖ ሽጉርቲ ፃዕዳ እዩ ማለት እዩ። ሽጉርቲ ቀይሕ ሽጉርቲ ፃዕዳ ክልተ ማንካ ጣውላ ክገብረ ጉዕ በርበረ ሓደ ማንካ ጣውላ ክገብረ ጉንዲ ሰዴኖ ሓደ ክባያ ክገብረ

ጠስሚ ከዓ ክገብረ ድሓር ብሓንሳብ ጌርና ሓንሳብ ችሉቕ ከነብሎ ኢና ማለት እዩ። ሰለስተ ማንካ ጣውላኻ ጠስሚ ገይረ ኣለኹ። ሓደ ማንካ ጣውላኻ ኣትዋሎ ነታ ዝበሰለ ደርሆ

ሓራይ ደርሆ ናእቲናዮ ኣለና። ነቲ ዝበሰለ ድንሽ እንደገና ቅርብ ሕምስ ዝበለ ብሓንሳብ የእትዎ ኣለኹ። ሕውስውስ ኣቢልና ሓንሳብ ሽሉቕ ኣቢልና ኣብታ ባዴላ ገልቢጥና ኣብ ፎርኖ ክነእትዋ ኢና። ሓንሳብ ከምቲ ደጋጊመ ዝብሎ ደለኹ ኣብ ፎርኖ ክንገብሮ ንኽእል፣ ኣብ ሓዊ ክንገብሮ ንኽእል። ድርቅ ክብለልና ጥራሕ ሓንሳብ እዩ እምበር ካልእ ሽግር የብሉን። ምክንያቱ ዝኣክል በሲሉ ስለ ዝኾነ ማለት እዩ። ሕጂ ተወሃሂዳትልና ኣላ ሓንሳብ

ድምፂ ኣጌርና ተዓራር ኣቢልና ሓንሳእ ድርቕ ንኽትብለልና እያ እምበር ኩሉ በሲላ እያ ወላ ሓንቲ ሽግር የብላን። ስለዚ ኣብ ድኾን ዓይነት ጌርና ከነድርአ ከዓ ንኽእል ኢና። ተዓራሪ ነብላ ከምዚኣ ጌርና

ከምዚ ኣገርና ተዓራሪ ነብላ ድሕሪኡ ፎርኖና ተወሊዐ ኣላ። ከምዚ ኢላ ብስል ምስ በለትልና ብስል እኳ በሲሉ እንዲ ደሎ ግን ቁሩብ ድርቕ ምስ በለልና ኣውፂኢና ንመግቢ ነዳልዎ ድርቕ ንክብል እምበር ኩሉ ብሱል ዩደሎ ማለት እዩ። ስለዚ ኣብ ሓዊ ክንገብሮ ንኽእል ኣብ ፋርኔሎ ኣብ ፔርሙስ ኣብ ድኾ ነገርና ከነድርቆ ኣንቅፅ ከነብሎ ንኽእል ኢና ማለት እዩ። ንቕፅ ክብለልና ቁሩብ ከምኡ ዓይነት ኣሰራርሓ ክንሰርሕ ስለዝደለና ማለት እዩ። እምበር ከምታ ዘላታ እውን ክንቅርባ ፀገም የብላን ወዲኣላ ማለት እዩ። ሓንሳብ ኣብ ፎርኖ ምእታውና ግን ደረቕ ክትብለልና እያ።

ራይ ደርሆና ደሪቀትልናላ ከምዚ ኢላ ድርቕ ምስ በለትልና ነውፃ ማለት እዩ። ከምቲ ኣቐዲመ ዝበልኮ ከምቲ ዘለዎ እውን ክንቅርቦስ ዋላ ሓደ የለን ኩሉ ብሱል ስለ ዝኾነ ሓዋዊስና ሓንሳእ ድርቕ ንክትብለልና ጥራሕ ኢና እቲናያ። ብሱል ስለ ዝኾነ ከዓ ኣብ ድኾነ ዓይነት ጌርና ከነድርኦ ንኽእል ኢና ማለት እዩ። ሕጂ በተንቀቕሖ ኣመልክዕ ኣቢልና ንመግቢ ነዳልዎ ማለት እዩ። ብመቑረፂ እንቀቕሖ ክንቆርፅ ንኽእል፣ ብካራ ክንቆርፅ ንኽእል ብዘለና

ذاكرنا انا مالك عمالتي كل جزء اقراربان اسررحان ناي مغبي شو هاز خفت غيرنا خنقربخا نتد سرحنا يو بطعم صبويو هتصباب قبلنا اما لا قبلنا خنقربخا لنا بطعم شو هاتي دخفت درهو كابتم كلهم عينت سغاتات فوخس دبلايو قربت قديفكا مالتيو قربتو اتزبزح كوليسترول نايتا درهو افت قربت عيدلو سلاز قربت قديفكا دفوخس سغاخ ايما كوليسترول يبولون مالتاي كونن جن እቲ ድፎ ኸሰ እዩ ካብ ዓይነት ስጋ ኩሉ ግዜ ካብ ስጋ ከብቲ ወይ ናይ ላም ወይ ናይ በዕራይ ናይ ጠሊ በጊዕ ይፈኩስ ካብ ስጋ ጠሊ በጊዕ ከዓ ስጋ ደርሆ ማለት እዩ እቲ ኣብቲ ስጋ ዘሎ ትሕዝቶ እቲ ብሉፅ ትሕዝቶ ኣብቲ ዝሓለፈ ግዜ ዝገለፅናዮ ግን ኣብ ስጋ ደርሆ ከዓ ኣሎ ማለት እዩ ሕጂ ኩሉ መዓልቲ ስጋ ክንገድፎ ማለት ዘይኮነሲ ግን ክንዓቅኖ ፅቡቅ እዩ ቆርበት ናይ ደርሆ ንቆልዑት ክንህቦም ፅቡቅ እዩ ንዓበይቲ ግን ተመራፂ ይኮነን ምክንያቱ ኩሉ ኮለስትሮል ናይታ ደርሆ ስብሒ ናይታ ደርሆ ኣብታ ቆርቦታ እቲ ዝበዝሐ ኣብታ ቆርቦታ እዩ ደሎ ብፍላይ እኳ ከምዚ ኣሰራርሓ ባህላዊ ኣሰራርሓ ብጠስሚ ብበርበረ ፀቢቁ ተቃላልዩ ከብል ከሎ ኩሉ እቲ ኮለስትሮል ኣብቲ ቆርበት እዩ ዝእከብ ስለዚ ቆርበት እንተዘይባሃግናዮ ንዓበይቲ ፅቡቅ እዩ እዚ ከምዚ ዝበለ ኣሰራርሓ ከዓ ፍኩስ ዝበለ ኣሰራርሓ እዩ ማለት እዩ ካብቲ ዓይነት ደርሆ ብፍኩስ ዝበለ ግን ጥዑም ፅቡቅ ኣሰራርሓ እዩ ከዓ እቲ ድንሽ ከዓ ከምቲ ዝበልናዮ ኩሉ መዓልቲ ኣብቲ ድንሽ ካርቦሃይድሬት ኣሎ ፀዓት ኣሎ ምስ ቅራፉ ብምዃኑ ከዓ ኣዝዩ ሃፍቲሙሎ ማለት እዩ ኣብቲ ሴዴኖ ብዙሕ ድበለ ሴዴኖ ኢና ተጠቂምና ሓደ ኩባያ ዝኸውን ስለዚ ኣብቲ ሴዴኖ ኣብቲ ጉዕ በርበረ ኣብቲ ሽጉርቲ ፃዕዳ ኣብቲ ሽጉርቲ ቀይሕ ነናቱ ዝኾነ ብሉፅ ብሉፅ ትሕዝቶ ኣለዎ እዚ ኩሉ መዓልቲ ኣብ መዓልቱ እናገለፅናዩ ኢና መፅእና ዘለና ስለዚ ደርሆ ምስ ትንሽ ናይ ፎርኖ ኣብዚኣ ወዲእና ኣለና ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት፣ ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳነ ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ተወዲቡ ዝካየድ ማራቶን ኣስመራ ሰንበት 7 ሰነ ክካየድ እዩ።
1: ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ ኣስመራ ማራቶን 2026 ዝመፅእ ሰንበት 7 ሰነ ኣብ ከተማ ኣስመራ ክካየድ እዩ። ኣብ ኮሚሽን ባህልን ስፖርትን ኤርትራ ሓላፊ ምክትል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኤርትራ ኮሎኔል ሰሎሞን ስዩም ንማዕከና ዜና ውሽጢ ሃገር ኣብ ዝሃቦ መግለፂ ማራቶን ኣስመራ ሎሚ ዓመት ን7 ግዜኡ ክካየድ ምዃኑ ብምግላጽ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ፣ ኬንያ፣ ታንዛንያ፣ ደቡብ ሱዳንን ኡጋንዳን ዝተወከሉ 16 ኣትሌታት ክሳተፉ ምዃኖም ኣፍሊጡ። ብዘካዚ ደቂ ኣንስትዮ ኣትሌታት ኣብዚ ናይ ማራቶን ውድድር ንፈለማ ግዜ ናይ 21 ኪሎ ሜትር ውድድር ክስርዓሉ እንከሎ ናይ 3 ኪሎ ሜትር ርሕቀ ዘለዎ ውድዳት ድማ ንኣካል ስንኩላን ከምኡ ውን ማስፖርት ኣካል ናይ ሎም ዓመት ማራቶን ኣስመራ ምዃኑ ኣፍሊጡ። ኮሎኔል ሰሎሞን ብምቕጻል ኤርትራ እተንግዶም ውድዳት ፍርቂ ማራቶን ምብራቅ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትለቲክስ ማለት ያፍ ኣፍልጦ ዝረኸበትሉ ምስክር ወረቐት ከም እተቐበለት ብምግላጽ እዚ ድማ ኣብ ጉዕዞ ኣትለቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣረድዩ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ቢግድዩ ኣብ ዝሃቦ መግለጺ መወዳደሪ መስመር ብያፍ ከም እተዓቀነን ካብ ሎም ዓመት ዝጅምር ክብረ ወሰን ናይዚ ውድድር ክትሓዝ ምዃኑ ብምግላጽ

0: እቲ ጾታ ነዚ ንምግባር ኣቀላጥፍቲ መዲቡ ከም ዘሎ ገሊጾም። ኣቶ ኤፍሬም ብምቕጻል ኣብ ናይ ደቂ ተባዕትዮ ንኪሎ ሜትር ብ3 ደቕን 10 ካሊትን ኣብ ናይ ደቂ ኣንስትዮ ድማ ብ3 ደቕን 30 ካሊትን ንክዛዘም ድማ ስራሕ ናይ ኣቀላጥፍቲ ምዃኑ ኣረድዩ። ኣቶ ኤፍሬም ኣብ መወዳእታ ከተማ ኣስመራ ኣብ መዝገብ ዩኔስኮ ካብ ሰፈራ ከተማታት ሓንቲ ከም ምዃና መጠን ማራቶን ኣስመራ ምክያዱ ዓብዪ ቱሪዝማዊ ጥቕሚ ከም ዘለዎ ብምብራህ ኣብ መጻኢ ነዚ ብዘጉሉ ሓገባብ ክስራሕ ምዃኑ ኣፍሊጦም።
1: ብምኽንያት 20 ሰነ መዓልቲ ሰማእታት ፌደሬሽን ቅድም ብሽክለታ ዞባ ማእከል ውርድራት ብሽክለታ ሰሪዑ።
2: ፌደሬሽን ቅድም ብሽክሌታ ዞባ ማእከል ብምክንያት 20 ሰነ መዓልቲ ሰማእታት ናይ ክልተ መድረኽ እምሪ ዘለዎ ውድድር ትማለ ሰንበት ኣብ ከባቢ እንዳ ማርያም ብናይ ደቂ ኣንስትዮን ደቂ ተባዕትዮን መጋረጅኡ ከፊቱ ፈለማ ናይ ካልኣይ ዲቪዥን ደቂ ተባዕትዮ እዮም ውድድሮም ኣካይዶም። ኣብቲ ንተዓዘብቲ ዝመሰጠ ውድድር ዝተረኣየሉ ተቐዳድምቲ ኣብ ሰዓት 38.27 ኪሎ ሜትር እንዳረገፁ 84 ኪሎ ሜትር እዮም ሸፊኖም። ዝኾነ ናይ ምምላቕ ፈተነ ከተካይደሉ ዝኸብድ መሲሉ ዘቐረበሉ ዓባይ ጉጅለ ተጠርኒፎም እዮም ኣብ ሕንፃፅ በፂሖም። ኣብ መወዳእታ ሓያል ቅፅበታዊ ውድድር ብምክያድ ኣብዛ ዓመት ኣብ ፅቡቅ ቁመና ዝርከብ ዕውት ካልኣይ መድረኽ ጫና ፅነት ዮናታን ቴድሮስ ካብ ጋንታ ደንደን ንመወዳድርቱ ብሽኳ በሊፁ ቀዳማይ ክወፅእ እንከሎ ወዲ ጋንቱ ኣሚናዳብ ወለ ዮሃንስ ካልኣይ፣ መሓሪ ኣኽሊሉ ቴለ ሳልሳይ፣ ሜሮን ኢሳቅ ገዛማንዳ ራብዓይ፣ መድሃነ ዘርኢቱ ብውልቂ ሓምሻይ፣ ንፍታሌም ቅዱስ ደንደን ሻትሻይ፣ ኤርምያስ ዕቋይ ዞባደቡብ ሻብዓይ፣ ሴም ኣፈወርቂ ኣስቤኮ ሻምናይ፣ ዩኤል ሚካኤል ደንደን ታሽዓይ፣ እሰይ ሙሴ ጋንታ ሰንበል ድማ ዓስራይ ብምውፃእ ውድድሮም ዛዚሞም። ብጋንታ ደንደን ብ6 ሰዓትን 35 ደቂቕን 3 ካልኢትን ብግዜ ክትመርሐን ከላ ካልአይቲ ኤሪተል ሳልሰይቲ ናይ ውልቂ ተቐዳድምቲ ደቂ ኣንስትዮ 35 ዝብዝሐን 79.8 ኪሎ ሜትር ንምሽፋን እየን ኣብ ሕንፃፅ ተረኺበን። ብውፍያታት ናይ ተዓዘብቲ ተበራቢሩ ዘቐረበ ውድድር ኣብ ሰዓት 32.42 ኪሎ ሜትር እየን ሸፊነን። ተቐዳዳሚ ሱዛን ፍሳየ ካብ ደቡብ ቀዲማ ካብ ዓባይ ጉጅለ ሃዲማ ብምውዓላ ብዘይ ተቃጻፂት ቀዳሚት ኮይና ክትዕወት እንከላ ውድድር ክዛዘም ክልተ ዙርያ ኣብ ዝተረፈሉ መጥቃዕቲ ፈቲና ዝሃድመት ቤተልሔም ክፍለ ካብ ዞባ ደቡብ ካልአይቲ፣ ብርክቲ ፍሳየ ዓራቅ፣ ሮዚና ብርሃነ ደንደን፣ ሄርሜላ ሳይሞን ደቡብ፣ ኢልሃም ነጋሽ ናይ ውልቂ፣ ናርዶስ ጸጋይ ደቡብ፣ ደሊና ግርማይ ሰራይር ሳዋ፣ ዊንታ የማነ ዓራቅ፣ ቤተልሔም እስቲፋኖስ ጋላ ነፍሒ ብቀደም ተኸተል ካብ ሳልሳይ ክሳብ 10 ዘሎ ኮይነን ውድድረን ዛዚመን። ብጋንታ ዞባዶቡ ብሰዓትን 33 ደቂቕን ትመርሕ፣ ካልአይቲ ዓራቅ፣ ሳልሰይቲ ድማ ደንደን። ተቀዳደምቲ ቀዳማይ ዲቪዥን ደቂ ተባዕትዮ 129 ዝብዝሖም እዮም ኣብ ሕንፃፅ ተረኪቦ ሰንበል ሓደ ካብ ኣስቤኮን ኤሪተልን፣ ክልተ ካብ ደንደን፣ 4 ናይ ውልቂ ተቀዳደምትን ሒዛ ሓንቲ ጉጅለ ተፈጥረት። እዛ ጉጅለ ን 35 ኪሎ ሜትር ዝኸውን ድሕሪ ምኻዳ ካብ ዓባይ ጉጅለ ዝመልቕ ዕውት ዋንጫ ናጽነት ሚካኤል ዳንኤል ምስ ካልኣይ ርእሱ ተሓወሳ። ድሕሪዚ ውድድር ኣብ ምዛሙ ሃዲማ ዝውዓለት ጉጅለ ክትመቃቐል እያ ተረአያ። ኣብ መወዳእታ ድማ ሓያል ቅፅበታዊ ውድድር ብምክያዱ ሚካኤል ዳንኤል ካብ ጋንታ ደንደን ክዕወት እንከሎ ህያብ ሃብቶም ቴለ፣ ኤፍሬም ዘርኣጋብር ደንደን፣ ዓወት ክብሮም ኣስቤኮ፣ ስራፌኤል ተስፋፅን ናይ ውልቂ፣ ፊሊሞን ተስፋይ ናይ ውልቂ፣ ኣኽሊሉ ኣተሽም ደንደን፣ ኣቤል ካሕሳይ ገዛማንዳ፣ ኪዳነ ሙሉ ብርሃን ደቡብ፣ ኤሳው ፀሃየ ሰንበል ካብ ካልኣይ ክሳብ 10 ዘሎ ብምውፃእ ውድድሮም ዛዚሞም። ብጋንታ ቀዳመይቲ ደንደን ብ8 ሰዓትን 59 ደቂን 39 ካልኢትን ትመርሕ። እዚ ከምዚ ኢሉ እንከሎ ተቀዳደምቲ ማውንቴን ባይክ ቀዳም 30 ሰነ 2026 ኣብ ኤክስፖ ሓምሻይ መደበር ፖሊስ ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 30 ኪሎ ሜትር ንምሽፋን 99 ተቀዳደምቲ ኣብ መስርዕ ተረኪቦም ውድድሮም ኣካይዶም። ፌደሪኮ እስቲፋኖስ ካብ ጋንታ ኣድማስ ድማ ንውድድሩ ብ55 ደቂቕን 5 ካልኢትን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቡ። እሰይ ብርሃነ ኣድማስ፣ ሄኖስ ዳዊት ካብ ትፅቢት፣ እስሮም ምዝግና ካብ ሳሊና፣ ኣቤል ሽሻይ ብውልቂ፣ መርሃዊ ዘሚካኤል ሳሊና፣ ኬብሮም ፅጋብ ካብ ቀይሕ ባሕሪ፣ ካብኤል ነጋሲ ካብ ገጀረት፣ ዮናታን ተስፋ ጋብር ካብ ጉዳይፍ፣ ዳንኤል ኣሌክሳንደር ካብ 4 ስመራ ድማ ካብ ካልኣይ ክሳብ 10 ተዓዊቶም። ቀፂሎም ውድድሮም ዘካየዱ ምድቢ 40.5 ኪሎ ሜትር ንምሽፋን 30 ተቀዳድምቲ ኣብ መስርዕ ተረኪቦም። ኣብ ዘካየዶ መሳጢ ውድድር ከዓ ኬብሮም ፍፁም ካብ ፅንዓት ንውድድሩ ብሰዓትን 4 ደቂቕን 15 ካልኢትን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ሱራፌኤል ሰመረ ካብ ኣድማስ፣ ካሌብ ደበሳይ ካብ ሳሊና፣ ፍፁም ዕቋይ ካብ 4 ስመራ፣ ኣብርሃም ዓንድ ማርያም ካብ ትፅቢት፣ ህያብ ዮሴፍ ካብ ቀይሕ ባሕሪ፣ ነሄር ሜሮን ካብ 4 ስመራ፣ ናታን ሳሮን ካብ ትፅቢት፣ እሰይ ዳዊት ካብ ገጀረት፣ ተመዝገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10 ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ዝሸፈና ተቀዳድምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየደው ፀወታ ካብ ግዜ ናብ ግዜ ብቕዓታ ተመስክር ዘላ ተዓዋቲት ዋንጫ ናጽነት ተቀዳዳሚት ብስራት እስቲፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብሰዓትን 16 ደቂቕን 23 ካሊትም ዝኾነ ግዜ ቀዳሚት ኮይና ተዓዊታ። ማሙቅ ተወለ ካብ ሰራይር ሳዋ፣ ባና ፍጹም ካብ ጋላ ነፍሒ፣ ኢየሩሳሌም ፋኑኤል ካብ ኤርስታርስ፣ ኮኸብ ተወለ ብርሃን ካብ ሰራይር ሳዋ፣ መክሰብ ሰመረ ካብ ጽንዓት፣ ዘቢብ ተስፋ ጋብር ካብ ትፅቢት፣ ኣርያም ኪዳነ ካብ ሳሊና፣ ሱሱና ተስፋ ገርግሽ ካብ ሳሊና፣ ሰማራ ሽሻይ ካብ ጽንዓት ድማ ካብ ካልኣይ ክሳብ 10 ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 128 ተቐዳድምቲ 45 ኪሎ ሜትር ምሽፋን ኣብ መስርዕ ተረኺቦም ኣብ ዘካይድዎ ሓያል ውድድር ድማ ተዓዋቲ ዋንጫናት ፅነት ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳርዕዑ ቀዳማይ ኮይኑ ተዓዊቱ ማርዶካይ ብርሃን ካብ ኣድማስ፣ ዮናታን የማነ፣ ማርዶካይ ሳምሶም ኣብቶም ኪዳንን ሰለስተዮም ካብ ትፅቢት፣ ተመዝገን ኣቶ ብርሃን ካብ ኣድማስ፣ ተመዝገን ሳሙኤል ካብ ጎዳይፍ፣ ኮኸብ ኣማንኤል ካብ ቀይሕ ባሕሪ፣ ኣማንኤል ፀጋይ ካብ ጎዳይፍ፣ ሄኖስ እዮብ ካብ ግጀረት ካብ ካልኣይ ክሳብ 10 ተመራርሖም ናይ መድረኽ ዕውታት ኮይኖም እዚ ውድድር ናይ መወዳእታ መድረኹ 14 ሰነ ከባቢ ኢንሹራንስ ክካየድ እዩ። ክቡራት ተዓዘብትና ኣብ መወዳእታ ምስ ዕውታትን ኣካየትን ዕላል ኣካይድና ኣለና ኣብኡ ከብለኩም።
3: ናይ ሎም ዓንቲ ውድድር ብጣዕሚ ፅቡቅ ነይሩ። ዳማርያም ብምዃኑ ከዓ ንዓይ ክዕወተሊ ዝብል ቦታ ስለ ዝኾነ ብጣዕሚ ፅቡቅ ነይሩ። ኣብ ደቂ ጋንታይ ዝነበረ ንዓይ ምትሕብባር ማለት እዩ ብጣዕሚ ፅቡቅ ነይሩ። ካብ መጀመርታ ክሳብ መወዳእታ ኣብ ጎነይ ኮይነን ይሕግዛን ነይረን። ዋላ ክመልቕ ከለኹ ካድም ከለኹ እውን ናተን ሓገዝ እዩ ነይሩ ማለት እዩ። ደቂ ጋንታይ ብጣዕሚ እየ ዘመስግነን ነዚ ዓወት እዚ ክዕወት ዝገበረኻ ደቂ ጋንታየን ኣብ ኩሉ ማለት እዩ ይተሓባበራኒ ነይረን። ዝኾነ ነገር ስራሕ ይኹን ኣብ ሃዳምነት ክፍጠር ከለኹ ንሰን ስለ ዝሕግዛ ነበራ ብጣዕሚ እየ ዘመስግነን። ንኩሎም ቲፎዘይ ከዓ ቲፎዘይ ብጣዕሚ እየ ዘመስግኖ ሞራል ስለ ዝሃቡኒ ታንክ ዩ።
4: መጀመርያ ድሃደሞ ግሩፖት ነይረ ማለት እዩ ብምቕፃል ንዓኣ ብሬቃዊ ጌርና ሃዲድና ሰለስተ ርእስና ካብታ ግሩፖ ከዓ ሽውር ኮይነ ማለት እዩ ምስ ደገብኳ ፅቡቀ ነይረ ወላታ እውን ደስገኒ ነበረ ሽዑ ከዓ ኣይሆብካ ተዓዋቲ ኮይነ ናይዛ ስቴጅ ማለት እዩ ካብዚ ድበለፀ ንቲፎዘይ ንምሕጓስ ማለት እዩ ካብዚ ብዝበለፀ ከዓ ክፀወተ ኣምላኽ ሓግዘኒ
5: ኣራይ ደጊመ ቀኒለይ እዚ ናይ ሎም መዓልቲ ጀሚርናያ ዘለና ውድድር ሓደ ካብቶም ዓበይቲ ውድድራት ናይልና ኣብ ካላንደርና ዓመታዊ ካላንደርና ስፊርናያ ዘለና ኮይኑ ብምክንያት 20 ሰነ ነዚ ክቡር ዝኽሪ ሰማእታትና ተባሂሉ ዝካየድ በብዓመቱ ውድድር እዩ። ሎም መዓልቲ ከዓ ኣብ ኩሉ ኣብ ናይ ማውንቴን ባይክ ይኹን ኣብዞም ናይ ልሙዳት ትማሊ ናይ ማውንቴን ሎም ከዓ ናይ ዞን ልሙዳት ካየድ ኣሎ ቅፅል ኢኻ እዎ ከምዚ ዝበልኩ ኸ እዩ እቲ ነቲ ዝኽሪ ነቲ ዝዓበየ በዓልና ድሕሪ በዓልና ፅነት ኢልና ነቲ ነፅነት ዘምፅኡ ስዋኣትና ንዕኦም ንምዝካር ንክብሪ ናቶም ተባሂሉ ዝግበር ዘሎ ውድድር እዩ። እግረ መንገድና ከዓ እቶም ተወዳድርትና ካብ ውድድር እውን ክበኽሩ ስለ ዘይብሎም እቲ ዝዓበየ ዕላማ ቦትኡ ከሎ ተወዳድርትና እውን ፅባሕ ንጎ ሻምፒዮን ኤርትራ ይመፅእ ኣሎ ንዖም ዝበቅዕ ዝበልናዮ ኪሎ ሜትር መዲብና ነዚ ውድድር ደቂ ኣንስትዮ ጁኒየር እዞም ዓበይቲ ኤሊት ማለት እዩ ኣብ ውድድር ፀኒሖም ከም ዝረአኹምዎ ከዓ ሓያል ኣዝዩ መሳጢ ንኩሉ ተዓዛባይ ባህ ዘበለ ውድድር ክንርኢ ፀኒሕና ማለት እዩ። እዚ ኣብ መወዳእታ ዝብሎ ናይ ባሓቂ እዚ ውድድር ናይ ቅድድም ብሽክለታ ኩሉ ግዜ ስድራ ቤቱ ተዓዛባይ እዩ ዝተዓዛባይ ከምዚ ገይሩ ነዚኦም እናመፀ ዝያዳ ከተባብዖም እየ ዘላቦ ከም መቕፀልታ ናይዚ መዛዘሚ ውድድር ከዓ ኣብ ዝመፅእ ዕለት 14 ካልኣይ ናይ መወዳእታን ውድድር ኣብ ኢንሹራንስ ክካየድ እዩ። ኣብዚ ከዓ ልክዕ ከምኡ ክሳተፍ እየ ዝዘሊ ዝዕድም ብዝተረፈ ግን ንዓኹም ከመስግን ይደሊ የቐኒየለይ።
1: ዓመታዊ ብምክንያት መዓልቲ ናፅነት ተወዲቡ ዝካየድ ውድድር ቢልያርዶ ስቴካ ብሓሙስ 27 ግንቦት ኣብ ባርጃ እናተኻይዱ
6: ኣብ ሰዕበ ናይ ውሉይካ ምሕላፍ ውድድራት ብርክት ዝበሉ ተዓዘብቲ እዮም ካሰልዎ ክኢሎም ኣብቲ ብሓሙስ ተኸየደ ናይ ፍጻመ ፀወታ ቢንያም ፍሳሐ ምስ ኪዳነ ሾም ባሕሪ ሃንጀማ ንዋንጫ ክበፅሑን ከለዉ ቢንያም ድማ ብፀቢብ ውፅኢት 2-1 ተዓዊቱ ንደረጃ ኣብ ዝተኸየደ ፀወታ ተስፋይ ተኽለ ምስ ዳዊት ኣረፋይንዮም ተረኺቦም እቲ ግጥም ድማ ብዓወት ተስፋይ 2 ብባሮ ተዛዚሙ ተወዳደርቲ ዕውታ ዝረበሎም ዋንጫን መዳልያን ኣብቲ ብቐዳም ዝተኸየደ ናይ መዛዘሚ ስነ ስርዓት ሽልማቶም ካብ ዕዱማት ኣጋጅ ተቐቢሎም ኣብቲ ኣጋጣሚ ካብ ቅዱሳትን ኣባላት ማሕበር ተፃወትን ንዕውታት ሽልማትን ገጸ በረኸትን ክውፈን ከሎ ኣበርክቶ ንዝገበሩ ውልቀ ሰባትን ትካላትን ድማ ናይ ምስጋና ምስክር ወረቐት ተዓዲሎም እታ ንዓመታ እትወሃብ ዓባይ ዋንጫ ድማ ካብ ምምሕዳር ከባቢ ካምፖ ፖሎ ተረኪባ ኣብ ውድድር ቢልያርዶ ስቴካ ንከባቢ 4 ዓመት ነቲ ውድድር ከተካይድ ፀንሐት ኮሚቴ ስፖርት ስርሓ ብምዝዛም ሓዳስ ኮሚቴ ተመሪጻ
1: ሊግ ዘበ ማእከልን ግጥማት ዋንጫ ሰማእታትን ትማል ሰንበት ኣብ ስታድዩም ኣስመራ ተኻይዶም
0: ፈለማ ናይ ካልኣይ ዲቪዥን ዝኾና ጋንታታትን ውድድር ዋንጫ ሰማእታት ኣካይደን ማይ ተመናይ ምስ ኣብ ዞባ ማእከል ንክልተ ዓመታት ዝሰልጠኑ ብሉፃት ተፃወቲ ኣገጢማ ብሉፃት ተፃወቲ ማለት ታለንት ድማ ንማይ ተመናይ 6-1 ዝኾነ ውፅኢት ረቲዓ ቀፂለን ሰዓት 2 ንሜዳ ዝወረዳ ሻምፒዮን ዞባ ማእከል ዘካይዳ ጋንታታት ኩባንያ ሰገንን ዘራእትን ጥሪትን እየ ነይረን ዝን ክለባት ናብ ታሕተዋይ ዲቪዥን ንኸይምለሳ ኣብ ሓያል ቃልሲ ዝርከባ ዘለዋን ፆታ ካብ ፈልሙ ኣትሒዙ ሓያል ተወዳዳርነት እዩ ተራእዩ ኩባንያ ሰገን ቅድሚ ዕረፍቲ ድሕሪ ዕረፍቲ ኣብ መበል 18 ከም ድማ 56 ደቃዮ መገ

0: ዲኢስያስ ኣሚነብ ዝረኸብተን ክልተ ሸቶታት ክልተ ባዱን ፀወታ ተዓዊታትሉ ብሉቶ ፃውታይ ድማ ኢስያስ የማነ ተሰይሙ። ቀፂለን ሰዓት 4 ናብ ሜዳ ዝወረዳ ኣስመራ ቢራን ኩባንያ ዕንፀይትን ሓፂንን ሰንበልኒ ነይረን። ኣስመራ ቢራ 14 ሰንበል 13 ነጥቢ ሒዘን ዝኣተዋየን። ኣብ መንጎን ሓያል ተወዳደርነት ብምራይ ድማ ኩባንያ ሰንበል ኣብ ቅድሚ ዕረቷ መበል 11 መገዲ ዙበይር ዓብደል ዓለም ብዘመዝገባ ሸቶ ንፀወታ ብመሪሕነታ ሓደ ባዶ ተዓዊታትሉ። ብሉሶ ፀወታይ ድማ ናይ ሰንበል ዙበይር ዓብደል ዓለም ተባሂሉ። ቀዳም ድማ ሊግ ደቂ ኣንስትዮ ዞባ ማእከል ቀፂሉ ነይሩ። ኩባንያ ህንፃ ሰገን ጎዳይፍ ክልተ ባዶ፣ ከምኡ ድማ ደንደን ዕዳጋ ሓሙስ 6-1 ኢንሹራንስ ንምሕዳር ሰንበል 3 ባዶ ዝኾነ ውፅኢት ተዓዊተን ኣለን። እዚ ውድዳት ፅባሕ ሰሉስ ብዝተፈላለዩ ፀወታታት ቀፂሉ ክውዕሉ በዚ መሰረት ማይ ተመናይ ምስ ደንደን ኣልታሕሪር ምስ ቀይሕ ባሕሪ ካብ ሰዓት 2 ዝጅምር ፀወታ ተሰሪዑለን ኣሎ።
1: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቀ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ።
2: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቀ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ዝፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ። ብ31 ግንቦት ኣብ 3 ከተማታት ማለት ኣብ መንጎ ክለባት መንድፈራ፣ ድባርዋን ኣብ መንድፈራ፣ ኣብ መንጎ ዓዲ ቀይሕን ዓረዛን ኣብ ዓዲ ቀይሕ፣ ከምኡውን ኣብ መንጎ ክለባት ደቀ ምሓረን፣ ሰንዓፈን ኣብ ደቀ ምሓረን ዝተካየደ መዛዘሚ ናይ ቀዳማይ ገጽ እቲ ሊግ እዚ ዝስዕብ ውፅኢት ተረኺብሎም። ጋንታ መንድፈራ ካብ ኣሚር ዓብዱን ኤልያስ መሓመድን ብዝረኸበተን ሸቶታት ነቲ ሓንቲ ሸቶ ካብ ተፃዋታይ መሓመድ ያሬድ ኣብርሃም ዝረኸበት ጋንታ ድባርዋ ክልተ ባሕረ ክስዕራን ከላ ሓላውሉዳት መንድፈራ ዑስማን ስራጅ ዝበለፀ ተፃዋታይ ተሰይሙ። ደቂ ምሓረ ንሰንዓፈ ዓዲማ ኣብ ዝካየደቶ ግጥም ካብ ኤርምያስ ሹሻይ ክልተ ካብ ኢድሪስ መሓመድ ሓንቲ ሸቶ ዝረኸበት ሰንዓፈ ነታ ካብ ኣሌክሳንደር መሓሪ ሓንቲ ሸቶ ዝረኸበት ደቂ ምሓረ 3 ባሕረ ክተሰንፋን ከላ ኤርምያስ ሹሻይ ናይ ሰንዓፈ ድማ ዝበለፀ ተፃዋታይ ተባሂሉ። ኣብ ዓዲ ቀይሕ ኣብ መንጎ ዓረዛን ዓዲ ቀይሕን ኣብ ዝተኸደ ፀወታ ዓዲ ቀይሕ ካብ ክብሮም ተወልደን ሓበን ሹሻይን ዓረዛ ድማ ካብ ናትናኤል ፍሻለን ዳዊት መሓርን ብዝረኸበተን ሸቶታት 2-2 ብዝኾነ ውፅኢት ማዕረ ተፈላለየን። ኣብዚ ግጥም ድማ ኢብራሂም ጀማል ናይ ዓዲ ቀይሕ ብሉ ተፃዋታይ ተፀዊዑ። ዛጊድ 30 ግጥማት ኣብ ዝተሰላሰሎ ቀዳማይ ገጽ ግጥማት ሊግ ዞባ ደቡብ ቀዳመይቲ መንድፈራ ብ12 ነጥቢ 3 ፀብለልታ ሸቶ፣ ካልኣይቲ ሰንዓፈ ብ8 ነጥብን ሓንቲ ፀብለልታ ሸቶ፣ ሳልሰይቲ ዓዲ ቀይሕ ብ7 ነጥቢ ሓንቲ ፀብለልታ ሸቶ፣ ራብዒይቲ ደቀ ምሓረ ብ7 ነጥብን ሓንቲ ሸቶ ዕዳን፣ ሓሙሸይቲ ዓረዛ ብ3 ነጥብን 2 ናይ ሸቶ ዕዳን፣ ሻርሽቲ ድማ ድባርዋ ብ2 ነጥብን 3 ናይ ሸቶ ዕዳን። ኣብ ተኸይዲ ዘሎ ግጥማት ኤርምያስ ሹሻይ ናይ ሰንዓፈ ብ3 ሸቶ ብሉፅ ኣመዝጋቢ ሸቶ ኮይኑ ይመርሐሎ። ዝመፅእ 7 ስነ ድማ ካልኣይ ገጽ ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈ፣ ደቀ ምሓረን መንድፈራን ክካየድ መደብ ተታሒዙ ከም ዘሎ ፌደሬሽን ኩዕሶ እግሪ እቲ ዞባ ሓቢሩ። እዚ ከምዚ ኢሉ እንከሎ ሕሬት ጋንታ መምህራን መንድፈራ ምስ ሕሬት ጋንታ መምህራን ደቀ ምሓረ ኣብ ስዕለት ኣብ ዘካየዶ ናይ ምሕዝነት ግጥም ማዕረ 2-2 ብዝኾነ ውፅኢት ተፈላለየን።
1: ብምኽንያት በዓል ናጽነት ኣብ ሓውስ ከተማ ዓሬታይ ክካየድ ዝቐነየ ውድድር ፌደሬሽናት ንኡዞባ ሃበሮ ተዛዚሙ።
2: ብምኽንያት መዓልቲ ናጽነት ኣብ ሓውስ ከተማ ዓሬታይ ክካየድ ጸንሐ ውድድር ፌደሬሽናት ንኡዞባ ሃበሮ ተዛዚሙ። ብካርኒቫል ጀሚሩ ህግደፍ ንኡዞባ ሃበሮ ኩዕሶ ብምቕላዕ ብወግዒ ዝተኸፍተ ቅነ ስፖርት ካብ 8 ምሕዳር ከባቢታት ዝተኣኻኸቡ 54 ደቂ ኣንስትዮ ዝርከብዎም 313 ስፖርተኛታት ተሳቲፎም። እቲ ውድድራት ብኩዕሶ እግሪ፣ ቮሊቦል፣ ኣትለቲክስን ዘጠቓለሉ ኮይኑ ተፃወቲ ብሓቦን ጽንዓትን ውሽጣዊ ብቕዓቶም ከንጸባርኡን ከለዉ ፍታዊ ስፖርት ዝኾነ ህዝቢ ዓሬታይ ተምሃሮን ድማ ኣብ ጎኑ ደቆም ኮይኖም ከተባብዕዎም ከተታተልዎምን ቀንዮም። ውድድራት ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ኣብ 2 ምድባት ማለት ምድብ ሀ ጋንታ ገለት፣ ኣልኣመል፣ ዓሬታይ፣ ኣፍ ዓዩን፣ ፍልፍል ኣዝረቕ፣ ኣልነጁም፣ ዓሬታይ ክኾናን ከለዋ ምድብ ለ ድማ ጋንታ መዝረት፣ ቀርዑበል፣ ኣላጅያ፣ ሃበሮ ጸሊም፣ ሃበሮ ጻዕዳ ተመቂለን ክፀወታ ቐንየን። 20 ግንቦት ጋንታ ኣልኣመል ንጋንታ ኣዝረቐት 3 ባሕረ ክትስዕራን ከላ ጋንታ ኣልነጁም ንጋንታ ኣፍ ዓዩን 3 ባሕደረ ሲዓታ። ብ21 ግንቦት ሃበሮ ጻዕዳ ምስ ሃበሮ ጸሊም ኣብ ዘካየዶ ግጥም ሓደ ባሮ ፀወታ ክዛዘምን ከሎ ጋንታ ኣዝረቕ ንጋንታ ኣፍ ዓዩን 4 ባዶ ኣሰኒፋታ። ድሕሪ ቀትሪ ኣልነጁም ንገለት ሓደ ባሮ ትረትዓን ከላ ጋንታ ኣልኣመል እውን ንጋንታ ኣፍ ዓዩን 5 ብባዶ ስዒራታ። ዋንጫ መንዓተር ኣብ ዝተኸየደ ግጥም ኣልኣመል ንሃበሮ ፃዕዳ 6 ብ2 ክስዕራን ከላ

0: ፍልፍል ንሃበሮ ጸሊም ሓደ ባሮ ኣሰኒፋታ ኣብ መወዳእታን ደረጃ ኣብ ዝተገብረ ግጥም ሃበሮ ጸሊም ምስ ሃበሮ ፃዕዳ 4-3 ኣልኣመል ንፍልፍል ሓደ ባሮ ኣሰኒፋታ። በዚ መሰረት ቀዳመይቲ ጋንታ ኣልኣመል፣ ካልኣይቲ ጋንታ ኣዝረቐት፣ ሳልሰይቲ ድማ ጋንታ ሻካት ሃበሮ ፃዕዳ ብምዃን ተዓዊተን። ኣብ ውድድር ኣትለቲክስ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ብሽር ኢድሪስ ካብ ጋንታ ገለት፣ ካልኣይ ማሕሙድ መሓመድ ኢድሪስ ካብ ጋንታ ፍልፍለ፣ ሳልሳይ ዓብዱራሕማን ሳልሕ ዓረታ ብምዃን ተዓዊቶም። ኣብ 200 ሜትሮ ቀዳማይ ዑመር ዓብደላ ካብ ኣልኣመል፣ ካልኣይ ዓድል ኢድሪስ ካብ ኣልጅያል፣ ሳልሳይ ሙስጠፋ መሓመድ ጋንታ ኣልነጁም። ውድድር ክለባት ቮሊቦል ደቂ ተባዕትዮ ካብ 9 ክለባት ቀዳመይቲ ጋንታ ኣልኣመል፣ ካልኣይቲ ጋንታ ኣፍዓዩን፣ ሳልሰይቲ ጋንታ ኣልኣጅያል። ኣብ ውድድር ኩዕሶ መርበብ ደቂ ኣንስትዮ ቀዳመይቲ ጋንታ ሻካት ሃበሮ ፃዕዳ፣ ካልኣይቲ ጋንታ ኣልጅያል ሃበሮ ጸሊም፣ ሳልሰይቲ ጋንታ ኣፍዓዩን ብምዃን ተዓዊተን። ሎም ዓመት ንመበል 109 ግዜ ዝተኸየደ ጅሮ ዲ ኢታልያ ብዓወ ዴንማርካዊ ዮናስ ቪንጌጋር ተዛዚሙ። ሎም ዓመት ንመበል 109 ግዜኡ ኣምካየድ ዝፀንሐ ጅሮ ዲ ኢታልያ ትማል ሰንበት ብወቅዒ መጋረጁ ዓፂዩ። ኣብዚ ኣብ ከተማ ሮማ ዝተኸየደት ናይ መወዳእታ መድረኽ ተቀዳምቲ 131 ኪሎ ሜትር ዝርሕቐታ ውርድዮም ሸፊኖም። ነዛ መድረኽ ድማ እቲ ኣብ ዝሓለፉ 20 መድረኻት ኬንያዊ ካልኣይ ደረጃ ዝበለፀ ደረጃ ከመዝግብ ተፀጊሙ ዝፀንሐ ኣባል ሊደል ትሬክ ጆናታን ሚላን ንውርድሩ ብ3:05:50 ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋዝ ቀዳማይ ዓወቱ ናይዚ ኣብ ሃገሩ ዝተኸየደ ውርድር ኣመዝጊቡ። በዚ መሰረት ድማ ጆናታን ሚላን ድምር ዓወታቱ ናብ 32 ኣበሪ ይኹም። ሚላን ብ15 መጋቢት ኣብ ተሪኖ ኣድሪያቲኮ ድሕሪ ምዕዋትዩ ትማል ሰንበት ናብ ጎዘና ዓወት ተመሊሱ። ወዲ ሃገሩ ኣባል ፖለቲ ኮሚታ ጆቫኒ ሊዮናርድን ኣባል ግሩፓ ማ ኤፍዲጄ ፖል ፊኖትን ድማ ካልኣይን ሳልሳይን ተረታሒዞም። ኣብ ዓወት ጆናታን ሚላን ከም ወትሮ ዕዙዝ ኣበርክቶ ኣብ ምግባር ዝፅመድ ኣማላይ ገብረ እግዚኣብሄር መበል 146 ተርታሒዙ። ኣብ ሓፈሻዊ ግዜ ዴንማርካዊ ኣባል ቲም ቪዝማ ዮናስ ቪንጌጋርድ ብ83:22:51 ዕወት ጅሮ ዲ ኢታልያ ብምዃን ፋልማይ ናይ ጅሮ ዓወቱ ሰኒዱ። ቪንጌጋርድ በዚ ዓወት ተሓጊዙ ሓደ ካብቶም ውሕዳት ን3ቲኦም ናይ ግራንድ ቱር ውድድራት ዝተዓወተሎም ተቀዳማይ ክኸውን በቂዑ። ኣብ ብኹሪ ናይ ጅሮ ዲ ኢታልያ ስታፊዩ ዝተዓወተ ቪንጌጋርድ ድምር ናይ ፕሮፌሽናል ዓወታቱ ድማ ናብ 54 ኣበሪኹ። ቪንጌጋርድ ኣብ ታሪክ ጅሮ ዲ ኢታልያ መበል 72 ዕውት ክኸውን ዝበቕዐ ተቃዳማዩ። ኦስትርያዊ ኣባል ደኬታሎን ፌሊክስ ጋል ብ5:22 ድሒሩ ካልኣይ፣ ኣባል ሬድቡል ቦራ ኣውስትራልያዊ ጃይ ሂንለይ ድማ ብ6:25 ድሒሩ ሳልሳይ ተርታ ብምሓዝ ኣብ ፖዲየም ደይቡ። ብነጥቢ ፈረንሳዊ ኣባል ሶዳል ኩክስቴ ፖል ማግኔር ብ200 ነጥቢ ቀዳማይ ኮይኑ ተዓዊቱ። ዕወት መበል 21 መድረኽ ጆናታን ሚላን ብ153 ነጥቢ ካልኣይ፣ ኡራጋያዊ ኣባል ኣስታና ቶማስ ሲልቫ ብ99 ነጥቢ ሳልሳይ ተርታ ሒዙ። ኢጣልያዊ ኣባል ሊደል ትሬክ ጁልዮ ቹኮነ ብ227 ነጥቢ ዕውት ኣንበሳ ዓቐብ ጅሮ ዲ ኢታልያ ኮይኑ፣ ዴንማርካዊ ዮናስ ቪንጌጋር ድማ ብ266 ነጥቢ ካልኣይ፣ ኣባል ሞቪስታር ኮሎምቢያዊ ኢነር ሮቢዮ ብ24 ነጥቢ ሳልሳይ ተርታ ሒዙ። ኣባል ባሕሬን ኣልፎንሶ ኡላልዮ ብሉፅ መንእሰይ ጅሮ ዲ ኢታልያ ኮይኑ ተዓዊቱ። ብጋንታ ቲም ቪዝማ ንኔት ካምፓኒ ኢኒዮስን ሬድቡል ቦራን ኣኸቲላ ቀዳሚት ኮይና ተዓዊታ። ኣባል ኣስታና ሄኖክ ሙሉ ብርሃን ዝተሳተፎ ቦክለስ ደላ ማይነ ትባል ሰንበት ብሳልሳይ መድረኹ ተዛዚሙ። ኣባል ኣስታና ሄኖክ ሙሉ ብርሃን ክሳተፎ ዝፀንሐ ሎም ዓመት ንመበል 51 ግዜ ዝተኸየደ ቦክለስ ደላ ማይነ ሰሰሚ ውርድር ትማል ሰንበት ብሳልሳይ መድረኹ መጋረጁ ዓፂዩ። ኣብዛ መድረኽ ድማ ተቀዳምቲ 147.7 ኪሎ ሜትር ዝርሕቐት ውርድሮም ሸፊኖም። ሆላንዳዊ ኣባል ደኬታሎን ኦላቭ ኮይጅ ንውርድሩ ብ3:13:36 ብምዝዛም ቀዳማይ ኮይኑ ተዓዊቱ። ኣባል ትሬክ ዴንማርካዊ ማድስ ፔደርሰን ጀርመናዊ ጆል ዴኮልፕን ድማ ካልኣይን ሳልሳይን ተርታሒዞም። ኣብዛ መድረኽ ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ሰዓት መበል 41 ተርታሒዙ። ብሓፈሻ ነዚ ውርድር ፈረንሳዊ ኣባል ዩናይትድ ኣረብያን ኤምሬትስ ቤኖት ኮንሶፍሮይ ቀዳማይ ኮይኑ ተዓዊትሉ። ሄኖክ ሙሉ ብርሃን ካብ ዕውት ብደቂቕን 32 ካልኣይትን ድሒሩ መበል 29 ተርታሒዙ ውርድሩ ዛዚሙ።
1: ፓሪስ ሴንት ጀርሜን ንሻምፒዮን ፕሪምየር ሊግ ኣርሰናል ረቲዓ ንካልኣይ ተኸታታሊ ግዜያ ፅዋ ሻምፒዮንስ ሊግ ኤሮጳ ዓሲራ
2: ግጥማ ሻምፒዮንስ ሊግ ኤሮጳ ዓመተ ስፖርት 2025-26 ዝሓልፈ ቀዳማ ብሃንጋሪ ከተማ ቡዳፔስት ብዝተኻየደት ናይ ፍጻመ ፀወታ ክዛዘምን ከሎ ፈረንሳዊት ክለብ ፓሪስ ሴንት ጀርሜን ድማ ንካልኣይ ዓመት ኣከታቲላ ሻምፒዮን ኮይና ሰፊሕ ፀብፃቡ ይስዕብ ኣርሰናል ናብዚ ናይ ፍጻመ ፀወታ ቅድሚ ሰሙን ኣብ ውድዳት ፕሪምየር ሊግ ፅዋ ድሕር ምልዓለ ናብ ከተማ ቡዳፔስት ኣቕኒዖም ኣብ ናይ ሎም ዓመተ ስፖርት ውድዳ ሻምፒዮንስ ሊግ ኤሮጳ ዛለንደ ናይቲ ክለብ ስዕረት ከይቀመሰት ብምምፃእ ካብ ስራሕቱ ኣርእስ እዩ ነይሩ ናብ ፆታ ምስንኣቱ ኣርሰናል ኣብ ናይ ቅድሚ ዕረፍቲ ፆታ ኣብ ቀዳሞት 10 ደቃይቕ ነታ ዘይተወዳደበት ዝነበረት ፒኤጂ ኣብ ሻርሸይቲ ደ ካብ ሃቨርትስ ብዝረኸብታ ሸቶ መሪሕነት ብምሓዝ ንፆታ ክትቅልሶ ጀሚሮም ስትራቴጂ ኣርሰናል ድሕሪ ሸቶ ምምዝጋባ መስመር ምክልኻል ብምሕፃር ንፒኤጂ ክትፃወታ ዝመረፀ ትመስል ፒኤጂ ብዝተፈላለዩ ማእዘናት ናብ ልዳት ኣርሰናል ክትፅጋዕ እኳ ተፈተነት ዊልያም ሳሊባን ገብርኤል መጋሊሽን ዝፈጥሮ ውህደት ፈተነታታ ውፅኢታውያን ክኾና ኣይከኣላን እቲ ናይ ቅድሚ ዕረፍቲ ፀወታ ድማ ብመሪሕነት ኣርሰናል ሓደ ባዶ ተዛዚሙ ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብሪ ፒኤጂ ነቲ ንክብሳዕ ኣሸጊርዋ ዝነበረ ዕርዲ ምክልኻል ኣርሰናል ብዝተፈላለየ ማእዝናታት ክትፍትኖ ድሕሪ ምፅናሕ ኣብ መበል 24 ደ ፍፁም ቅላዕ ረኺባ ዑስማን ደንበለ ድማ ነታ ዝተረኽበት ዕድል ናብ ሸቶ ብምቕያር ንክለቡ ናብ ፀወታ መለሳ ብድሕዛ ሸቶ ዝተመዝገበ ብዘይ ምንባሩ ምዱብ ግዜ ኣኺሉ ናብ ተወሳኺ ፍርቂ ሰዓት ተሰጋገረ ኣብዚ እውን ሸቶ ክርከቦ ብዘይ ምዃሉ ዕውቲ ክለብ ንምፍላይ ናብ ፍፁም ቅላዕ ኣምሪሐን ፒኤጂ ድማ 4-3 ብዝኾነ ውፅኢት ብምዕዋት ንፅዋ ሻምፒዮንስ ሊግ ኤሮጳ ንካልእ ዓመት ኣከታቲላ ተዓዊታ ኣብዛ ፀወታ ደንበለ እዩ ብልሶ ፃታይ ተባሂሉ ድሕርቲ ፀወታ ሰልጠንቲ ክልቲኤን ክለባት ጋዜጣዊ መግለፂ ካሄዶም ነይሮም ናይ ፒኤጂ ሉዊስ ኤንሪ ካብ ዘካየዶ ጋዜጣዊ መግለፂ ንካልእ ዓመት ኣከታቲልና ሻምፒዮን ብምዃንና ኣዝየ ተሓጊሶ ኣለኹ መጋጥምትና ቀላል ዘይኮነት ክለብ እያ ነይራ ክለብና ኣብዚ ውድድር ንዓበይቲ ክለባት እናኣሌትያ ናብዚ ናይ ፍጻመ ፀወታ በፂሓ ነዛ ፅዋ ልዒላታ ዘላ ብሓፈሻ ናይ ሎም ዓመተ ስፖርት ውድዳት ብኩሉ መዳዩ ከቢድን ፀዓቂ ዝበዝሖ ውድዳት ብምንባሩ ከዓ እሞ ድማ ዕዉታት ኮይና ብምውፃና ኣዝየ ተሓጒሶ ኣለኹም ክብል ተዛሪብሎ ናይ ኣርሰናል መዘኑ ሚኬል ኣርቴታ ብግድኡ ሓቂ እዩ እዚ ውፅኢት ንክትቀበሎ ከቢድ እዩ ብፍላይ ድማ ኣብዚ ውድድር ብዘየባትኽ ብቕዓት ክሳዕ ፍጻመ ክትበፅሕ ግንካ ዕውቲ ክለብ ብፍፁም ቅላዕ ክትፍለ ኣዝዩ ኣሸጋር እዩ ተፃወተይ ግን ኣብዛ ፀወታ ብዘረኣዩ ምንቅስቓስ ዕጉቤ ንፒኤጂ ኻ ዮውሃና ብሎም ክብል ተዛሪቦም እዘን ክለባት ናይ ዝሓልፈ ቀዳም ፀወታ ኣብ ግምት ብምእታው ኣብ ኩሉ ውድዳት ምዃኑ ንሻም ናይ ግዜ እየን ተራኺበን እንትኾነ እዘን ክለባት ካብ ናይ ዝሓልፈ ዓመቲ ስፖርታት ሒዘን ንራብዓይ ግዜ እየን ተራኺበን ዘለዋ ፍረንሳውያን እንግሊዝያን ክለባት ኣብ ናይ ፍጻመ ፀወታ ሻምፒዮንስ ሊግ ክራኸባ ንፈለማ ግዜ ኮይኑ ዝተመዝገበ ክኸውን ኣብ ታሪክ ናይ ኤሮጳ ውድዳት ግን ደቂ ክልተ ርእሰ ከተማታት ዝኾና ክለባት ኣብ ፍጻመ ተራኺበን ኣለዋ ቤኔፊካ ኣንጻር ሪያል ማድሪድ ኣብ ዓመተ ስፖርት 1962 ሪያል ማድሪድ ኣንጻር ፓርቲዛን ቤልግሬድ ኣብ ዓመተ 1966 ኣያክስ ኣንጻር ፓናቲናኮስ ኣብ ዓመተ 1971 ፒኤጂ ካብ ዝሓለፈ 5 ዓመታት ኣንጻር እንግሊዝያን ክለባት ዝተረኸበት ክትከውን እዛ ፈረንሳዊቲ ክለብ ናይ መወዳእታ ዝረታዓታ እንግሊዛዊቲ ክለብ ማንቸስተር ሲቲ እያ ነይራ እዛ ክለብ ኣብ ዓመተ ስፖርት 2021 ኣብ ፍርቂ ፍጻመ ስዒራታ ምንባራ ግን ናይ ቀረባ ተዘክሮ እዩ ፒኤጂ ድሕሪ ዓመተ ስፖርት 2018-19 ፈለማዋን ድሕሪ እንግሊዛዊት ክለብ ሊቨርፑል ንክልተ ዓመታት ኣከታቲላ ናብ ፍጻመ ዝበፅሐት ክለብ ክትከውን ከላ ክልተ ዓመታት ኣከታቲላ ነዛ ፅዋዕ ብምልዓላ እውን ድሕሪ ሪያል ማድሪድ ተሰሪዓ ኣላ ሪያል ማድሪድ ኣብ 2016 ክሳዕ 2018 ንሰለስተ ዓመታት ስፖርት ኣከታቲላ ነዛ ዋንጫ ብምልዓላ ኣብ ቅድሚ ተሰሪዓ ዘላ ክለብ እያ ብኻል ወገን እዛ ፈረንሳይት ክለብ ድሕሪ ዓመተ 2020 ኣብ ዝተሰርዐ ውድዳት ሻምፒዮንስ ሊግ ኣብ ሰለስተ ፀወታት ኣብ ፍጻመ ክትበፅሕ ብምዃላ እውን ኣገሪመ እያ ኣብ 2020 ብጀርመናዊቲ ክለብ ባየር ሙኒክ ሓደ ባዶ ክሰዓርን ከላ ዝሓለፈ ዓመት ንኢጣልያዊቲ ክለብ ኢንተር ሚላን ገፊሕ ዝኾነ ውፅኢት 5 ባዶ ብምስዓር ክትዕወት ዝሓለፈ ቀዳምካ ንእንግሊዛዊቲ ክለብ ኣርሰናል ብምርታዕ ነዛ ፅዋ ኣልዒላታ ኣርሰናል ኣብ ውድዳት ሻምፒዮንስ ሊግ ኤሮጳን ዋንጫ ኤሮጳን 226 ፀወታታ ብምፅዋት ልዕሊ ዝኾነ ክለብ ኣብ ቅድሚ ዝተሰርዐት ክኸውን እንተኾነ ክሳዕ ሎሚ ግን ዝኾነ ፅዋዕ ከተልዕል ኣይከኣለትን ፒኤጂ ኣብዛ ፀወታ ኣብ ዘቕፅረታ ሸቶ ምስቲ ክለብ ባርሴሎና ኣብ ዓመተ ስፖርት 1992-2000 ኣብዚ ውድድር ዘመዝገበቶ 45 ሸቶታት ብዝሓዘቶ ክብረ ወሰን ተመዓራርያቶላ ኣርሰናል ኣብ ናይ ሎም ዓመተ ስፖርት መስመር ምክልኻላ ልዑል ምንባሩ 6 ኩዕሳ ስውጥራዩ ናብ ልዳቱ ከዝረኪ ኢሉ ብዘካ ዝዛ ግለብ ኣብ 6 ፀወታታት ናይ ውድቕካ ምሕላፍ ብክፉት ፀወታ ልዳታ ኣይድፈረትን ዑቲ ክለብ ንምፍላይ ዘን ክለባት ናብ ፍፁም ቅላዕ ከም ረሓ ክልዋ ድሕሪ 10 ዓመት ንፈለማ እዋን ኣብዚ ውድድር ዝተጋህደ እዩ። ኣብ 216 ስጳኛውያን ክለባት ሪያል ማድሪድን ኣትለቲኮ ማድሪድን ምዱብ ግዜ መዓደ

ብምዛምን ብፍፁም ቅላዕ ክፈላለያ ከለዋ ሪያል ማድሪድ ድማ 5-3 ዝኾነ ውፅኢት ተዓዊታ ምንባራ ይዝከር። ክለባት ኣርሰናልን ፒኤስጂን ኣብ ናይ ሎም ዓመተ ስፖርት ኣብ ኩሉ ውድዳት ምዃን እዩ 121 ፀወታታት ከካይዳ ከለዋ ክለባት ሪያል ማድሪድን ቸልሲን እተን ብዝሒ ፀወታታት ዘካይዳ ብምዃንን ግን ኣብ ቅድሚት ይስርዓ። ሓለቓ ፈረንሳይቲ ክለብ ፒኤስጂ ማርኪኖስ ኣብ ውድዳት ሻምፒዮንስ ሊግ ኤሮጳ ንመበል 122 ግዜኡ ብምስላፉ ነቲ ዓመ ሰርዎ ዝነበረ ክብረ ወሰን ብሓንቲ ፀወታ ብምሕዳስ ልዕሊ ዝኾነ

0: ሰላምን ጥዕና ንኣሃትኩም ይኹን ፈነወና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዩ ንሎም ሶኒ ሓደ ሰነ 99 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍልም 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ነትንባኾ ብደረጃ ሃገር ተዘኪራ መበል 35 ዓመት ፅምብልና ፅነት ኣብ ሕቡራት ኢማራት ዓረብ ደማም ባሕሬንን ዮርዳኖስን ብድምቀት ተባዒሎም ኣብ ንኡስ ዞባ ሎጎ ዓንሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6ዱሽተ ኣዋርሕ ከም ዘወንዘፈቶ ኣፍሊጣ ፈረንሳን ጃፓንን ኣብ ምምዕባል ወፍሪ ዘተኮረ ናያስታት 110 ቢልዮን ዶላር ውዕል ተፈራሪመን ኣብ 225 መጠን ንግዳዊ ምልዋጥን ኣባል ሃገራት ኤስያን ብልዕሊ 14 ሚታዊት ዓብዮም ዝርዝር ዜና ዓለምለኻዊ መዓልቲ ኣይፋል ንትንባኾ ብጥዕናዊ ሳዕቤናት ናይቲ ወልፊ ብዝገልጽ መደባት ብደረጃ ሃገር ተዘኪራ ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ጸብጻብ ሚካኤል ሓድጉ ከቕርበልና እዩ
1: 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ንትንባኾ ትካላትና ካብ ፍርያት ትንባኾ ነፃ ንምግባር ብሓላፍነት ንስራሕ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪራ ኣብ ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ኣመኻሪ ሕጊ ኣቶ ሃይለ ተስፋ ሚካኤል ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ መደብ ድሕነቱን ጥዕንኡን ዝተሓለወ ኣፍራይን ዕጉብ ስራሕተኛ ንምርኣይ ከም ዝኾነ ጠቒሱ ናይ ሎሚ መንእስያት ተምሃሮ ናይ ፅባሕ ስራሕተኛታት ስለ ዝኾኑ ሃኮሰ ኣብዚ መዳይ ዘበርክቱ

0: ንምዕዛዝ ይሰርሕ ከም ዘሎ ገሊፆም። ትንባኹን ሽጋራን ሕማም መንሽሮ፣ ልዑል ፀቕጢ ደም፣ ሕማም ኣሰራውር ደም፣ ወቕዕ ልብን ሓንጎልን ከምኡ ውን ምንካይ ፍርያምነትን ምኻንነትን ክቃልዕ ከም ዝኽእል ክኢላታት ከም ዝሕብሩ ዝጠቐሰ ኣቶ ሃይለ ኣብ ዓለም ዓመታዊ ኣስታት 7.2 ሚልዮን ሰባት ብሰንኪ ትንባኾን ሳዕቤናቱን ከም ዝሞቱ ናሃሪ ተጠቃምነት ትንባኾ ከም ዘለዎም ዝቕፅል ድማ ኣብ 2030 እቲ መጠን ናብ 8 ሚልዮን ክዓሪ ከም ዝኽእል ንፀብጻብ ውድብ ጥዕና ዓለም ብምጥቃስ ኣረድዩ። ኣብ ሚኒስትሪ ጥዕና ሓላፊ ኣሃዱ ምብሃልን ስልጠናን ኣቶ ኣማኑኤል ግርማፅዮን በጎኑ ሚኒስትሪ ጥዕና ምስ ዝተፈላለዩ ናይ ስራሕ መሻርክቲ ብሓፈሻ ምስ ማእከላይ ቤት ፅሕፈት ሃኮስ ድማ ብኣውራ ክሰርሕ ምፅንሑ ብምጥቃስ ቀንዲ ዕላማ ጥዕና ናይቶም መፃኢ ሃገር ዝኾኑ መንእስያት ምውሓስ ከም ዝኾነ ሓቢሩ። ኣብቲ ዕለት ኣብ መንጎ ን10 ትካላት ዝወከሉ መንእስያት ሰራሕተኛታት ውድድር ሓፈሻዊ ፍልጠት ክካየድ እንከሎ ነቲ ኣጋጣሚ ዝውክል መፅናዕታዊ ፅሑፍ ብኣሃዱ ዘይተመሓላለፍቲ ሕማማት ቀሪቦም። ኣብ መወዳእታ ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቴፈን ንዕወታት ሽልማት ዓዲላ።
1: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር መበል 35 ዓመት ፅምብልና ፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያን ባሕሬንን ዮርዳኖስን ብድምቀት ሰባዒሎም ከካቦትኡ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂዱሎ ገረ መስቀል ገረዝጌር ክቕርቦ እዩ።
2: ማሕበረኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉንበት ኣብ ዱበይ ኣብ ዘካየድዎ ኣስታት 1,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርክ ትፀዊዑ። ኣቦ መንበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊፆ። ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድድራት ዝተዓወቱ ሽልማት ክዕደል እንከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሓና ሓበሬታ ኣፍሊጦ። እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተኻየደ ስነ ስርዓት ኣቦ ወንበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኹሉ ብድሆታት ሰጊሩ ናብዚ ተስፉ መድረኽ ዝበፅሐ ሳላ ፅንዓትን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊፁ። ኣደ መንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ብወገና ዓመት መፀ ብልዑል ማዕርግ እነብዕሎ ፅምብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድሪ ሰማዕታት እናሓደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ። ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይን ገረዝግሄር ድማ እዚ ፅንዓትና ዋሕስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ ምኸተ ወለድታት ከም ዝኾነን ብምኸተ ወለድታት ከም ዝዕቀብን ኣረድያ። እቲ ፅምብል ብባህላውን ስነ ጥበባውን መሰናድኦታት ደሚቑ ነይሩ። ኤርትራውያን ተቐማጦ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘብ ዓሉ እቲ ዝበፅሓና ሓበሬታ ኣፍሊጦ።
1: ነመስግነካ ገረ መስቀል ገረዝግሄር። ኣብ ንኡስ ዞባ ለጓዓን ሰባ ክካየድ ብዝፀንሐ ከም ማእከል ዝገበረ ጓስጓሳት 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ወኪል ኤሪና ቀዳው ተወልደ ንዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንደማርያም ክቕርቦ እዩ።
3: ኣብ ንኡስ ዞባ ለጓዓን ሰባ ኣብ 13 ምምሕዳራት ከባቢ ዝሕቆፋ 22 ዓድታት ብ30 ጉንበት ብደረጃ ንኡስ ዞባ ኣብ ዝተኻየደ ፅምብል ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ኣብቲ ኣጋጣሚ ኣመሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊሑሩይ፣ ፕረዚደንት ሃማድ ወይዘሮ ተኽኣ ተስፋ ሚካኤል፣ ፀሓፊ ግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራ ከምኡውን ወከልቲ ማዕከን ህፃናት ሕቡራት ሃገራትን ማዕከን ህዝቢ ሕቡራት ሃገራትን ተረኺቦም ነይሮም። ኣመሓዳር ንዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ኣብ ዘስምዖ ቓል ክሽቦ ደቂ ኣንስትዮ ዝርከቦም ሓሰይቲ ልምድታት ንምውጋድ ብደረጃ ንኡዞባ ኮሚተ ብምቓም ንዝተኻየደ ኮም ማእከል ዝገበረ ስራሕን ገስጋሱን ድሕሪ ምግላጽ ብዝተገብረ ዳህሳስ ኩለን ዓድታት ክሽቦ ከም ዘወገዳ ከም ተረጋገጸ ደግሲ ከይጋጥም ድማ ዕቱብ ምክትታል ከም ዝግበር ገሊጹ። ግዜያዊ ሓላፊ ጨንፈር ሚኒስትሪ ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ኣቶ ተስፋ ገብርኤል ገብረ ስላሴ ብወገኑ ጎዳእትን ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮ ድማ ብፍላይ ንምውጋድ ሓያል ፃዕሪ እኳ ክካየድ እንተፀንሐ ክሽቦ መሊኡ ስለዘይተወገደ ብዙሓት ደቂ ኣንስትዮ ግዳይ ክኾና መፅንሐ

0: ብምጥቃስ ካብ 2018 ብምውሃድ ሚኒስትርታት ጥዕናን ዕዮን ማሕበራዊ ድሕነትን ከምኡውን ሃማድኤ ሰፊሕ ጎስጓሳዊ መደባት ብምክያዱ እቲ ተርእዮ እናንቆልቆሎ ከም ዝመፀ ኣብ ንዞባሎ ጓዓን ሰባ ዝተበፅሐ ደረጃ ድማ ናቱ ውፅኢት ከም ዝኾነ ኣረድዩ መራሕቲ ሃይማኖትን ወለድን ድማ ምስ ኣካላት መንግስትን ግንባርን ብምውሃድ ብዝተኻየደ ሓያል ፃዕሪ ሳዕቤናት ክሽቦ ደቂ ኣንስትዮ ብግቡእ ክግንዘቡ ከም ዝኽኣሉ ብምጥቃስ ከባቢኦም ካብዚ ዘይሕጋዊ ተግባራት ሓራ ከም ዝኾነ መስኪሮም ኣብቲ ፅምብል ነቲ ዕለት ዘንፀባርቕ ስነ ጥበባዊ መሰናድኦታት ቀሪቡ ንኡዞባ መወልቂ ብ25 ጥቅምቲ 2025 ነፃ ካብ ክሽቦ ከም ዝኣወጀት ዝዝከር እዩ
1: ንዕቃብ ኣከባቢ ኣብ ምህብታም ባህርያዊ ብዙሕነት ብሓፈሻ ኣብ ምስሳን ሃብቲ ገረብን እንስሳን ድማ ብፍላይ ልዑል ተራከም ዘለዎ ሓላፊ ቤት ፅሕፈት ሕርሻ ኣብ ንኡዞባ መወልቂ ኣቶ መልኣከ ወልደ ሚካኤል ገሊፆም ንኤሪና ኣብ ዝሃቡ ሓበሬታ ኣቶ መልኣከ ነፍሲ ወከፍ ዓዲ ሕዛኣቲ ስለ እትውንን ብስእነት መግቢ ዝኽሰት ሽግራትን ሕማማትን ከምዚ የለ ብምሕባር ኣብ ምምሕዳር ከባቢ ፈውሊና ዝርከብ ሰፊሕ ናይ ምግሃጫ መሬት ኣብዚ መዳይ እዚ ዓባ ዝተዋፅኦ ከም ዘለዎ ሓቢሮም ኣብ ንዞባ መልቂ ኣሳት 50,000 ከብትን 120,000 ጠለበጊዕን ከም ዘለዋ ዝሓበረ ኣቶ መልኣከም ዘሎ ፀጋታት ንዕአንን ካብ ካልእ ዞባታት ንዝመፃጥሪትን ከም ዝኣክል ኣብሪሆም መጋሃጫ ፈውሊና ኣስታት 4 ኪሎ ሜትር ተዘርጊሑ ዝርከብ ብኣግራብ ዝተሸፈነን እኹል ሳዕርን ማይን ስለ ዝርከቦን ኣብ ምህብታን ብዙሕነት ሃብቲ ገረብን ጥሪትን እወንታዊ ፅልዋ ከም ዘለዎ እውን ሓቢሮም ኣብ ማሕዳሪት ምምሕዳር ከባቢ ፈውሊና ወይዘሮ ዛይድ በራኺ ብግድኣም እቲ ምምሕዳር ከባቢ ምስ ዘለዎ ባህርያዊ ምንጭታት ማይ ንሕርሻን መጓሰን ምቹእ ምዃኑ ብምግላፅ ቀፃልነቱ ንምርግጋፅን ንምዕቀቡን ብውህደት ክስራሓት ተሓሳሲቦም ኣብ ሓውሲ ከተማ ሕምብርቲ ንኡዞባ ጋላ ነፍሒ ብልዕሊ 1.2 ሚልዮን ናቕፋ ዝተሰርሐ 4 ሓደስቲ መምሃር ክፍልታት ብ30 ግንቦት ተመሪቖም ኣብ መሓዳሪ ንኡዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ኣብ መሓዳሪ ሓውሲ ከተማ ሕምብርቲ ኣቶ ኣልኣዛር ገብረ ህይወትን ኣብ ዘስምዕዎ ቃል እቲ ነበርቲ ብዝወሰደዎ ተበግሶ ዝተሃንፀ ክፍልታት ንዝፀንሐ ፅበት መምሃር ክፍልታት ከም ዘቃልል ብምጥቃስ ንኣበርክቶ ኣብቲ ከባቢ እትርከብ ኣሃዱ ሓይልታት ምክልኻል ኤርትራ ኣመስጊኖም ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡዞባ መምህር ዳንኤል ሰሎሙንን ርእሰ መምህር ቤት ትምህርቲ ፍረፃማ መምህር ሳሙኤል ብርሃንን ብወገኖም ንኣገዳስነት ናይቲ ተወሳኺ ክፍልታት ኣብ መስርሕ ምምሃርን ምስትምሃርን ብምጥቃስ ናብ ዝበረኸ ደረጃ ንምብፃሕ ነበርቲ ዝረአ ሕፅረታት ንምምላእ ብውህደት ክሰርሑ ተማሕፂኖም ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብ ተጋብር ድማ ኣብ መፃኢ ኪኖም ምቅላል ፅበትን ዘይምችእነትን ክፍልታት ተምሃሮ ዝፃወትሉ ቦታ ኣብ ግምት ክኣቱን ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ጠመተ ክዓብን ኣዘኻኺሮም ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪኤ ቀለታ ብወገኑ ጎንጎነቲ ብመንግስቲ ዝካየድ ፃዕሪ ህዝቢ እውን ንርሑቕ ዝጠመተ መረባት ክሕንፀፅን ንትግባርኡ ብሓባር ክዓይን ኣተሓሳሲቡ ኣብ ዞባ ማእከል ነበርቲ ንኡዞባታት ኣባሻውልን ገዛ ባንዳን ኣብ ቅንያት መበል 35 ዓመት ናፅነት ኣብ ሓለዋን ዝተዋፈራ ኣህዱታት ሓይልታት ምክልኻል ኤርትራ ብ30/31 ግንቦት ናይ ምሳሕን ምዝንጋዕን እንግዶት ኣካይዶም ኣብ ማሕደርቲ ናይተን ንኡዞባታት ኣብ ዘስምዖ ቃል ንጀጋኑ ሓይልታት ምክልኻል ኤርትራ ብሓፈሻ ነተን ኣብ ዞባ ማእከል ተዋፊረን ዝቐንያ ድማ ብፍላይ ብምምጓስ ነበርቲ ኣቕምታቶም ኣወሃሂዶም ንዝገበርዎ እንግዶት መርአ ሓበኖም ከም ዝኾነ ገሊፀን እቲ ናይ እንግዶትን ምዝንጋዕን መደብ ብባህላዊ ትሕዝቶታት እውን ደሚቑ ነይሮም ዝስዕብ ዜና ሃገራት ወፃኢ እዩ ንምክትታልኩም ደጊምና ብኽብሪ ንዕድም። ዜና ወፃኢ ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሕ ከም ዝወዘፈቶ ኣፍሊጣ እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ዘቤታዊ ጠለባት ንምርግጋእ ምዃኑ ሚኒስትሪ ጉዳያት ወፃኢ ሩስያ ገሊፆም ብመሰረቲ ሓበሬታ እቲ ናይ ምውንዛፍ ውሳነ ክሳብ መወዳእታ ወርሒ ሕዳር 2026 ክጸኒዑም ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ንቀረብ ነዳዲ ብደረጃ ዓለም ብኣሉታ ይጸልዎ ከም ዘሎ ዝፍለጥ እዮም። ፈረንሳን ጃፓንን ኣብ ምምዕባል ወፍረት ዘተኮረ ንያስታት 110 ቢልዮን ዶላር ውዕል ተፈራሪመን እቲ

ወፍሪ ኣብ ምምዕባል ሰብ ሰርሖ ብልሒም ኤሌክትሪክ ኣሉሚንየምን ፅላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ሰርሖ ብልሒ ንምውዳስ ዝዓለመ ምዃኑ ሰመዚ ክልተን ሃገራት ገሊፆም ልዕሊ 52 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል እውን ተገሊጹሎም እቲ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤውሮፓ ካብ ዝተገብረ ዝዓበየ ኮይኑ ክሳብ 231 ክዛዘም ከም ዝኽእል ይእመት ሓያሉ ሃገራት ኣብ ምዕባል ሰብ ሰርሖ ብልሒ ገዚፍ ወፍሪ ይገብራ ከም ዘለዋ ዝጥቀስ እዮም ኣባል ሃገራት ቅጠባ ውድብ ደቡባ ምብራቅ ኤስያ ማለት ኣስያን ኣብ 225 ኣብ ነናሓድሕደ ምስ ካልኦት ሃገራትን ዘካይድኦ መጠን ንግዳዊ ምልዋጥን ምስቲ ናይ ዝቅድሚኡ ዝነበረ ዓመት ክነፃፀርን ከሎ ብልዕሊ 14000 ከም ዝዓበየ ፀብጻባት ሓቢሮም ኣብ ዝሓለፈ ዓመት መጠን ንግዳዊ ምልዋት ኣባል ሃገራት ልዕሊ 4 ትሪልዮን ዶላር ምንባሉ ዝጠቐሱ ፀብጻባት እቲ ኣስታት 1 ትሪልዮን ዶላር ምስ ህዝባዊት ሪፓብሊክ ቻይና ከም ዝተኻየደ ኣረዲኦም እቲ ኣስታት 20ታዊት ኣባል ሃገራት ኣብ ነናሓድሕደን ዘካይድኦም ምልዋጥ ምዃኑ ክፍለጥ ተኻኢሉሎም ነዳዲ ባህርያዊ ጋዝ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝለዓለ ምልዋጥ ከም ዝተኻየደሎ እውን ተገሊፆም መራሕቲ ሃገራት ኣስያን ኣብ ዝሓለፈ ወርሒ ግንቦት ኣብ ፊሊፒንስ ኣብ ዘካየድዎ መበል 48 ዓመታዊ ዋዕላ ንግዳውን ቅጠባዊ ዝምድና ኣባላት ንምድንፋዕ ከም ዝተሰማምዑ ዝዝከር እዮም ኣብ 1967 ዝተመስረተ ዞባዊ ውድብ ኣስያን ፊሊፒንስ ቪየትናምን ሲንጋፖርን ዝርከብአን 11 ኣባላት ሃገራት ይሓቆፍ ኣብ ደሴት ስማትራ ናይ ኢንዶኔዥያ ኣብዚ ሕጋዊ መዕደኒ ወርቂ ብዝተኸስተ ሓደጋ ምህማም መሬት ብውሕዱ 30 ሰባት ከም ዝመቱ ካብቲ ከባቢ ዝተፈነወ ዜና ሓቢሮም በዚ ናይ 31 ግንቦት ሓደጋ ዝተደብዩ ወገናት ክህልው ከም ዝኽእሉ ዝኣመቱ ሰመዚ ስርሒት ምድሓን ሂወት ኢንዶኔዥያ ቅፅሪ ምውታት ክውስኽ ከም ዝኽእል ኣሚቶም ኣለዎም እቲ ሓደጋ ኣብቲ ከባቢ ብዝወቅዕ ብርቱዕ ዝናብ ከም ዝሰዓበ እቶም ሰመዚ ብተወሳኺ ኣነፂሮም ኣብ ምድሓን ህወትን ምግታእ ዘይሕጋዊ ንጥፈታትን ዝነጥፉ ሓይልታት ፀጥታ ኣብቲ ከባቢ ዝለኣኸ መንግስቲ ኢንዶኔዥያ ህዝቢ ዘይሕጋዊ ዕደና ካብ ምክያድ ክሕየብ ኣተሓሳስ ይብሎም ኣብ ኢንዶኔዥያ ቅድሚ 2 ሳምንታት ብዝተኸስተ ተመሳሳሊ ሓደጋ እውን ኣስታት 4 ሰባት ከም ዝመቱ ፀብጻባት የረድኦም ኣሜሪካ ኣብ ልዕሊ ወተሃደራዊ ዒላማታት ኢራን ናይ ነፍሰ ምክልኻል መጥቃዕቲ ከም ዘካየደት ኣፍሊጣ እቲ ኣብ ከተማ ጎርክን ደሴት ቀሽምን ዝተኻየደ መጥቃዕቲ ንስርዓት ራዳርን ናይ ሰብ ኣልቦ ነፈርቲ መቆፃፀሪ መደበርን ዒላማ ዝገበረ ምንባሩ ሰበስልጣን ኣሜሪካ ሓቢሮም እዚ ማእከላይ እዚ ኣሜሪካ ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ እቲ መጥቃዕቲ መልሰ ግብሪ ናይቲ ኢራን ኣብ ልዕሊ ኣህግራዊ ሞያት ንቀሳቐስ ዝነበረት ኤምኪው ሓደ ዝዓይነታ ሰብ ኣልቦ ነፋሪት ሃገሩ ዝፈፀመቶ መጥቃዕቲ ከም ዝኾነ ገሊጹሎም ሰራዊት ኣሜሪካ ብ27 ግንቦት እውን ኣብ እስትራቴጂካዊት ወደባዊት ከተማ ባንዳር ዓባስ ንዝርከብ ናይ ሰብ ኣልቦ ነፈርቲ መቆፃፀርን መወንጨፍን መደበር ዒላማ ዝገበረ ተመሳሳሊ መጥቃዕቲ ከም ዘካየደ ዝዝከር እዮም እዚ ከምዚ ኢሉ እንከሎ ሓለዋ ሰውራ ኢራን ሎሚ ሓደ ሰነ ኣብ ወሽመጥ ዓረብ ኣብ ልዕሊ ዝርከብ መደበር ኣየር ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዘካየደ ኣፍሊጡሎም መጥቃዕትታት ኣሜሪካ ምስ ዝቕፅል ተሪር መልሰ ግብሪ ካብ ምሃብ ድሕር ከም ዘይብል ሓለዋ

ማሕበረሰብ ዓለምን ዘተሓሳስብ ጉዳይ ከም ዝኾነ ገሊጹሎም። ጃፓን ድሕሪ ምዝዛም ካልኣይ ኩናት ዓለም ንኣህገራዊ ሕግን ቻርተር ሕቡራት ሃገራትን ተወፋይነት ከም ዘለዋን ናፃን ክፉትን ዓለማዊ ስርዓት ንምፍጣር

ጻዕርታት ከም ዘካየደትን ብተወሳኺ ሓቢሮም። ብተመሳሳሊ ሚኒስተር ምክልኻል ፊሊፒንስ ነቲ ብቻይና ኣብ ልዕሊ ጃፓን ዝቐረበ ክሲ ዘይፍትሓዊ ክብል ነጺግዎም። ሚኒስትሪ ጉዳያት ወፃኢ ቻይና ኣብ መጀመርያ ዝሓለፈ ግንቦት ሃገራት ኤስያ ፓስፊክ ነቲ ጃፓን ወተሃደራዊ ዓቕማ ንምዕባይ እትገብሮ ዘላ ዘይሓላፍነታዊ ተግባር ብሓባር ክቃወሙ እዩ ጸዊዐ ነይሮም። ጃፓን ቻይና ጥራይ ዘይኮነት ሩስያ እውን ንወተሃደራዊ ምንቅስቓስ ጃፓን ክትቃወሞ ጸኒሓላ። እዚ ምዕባለታት እዚ ኣብ መንጎ ቻይናን ጃፓንን ተኸሲቱ ዘሎ ወጥሪ እናዓበየ ኣብ ዝመጻሉ እዋን እዩ ዝስዕብ ዘሎም። መንግስቲ ጃፓን ኣብ ልዕሊ ደሴት ታይዋን ክውሰኒ ዝኽእል ናይ ምፅምባር ስጉምቲ ሃገሩ ኢዳ ኣጣሚራ ከም ዘይትዕዘቦ ድሕሪ ዝሃቦ መግለጺ ኣብ መንጎ ክልቲአን ሃገራት ምትፍናን ከም ዝተፈጥረ ጸብጻባት የረድኦም። ቻይና ጉዳይ ደሴት ታይዋን ዘይስገር ቀይሕ መስመር ምዃኑ ብተደጋጋሚ ከተነጸር ጸኒሓላ። መንግስቲ ኤኳዶር ብክሲ ዘይሕጋዊ ምስግጋር ዕፀፋርስ ኣብ ልዕሊ እቶም ፍርያት ኮሎምቢያ ወሲንዎን ዝፀንሐ 100 ሚታዊ ተወሳኺ ቀረፅ ኣልዒልዎም። እዚ ዝተገልፀ ፕሬዚደንት ኤኳዶር ዳንኤል ኖቦኣ ምስ ሕፁይ ፕሬዚደንት ኮሎምቢያ ኣልቤርዶ ደላ ኤስፕሪላ ብማንዛ ድሕሪ ዘካየደ ርክብ እዮም። እቲ ካብ ሎሚ ሓደ ሰነ ተግባራዊ ዝኸውን ስጉምቲ ኣብ መንጎ ክልቲአን ሃገራት ኣብ መራይ ፀጥታ ንግድን ልምዓትን ሓድሽ መድረኽ ምትሕባር ዝኸፍት ከም ዝኾነ መንግስቲ ኤኳዶር ኣነፂሮም። ኮሎምቢያ ምስ ሃገሩ ኣብ ዘዳዊ ከባቢታት ንዝካየድ ዘይሕጋዊ ዕደናን ምስግጋር ዕፀፋርስን ንምምካት ምትሕባር ከም ዘየርአየ ዝወቅስ መንግስቲ ኤኳዶር ኣብ ዝሓለፈ ወርሒ ጥሪ ኣብ ልዕሊ እታዊ ፍርያት ናይ 30 ሚታዊት ተወሳኺ ቀረፅ ከም ዝወሰነን በቢደረጅኡ ናብ 100 ሚታዊት ከም ዝዕበዮን ዝፍለጥ እዮም። ከም መልሲ ግብሪ ናይቲ ስጉምቲ መንግስቲ ኮሎምቢያ ብሕታውያን ትካላት ሃገሩ ናብ ኤኳዶር ንዝገብርኦም መሸጣ ፀዓት ኤሌክትሪክ ከም ዝወንዘፎን ኣብ ልዕሊ እታዊ ዝተወሰነ ፍርያት ተሃገር 75 ሚታዊት ቀረፅ ከም ዝወሰነን ኣይረሳዓን። 16,000 ኪሎ ሜትር ዘራኽበን ዶብ ዘለዎን ኤኳዶርን ኮሎምቢያን ዝዓበየ ንግዳዊ ንጥፈታትን ብመሬት ምዃኑ ይጥቀስ። ኣብ ሰሜናዊ ምብራቕ ሚያንማር ኣብ መኽዘን ተተኮስቲ ብዘጋጠመ ሓደጋ ነውትጊ ከቢድ ሰብኣውን ንዋታውን ዕንወት ከም ዝወረደ ማዕክና ዜና ቃሊሐን። በቲ ምስ ቻይና ኣብ ዘዳዊ ከባቢታት ዝተኸስተ ሓደጋ ህፃናት ዝርከብዎም ብውሕዱ 55 ሰባት ክመቱን ከለዉ 70 ከም ዝቆሰሉን ሓያሎ ኣበይቲ ከም ዝዓነወን ዝሓበሩ ሰብ መዚ ተሃገር ቅፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ጠንቅቲ ሓደጋ ንምፍላጥ መርመራ ይካየድ ኣሎም። ኣህዱታት ሲቪላዊ ድሕነት ሃገር ግዳያት ናይ ምድሓን ስርሒት የካይዱ ከም ዘለዉ እውን ተፈሊጡሎም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም፣ 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ንትንባኾ ብደረጃ ሃገር ተዘኪራ። በበል 35 ዓመት ፅምብልና ፅነት ኣብ ሕብራት ኢማራት ዓረብ ደማም ባሕሬትን ዮርዳኖስን ብድምቀት ተፀምቢሎም። ኣብ ንኡስ ዞባ ለጉዓን ሰባ 22 ዓድታት ነፃ ካብ ክሽቦ ደቂ ኣንስትዮ ኣዊጀን። ሩስያ ሰደድ ነፈርቲ ዘገልግል ነዳዲ ን6 ኣዋርሕ ከም ዝወን ዝፈቶ ኣፍሊጣ። ፈረንሳን ጃፓንን ኣብ ምምዕባል ወፍሪ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ተፈራሪመን። ኣብ 2025 መጠን ንግዳዊ ምልውዋጥ ኣባል ሃገራት ኣስያን ብልዕሊ 14 ሚታዊት ዓብዮም። ዜና ተዛዚምሎ ሰናይ ምሸት።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ

ናይ ኤችዲ ፈነወይ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትርያ ሓዲሳ ኤርትርያ ሓዳስን ኤርትርያ ፕሮፋይልን ኣተኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ናይ ዘስምዖ መደረ ምሉእ ትሕዝቶ ኣብ ገጻት ካልኣይን ሳልሳይን ናይ ጋዜጣ ሓዳስ ኤርትራ ይርከብ። ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ቀሪቡ። ኣብ ዓምዲ ባህልን ስነ ጥበብን ራብዓይን ዛዛምን ክፋል ስነ ጥበብ መኸተ ሰፊራ ኣላ። እቲ ዝተሓልፈ ጉዕዞ ምዕባለ ስነ ጥበብ ከም ኩሉ ኣካል ናይ ትገድሊ ብዙሕ መሰናኽላት ዝሓለፈ እዩ። መሰናኽላት ገላሊሁ ሓሊፉ ብተመክሮ በሲሉ ፍልጠት ምስ ተደርዖ ድማ እዩ ድሓር ናብ ጥርሲ ዝበጽሐ። ብዓቕሚ ድማ ኣብቲ ብደረጃ ጋንታ ተኣኪብካ መጋርያ ወሊዕካ ዝካየድ ዝነበረ ናይ ክራርን ዝመጻልካ እትፈልጦ ሰውራዊ ደርፍን ህቡብ ደርፊ ሕብረተሰብን ዝካየድ ምዝንጋዕ ኣነቓቕሕን ደባስን ነበረ። ክሳዕቲ ከም ናይ በዓል ዕቑባ ጋብር ደረጃ ዝበጽሐ ህርመት ክራር ድማ ኣብ ኣህዱታት ንፉዓት ወቕዕቲ ክራር ተፈጥሩ። ኣብ ክቢ መጋርያ ድምፀን ስሒለን ብወኒ ዝደርፋ ጀሪካናን ዒለን ዝድስትቓ ዝዕልላን ዝዘላን ድማየን ዳሓር ናብ ጉጅለታት ባህሊ ዝተመርጻ። ባህሊ ቀንዲ ኣካል ቃልሲ ምዃኑ ኣብ ሰውራና ብኣግኡ ዝተፈልጠ እኳ እንተነበረ ናብቲ ሰውራዊ ደረጃ ንኽበጽሕ ግን ነዊሕ መስርሕ ሓሊፉ። ካብቲ ፊልማዊ መድረኽ ዝቐጸለ ጉዕዞ ድማ እዩ ነቶም ክሳብ ሕጂ ከም ሕላገት ባህላዊ ንጥፈታት ሃገርና ዝረኣዩ ዓበይቲ ተዋሳእቲ፣ ደረፍቲ፣ ሰኣልቲ፣ ቀባእቲ፣ ሙዚቀኛታት ዝፈረየ ዝኾነ መድረኽ ብግቡእ ምዝንበብን ዝግጠምን ይስሕል እዩ። ነቲ መድረኽ ብምልኣት ዝውክል ዕዮ ጥበብ ድማ እዩ ነቲ ናይ ሓፋሽ ቃልሲ ኣብ ሓፋሽ ዘስርጾ። ስነ ሓሳብ ኣብ ሓፋሽ ምዝሰርጽ ናብ ነገራዊ ሓይሊ ይቕየር ዝብል ህቡብ ጭርሖ ቃልሲ ብሓፈሻ ብመንገዲ ስነ ጥበባዊ ዕዮ እዩ ዝያዳ ናብቲ ሓፋሽ ክሰርጥ ዝኽእል። ትምህርቲ ፖለቲካ ነዚ ከስርጥ ዝቃለስ ከም ምዃኑ መጠን ንስነ ጥበብ ከም ቀንዲ መሳርሒ እዩ ይጥቀመሉ ተጠቒሱ።

ሪፖርታጅ ወግዓው ጽምብል መበል 35 ዓመት ናጽነት ኤርትራ ቀሪቡሎ ግጥማዊ ሞኖሎግ ደንደን ብደራስን አላይን ኤፍሬም ካሕሳይ ወድኻዳስ ተገጥመት ኮይና ብሰልጠንቲ ዓውድታት ድራማ 226 ዝቐረበት ነይራ ብሓቂ እታ ግጥሚ ንልብን ቀልብን ተዓዘብቲ ብዝግባእ ተንኪፋያ እቶም ነታ ግጥሚ ዘቕረቡ መንእስያት ከዓ ናይ ሓያሉ ዓመታት ተመክሮ ዘለዎም እምበር ሓደስቲ ሰልጠንቲ ተዋሳእቲ ኣይመስሉን እዮም ብዙሓት ስነ ጥበበኛታት ሃገርና ንህዝቢ ኤርትራ ንሓድነቱ ንትብዓቱን ብልሑን ንምግላፅ ብንህቢ ገመል ኣንበሳ ፃፀ ጉማረ ክምስልዎ ሃቂኖም እዮም ንህዝቢ ኤርትራ ብልክዕ ንምግላፅ ምሕር ከቢድ ምዃኑ ግዳ ካብ ማንም ንላዕሊ ስነ ጥበበኛታት ይፈልጡ እዮም ዕምቆትን ስፍሓትን ምስጢር ሓይልን ሓድነትና ገና ኣይተበፅሐን ዘሎ ገና ምርምር ዝሓትት ምዃኑ ከዓ ከቶ ዘጠራጥር ኣይኮነን ይርከቦ ፅንዓትና ውሕስና ተኸታታሊ ስእላዊ መግለፂታት ወግዓዊ ፅምብል መበል 35 ዓመት ናፅነት ሪፖርታጅ ወግዓዊ ፅምብል ናፅነት ዞባ ዓንሰባ ጋዜጣ ኤርትሪያል ሓዲሳ ናይ 326 ግንቦት ሕተማ ንመበል 35 ዓመት ፅምብል ናፅነት እያ ወፍያቶ ዜናታት ፈፅሚ ወግዓዊ ፅምብል ናፅነት ኤርትራ ኣብ መላእ ሃገርን ወፃእን መልእኽትታት ዮሃና ዝተፈላለዩ መራሕቲ ሃገራት ሪፖርታጅ ፅምብል ማሕበረ ኮማት ኤርትራውያን ኣብ ስደት ቀሪቡሎ ሪፖርታጅ ፅምብል ናፅነት ዞባ ዓንሰባ ሪፖርታጅ ፅምብል መበል 35 ዓመት ናፅነት ኣብ ሳዋ ሪፖርታጅ ፅምብል መበል 35 ዓመት ናፅነት ዞባ ደቡብ ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኣብ ስታድዮም ኣስመራ ሪፖርታጅ ፅምብል ናፅነት ኣብ ኮማዊ ዳሳት በብኸባቢኡ ኣብ ተኸታታሊ 3 ገጻት ጋዜጣ ኤርትራ ኣልሓዲሳ ሰፊሩ ኣሎ ስሙድና ደማንና ፅንዓትና ውሕስና ስእላዊ መግለፂ ፅምብል መበል 35 ዓመት ናፅነት ኤርትራ ፅንዓትና ውሕስና ስእላዊ መግለፂ ፅምብል በዓል ናፅነት ኣብ ዞባ ጋሽባርካ ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡ ዞባ ኣኽርያ ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡሳን ዞባታት ፀፀራትን ትረበሎን ሪፖርታጅ ፅምብል በዓል ናፅነት ኮማዊ ዳሳት ፓራዲዞን ማይተመናይን ሪፖርታጅ ፅምብል በዓል ናፅነት ምምሕዳር ከባቢ ማዓስክራልጌን ንኡዞባ ገጀረት ኮማዊ ዳስ ማይወላኹ ንኡዞባ ገጀረት ምምሕዳር ከባቢ ማይ ዓይኒ ንኡዞባ ጎዳይፍ ኮማዊ ዳስ ምምሕዳር ከባቢ ቀሓውታ ንኡዞባ ጎዳይፍ ቀሪቡሎ ፅንዓትና ውሕስና ሪፖርታጅ ፅምብል በዓል ናፅነት ኣብ ሚኒስትሪ ሕርሻ ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ዘስምዖ መደረ ሙሉእ ትሕዝትኡ ብቋንቋ ትግረ ሰፊሩ ይፅንሐና ኣብ ዓምዲ ደል ኣባብ መበል ሳልሳይ ክፋል ትሕዝቶ ታሪክ መረብ ድብላ ናይ ደንጎባ ኣምዒላት ቀሪባኣላ ሰባትና ዳማንና ጥንዓትና ወሕስና ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባታት ደቡባዊ ቅሕ ባህሪ ዓንሰባ ማእከል ኮሌጃትን ሳዋን ኣብ ዓምዲ ባናታዕሊም ኣብ ፍሉይ ሕታም ናፅነት ድሕረ ባይታ ቃልሲ ህዝቢ ኤርትራ ናፅነት ዝተኸፍለ ወጋን ዝተሰግረ መስገደላትን ኣስፊራ ትፀንሐና ሰባትና ደማንና ፅንዓትና ወሕስና ሪፖርታጅ ፅምብል ናፅነት ኣብ ወፃእ ሃገር ኒውዮርክ ሪያድ ላክሰምበርግ ቀሪቡሎ ስእላዊ መግለፂ ወግዓዊ ፅምብል መበል 35 በዓል ናፅነት ፀብጻብ ፅምብል ናፅነት ኮማዊ ዳሳት ፀፀራትን ትራበሎን ኣብ ዓምዲ ፈንዋዓዳት ጥበባዊ ገጻት ፅምብል መበል 35 በዓል ናፅነት ይፀንሐና ስእላዊ መግለፂ ወግዓዊ ፅምብል መበል 35 በዓል ናፅነት ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ዘስምዖ መደረ ሙሉእ ትሕዝትኡ ኣብ ጋዜጣ ኤርትራ ፕሮፋይል ይፀንሐና ሪፖርታጅ ፅምብል ናፅነት ኣወር ሪዘለንስ ኣወር ጋራንቲ ኤርትራስ 35 ኢንደፐንደንስ ኣኒቨርሰሪ ቀሪብሎ
ኣብ ዓምዲ ካልቸር ኤንድ ኣርትስ

ተምሳል ኤርትራዊ ጽንዓት ዝኾነ እምባደንደን ዝደስስ ትሕዝቶ ይጸንሐና። ኣብ ዓምዲ ስፖትላይት ዛዛሚ ክፋል ኤርትራ ዘ ሎንግ ሮድ ቱ ኢንደፐንደንስ ሰፊራ ኣላ። ኣውር ሪዛይለንስ ኣውር ጋራንቲ ጽንዓትና ውሕስና ስእላዊ መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ኣብ ተኸታተልቲ ገጻት ሰፊሩ ኣሎ። ኣብ ዓምዲ ኦፒንየን ኣብ ጉዕዞ ናጽነት ኣብ ጽላት ማሕበራዊ ፍትሒ ዝተረጋገጹ ዓወታት ተዳህሲሶም ይርከቡ። ኣብ ዓምዲ ዴቨሎፕመንት ጽማቕ ትሕዝቶ ቃለ መጠይቕ ምስ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሰ ብርሃነ ቀሪቡሎ። ኣብ ዓምዲ ኪዌንደይ ጦብላሕታ ኤርትራውያን ዲያስፖራን ወጻተኛታት ኣብ ኣጋጣሚ ጽምብል መበል 35 ዓመት በዓል ናጽነት። ኣብ ዓምዲ ቁጠባን ዋኒንን መበል ሻርሸይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባላ። ኣብ ቻይና ዝቕባበ ንምቁፅጻርን ክብሪ ባጢራ ንምሕላውን ዝተተግበረ ቁጠባዊ ፖሊሲ ካብቲ ኣብ ኣሜሪካ ዝተተግበረን ዝተዓወተን ፖሊሲ ዝተፈለየ እዩ። እዚ ከዓ ንኩሉ ዝኸውን ኣድማሳዊ ፖሊሲ ከምዚ የለ ዘመልክት እዩ። ዋጋታት ኣብ ዝነበርዎ ከም ዝረጉ ምግባር ኣብታ ኣብ ኢንዱስትሪ ዝተማእከለ ቁጠባን ዝተዋሃደ ዕዳጋን ዝነበረ ኣሜሪካ ኣድማዒ ክኸውን ከሎ፣ ኣብታ ኣብ ሕርሻ ዝምርኮስ ቁጠባን ፋሕፋሕ ዝበለ ዕዳጋን ዝነበራ ቻይና ግን ክዕወት ኣይከኣለን። እቲ ብኣሜሪካ ዝተተግበረ ፖሊሲ ብሃገራዊ ሰልፊ ቻይና ይኹን ብደሳዊ ሰልፊ ተፈቲኑ እዩ ክዕወት ዘይከኣለ። ደሳዊ ሰልፊ ግና ኣብ ጥንታዊ ቁጠባዊ ኣካይዳ ቻይና ዝተሰረተ ቅልጡፍ ምሕየሻ ናይ ፖሊሲ ብምክያድ ነቲ ጌጋ ክእረምን ዓወት ክጓናፀፍን ከኣለ ተጠቂሱ። ሪፖርታጅ ጽምብል ናጽነት ከማውዳሳት ንዞባ ሰረጀቓ ይጸንሐና። ሪፖርታጅ ከማውዳስን ገምገም ማሕበራዊ ኣገልግሎት ንዞባ ገላ ነፍሒ። ጽንዓትና ውሕስና ስእላዊ መግለጺ ጽምብል ናጽነት ኣብ ዞባ ደቡብ መንደፈራ። ሳልሳይ ክፋል ትሕሶ ጦብላሕታ ንባብ ኣብ መጻሕፍቲ ታሪኽ ኤርትራ ቀሪባላ። ጸሓፊ ናብቲ ክውንነት ብኩራት ነቐፌታዊ ገምጋም ተመሊሱ ክዛረብ ከሎ፣ እተን ዝቐደማ ክልተ መጻሕፍቲ ናብ ትግረን ዓረብን ተተርጊመን እኳ እንተኾና ኣይንፈላለ ጥራሕ ኣብ ካይሮ ብምሁራት ወጻተኛታት ነቐፌታዊ ገምጋም ከም ዝተኻየደላ ይሕብር። ናብ ኣምሓርኛ ክትርጎም ይፍተን ከም ዝነበረ እውን ወሲኹ ይገልጽ። ነዚ ሕጽረት ነቐፌታዊ ገምጋም ኣብ ግምት ምእታው ድማ በድሀ እኳ እንተኾነ ኣድላይነት ናብ እንግሊዝኛ ምትርጓም ክጉሰ ከም ዘይክእል ይሕብር። እቲ ዓሚቕ ምሕሳብ ምውጣንን ምምርማርን ዘድልዮ ዕማም ምዃኑ ዝገለጹ ሓሳብ ሎሚ ክውን ኮይኑስ እንሆ እኳ ነታ ብእንግሊዝኛ ዝተጻሕፈት መጽሓፍ ከምቲ ኣብ ሃገራት ኤውሮጳን ኣሜሪካን ዝተገብረላ ጽምብል መመረቕታ ኣብ ሃገራ እውን ተኻይዱላ። እዘን ሰለስተ መጽሕፍቲ ታሪኽ ኤርትራ ንተኸታተልቲ ፍጻመታት ዝገልጻ ስነዳ ታሪኸን ምስ ብዝሒ ትሕዝቶአን ኣብ ሓደ ክጥርነፋ ክውነታዊ ስለ ዘይኮነ እቲ ከም ቅርፅታት ኮይነን ምቕረበን ዝደርኾ ዝደጋገም ሓሳብ ይርከበን እዩ። በቲ ሓደ ወገን እቲ ምድግጋም ሓሳባት ተደላይን ክኸውን ዝነበሩን ይመስል፣ በቲ ካልእ ምዳይ ድማ ንገዛእ ነብሰን ወኪለን ብመልክዕ መፅሓፍ ስለ ዝወፃ ዘይደጋገም ሓሳብ ሒዘን ክቐርባ ትፅቤት ዝግበር ይመስለኒ። ስለዚ ብሕጂ ተኸሊሰን ዳግማይ ዝሕተማ እንተኮይነን ነዚ ነጥብ እዚ ኣብ ግምት ምእታው ከድልዩ ይርከቦ። ሪፖርታጅ ጽምብል መበል 35 ዓመት በዓል ናጽነት ኮማውዳሳት ንዞባ 4 ስምራ። ኣብ ዓምዲ ምን ሁና ውህናክ ኣገረምቲ መቆሚ ኣዕኑድ ሕግታት ጥንታዊ ቻይና ቅድሚ 75 ዓመት ወዲቓ ናይ ዝተሳነት ነፋሪት ኣካላት ተረኺቡ ክሊማዊ ሓደጋታት እትጸናጸን ተጠንቀቕን ሮቦታዊት ጎብየ ተማሂዛ ኣብ ልምምድ 145 ኪሎ ግራም ሓጺን ኣብ ክሳዱ ዝወደቆ ቻይናዊ ስፖርተኛ ብኡ ንብኡ ከም ዝሞተ ተገሊጹ። ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ኣርእስታት ተላዒሎም፣ ጸገም ድርቀት ኣካላት ኣብ ዕሸላት ክሽነ ስድራ ሰሙናዊ ክንክን ጸጉርን ጥቕምታቱን ጥቕምታት ጽሟቕ ለሚንን ናዕናዕን ይርከብዎም። ስሙድና ደማንና ጽንዓትና ውሕስና ስእላዊ መግለጺ ወግዓዊ ጽምብል መበል 35 ዓመት በዓል ናጽነት። ኣብ ዓምዲ ጥዕና ምሕር ሙቐት ኣብ ኣካላት ዝፈጥሮ ምዝንባዕ ተዳሲሱ። ሙቐት ሰብነትና እናወስኸ ክኸይድ እንከሎ ስራውር ደም ይኽፈቱ። እዚ ጸቕጢ ደም ክንኪ ስለ ዝገብር ልብና ነቲ ደም ናብ ኣካላትና ንምብጻሕ ብሓይሊ ክትሃርም ትግደድ። ቅልጡፍ ምውሳኽ ሙቐት ሰብነት ወይ ሕበጥ እግሪ ዝኣመሰሉ ምልክታት ዝረኣዩ በዚ ምኽንያት እዩ። ኣብ ግዜ ልዑል ሙቐት ኣብ ታሕተዋይ ቀጸላ ቆርበት ሰብነትና ብብዝሒ ደም ከም ዝውሕዝ ይኸውን። ነቲ ሙቐት ካብ ውሽጢ ኣካላት

ናብ መልክዕ ርሃፅ ንደገ ንክወፅእ ይሕግዝ። እቲ ኣብ ሰብነትና ዝፀንሐ ሙቐት ብርሃፅ ክወፅእ እንትኽኢሉ ሰብነትና ብንቡር ኣገባብ ክዝሕል ይጅምር። ረሃፅ ሙቐት ሒዙ ክወፅእ እንከሎ ካብ ሰብነትና ኣገዳሲ ዝኾነ ፈሳስን ጨውን ሒዝዩ ዝወፅእ። ብቐሊሉ ንንቕፀት ሰብነት ማለት ዲሃይድሬሽን ንቀላዕ ማለት እዩ። እዚ ምስቲ ኣቐዲሙ ዝተጠቕሰ ትሕቲ ንቡር ምጉዳል ፀቕጢ ደም ተደሚሩ ምስልካይን ሓይሊ ምድካምን ዝኣመሰሉ ምልክታት ክነርኢ ንጅምር ተጠቒሱ። ኣብ ዓምዲ ትንተነ ዜና ማዕበላዊ መጥቃዕቲ እስራኤል ኣብ ሊባኖስ ከም ዛዕባ ተላዒሉ ይፀንሐና። ኣብ መንጎ ሕዝበላሃን እስራኤልን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዝሓቀፎም ነጥብታት እንታዮም ነይሮም? ከም ዝዝከር ብመንጎኛነት ፕሬዚደንት ኣሜሪካ ዶናልድ ትራምፕ ብ16 መያዝያ ኣብ መንጎ እስራኤልን ሊባኖስን ን10 መዓልታት ዝፀንሕ ስምምዕ ምቁራፅ ተኽሲ ተኸቲሙ ነይሩ እዩ። እቲ ድሒሩ ን3 ሳምንታት ዝተናውሐ ስምምዕ ግን ነዊሕ ከይቀፀለ ብክልቲኦም ወገናት እዩ ክጣሓስ ተራእዩ። ብመሰረት ተበፂሑ ዝነበረ ስምምዕ እስራኤል ኣብ ሊባኖስ ዝተካይዶም መጥቃዕትታት ደው ክተብል፣ ሕዝበላህ ድማ ብተመሳሳሊ ናብ እስራኤል ዝውንጭፎም ሮኬታትን ሚሳይላትን ደው ከብሎ እዩ ነይሩ። እዚ ክልቲኦም ወገናት ተረዳዲኦምሉ ዝነበሩ ስምምዕ ግን ነዊሕ ከይፀንሐ ተጣሒሱሎ። በዚ ከዓ ኣብ ሊባኖስ ብደብዳብ እስራኤል ብዙሓት ንጹሃት ሰባት ግዳያት ክኾኑ ንዕዘብ ኣለና ይርከቦ። ኣብ 4ይ ክፋል ጦብላሕታዊ ንባብ ኣብ መጻሕፍቲ ታሪክ ኤርትራ ንኹነታት ቅድመ መግዛእቲ ኤርትራ ብዝምልከት ጸሓፊ ታሪክ ኣለም ሰገድ ከምዚ ይብል። ካብ መፋርቅ 18 ክፍለ ዘመን ክሳዕ መወዳእታ 19 ክፍለ ዘመን መሬት ኤርትራ ብፖለቲካውን ወታደራውን ማእከልነት ናይ ዞባ ብፍላይ ድማ ትግራይን ጎንደርን ከምኡ ድማ ቱርክን ግብፅን ዝጽሎ እዩ ነይሩ። ከብሳ ኤርትራ ማለት ሰራየ ኣክሎ ጉዛይ ሓማሴን ንባዕሉ ብውሽጣዊ ግርጭት ዝሕመስ ዘይጥሙር ኣቃወማ ዝነበረ እዩ። እቲ መሬት እንትርፎ እቲ ራስ ኣሉላ ካብ 1877 ክሳብ 1889 ዝተቆፃፀሮ ከበሳ እንተዘይኮይኑ ካብ ትግራይ ይኹን ኣምሓራ ማለት ደቡብ ካብ መረብ ፈጺሙ ተማእኪሉ ተመሓዲሩ ኣይፈልጥን። ብመንፅር እኳ ድኣ ኣብ ከም ፀዓዝ ዘጋ ዝኣመሰሉ ቦታታት ሓያላት ኣበጋዛት ውግእ ባህግታቶም ክውን ንምግባር ተላዒሎም ነይሮም እዮም። እቲ ናብ ስግረ መረብ ዝግበር ዝነበረ ግብሪ ከዓ ስሩዕ ኣይነበረን ይጠቅስ። ኣብ ዓምዲ ማህደር ጀጋኑ መበል 27 ክፋል ታሪካዊ ዛንታ ወራር ወፍሪ ቀይሕ ኮኸብን ተኸላ ቀይሕ መስመርን ቀሪባ ኣላ። ማእከላይ ሕክምና ካብ ቅድሚ ምጅማር ሻድሻይ ወራር ቀሊል ዘይበሃል ምቅርባት ክካየድ ፀኒሕ እዩ። ጸላኢ ቀማዊ ኪናት ክጥቀም ተኽእሎ ከም ዘለዎም ዝተገመተ ነቶም ኣለዉ ዝበሃሉ ስነቃዮማት ኪናት ኣጽኒዕካ ጸረናታቶም መከላኸሊ ክዳሎ ግዴታ ነበረ። ነዚ ክተጽንዕ ዝተመዘዘት ጉጅለ ብቐንዱ ካብቶም ዓበይቲ ሓኸይም ሰውራ ነይሮም። ከም ውፅኢት መጽናዕቲ ናይታ ጉጅለ ከዓ ኣድለይቲ መከላኸሊ መድሃኒታት ሳምፕል ማለት መርኣይ ማስክታትን ተቐሪቦም። ኣብ ዝተፈላለየ ከባቢታት ዓውደ ውግእ እናተንቀሳቀስካ ምርዛም ቀመማት ዝምርምራ መሳርሕታት እውን ካብ ወፃኢ ናብ ሜዳ ኣእትያ። እተን ብጉልበት ሰብ ዝለዓለ ማሽናት እንታይ ዓይነት ቀመማዊ ኪናት ከም ዝተደርበየ መለለይ ኬትስ ማለት መሳርሒ ኣቑሑ ኣብ ሰለስቲኡ ግንባራት ደጀንን ተዓጢቐን። ማእከላይ ሕክምናን ሕክምና ግንባራትን ክንየውዚ ዝተጠቕሰ ስራሓት ሓሊፈን ሰራዊት ስነ ኣእምሮኣዊ ምቅርራብ ንክገብር ኣብ ምጉስጓስ ልዑል እጃም ነይርወን። እተን ናይ ግንባራት ካብ ማእከላይ ሕክምና ናብ ሰራዊት ሓበሬታ ኣብ መስግጋር ጎስጓሳት ኣብ ምሃብን ውግኣት ስሉጥ ኣገልግሎት ንክረኽቡ እንታይ ዓይነት ምቅርራባት ከም ዘድሊ ሓሳብ ኣብ ምልዋጥን ሓፂርን ስሉጥን መስመራት ከም ዝምስረት ገይረን። ሕክምና ግንባር ሰሜናዊ ምብራቅ ሳሕል ኣብ ሓሊበት፣ ሕክምና ግንባር ናቕፋ ኣብ ጣብራ ማለት ናቕፋ፣ ናይ ግንባር ባርካ ድማ ኣብ ዘራ ተደኪና ነይረን። ነዘን ሰለስተ ናይ ግንባራት ሕክምና ትቕበልን ምስ ሕክምና ዓራርብ እትረኽብ ማእከል ድማ ኣብ ዓንበርበብ ነይራ ተጠቒሱ። ሪፖርታጅ ፅምብል በዓል ናጽነት ኮማውዳሳት ንዞባ በሪኽ ቀሪቡሎ። ኣብ ዓምዲ ንቑሕ ደመና ስለምንታይ ይስልክየና ዝብል ዛዕባ ተላዒሉ ይርከብ። ምስልካይ ውፅኢት ብርክት ዝበለ ኣሉታዊ ስምዒትን ኩነትን እዩ። ጠንቂ ምስልካይ ንዝተፈላለየ ሰብ ዝተፈላለየ ምክንያት ክኸውን ይኽእል እዩ። ገለ ምክንያት ንግዜኡ ጥራይ ክፀልወና ይኽእል እዩ። ገለ ምክንያት ግን ንኣዋርሕ ወይ ንዓመታት ብምስልካይ ከምንሰቐ ክገብር ይኽእል። ንኣብነት ኣብ ኣስተምህሮ ወይ ሰሚናር ኣርእስቲ ወይ ኣቀራርባ ትሕዝቶ ንግዜኡ ከሰልክየና ይኽእል እዩ። ካብቲ መደብ ምስ ወፃና ግን እቲ ናይ ምስልካይ ስምዒት ክጠፍእ ይኽእል እዩ።
ዘይንፈትዎ ትርጉሙ ዘይርዳእና ወይ ንኽንርድኦ ዘፀግመና ዓውደ ትምህርቲ ንነዊሕ ዓመታት ብዘይለውጢ

ኣብ ሓደ ዓይነት ስራሕ ቦታ ስራሕን ምፅማድን ካልእን ግን ንነዊሕ ግዜ ብምስልካይ ከም ንሰቐ ክገብር ይኽእል ተጠቒሱ። ሪፖርታጅ ፅምብል ዒድ ኣልኣድሓ ኣልሙባረክ ኣብ ምምሕዳር ከባቢ ገዛ ዕበል ንኡዞባ ኣኽርያ ቀሪቡሎ ኣብ ዓምዲ ወቕፋ ፍንያ ንጥፈታት ፅምብል ናፅነት ኮሌጅ ትምህርትን ቋንቋን ዓዲ ቀይሕ ከምኡ ድማ ኣብ ዓለምለኻዊ ዓውዲ ስነ ጥበብ ፍሉይ ኣፍልጦ ናይ ዝረኸቡ

ሕፅነት ብዝምልከት ምስ ፕረዚደንት ማሕበር ኣብ ወንበር ማሕበር ኣቶ ሳልሕ ኣሕመድን ዝተኸየደ ቃለ መጠየቕን ካልኣይን ናይ መወዳእታን ክፋሉ ቀሪቡሎ ስሙድና ደማንና ፅንዓትና ዋሕስና ስእላዊ መግለፂ ፅምብል መበል 35 ዓመት በዓል ናፅነት ኣብ ዞባ ጋሽ በርካ ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ሰብ ካብ ዘይተፈትሑ ግድላትን ንምፍትሖም ካብ ዝገብሮ ቃልስን ወፂኡ ክነብር ኣይክእልን እዩ ኩሉ ግዜ ዘይተፈትሑ ግድላት ኣለዎ ኣብዚ ዓለም ብዙሕ መሰናኽል ክገጥሞም ከሎ ከም ውህብ ተቐቢሉ ንምፍትሑ ካብ ምቅላስ ዓዲ ይውዕልን ቀዳሞት ደቂ ሰብ ከም ኣራዊት ኣብ መሮር እናነበሩ ናይ ምንባር ቃልሲ ነበሮም እቲ ምስ እንስሳታትን ባህርን ዝገብሮ ቅልስ ምስ ኣካላዊ ባህሪኦምን ፍጥረቶምን ክንዲዚ ክነብሩን ክበዝሑን ኣይምኻሉን ነቲ ዝነበሮም ግድላት ንምፍታሕ ዝተጠቕምሉ ኣእምሮኦም ግን ንምክልኻልን ሃደንን ዝጠቕሞም ብዙሓት ኣገባባት ምህዞን ረኽበታትን ነበሮም ፍላጻታት ካብ ጥፅሕለን ዕንፀይትን ምሂዞም መፅለሊ ክኾኖም ብዓቲ ተጠቂሞም ንምቆትን መብሰሊ መግቦምን ሓዊ ረኺቦም ወዘተ ኣብ ሓምሻ ክፋል ትሕዝቶ ጦብላሕታዊ ንባብ ኣብ መጻሕፍቲ ታሪክ ኤርትራ እቲ ብኤርትራውያን ዝተረእየ ተቃውሞ እቲ ህዝቢ ማዕረ ክንደይ ምስ መሬቱ ዝጠበቐ ዝምድና ከም ዝነበሮን እቶም ኣበየ ቦትኡ መሰል ንብረትን ህወትን ከረጋግፅሉ ዝቐሞም ሕግታት እንዳባ ንህላውነቱ ከም ጥሙር ህዝቢ ዘጉልሑን ንሃገርነት ዘብቅዑ ክብርታት ምንባሮምን ዘርእዩ እዮም እዞም ሕግታት ኣብ ውሽጡን ጎደቦታቱን ብስኒት ዘናበርዎ ስለ ዝነበሩ መግዛእቲ ኢጣልያ ኣብ ሓደ ንኽጥርንፎም ኣብ መወዳእታ ድማ ሃገር ክኾኑን ዘኽኣሉ እዮም ነይሮም ከምኡ ስለ ዝኾነ ድማ ወላ እኳ እቶም ኢጣልያ ኣብ ሓደ ዝጠመረቶም ህዝብታት ኣቐዲሙ ቅርፂ ሃገርነት ኣይንበሮም መሰረታዊ ዝኾነ ፍልሊ ከም ዘይነበሮምን እቲ ኣብ ሓድ ሕዶም ዝነበሮም ዝተጠናነገ ዝምድና ድማ ኪንዮ ሃይማኖት ቋንቋ ብሄርን ከባብያውን ፍልሊ ዝኸይድ ከም ዝነበረን ፀሓፊ ታሪክ ኣለም ሰገድ ወሲኹ የረድእ እቲ ከም በዓል ኣንዳርጋቸው ፅጌ ዝኾነ ናይ ዘርኢ ምትእሳር የብሉን ኢሎም ዝዛረብሉ ህዝቢ ኤርትራ ከመይ ዝበለ ምትእሳር ከም ዘለዎ ፌተውራሪ ሚካኤል ሓሳማ ራእካ ማለት ዛንታ ኤርትራ ቃል ይሓልፍ ፅሑፍ ይተርፍ 1986 ንዝፀሓፍዎ ምምልካት እውን እኹል ምስክርነት እዩ ፌተውራሪ ሚካኤል ከም ዝስዕብዮም ዘብሉ ዓሌታት ኤርትራ በብኣውራጅኡ ብቋንቋን ሃይማኖትን ኣይውሰንን እዩ ኩለን ዓሌታት ዳርጋ ኣብ ኩሉ ኣውራጃታት ፋሒለን ይቕመጣ መብዛሕትአን ናይቲ መናብርተን ዓሌት ባህልን ሃይማኖትን ቋንቋን ይስዕባ ሎሚ ኣብ ኤርትራ መስካል ዓሌት ዘይተደባለቐ ዓሌት ኣሎ ክበሃል ኣይከኣለን ንባህሊ ዝልውጦ ዓሌት ኣይኮነን ቦታን ኩነታት ናብርኡን እዩ ኣብ ዓምዲ ፍረ ጻዕሪ ጉዕዞ 35 ዓመታት ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ከምኡ ድማ ሕርሻዊ ምርምራዊ ስራሓት ብዝርዝር ቀሪቡሎ ኣብ ዓምዲ ተርሞማ ብምኽንያት 24 ግንቦት ኣብ መንጎ ተምሃሮ ውድድር ሩቢክስ ኪዩብ ተኻይዱ ዕውታት በብደረጃኦም ተሰሊሞም ኣስማት ተወዳደርቲ ከምኡ ድማ ጥቕምታት ሩቢክስ ኣብ ዓምዲ ተርሞማ ተዘርዚሩ ይፅንሓና ኣብ ዓምዲ ደቂ ኣንስትዮ ሓይሊ ኣውረስቲ ዶ ሓይሊ ወረስቲ ዝብል ሕቶ ተዳሲሱ ይፅንሓና ንሕና ከም ሓደስቲ ወለዶ እውን ብወገና ዝጥለብ ነገር ኣሎ ታሪክ ምፍላጥ ማለት ንድሕሪት ጥራይ ምጥማት ማለት ዘይኮነ ንቅድሜት ንምስጋሙን ዝሕግዝ ዝዓበየ ሞተር ምዃኑ ክንርዳእ የድሊ ልክዕ ከምቲ ሓደ ተቐዳዳማይ ጉያ ዝያዳ ሓይሊ ንምድላብ ንድሕሪት ምልስ ኢሉ ብናህሪ ዝብገስ ንድሕሪት ተመሊስካ ታሪክ ምፍታሽን ምውራስን እውን ነቲ እትኸዶ ጉዕዞ ዝያዳ ናህሪ ዝፈጥር እዩ ብትሕትና ምጉዓዝ ታሪክ ጀጋኑና ምፍታሽ ምፅማም ብዓቕሊ ምስጓም ሓተትን ክንምሃር ባህልትን ምዃን ወዘተ ገለ ካብቲ ካባና ዝሕተት ባህርያት እዩ ናፅነት ኤርትራ ፍረናይቶም ኣዴታትናን ኣያታትናን ዝኸፍሉ ዕድላት መስዋእትን ጅግንነትን እዩ ንደቂ ኣንስትዮ ኤርትራ ኣብዚ ምቓን ብምእታው እውን እቲ ንሰን ዝፈጥረኦ ገና ዘይተዳሰሰ ሃገራዊ ክብርታት ንመጻኢ ናይዚ ሃገር ዝቕልስ ዓብ ሓይሊ እዩ ዓመት መፀ በዓል ናፅነትና ኣብ ነብዕለሉ እዋን እቲ ዝዓበየ ዕማምና ነዚ ወርቃዊ ውርሻታት ካብ ኣዴታትና ናብ ወለዶና ብምስጋር ድልዱል ወለዶታት ምፍጣር እዩ እቲ ትማሊ ናፅነት ንምምፃእ ዘቃለሰ መንፈስ ሎሚ እውን ንህንፀትን ስልጣነን ሃገር ክሰጋገር ኣለዎ ታሪክና ብምትሕላፍን ብግብሪ ብምልባስን ጥራይና ድማ ነቲ ዝተኸፍለ መስዋእቲ ንኽሕሶን ንድብሶን ኣብ ዓምዲ ሜን ሆና ወህናክ ኣብ ማሕበራዊ ሜድያ እትነጥፍ ቻይናዊት ኬላ

ስነጽበቐ ጃንግ ዘንግላንድ ኣብ ውሽጢ 24 ሰዓታት 10 ሚልዮን ሰዓብቲ ከም ዘጥረየት ተገሊጹ። ኣብ ናይ ሆንግ ኮንግ ፌስቲቫል ውድድር ምሕኳር ንምቁር ሕብስቲ ኮክ ካመን ዝተባህለ ሰብኣይ ከም ዝተዓወተ ተገሊጹ። ኣብ ውሽጢ መካነ እንስሳ ብዝተኸስተ ግርጭት ክልተ ሓራምዝ ሓንቲ መንእሰይ ሂወታ ከም ዝተኣነት ተሓቢሩ። ሓንቲ ሩስያዊት መንእሰይ ካብ ትምህርቲ ንምብኳር ብዝተፈላለየ ኣካላታ እዝና ኣፍንጫኣን ደም ናይ ምውፃእ ጎዳኢ ልምዲ ከም ዘማዕበለት ተገሊጹ። ብጃንጥላ እናተጓዕዘት ምስ ንእሽቶ ነፋሪት ዝተራፀመት ጓል 44 ኣውስትራልያዊት ከም ዝድሓነት ተገሊጹ። ኣብ ዓምዲ ኣልዝርዓ ወቕትሳድ ኣብ ፅላት ሕርሻ ኣብ ዝሓለፉ 35 ዓመታት ህንፀትን ድጋታትን ሃብቲ እንስሳን ዝተረጋገጹ ዓወታት ተዳሲሶም ኣለዉ። ኣብ ዓምዲ ውሓታል ጥፈል ንህፃናት ዝምጥኑ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ሰፊሮም ይርከቡ። ኣብ መላእ ሃገር ንምዕቃብ ማይ ዝተሃንፁ ድጋታትን ረህታትን ብኦም ዝተረጋገፀ ዓወታትን ብሰፊሑ ተዘርዚሩ። ማሕበረ ኮማት ኤርትራውያን ኣብ ስደትን ፅምብል መበል 35 ዓመት ናፅነት በቢከባቢኦም ከም ዝፀንበሉ ዝሕብር ፀብጻብ ንረክብ። ኣብ ዓምዲ ተቓረር ብኣጋጣሚ ዓለምለኻዊ መዓልቲ ትንባኾ ውድብ ሕቡራት ሃገራት በቢእዋኑ እናዘየደ ዝኸይድ ዘሎ መጠን ውሉፋት ከቢድ ጥዕናዊ ፅገማት የስዕብ ምህላው ተገሊጹ። ሰሙድና ደማንና ፅንዓትና ዋሕስና ስእላዊ መግለፂ ፅምብል መበል 35 ዓመት ናፅነት ኣብ ዞባ ደቡብ። ኣብ ዓምዲ ዴቨሎፕመንት ኣብ ዝሓለፉ 35 ዓመታት ናፅነት ዝተሃንፁ ትሕተ ቅርፅታት ምዕቃብ ማይ ተዳሲሶም። ኣብ ዓምዲ ስፖትላይት ኤርትራ ኣብ መበል 35 ዓመት ሃገር ምዕባለ፣ ሃገር ፅንዓት፣ ሃገር ሓበን ተጠቂሱ። ኣብ ዓምዲ ኦፒንየን ኣብ ብፅንዓት ዝተሰላሰለ ሓርነታዊ ቃልሲ ኣብ ዓውዲ መጓዓዝያ ዝተኸየደ ብርቂ ምህዞ ማለት መኪና መርሰደስ ሰዊት ንብድሆታት መስመራት መጓዓዝያ ሓራ መሬት ብፅንዓት ንክሰግርኦ ዝኽኣለት ቀንዲ ቅርፃዊ ፀገመን ዝቐየረ ምህዞ ተዳሲሱ ይርከብ። ኣብ ዓምዲ ስፖትላይት ካብ ዝነበርክዎ መሊሰ ሰዊደ ዓብየ ተማሃሮ 11 ክፍሊ ከም ልምዲ ኣብ መዓልቲ ናፅነት ሓደ ዓይነት ማልያ ወዲዮም ነዚ ዝተጠቕሰ ፅሑፍ ኣስፊሮም መዓልቲ ናፅነት ኣብዒሎም። እዞም ኣብ ባይታ ናፅነት ዝተወልዱ ዝዓኸኹን ዝዓበዩን መንእስያት ኣብ ዝባኖም ዝወቀርዎ ረዚን መልእኽቲ ዘለዎ ኣባህላ ብመንፅር ዕቤት ሃገር ተገሊጹ ይርከብ። ኣብ ዓምዲ ኪዌንዲኤ ትሕዝቶ ሌላ ምስ ተወካሊ ዳይረክተር ጀነራል ዩኔስኮ ሚስተር መሓመድ ኤልፋርናዋይ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎ ምስ ተረለዎ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

0: Bravo, bravo.
1: Grazie.

0: አብየት አብየት አንታንታ ይዝራአይን ዘሎ አንታ ከመይ ዝበለ ጎበታት እዚ አብየት ጎባ አብየት ተናጭራ አብየት ጎላጉል ታው እንደንደይ ጽብቅ እንታ ከመይ ከመይ እንታ እዚ ትቃውሙ ቅዱስ ቦታ ኦ
1: አነ እዚ እዞም አቦታተይን አባ ሓጎታተይን እዚ ኣብዚ ግዲ ነሮም እዮም ኣብዚ ቦታ እዚ
0: ኦ ካስበላ ኣለኒ እዚኣ ካብታ ጎበቲኣ ክሳብታ ንዮ እንሀለት መይዳ ንሓደ ሚሎን ይኣኽለኒ ወይ
1: ካብ ዓኒ ንዮ ዘለሃትቢ ከዓ ብመሉ ረብኡ ሰናጭሮ ነቶም ክልተ ሚሎም ደቀ ይኮነኒ
0: ወስደለኒ ወስደለኒ መን ይኽልክለኒ ከም ድላየይ
1: ፓርከ ደቀይ እንዳ በዚሑ እዮም ዝኸዱ ዘሎ
0: ኣብ ሓንቲ ለይቲ ሚሎና እትወልድ ትኾንካ ዳ ገለኮ ክትገብር ኣለካ
1: ኩሉ ጠራኒፈ ኣብ ኢደይ ከዓ ክእትወለኒ ጫቕ ዝብል የለ ዕግርግር ዝገብር የለ በቃ እንተደለኹም ዓራተይ እንተደለኹም ኔዳይ በት ምስ ጽቡቕ ሕልመይ
0: ኣይትሕለም ዝብለኒ ከዓ የለን
1: በጢ ኢለ ቐሲነ ክነብር እየ ወላ ኣይግባኣካን እንተበሉኒ ከዓ ለፍሊፈ ለፋሊፈ ተዛሪበ ክእለት ኣለኒ ናይ ዘረባ ኣብ ኢደይ ከእትወ እየ እዚ ክሓልፈኒ ይብሉን
2: ጉድ ኮዩ ጉድ ስማዕ ዘይነበረካ ነይሩኒ ዘይነበርካ ነይረ ዝበሃለሉ ዘመን ኣርኪብና ምጾታት እዩ ቦጎግ ይብሉ ደቀ ስምራ ቦጎግ ዝበሃልሲ እንሆሎም ንሰምዕ ኣበይ ነርካ ዝብል ሕያዋይ ሓታቲ እንተ ተረኽበስ እንታይ ይበሃል ይኸውን

0: ቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ብእሳት ይለብለብ ከም ቆርበት ይቀለጥ። ርስቲ ብሓጎታተይ መን እዩ ዝወስደለያታ? ሕቡቡቡቡቡቡቡቡቡቡቦ ዘራፍ ዘራፍ፣ ንዓይ ዘየለሊ ይበለል ብዕሊ፣ ንዓይ ዘየጣይቕ ይጥፋዕ ብምሉቕ ምሉቕ። መን እዩ መን ንዓይ ዘይፈልጥ ቀሎ ዲታ? ንዓይ ዋ ንዓይ ንዓይ ዘይፈልጥ ዋንታ ዛይ ወላ ይፍለጥ ወረ
1: ዋ ኣቦ፣ እንታይ ዘነድረኩም ዘሎ? ዝሓረቕኩም ትመስሉ ኣለኹም። ሰረቕቲ ጐኒፎምኹም ድዮም ኣቦይ እ
0: እወ ዝወደይ ሰረቕቲ እዮም እዚኦም። ርስቲ ቦታተይ ኣቦ ሓጐታተይ መሬት ኣቦ ሓጐይ ናይ ቦታተይ ብምሉእ ዘሚቶም ዋዕ እንታ እንታ ወረ እንታ እንታይ መዓቱ ኣይኒ ፈልጠካኒና ካበሉን
1: ዋዕ። እዚ ረኣ መሓቁኹምን ዲኹም ዘራፍ ክትብሉ እቱም ኣቦ እ ድምፅኹም ዓዋ ኣቢልኩም ከማን ውይ በሉ ተዘሚትኩም እንዲኹም
0: ወ
1: ዘራፍ በሉ ሰብ ክእከብ ፍትሐ ክርከብ
0: ልካዕ ልካዕ
1: ፍኸራ ኸዓ ፍርቂ ሓይል እዩ ከምዝ በሉ ወኻርያ መጺሎ ኻብ ጐዳ ጕዱ
0: ኣንበሳበል ወረ
1: በሊሕ ሴፍ ተሓንጊጡ ንነብሪ ክቖርጽ ክሳዱ ዓጕዝኒ በዓል ኰቶምቶ እንተ ሰሪረ ትብርክቱ እንተ ሞይተ ድማ ትሞቱ ተስኡ በዓል ዕንቅርቢት መርዝኹም ስደዱ
0: ብደድ በሉ
1: እምበራነ ሳይድቀስን ደቀይ እናበርኰቱ ነዚኦም ሒዘኸ ናበየታ ኸኣቱ ዘራፍ ዘራፍ ዘራፍ ኢልኩም ኡይ በሉ። ተዘይሰሊጡ ድማ ናብ ሕጊ ኺዱ
0: ንኸይድን ፈረቓን እስከበል ስምዓኒ ዘራፍ ክብል እየ ይድህል ዶ ኣይድህልን ዝድምፃይ ጽቡቕ ገርካ ስምዓኒ ሕቡቡቡቡቡቡቡቡቡቡቡቦ ተበጊሰለኹ ኣባ ጨመራ ምድረ ሰማይ በንቁሰ ኻሕሪራ ነገራይ

0: ዕቁን እዩ ብዘይካራ እዛ ኻራ ተሳሒላ እያ ዘላ ካብ ዒላ ዝወፃኹ ካብ መግደራ ጽሩራ ዘለኒ ምዘፈርፈራ ደቀይ እውን ኣለዉ ኣብ ጥቓይ ዝሓለፍዎ ብብዙሕ ስቓይ ጐታን የ ፍሉጥ ብሽራራይ ዘራፍ
1: በቃበጅም
2: ኣቦ በቃባ እኹሉ ይግባአኩም እዩ ደቅኹም ዶ ኣብኸመይ ከዓብ እሞ ዘራፍ እንዳበልኩም በፅብፅዎም እሞ ኣፅምም ሰበልኩም ሞ ክቕበልኹም እዮም በዕሎም
0: ኣፅምም ከብሎም እየ በቃ ዘራፍ እንዳበልኩም
3: ዓድና ዕርፍና ኣፅኒዕና ክንምርሽ ዝግባአና ምስ ዝነፈሰ ንፋስ ክንነፍስ ምስ ዝወረደ ውሕጅ ክንጋማዳሕ ኣየድልን እዩ ክጽለል እየ ዝበለ ይጸለል ከጕሪ እየ ዝበለ የጕሩዕ ኵሉ ካብ ሓቁ ይሓልፍን እዩ ብዕራይ ናብ ዘበለ የብል ዕርፍ ኣፅኒዕኻ ቀጥ ምባል እዩ ኣደዳ ፈካሮን ዘማሮን ክንከውን ኣይኰናን ዓድና ንበለካ ለኸዓካ እዝኒታብ እጅግኻ ሰብሲብካ ኸም ቀደምካ መርሽ ዘደንጹ ዘረባታት ክሰምዕ ትኽእል ኢኻ ዘይወልዱ መጎታት ከይተወልዱ ዝበርዓኑ ሰረተ እምነታት ከስግኡኻ ክፍትኑ እዮም ነዚኦም ከም ቀደምካ ብስቕታ ኻመልሰሎም
4: እዚ ሓደ ኣቦቕሪብዎ ዘሎ ኽስ እኹል መርትዖ የብሉ ኣነ ዓፅመ ስጉኦም እየ መንበርን ደቀይ ዝዕብየሉ ርስትን ይግባኣኒ ዝብል ዘሎ ይኹን እምበር ከም ጎረቤት ተዘይኮይኑ ከም ኣካል ሕብረተሰብ ናይዚ ዝበሃል ዘሎ ርስቲ ይኮነ
5: እዚ ዝረብ ዘሎ ርስቲ ኣብ ትሕቲ መን ይጸኒሑ ንሱ ኸ ኣበይ ነይሩ ኣካሎም ድ ወላስ እንታይ እዩ ዝብል ዘሎ
4: ኣብ ትሕቲ ባዕዳውያን ገዛእቲ ዝነበረ እዩ ነቶም ባዕዳውያን ገዛእቲ ዝኾነ ተቓውሞ ኸይገበረ ጸኒሑ እኳ ደኣ ሃለዋቱ ትፍኡ ተሓቢኡ ክዕዘብ ዝጸንሐ እዩ እቶም ሰብ ርስቲ ድማ ነቲ ባዕዳዊ ብቕልጽሞም ኣባሪሮም ርስቶም ምሰው ሓሱ ኣነ ወዲ ባቴ ይብሎም ኣሎ ኣብሓጎታቱ ክዞምቲ መጺኦም ተባሪሮም እዮም እዚ ድማ ሕማሞም ይደጊስዎ ዘሎ
5: ንሶም ቶም ሰብ ርስቲ ኸ እንታይ ይብሉ ርስቶም ምስ ተረከቡ ሰቦም ኣኻኺቦም ዶ ሽዑ እዚ ኸሳስ እንታይ በለ
4: መዛግብቶም ከም ዝሕብሮ ነቲ ተዋዲቖም ዘምለስዎ ርስቶም ብድምፆም ኣውሒሶሞ እዮም ከሳስብ ክልቲኡ ዋዕለን በዚ መሰረት ናይ ጥፉእ ውሳነይ ካብ ዘመሓላልፉ ኣብ ውሽጢ 30 መዓልታት ጥፉእ ኣይመፀን ሃንደበት ሎሚ ይግባኣኒ ርስተ ይብላ ኣሎ እንደገና ኣቦታቱን ኣባሓጎታቱን ከምዚ ዓይነት መጎታ ኣምፂኦም ብሕግን ብሓይልን ኣይግባኣኩምን እዩ ተባሂሎም ተመሊሶም እዮም ብመሰረቱ ርስቲ ዝበሃል ኣብዚ የብሎም
5: ናይ ጥፉእ ውሳነ እንተተፈጺሙ እቲ ብድሕሪኡ ዝመጽእ ሰብ ብሕጊ ከምዝ ዓረፈ እዩ ዝቝጸር ኣብ መፈጸምቱኡ ዝበጽሐ ብሕጊ ዝተዳነየ ድሕሪ ግዜ ይግባይ ዝበሃሉ ኣይኮነ ስለዚ ጉዳይ ሞይቱ እዩ ከሳሲ ቕድሚ ነዊሕ ዓመታት ሞይቱ እዩ
0: ኣይሞትኩን ኣይሞትኩን ኣለኹ እኳ ደኣ እዚ ኹሉ መውዐል ቈልዑ ክወልድ የሕሊፈዮ ደቀይ ሚልዮናት በጺሖም ኣለዉ ብሕጊ ዝሰኣንክዎ ብሓይሊ ደቀይ ትረኽበ ወ መትካ ዝብለኒ መን እዩ እዛረባ ኣለኹ ዶ ረ ዋላ ቐንጥወኒ ዶ ቐንጥወኒ ኸንዚ ገርካ እሞ ይስምዓኒ ኣሎ ረአን ዶ ረ
1: ከም ዘለኹም መረጋገጺ ኸንተምጽለኩም መስለኒ ብሕይወት ምህላእኩም ሕጋዊ መረጋገጺ ምምጽሎም ዋላ ብሆስፒታል ነጀምሩ ዋዕ ከም ዘለኹም መረጋገጺ ይሃብኹም ቶም ሆስፒታል ዝእምን ድማ ተዛረቡ ዝእምን ሓደ ሰብሲ ሚልዮናት ይወልድ ይወልድ
0: ሻሕሻሕ ይብልዎ ኣምላኽ እንታይ ይብወዳ
1: እሞ ሻሕሻሕ ኢልኩም ኣለኹም ኣለዲ ዝኾን ዘሎ
0: እንታ ክነግረካ እንድ ዋህልል እሞ ዝወዳይ
1: እሞ ዘረባኹም ህያው ምዃንኩም ዘረጋግፁ ይኮኑን
0: ደሓን ደሓን ቀስ መበላ ዝተውዕላ ዋህልል ዝወደይ ደቀይ ሚልዮናትዮም ዝበልኩኻ እኮ ሰለስተ እዮም ደቀይ ግን እቲ ሓደ ሚልዮን ይስሙ እቲ ኻልኣይ ውሉደይ ከዓ 100 ሚልዮን ይስሙ ሳልሳይ ድማ 200 ሚልዮን ስለዚ 301 ሚልዮን እዮም ብጠቕላላ ከም ዘለኹ ድማ ርግጸኛ ንስኻ እውን እትርእየኒን ትሰምዓንን ኣለኻ ወ ጋሃምን ለካ ድ ዝወደይ የለኹ እንድ ትርእየኒ ደለኻ ብዓይንኻ
1: ኣለኹም መቸም መንፈስኩም ኣይኮነን ዝዛረበን ዘሎ ንዓይ ስጋ ዝለበሰ ሰብ እዩ ዝዛረበን ዘሎ ሰይጣን እንተኾንኩም ድማ በስመኣም ብወልደ መንፈስ ቅዱስ
0: ከባበር ባ ንከባበር ሰብየ ሰብየ ሰብየ ብእውነት ይብለካ ኣለኹ ሰብየ ኣነ ወላ ቐንጥወኒ እንዶ ብህይወትኩም ዘለኹ ክተረጋግፅ ተደሊኻ
2: ኣይቅንጥወኩም ነየ ኣይቅንጥወኩም ነ ንኣካላት ደቂ ሰባት ብኢደዋንንካ ክትቅንጥወኮ ብሕጊ የሕትተካ እዩ ሕጊ ንዓኹም የለኹም ንብለኩም ኣሎ ኣነ ድማ ልዕሊ ሕጊ ኮይነ ኣለው ኢለ ኣይምስክርኒ ናብ ዶክተር ንኺድ ናብ ዶክተር ንኺድ ኣነ እውን ከሰኒየኩም ብፍጥረተይ ከዓ ዝሞተ ሰብ ክዛረብ ሎም እየ ዝርኢ ዘለኹ ናብ ዶክተር ንኺድ በቃ እስ ትፍታሕ
0: ኣብ ዶክተር
2: ናብ ዶክተር እወ
0: ናብ ጠንቋላይ ንኽድ ናብ ጠንቋላይ ንኽድ ድሓን
2: ናብ ጠንቋላይ
0: እዎ ናብ ጠንቋላይ ንኽድ ዋ እዞም ጠንቋሎ ክሰማምዑ ንጉድዮም ኮይለካ የ
2: ፅቡቕ ናብ ጠንቋሎ ካብ ደለኹም ደኣ እሞ ኣነ ድፈልጦ ከመይ ድበለ ጠንቋላይ ኣሎ ንዕና ናብ ክዎ ዝደኩም
0: እስኻ ትፈልጦ ጠንቋላይ ኣሎ ፅቡቕ ሓሳብ ጠንቋላይ ደኣ ንዓይ ክብርሃኒ ጉድን ድዩ ግን ዝወደይ ነቲ ጠንቋላይ ሲ እንታይ እንታይ ኢና ክንብሎ እምበር ጠንቋላይ ዳ ከም ዝብለካ ዘለኹ ዘህረይን ድዩ ዋ ዘህረይን ድዩ ኸበረ ዓምዓመይን ድየ ዝሃርም ጠንቋላይ እንተሰሚዕዳ
2: ፅቦ በሉ ናብ ጠንቋላይ ምኻድ ካብ ተቐበልኩም እሞ ሕጂ ንዕናይ ተኻቢለ ናብቲ ኣነ ድፈልጦ ጠንቋላይ ክወዝደኩም እየ
0: እሞ እንታ ወደይ እዚ ንስኻ ትፈልጦ ጠንቋላይ ሲ ምናልባት ካብቶም ኣነ ዝፈልጦም ፍልይ ዝበለካ ይኸውን ሲ ከምቲ ብዓምሀይ ዘራፍ እንዳበልካ ዘላመድካኒ እስከ ምናልባት ከይብህርር ሃንደበት ገለኻ ይነግረኒ ከመይ ከመይ እዩ ዝገብር እስኪ ከመይ ዝበለ እዩ ጠንቋላይ ናትካ እስኪ ንገረኒ
2: ፅቡቕ በሉ ኣቦዘ ድወስደኩም ዘለኹ ጠንቋላይ መጀመርያ መጀመርያ ገፁ ፍፁም ኣይረአኒ ሽፍንፍን ዝበለ እዩ
0: ሰይ ኣታኸም እንድየ ዝደሊ እታኸም እንድየ ዝደሊታ ኣነ ተሸፈነ ጠንቋላይ እየ ዝደሊኻ ዋይ ከምታ ዝደልያ
2: ካልኣይ ድማ
0: ካልኣይ
2: እዚ እዳዎ ብሓንጀ መንጂ ዝወቀበ ዕንቁ ተበልካ ዘፈርፈር ተበልካ ዛዕጎል ተበልካ ውቅብቅብ ድበለ ዩ በቃ
0: ሕራይ ስጋብ ሕጂ ዝተሰማሚዕና ኣለና
2: ሳልሳይ ድማ ሕብርታት ክፈቱ መዓት እዩ ቀጠልያ ምንጻፍ ቀይሕ ምንጻፍ ዋ እንታይ ሞ ክንብሎ ኢና ዓይኒ ዝወግእ ምንጻፋት እንዳገበረ እዩ ድፈልጠልካ ከመይ ድበለ ጠንቋላ እየ ክወስደኩም ናብ ከመይ ድበለ
0: እንታ ቆልዓ ክንደይ ትጥዑ ቆልዓኻ ከምታ ኣነ ዝደልዮ ዘራፍ ኣነ ዝደልዮ ጠንቋላይ ልከ
2: ኣቦ ሓንሳብ ባይትሃውኹ መጀመርያ ኮ ናብቲ ጠንቋላይ ክንከይድ ኣለና ካልኣይ ድማ ጠንቋላይ ከምኡ ብዙሕ ኣይፈቱን እዩ ጥንቅቕ ኢልኩም ኣብኡ ምስከድና ከዓኒ እንታይ እዩ መምፂኡኹም ክብለኩም እዩ ንስኹም ከ መምፂኢኹም ትነግርዎ
0: እንታይ ኸ መምፂየይ ዋ መምፂየይ ድኣ ብኸመይ ኸ መፅየ ነጆ
2: ዋ ኣቦ ድሮ መምፂኢኹም ረሲዕኹምሞ ኣለኹምን የለኹምን ከረጋግጸልኩም ተሓትዎ ኣለኹም ተኢልኩም ከዓ ጸገምኩም ትነግርዎ
0: ኣለኹዎ ይብሎ የለኹ እንድ
2: የለኹምን እንተኢልኩም ከዓ ኣንታ ጠንቋሊ ሓወይ በጃኻ ፍለጠለያነስ ኣለኹ እንደ ኢልኩም ኣብዛ እግሩ ኣብዛ እግሩ በጥ ኢልኩም ፈፈው እንዳበልኩም ልምን ተብልዎ
0: ከምዚኣ ኢለ ማለት ድዩ
2: ከመይ
0: ከምዚኣ ሃባ መት እግርኻ ከምዚኣ ኢለ
2: ዋዕ ዋዕ ኣቦ ናበይ ዳኣ ትወርድ ኣለኹም ና ኣነደ ጠንቋሊ
0: ክልምነካ ባ ክልምነካ ድሓን ኩሉ ሓደ ይዋል ዳርጋ ጠንቋላይ ኢኻ ናይቲ ጠንቋላይ ካብ ፈለጥካዮ ዳርጋ ጠንቋላይ ኢኻ ንስኻኻ ኣብ ኸለኻ ባዕልኻ ፍለጠለይ በጃኻ ይለካ
2: ኣቦ ጌና ናብ ጠንቋሊ ኳይና ንኸይደ ኣለና ናብ ጠንቋሊ ኸይበፅሓናሲ ኣነ ጠንቋሊ ኮይነ ደ ድረኣይኩም ዘለካ ንጠንቋሊ ድ
0: ድሓን ድሓን ድሓን ንስኻ ትሕሸኒ ካብቲ ተሸፈነ ጠንቋላይ እስኻ ተቐላዕካ ጠንቋላይ ትሕሸኒ
2: ኣቦ ፈንውን እሞ ፈንውን እሞ እግረይ ዋዕ ፈንውን ኣነቦ ዋዕ
0: ኣይፈንወካን እየ በጃኻ በጃኻ ብኣ ኸለኻ ፍለጠለይ
2: ኣቦ ኣነ ክተሓበረኩም ኢለ ናብ ጠንቋል ዳ ወሰድኩኹም ሲ ፈኑን ቦ ፈኑን ኣሎ ዋ ፈኑና መገድና ክንገብር
0: እንታ በጃኻ ኢለካ ፍለጠልና
2: ዋሕራይ ክፈልጠልኩም እየ ፈኑን ሞ መጀመርያ ፈኑን እዩ
0: ሕራይ እስኪ ፈኒየካ ኣብ ኸለኻ በል ፍለጠለይ
2: ሕጂ ተደሊኹም ናብ ጠንቋል ኺዱ ተደሊኹም ናብ ፈላጥ ኪዱ ተደሊኹም ናብ በዕሉ ውቃበ ኺዱ ንዓኹም ምልከት ኣነ ንኽሕግዘኩም ኢለ ንዑና ይተበልኩኹም ሲ ብላዕሊ ኾንኩም ንዓይ ጠንቋሊ ክትገብሩኒ ክል ባዕልኹም ፍለጡ
0: እንዳኹም ካል ኣንቲ ኻነነጆ ንበይናይ ክትገድበኒ ኣዳና ዋዳና
6: ዋይ ኣንታ እንታይ ደ ኣሎ ዝመሬት ክዝዘረኒ ዘሎ እንታ ንበይኒ እምበር ኣብዚ ኣገዲፍኒ ዋይ ኣንታ ሓቁ ቆምዮም ግዲ መይተ ግዲ እየ።

0: ዋ ዝመተ ደኣ ይዛረብኒ ምሕላው ደኣ ኣለኹ ዋ ኣለኹ
1: የለኻን ብዳህሳስ ተሳእንካ ኢኻ ኣይወዲ ኸተማ ኣይወዲ በረኻ ኣይወዲ መንፈስ ኣይወዲ ስጋ ኣብ መንፈስን ስጋን ተሳእንካ ኢኻ ህያው ኮንካ ኽትርከብ መጀመርታ ባዕልኻ ንነብስኻ ርኸብ ምስ ነብስኻ ተዓረኽ ናብ ውሽጢኻ ጥበቕ ልዕሊቲ

ጣዖት ኣይተንባሁ የለኻን እሞ መጀመርታ ተወለድ ብማይን ሓውን ተኸንደድ ካብ ፍረዱኒ ትብል ባዕልኻ ተፈረድ ኣለኹ ዶ ኢልካ ንነፍስኻ ሕተት እምበር ብስጋን መንፈስን የለኻን ጽላሎት ሓሶትካ ንሓቂ ተግባርካ ቐዲሙ ኣሎ ክፍኣተ ግብርኻ ቀቢሩካ እዩ እሞ ንመንፈስካ ኣለኹ እናበልካ ኣይተታልሎ የለኻን ይብለካ ኣሎ ነግርኻ ንቕሎ ንልብኻ ሰሚዕካ ንመልሓስካ ቕተሎ ትማሊ ነበርካን ሎሙውን የለኻን እሞ ዳግም ተወሊድካ ንዕምርኻ ቕሞ ኮንካ ኸይትተርብ ክዘርሙ ዘርሞ ሓቂ ንወዲ ሰብ ዘቕሞ በል ድሃንኩን ድሃንኩን ንዝጊሄር ይጥዓሞ

ሰላም ፈንዌ ኤርቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከም ትውዕሉ ሎም ሰሉስ ክልተ ሰነ ፍርቂ መዓልቲ ፍርቓን ዝተላለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ሎዋም ተኽለ ክትከታተሉና ብክብሪ እንዳኣደምኩ ድማ ኣርእስተ ዜና ክቐድም። መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ሰላሳን ሓደን ግንቦት ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ብደረጃ ሃገር ተዘኪራ። ኣብ ንኡስ ዘባ ለጓዓን ሰባ ምሕዳር ከባቢ ደርሰነይ ዝተሃንፀት ዲጋ ተመሪቓ። እስራኤልን ምንቅስቓስ ሕዝቡላህን ኣብ መንጎኦም ዝካየድ መጥቃዕትታት ዶው ንምባል ከም እተሰማምዑ ተሓቢሩ። ኣርሜንያ ናብ ኤሮጳዊ ሕብረት ክትፅምበር ኣብ ዝሓፀር

0: እዋን ረፈረንደም ክተካየድ ብሩስያ ንዝቐረበላ ፃውዒት ነፂጋቶ። ማልዲቭስ ተጠቃምነት ማሕበራዊ መራኸቢታት ንታሕቲ 16 ዓመት ዝዕድሚኦም ቆልዑ ክትእግድ መደብ ከም ዘለዋ ኣፍሊጣ። ናብ ዝርዝሩ ክንሰግር፣ መራሕቲ ሃገረ ኩዌትን ሪፐብሊክ ማልዲቭስን መናፅ መለሳሳን 5 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ኣሚር ሃገረ ኩዌት ምሽዓል ኣልኣሕመድ ኣጃብር ኣልሰባሕ ወራስ ዓራት ሰባሕ ካልድ ኣልሓመድ ኣልሰባሕን ኣቦ ወንበር ባይቶ ሚኒስትራት ኣሕመድ ዓብደላ ኣልኣሕመድ ኣልሰባሕን ከምኡውን ፕረዚደንት ማልዲቭስ ዶክተር መሓመድ ሚዩዝ ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና ንኤርትራን ህዝባን ድማ ሰላም ራህዋን ተመንዮም። እቶም መራሕቲ ኣስዒቦም ዝምድናታት ሃገሮም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም። ዓለምለኻዊ መዓልቲ ኣይፋል ንትንባኾ ብጥዕናዊ ሳዕቤናት ናይቲ ወልፊ ብዝገልጽ መደባት ብደረጃ ሃገር ተዘኪራ። ወኪል ርኤና ዩናተን ዕብዮ ንዘዳለዎ ጸብጻብ ሚካኤል ሓድጉ ካቕርቦ እዩ።
1: 31 ግንቦት ዓለምለኻዊ መዓልቲ ኣይፋል ንትንባኾ ትካላትና ካብ ፍርያት ትንባኾ ነፃ ንምግባር ብሓላፍነት ንስራሕ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪራ። ኣብ ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ኣመኻሪ ሕጊ ኣቶ ሃይለ ተስፋ ሚካኤል ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ መደብ ድሕነቱን ጥዕንኡን ዝተሓለወ ኣፍራይን ዕጉብ ሰራሕተኛ ንምርኣይ ከም ዝኾነ ጠቒሱ፣ ናይ ሎሚ መንእስያ ተምሃሮ ናይ ፅባሕ ሰራሕተኛታት ስለ ዝኾኑ ሃኮሰ ኣብዚ መዳይ ዘበርክቱ ንምዕዛዝ ይሰርሕ ከም ዘሎ ገሊጹ። ትንባኹን ሽጋራን ሕማም መንሽሮ፣ ልዑል ፀቕጢ ደም፣ ሕማም ኣሰራውር ደም፣ ወቕዕ ልብን ሓንጎልን ከምኡውን ምንካይ ፍርያምነትን መኻንነትን ክቃልዕ ከም ዝኽእል ክኢላታት ከም ዝሕብሩ ዝጠቐሰ ኣቶ ሃይለ ኣብ ዓለም ዓመታዊ ኣስታት 7.2 ሚልዮን ሰባት ብሰንኪ ትንባኾን ሳዕቤናቱን ከም ዝሞቱ ናሃሪ ተጠቃምነት ትንባኾ ከም ዘለዎ ምዝቕጽል ድማ ኣብ 2030 እቲ መጠን ናብ 8 ሚልዮን ክዓሪ ከም ዝኽእል ንጸብጻብ ውድብ ጥዕና ዓለም ብምጥቃስ ኣረድዩ። ኣብ ሚኒስትሪ ጥዕና ሓላፊ ኣሃዱ ምብሃልን ስልጠናን ኣቶ ኣማኑኤል ግርማጽዮን በጎኑ ሚኒስትሪ ጥዕና ምስ ዝተፈላለዩ ናይ ስራሕ መሻርክቲ ብሓፈሻ ምስ ማእከላይ ቤት ጽሕፈት ሃኮሰ ድማ ብኣውራ ክሰርሕ ምጽንሑ ብምጥቃስ ቀንዲ ዕላማ ጥዕና ናይቶም መጻኢ ሃገር ዝኾኑ መንእስያት ምውሓስ ከም ዝኾነ ሓቢሩ። ኣብቲ ዕለት ኣብ መንጎ ን10 ትካላት ዝወከሉ መንእስያት ሰራሕተኛታት ውድድር ሓፈሻ ፍልጠት ክካየድ እንከሎ ነቲ ኣጋጣሚ ዝውክል መጽናዕታዊ ጽሑፍ ብኣሃዱ ዘይተመሓላለፍቲ ሕማማት ቀሪቦም። ኣብ መወዳእታ ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቴፈን ንዕወታት ሽልማት ዓዲላ
0: ኣብ ደርሰነይ ንኡዘባሎ ጓዓን ሰባ ብኣታት 12 ሚልዮን ናቕፋ ዝተሃንፀት ኣስታት 200,000 ሜትሮ ኩቦ ማይ ናይ መሓፅ ኣቕሚ ዘለዋ ዲጋ ተመሪቓ። ወኪል ርኤና ኣብቲ ንኡዘባ መብራህቱ ኣሚነን ዘዳለዎ ዜናዊ ጸብጻብ ኣብርሃም ዓንዲ ማርያም ካቕርቦ።
2: ኣብ ንዞባ ሎጓዓን ሰባ ምምሕዳር ከባቢ ደርሰናይ ብምትሕባር ህዝብን መንግስትን ብኣስታት 12 ሚልዮን ናቕፋ ዝተሃንፀት ሓዳስ ዲጋ ብ31 ግንቦት ተመሪቓ። ኣብቲ ሚኒስትር ዞባዊ ምምሕዳር ኣምባሳደር ዓብደላ ሙሳን ኣመሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ንሰረኽብሉ ስነ ስርዓት ኣመሓዳርቲ ምምሕዳር ከባቢ ኣቶ ዘርኣጋብር ተስፋይ ኣብ ዘስምዖ ቓል መመረቕታ ዲጋን ምእታዊ ሓድሽ መስመር ኤሌክትሪክን ብሓደ ምፅምባሉ ድርብ ሓጎስ ከም ዝፈጠረሎም ብምግላጽ ንነበርቲ የውሃና ኢሉ ደርሰናይ ካብተን ብፅምእ ማይ ክሽገራ ፀንሓ ዓድታት ምዃና ብምጥቃስ ህዝቢ ምስ ሚኒስትሪ ሕርሻ ምምሕዳር ዞባ ጋሽባርካን ምምሕዳር ንኡዞባ ሎጓዓን ሰባን ተዋሂዱ ሰላ ዝገበሮ ዕውት ስራሕ እታ ዲጋ ኣብ መፈፀምታ ከም ዝበፅሐት ገሊጹ። እታ ኣብ ኣሕድር ንዝተባህለ ከባቢ ዝተሃንፀት 14 ሜትሮ ቁመትን 100 ሜትሮ ጎንን ዘለዋ ዲጋ ኣስታት 200,000 ሜትሮ ኩቦ ማይ ክትሕዝ ከም እትኽእል ዝሓበረ ኣመሓዳር ንኡዞባ ሎጓዓን ሰባ ኣቶ ኣብርሃም ሓጎስ ጸገም ስተ ማይ ሰብን ጥሪትን ኣብ ርእሲ ምፍታሕ መስኖኣዊ ልምዓት ንምድንፋዕ ልዑል ኣስተዋፅኦ ከም ዝህልዎ ኣሚቱ። ኣመሓዳር ዞባ ጋሽባርካ ኣምባሳደር መሓሙድ ዓሉ ሑሪ ብወገኑ ነበርቲ ንዝገበሩ ኣበርክቶ ብምምጓስ ምስራሕ ዲጋ ሓደ ምዕራፍ ስለ ዝኾነ ተሰሪሑ ዘሎ ክዕቀብን ውሕሉል ኣጣቐማ ክዝውተርን ተላብዩ። ኣብ መወዳእታ ኣብቲ ስራሕ ልዑል ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ ምምሕዳር ከባቢ ደርሰናይ ኣስታት 1400 ህዝቢ ነብራ።
0: ሸን ዓመት ፅምብል ናፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ከካብ ቦትኡ ዝበፃሕና ትሕሶ ብመልክዕ ፀብጻብ ተዋሂድሎ ገረመስቀል ገረዝገሄር ካቕርቦይ።
3: ማሕበረኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉን

0: በት ኣብ ዱበይ ኣብ ዘካየድዎ ኣስታት 1,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርኪ ተፀዊዑ ኣቦ እምበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊፆ ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድድራት ንዝተዓወቱ ሽልማት ክዕደል ንከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሓና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተካየደ ስነ ስርዓት ኣቦ እምበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኩሉ ብድሆታት ሰጊሩ ናብዚ ተስፉ መድረኽ ዝበፅሐ ሳላ ፅንዓቱን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊፁ ኣደ መንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ብወገና ዓመት መፀ ብልዑል ማዕርግ እነብዕሎ ፅምብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድሪ ሰማዕታት እናሓደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይ ነገረ ዝግህር ድማ እዚ ፅንዓትና ዋሓስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ ምኸተ ወለድታት ከም ዝኾነን ብምኸተ ወለድታት ከም ዝዕቀብን ኣረድያ እቲ ፅምብል ብባህላውን ስነ ጥበባውን መሳነድኦታት ደሚቑ ነይሩ ኤርትራውያን ተቐማጦ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘ በዓሉ እቲ ዝበፅሓና ሓበሬታ ኣፍሊጦ
1: ኣብ ሓውስ ከተማ ሕምብርቲ ንኡዘበጋያ ነፍሒ ብልዕሊ 1.2 ሚልዮን ንኣፋት ዝተሰርሐ 4 ሓደስ መምሃሪ ክፍልታት ብ30 ግንቦት ተመሪቑ ኣመሓዳሪ ንኡዘበጋላ ነፍሒ ኣቶ መሓሪ ዮሃንስን ኣመሓዳሪ ሓውስ ከተማ ሕምብርቲ ኣቶ ኣልዓዘር ገብሪ ሂወትን ኣብ ዘስምዕዎ ቃል እቲ ነበርቲ ብዝወሰድዎ ተበግሶ ዝተሃንፀ ክፍልታት ንዝፀንሐ ፅበት መምሃሪ ክፍልታት ከም ዘቃልል ብምጥቃስ ንኣበርክቶ ኣብቲ ከባቢ እትርከብ ኣሃዶ ሓይልታት ምክልኻል ኤርትራ ኣመስኪኖም ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዘባ መምህር ዳንኤል ሰለሙንን ርእሰ መምህር ቤት ትምህርቲ ፍረፃማ መምህር ሳሙኤል ብርሃንን ብወገኖም ንኣገዳስነት ናይቲ ተወሳኺ ክፍልታት ኣብ መስርሕ ምምሃርን ምስትምሃርን ብምጥቃስ ናብ ዝበረኸ ደረጃ ንምብፃሕ ነበርቲ ዝርአ ሕፅረታት ንምምላእ ብውህደት ክሰርሕዎ ተማሕፂኖም ሓላፊ ጨንፈር ትምህርቲ ዞባ ማእከል መምህር በላይ ሃብተ ጋብር ድማ ኣብ መፃኢ ኪኖ ምቅላል ፅበትን ዘይምችውነትን ክፍልታት ተምሃሮ ዝፃወትሉ ቦታ ኣብ ግምት ክኣቱን ኣብ ኣገልግሎት ቅድመ ትምህርቲ ዝግበር ጠመተ ክዓብን ኣዘኻኺሩ ዋና ዳይሬክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኬ ቀለታ ብወገኑ ጎኒ ጎነቲ ብመንግስቲ ዝካየድ ፃዕሪ ህዝቢ እውን ንርሑቕ ዝጠመተ መደባት ክሕንፅፅን ንትግባሪኡ ብሓባር ክዓይን ኣተሓሳሲቡ ጨንፈር ሕርሻ ዞባ ደቡባዊ ቀይሕ ባሕሪ ምስ ማእከላይ ቤት ፅሕፈት ሚኒስትሪ ሕርሻ ብምውህሃድ ንኣባላቱ ኣብ ንጥፈታት ሕርሻን ስነ ኣመጋግባን ዘተኮረ ስልጠና ብ29/30 ግንቦት ኣብ ከተማ ዓሰብ ወዲቡ ኣብቲ ስልጠና ኣብ ናይ ገደና ሕርሻን ብልጫታቱን ከምኡ ውን ተርኡ ኣብ ምምላእ ጠለባት ዝተመጣጠነ ምግቢ ስድራ ቤታት ሰፊሕ መብርሂ ተዋሂቡ ሓላፍቲ ጨንፈር መንእሰይ መሓመድ ዓብድራሕማን ሚኒስትሪ ሕርሻ ማእዛዊ ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ብምስኣል ንምስማሩ ሓያል ፃዕሪ የካየድ ከም ዘሎ ብምጥቃስ ስድራ ቤታት ስርዓትን ትሕሶን ኣመጋግበን ከም ዝመሓየሽ ንምግባር ብፍላይ ኣብ ደቂ ኣንስትዮ ኣተኪርካ ምዕያይ ኣገዳሲ ከም ዝኾነ ኣገንዚቡ ብዘይካዚ ኣብ ሕርሻዊ ምህርቲ እወታዊ ለውጢ ንምምፃእ ኣብ ምምራፅ ቦታን ተጠቃምነት ባህርያዊ ድኩዕን ብዕቱብ ክስራሕ ኣዘኻኺሩ ክቡራትን ክርባኒ ቀጥሉ ዝቐርብ ዜና ውፃኢ ንምግህታልኩም ደጊመ ብኸብሪ ይዓድም ኣብ ዜና ውፃኢ ክንሰግር እስራኤልን ሊባኖሳዊ ምንቅስቃስ ሕዝቡላሕን ኣብ መንጎኦም ዝካየድ መጥቃዕትታት ዶ ንምባል ከም እተሰማምዑ ፕሬዚደንት ዶናልድ ትራምፕ ኣፍሊጡ ፕሬዚደንት ትራምፕ ማሕበራዊ መራኸቢታት ኣብ ዝዘርግሖ ፅሑፍ ምስ ቀዳማይ ሚኒስተር እስራኤል ቤንያሚን ናታንያሁን ሕዝቡላሕን ኣብ ዘካየዶ ናይ ቴሌፎን ርክብ እቲ ስምምዕ ከም እተበፅሐ ሓቢሩ ምስ ቀዳማይ ሚኒስትር ናታንያሁ ዘካየዶ ዝርርብ ኣዝዩ ውፅኢታዊ ከም ዝነበረ

ብምጥቃስ እስራኤል ናብ ከተማ ቤይሩት ኣጋር ሰራዊት ከም ዘይትሰድድ ገሊጹ። ይኹን እምበር ቀዳማይ ሚኒስትር ነታንያሁ ምንቅስቓስ ሕዝቡላህ ኣብ ልዕሊ ከተማታትን ዜጋታትን እስራኤል ዘካይዶ መጥቃዕትታት ምስ ዘይቋርጾ ሰራዊቱ ኣብ ደቡባዊ ቤይሩት ንዝርከብ ወታደራዊ ዕላማታት እቲ ምንቅስቓስ ከም ዝድብድብ ኣጠንቂቑሎ። ቀዳማይ ሚኒስትር ነታንያሁ ካብ ዝሓለፈ መዓልታት ጀሚሩ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ንዘካይዶ ዘሎ ወታደራዊ ስርሒት ከስፍሖ ትእዛዝ ከም ዝሓበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ እስራኤል ኣብ ደቡባዊ ቤይሩት ተካይዶ ዘላ መጥቃዕትታት ይቐፅል ከም ዘሎ ማዕከናት ዜና ሊባኖስ ኣቃሊሐን። ብካልእ ወገን ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ዝርርብ ብቕልጡፍ ናህሪ ይቐፅል ከም ዘሎ ኣፍሊጡ። ፕሬዚደንት ትራምፕ ነቲ ዝገለጸ ኢራን ወታደራዊ ስርሒት እስራኤል ኣብ ልዕሊ ሊባኖስ ብምቅዋም ብመንገዲ መንጎኛታት ኣምስ ኣሜሪካ ክትገብሮ ንዝፀንሐት ዝርርብን ምልውዋጥ መልእኽትን ዶ ከም ዘበለቶ ድሕሪ ምሕባራ እዩ። ኣሜሪካ ኣብ ዝመፅእ ሰሙን ስምምዕ ምቁራት ተኹሲ ንምንዋሕ መፀበቦ ህርሙዝ ንምቕፋትን ኣብ ዘኽእል ስምምዕ ምስ ኢራን ከም እትበፅሕ ፕሬዚደንት ትራምፕ ብተወሳኺ ኣሚቱሎም። ቀዳማይ ሚኒስትር ኣርሜንያ ኒኮል ፓሽንያን ሃገሩ ካብቲ ብሩስያ ዝምራሕ ቁጠባዊ ውድብ ዩሮኤስያን ወፂያ ናብ ኤውሮጳዊ ሕብረት ንኽትፅንበር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ብሩስያን መሻርክታን ንዝቐረበ ፃውዒት ዘይርትዓዊ ክብል ነፂግዎ። ኣርሜንያ ገና ወግዓዊ ሕቶ ኣባልነት ኤውሮጳዊ ሕብረት ኣብ ዘይቕረበትሉ እዋን ረፈረንደም ምክያድ ትርጉም ከም ዘይብሉን እቲ ጉዳይ ንግዜኡ ክልሲ ሓሳባዊ ጥራይ ከም ዝኾነን ቀዳማይ ሚኒስትር ኣርሜንያ ገሊጹ። ሩስያ፣ ቤላሩስ፣ ካዛኪስታንን ኪርጊስታንን ዝርከበን ኣባል ሃገራት ውድብ ዩሮኤስያን ብ27 ግንቦት ኣብ ኣስታና ካዛኪስታን ኣብ ዝተኻየደ ዋዕላ ኣርሜንያ ናብ ኤውሮጳዊ ሕብረት ንምፅንባር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ዝፅውእ ሓበራዊ መግለፂ ከም ዘውፅኣ ዝፍለጥ እዩ። ብዘይካዚ ፕሬዚደንት ሩስያ ቭላድሚር ፑቲን ዩክሬን ኣጋጢምዋ ዘለው ቅልውላው ካብቲ ናብ ኤውሮጳዊ ሕብረት ንምፅንባር ዘርኣየቶ ድሌት ዝመንጨወ ምዃኑ ብምጥቃስ ንኣርሜንያ ተመሳሳሊ ሓደጋ ከይገጥማ ኣጠንቂቑ። ኣርሜንያ ካብ ቁጠባዊ ውድብ ዩሮኤስያን ምስ እትወፅእ ሩስያ ኣብ ፅላታት ፀዓትን መጓዓዝያን ባቡርን ነቲ ሃገር ክትገብረላ ንፀንሐት ናይ ዋጋ ምጉዳል ሓለፋታት ከም እተቋርፆያ ክትጠንቀቕ ፀኒሓ። ኣርሜንያ ከም ኣካል ናይቲ ምስ ሃገራት ምዕራብ ዝምድና ንምድፋዕ ተካይዶ ዘላ ምንቅስቓሳት ኣብ መወዳእታ ዝሓለፈ ወርሒ ግንቦት ክልተኣዊ ዝምድና ናብ ኣጠቃላለየ እስትራቴጂያዊ ሽርክነት ንምዕባይ ምስ ኣሜሪካ ስምምዕ ከም ዝኸተመት ዝዝከር እዩ። መንግስቲ ማልዲቭስ ተጠቃምነት ማሕበራዊ መራኸብታት ትሕቲ 16 ዓመት ዝዕድመኦም ቆልዑ ክእግድ መደብ ከም ዘለዎ ኣፍሊጡ። ዕላማት ስጉምቲ ብሰንኪ ተጠቃምነት ማሕበራዊ መራኸቢታት ኣብ ልዕሊ ቆልዑ ንዝወርድ ጥዕና እውን ማሕበራዊ ኣብ ልዕሊ ቆልዑ ንዝወርድ ጥዕና እውን ማሕበራውን ሃስያ ንምግታእ ምዃኑ ፕሬዚደንት ማልዲቭስ መሓመድ ሙዩዝ ገሊጹ። መንግስቲ ማልዲቭስ ነቲ ሓድሽ ፖሊሲ ንምድላው ኣብ ኣውስትራልያን ካልኦት ሃገራትን ንዝርከቡ ሕግታትን ናይ መቆፃፀሪ ኣገባባትን ከም ዘፅንዕ ፕሬዚደንት መሓመድ ብተወሳኺ ሓቢሩ። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሞኦም ቆልዑ ከም ዝኸልክለት ዝዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ታሕታስ 2025 ኣብ ተግባር ከም ዝውዓለተው ዝፍለጥ ኮይኑ ሓያሎ ሃገራት ይስዕብኦ ምህላውን ይሕበር። ፖላንድ እውን ትሕቲ 15 ዓመት ዝዕድሞኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዩ። ማሕበራዊ መራኸቢታት ኪኖቲ ዝህቦ ረብሓታት ኣብ ቆልዑ ኣሉታዊ ሳዕቤናቱ እናዓብየ ይመፅእ ከም ዘሎ ክኢላታት ይገልጹ። ክቡራትን ክቡራንን ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም። መራሕቲ ኩዌትን ማልዲቭስን ምክንያት ፅምብል ናፅነት ናይ ዮውሃና መልእኽቲ ሰዲዶም። ሰላሳን ሓደን ግንቦት ዓለም ለኻዊ መዓልቲ ኣይፋል ንትንባኹ ብደረጃ ሃገር ተዘኪራ። ኣብ ንኡስ ዞባ ለጓዓት ሰባ ብምሕዳር ከባቢ ደርሰነይ ዝተሃፀት ዲጋ ተመሪቓ።
እስራኤልን ምንቅስቃስ ሕዝቡላሕን ኣብ መንጎኦም ዝካየድ መጥቃዕትታት ደው ንምባል ከም እተሰማምዑ ተሓቢሩ። ኣርሜንያ ናብ ኤረጳዊ ሕብረት ንኽትፅምበር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ብሩስያ ንዝቐረበላ ፃውዒት ነፂጋቶ። ማልዲቭስ ተጠቃምነት ማሕበራዊ መራኸብታት 16 ዓመት ዝዕድሞኦም ቆልዑ ክትእግድ መደብ ከም ዘለዎ ኣፍሊጣ። ናልኩም ይመስገን ምስ ተርፍ መደባት ኤርቲቪ ክሓድገኩም እየ ብወገነይ ግን ብርኹም ዓልቲ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

ሰላም ከመይ ኹም ዝኸበርኩም ተኸታተልቲ መረባ ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ንመላ ህዝቢ ኤርትራኩም ድማ ሓይልታት ምክልኻሉ ርሑስ ቅንያት መበሳሳር 5 ዓመት በዓል ናፅነት ክኾነልኩም ትምነም። ካብዚ ብምቕፃል ንሎም ሰሙ ዝተዳለዉ ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መደባት ሒዛ ብሰዓታ ናባኹም ቀሪባ ኣለዋ። ከም መፈለሚ መደብና ድማ ደርፊ ክንጋብዝ

0: ከም ኣካል ናይቲ ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ንምብሳሳን ሓሙሽተን ፅምብልና ፅነት ኤርትራ ንምድማቕ ኣብ መላእ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቡላ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኩንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቦት ኣልማዛዊ እየቤሉ ታሪክ ስፖርት ኤርትራ ኣብ ትሕቲ ዝብል ቴማ ኣብ ከባቢ ምምሕዳር ዞባ ማእከል ንህዝቢ ክፉት ኮይኑ ቀኒዩ ኣብቲ ብሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ጀነራል ፊልጶስ ወልደ ዮሃንስ ዝተኸፍተ መደብ ሚኒስትሪ ህንፃ ኣቶ ኣብርሃ ስፋ ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ላዕለዎት ኣዘዝቲ ሚኒስትሪ ምክልኻልን ዕድመ ዝተገብረሎም ኣጋይሽን ካብ ውሽጥን ወፃን ዝመፁ ገዳይም ስፖርተኛታትን ህዝብን ኣብቲ ንኩሉ ክፉት ኮይኑ ዝቐረበ ስእላዊ ምርኢት ቀሪቦም ነቲ ብመልክዕ ኤግዚቢሽን ዝቐረበ ኣሳእል ስፖርተኛታት ኣብቲ ዓውዲ ብዝነጥፉ ዝነበሩን ገናውን ኣብቲ ዓውዲ ዘለውን ሞያውያን መብርህ እናተዋህቦም ተዓዚቦምን ንዝቐረበ ታሪካዊ ሓዘል ኣሳእል ድማ ኣድኒቖም እዞም ኣሳእል ካብ 1930 ክሳብ 2026 ኣብ ዝነበረ ግዜ ኣብ ዝተፈላለዩ ዓውድታት ስፖርት ማለት ኩዕሶ እግሪ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ መኸተ ጉስጢ፣ ሰደቓ ቴንስ፣ ባይታ ቴንስ፣ ምሕምባስ፣ ምልዓል ክብደትን ቅርፂ ኣካላትን፣ ቅድድም መኪናን፣ ሞተር ብሽክለታን፣ ባድሚንተን፣ ኣትለቲክስ፣ ስፖርታዊ ንጥፈታት፣ ዞባታት፣ ቅነ ስፖርታዊ ውርድራት፣ ሓይልታት ምክልኻል ኤርትራን ኣብ ግዜ ብረታዊ ቃልሲ ዝካየዱ ዝነበሩ ስፖርታዊ ውርድራትን ዘጠቃ ለለ ኮይኑ ብክለባትን ብውልቅን ጸብለልን ዝበሉ ስፖርታውያን ዘንጸባርቕ ኣሳእል ይቀሪቡ እዞም ንምርኢት ዝቐረቡ ኣሳእል ኣብ ዕቤት ስፖርት ኤርትራ ልዑል ግደ ዝነበሮም ክሳብ ዝለዓለ ብቕዓትን ደረጃን ዝበጽሑ ብህይወት ዘለውን ዘየለውን ስፖርተኛታት ዝሓቆፉ ኮይኑ ብተዘክሮ ንድሕሪት ዝመልስ ኤርትራን ኤርትራውያንን ዝነበሮም ብልጫን ዓወትን ዘብርህ ከምኡውን ብቐንዲ እውነቲ ክሳብ ሕጂ ብዝግባእ ዘይተበርበረ ስፖርታዊ ኣቕሚ ስፖርተኛታት ሃገርና ከም ወርቂ ተረጊሉ ከም ዘሎ ዘንጸባርቕ እዩ ነዚ ስእላዊ ምርኢት ብናቱ ተበግሶ ካብ ስፖርተኛታትን ስድራ ቤቶምን ኣሳእል እናኣከበ ነቲ ንኣስታት ሓደ ክፍለ ዘመን ዝውክል ስእላዊ ኤግዚቢሽን ዘዳለወ ኣባል መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዮናስ ሃይለ ፒፖ እዩ ዮናስ ሃይለ ቅድሚ እዚ ብምክንያት መበል 35 ዓመት በዓል ናፅነት ዘዳለወ ስእላዊ ኤግዚቢሽን ብሓገዝ ሚኒስትሪ ምክልኻል ብሓፈሻ ብፍላይ ድማ ብቤት ፅሕፈት ጠቕላላ ሓለቓ ስታፍ ሚኒስትሪ ምክልኻል ሞራልን ደገፍን እናተገብረሉ ንዝኽሪ 20 ሰነ ዝውክሉ ናይ ስውኣት ስፖርተኛታት ቅድሚ ድሕርና ፅነት ዝገልጽ ስእላዊ ምርኢት ኣቕሪቡ ዝነበረ ኣብነታዊ ዜጋ እዩ
1: ኦኬ እዚ ናይ ሎም ዓመት ምርኢት ብምክንያት መበል 35 በዓልና ፅነት ማለት እዩ ኣልማዛዊ እየቤት ዝብል ቴማ ኢና ሂብናያ ዘለና ዝተፈላለዩ ዓል ስፖርት ናይ ሃገርና ዳርጋ እሳት 600 500 ዝኾኑ ኣሳእል ንመዓልትና ፅነት ንኽሪ ረዕሎኹ ማለት እዩ
0: ነዚ መደብ ዘረኸካ ቀንዲ ምክንያት
1: ነዚ ንክስእል ዝደረኸኒ መጀመርታ ኣብ 224 ኤፈሊሜ ብስዋ ስፖርተኛ ብድሕሪ ኸ ኣብ 225 ከዓ ደጊመ ሕጂ ኸ እዚ እስኪ ናይ ዝተፈላለዩ ዓብ ስፖርት ሃገርና ኢለ ንኩሉ ኣሳእል ኣኪበ ኣቢለ ንክሰርሖ ዳርጋ ናይ ሕጂ ወለዶታት ማለት እዩ ንምትሕላፍ እየ ሰሪሐዮ ዳ

0: ዕው ስራሓ ክብሎ ክእል ማለት እዩ።
1: ነዚ መደብ ንክስእለ ዳርጋ ዓመት ወሲድለይ ስእልታት ዓቂብየ ነይረ ምሳይ ተወሳኺ ስእሊ ግን እዳሓስኩ ዝተፈላለየ ስእልታት ምሳይ ስለዝነበረ ተወሳኺ እዚኦም ገዳይም ስፖርተኛታት ፌደሬሽናታ ዘበላኻ ማለት እዩ ሰንካ ስእልታት ክባን ናብ ደረጃ እዚ ክሰርሑ ክኢለ ማለት እዩ። ነዚ ስራሓ እዚ ንኸተደል ዓብዪ ክሳይ ዳርጋ ብዙሕ ዓመታት ዝወስድ ኣነ ግን ስለዘይስልችዎኒ ስለዘሂከይ ማለት እዩ ንክሰርሖ በቕዐ ማለት እዩ። እዚኦም ኣሰኣል ምጭታት ካብ ዝተፈላለየ ፌደሬሽናት ካብ ሚኒስትሪ ምክልኻል ፌደሬሽናት ዘበሉ ካብ ውልቀ ሰባት ካብ ዝተፈላለየ ገዳሚ ስፖርተኛታት እንዳለመንኩ ሓጉዝን እንዳበልኩ ካብ የ ክእክቦ ክኢለ ኣብ 224 25 ናይ ስዋእ ስፖርተኛታት ኣዳልየ ማለት እዩ። ኣብዚ ግን ናይ ዝተፈላለየ ዓብ ስፖርት ሃገርና እዚ ፍሉይነት ኣሎ ማለት እዩ። ከም በዓል ብሽክለታ፣ ኩዕሶ እግሪ፣ ባስኬት፣ ቮሊቦል፣ ባይታ ቴኒስ፣ ሰደቃ፣ ባዲቤንተን ዝተፈላለየ ዓብ ስፖርት ናይ ሃገርና ነዚ ብኣሰኣል ኮንኮላይ ናይ ሓይልታት ምክልኻል ኤርትራ ሰበ ስልጣን ሽልማት ዝዓደሎ ብስፖርት እሱ ሓዊሰ ፍሉይነት ኣሎ ክብል ክእል ማለት እዩ። እዚ ናይ ገዳይም ስፖርተኛታት ማለት እዩ ዕዉታት ኣብ ስጋዕ ኢትዮጵያ ከይዶም ተዓዊቶም እዮም ዝመፁ ኣለዎ። ናይ ሕጂ ወለዶካ ነዚ ስእልታት እዮምስ ኣበርቲዖም ንክሰርሑ እዩ ዝመልእኽቲ ማለት እዩ። ናይ ዝወለዲ ዳርጋ ብዙሓት ሰባት ብቴሌፎን ማለት እዩ ርእሞ ዝኸዱ ኣለዎ ናይ ብሓቂ ቀፅልዎ ኣብ ጎኖም ክለና ዝበሉ ብዙሓት ኣካል ናይ ሕጂ ወለዶካ ወለዶም ተኸቲሎምስ ንክሰርሑስ ተስፋ ገብር ማለት እዩ። እቲ ናይ 224 ናይ ዘኽሪ ስዋኣት ማለት እዩ ብ65 70 ስዋኣት ኢና ቀፂልና ማለት እዩ። ብድሕሪ ደሎ ኣብ 481 ብድሕሪ ብዙሓት ኣኪብ እየ ዳርጋ ብዙሓት ስፖርተኛታት ስዋት ረኺብና ኢና። ናይ ሕጂኻ ሓዊስካ ኻ ዳርጋ ናይ ሰለስዩ ማች ክትብሎ ትኽእል ማለት እዩ ንሱ ክስራሕ ክእል ዋልሓ ፀገም የለ። ነዚ ፍሬማት ሓፈሻዊ ስእልታት ሓጋጉዝኒ ማለት እዩ ጎስጓስን ሓበሬታ ሚኒስትር ምክልኻል ማለት እዩ ኮሚሽን ባህል ስፖርት ኤርትራ ቶታል ፌደሬሽናት ውልቀ ሰባት ነዚ ክውን ንምግባር ምስጋና ግብኦ ማለት እዩ።

0: እዞም ኣሳኢል ኣብ ክልተ መድረኻት ከፍ ኢልካ ዝረኣዮም። እቲ ቀዳማይ መድረኽ ነቲ ኣብ ግዜ መግዛእቲ ጥልያን እንግሊዝ ስርዓት ሃይለስላሴን ደርግን ዝውክል ኮይኑ ኤርትራውያን ብጸቢብ እናሓለፉን ከቢድ ውድወታት እናገጠሞምን ስሞምን ስም ሃገሮምን እናፀውዑ ንዝሓልፍዎ ዝነበሩ ስፖርታዊ ዓወታት ዝገልጽ እዩ። እቲ ካልኣይ መድረኽ ድማ ካብ ግዜ ናፅነት ክሳብ ሕጂ ንዘሎ ጉዕዞ ስፖርታዊ ንጥፈታት ዘጠቓልል እዩ። ኣብዝ ሓለፉ 35 ዓመታት ኤርትራ ኣብ ኩሉ ዓውድታት ስፖርት ብሓፈሻ ኣብ ውድድራት ብሽክለታን ኣትለቲክስን ኩዕሶ እግርን ድማ ብፍላይ ተወራፂፋቶም ዘላ ዓወትን በፂሓቶ ዘላ ምዕባለን ኣብቲ ስእላዊ ኤግዚቢሽን ሓደ ብሓደ ቀሪቡ። እዞም ዝቐረቡ ኣሳእል ኣብቲ ዓውዲ ብዝነጥፉ ዝነበሩን ጌና እውን ዘለውን ስፖርታውያን እዩ ንዕዱማት ኣጋይሽን ተሳተፍቲ መብርህ ተዋሂብዎም። ንንጥፈታትን ዓወታትን ቅድም ብሽክለታ ኤርትራ መብርህ ዝሃበ ኣሰልጣኒ ሃገራዊ ጋንታ ብሽክለታ ኤርትራ ኣቶ ሙሴ ኣስሂል እዩ።
1: ኣነ ኸ ካብታ 2006 ዳርጋ ኣነ እውን ካብ 2006 ናይ ኣሰልጣኒ ሃገራዊት ጋንታ ኮይነ ቅድሚ ዝነበረ እዋናት ብፍላይ ተኸስተወሉ ጀጋንተ ጥራዩ ኣብ 1973 ኣብ ኦል ኣፍሪካን ጌምስ ናይ ወርቂ መዳልያ ኣብ ናይ ግዜ ውድድር ዘምፀ እንተዘይኮይኑ ብድሕሪኡ ሃገራዊት ጋንታ ኤርትራ ዋላ እውን ምስ ኢትዮጵያ እናተሓወሰት ራስ ገዝ ተባሂላ ብትኸደሉ ዝነበረት እዋን እውን ከምቲ ዝድለ እቲ ዓወታት መፅእ ኣይነበረን። ቀንዲ ዓወታት ክመፅእ ዝኸኣለ ድሕሪ ናፅነት እውን እንተኾነ ሃገራዊት ጋንታ ኤርትራ ከም ኤርትራ መጠን ኣብ ኦል ኣፍሪካን ጌምስ ሻምፒዮን ኣፍሪካ ካብ ምስታፍ ሓሊፍካ ወይ ናይ ሻድሻይ ናይ ሓምሻይ ደረጃታት መሓዝ ሓሊፍካ ካልእ ኣይነበረን። ኣውራ ክመፅእ ዝኸኣለ ከምዚ ክንሪኦ ዝፀናሕና ካብ 2006 ኣብ ኣኖ ካብ ዝተገብረ ውድድር ማለት እዩ። ስለዚ ካብ ሽዑ ነዚ ሕጂ ሒዝናዮ ዘለና ዓወታት ብፍላይ ነዚ ሕጂ በፂሕናዮ ዘለና ጥራሕ ዘይኮነ ኣብ 2010 ንዝጨበጥ ናይ ሻምፒዮን ኣፍሪካ እውን ከም ሕልሚ ጌርና ኢና ንሪኦ ነርና ክንወስዶ ኢና ክንበፅሑ ኢና ዝብል ግምት ኣይነበረን። ግን እንድሕር ሰሪሕኻ ዘይብፃሕ ነገር ስለ ዘየለ ብ 2006 ጀሚርካ 2006 ኩሉ ዝነበረ ዓወታት ኢና ሒዝና መፂና ኣብኡ ከም ኣሰልጣኒ ኣነየ ነይረ። ኣብቲ እዋንቲ እውን ከምዚ ንሪኦ ዘለና ፕረዚደንት ኢሳያስ ኣፈወርቂ ሽዑ ኣብቲ እዋንቲ ዝገበረልና መተባብዒ ክሳብ ሕጂ ዘይርሳዕ ማለት እዩ። ዋላ ብዓቐኑ እውን እንድሕር ኮይኑ ኣዝዩ ሓያል ገዚፍ ዝኾነ ደገፍ ይብና። ምክንያቱ ሽዑ ዝነበረ ሃዋ ቀሊል ነገር ኣይኮነን። ብኩሉ ወርቅታት ሒዝካ መፅኻ ካብ ሽዑ ምስ ጀመረ ግን ናብ 2007 እውን ኦል ኣፍሪካን ጌምስ ኣነየ ሒዝዮም ከይደ ኣብኡ እውን ኤርትራ እያ ተዓዋቲት ኮይ

ያ ማለት እዩ። ስለዚ እዛ 2006 ንብል ዘለና በሪ ከፋቲት በሪ ዓወት ናይ ኣብ ቅድድም ብሽክለታ ኤርትራ ክንብላ ንኽእል። ስለዚ ምዝ ኩሉ ንሪኦ ዘለና ዝረአኹሞ ኩሉ ነናቱ ደረጃ ኣለዎ። ምናልባሽ ብንፅል ሕቶ እንዳሕር ኣለካ ግን ከብርሃልካ ክፍት ወ መጀመርያ ንዮናስ ፒፖ ከመስግኖ ደሊ መጀመርያ ከምኡ ኢሉ ምስዓተተኒ ናይ ብሓቂ ከምዘይከኣል እየ ድፈልጥ ኣነ ቀሊል ነገር ኣይኮነን ክንዲዝ ዝኣክል ስእልታት ክትእክብ ካብ ዝተፈላለየ ከምኡውን ሰብን ፍቓደ ኛ ይከውን ይስእሉ ክህበካ ብዙሕ ፀገማት እዩ ዘለዎ። ግን ነዚ ኩሉ ተፃዊሩ ነዚ ኩሉ ነዊሕ ግዜ ዝወሰደሉ ነገር ኣብዚ ምብቅዑ ክምስገን ግብኦ። እዚ ተዳልዩ ዘሎ ግን እንድሕራ ርኢኻ ንሕና ቶም ኣብ ዓውዲ ብሽክለታ ዘለና ጥራሕ ደይኮነ እቲ ኣብ ዓውዲ ብሽክለታ ዘየለ ኤርትራዊ ካብ ደገ ድመፀ ድዩ ካብ ውሽጢ ዓዲ ድዩ በዚ ስእልታት እዚ ሓፈሻዊ ምዕባለ ቅድድም ብሽክለታ ኤርትራ ካበይ ናበይ ክርድኦ ይኽእል እዩ። ብከምኡ መሰረት እዩ ተሰሪሒ ዘሎ። ቀሊል ነገር ኣይኮነን ካብ 50ታት 40ታት ኣምፂኻ በዓል ፈላሚት ጓል ኣንስተይቲ ነብሴር ሂወት ገብሩ ዲኻ ክትብል በዓል ተኽለ ኩሎም ዓበይቲ ተቀዳደምቲ ዝነበሩ ካብ 55 እዋናት ዝነበረ ነዚ ኩሉ ነገር ብሓደ ጠቕሊሉ ቅድድም ብሽክለታ ኤርትራ ካበይ ናበይ ነቲ ኣብ ቅድድም ብሽክለታ ኤርትራ ዘየለ ኤርትራዊ ኣብ ካብ ደገ ዝመፅእ ድ ኩሉ ኣብዚ ዝሳተፍ ኣብዚ በዓል እዚ ዝሳተፍ እቲ ምዕባለ ቅድድም ብሽክለታ ኤርትራ ካብ 2006 ዓወታት ጀሚሩ ንብላ ኣለና። ቅድሚኡ ግን ነይሩ ካብዚ ጀሚሩ ካብ 44 ዓመተምህረት ዝነበረ ነይሩ ኣብዚ ደረጃ ብኸመይ በፂሑ ናብዚ ዘብፅሑ ተቀዳድምቲ ዝነበሩ ኣቦታትና ብሓጎታትና ማለት እዮም መን ከም ምዃኖም ዝፈልጥ ኤርትራዊ የለን። ግን ነዚ ተወኪሱ ግን መን ከም ዝነበረ እቲ ሱር ናይዚ ፀወታ እቲ ፈልሲ ናይዚ ምዕባለ እዚ መን ከም ዝነበረ እንዳረኣዩ ኸዱ እዮም። እንድሕር ዝርኢኻ ቀሊል ነገር ኣይኮነን። እዚኦም ኩሎም ተቀዳደምቲ እንድሕር ሪኦም ኣለና በዓል ክፍላይ ድዩ በዓል ውዱ ሱዳን ድዩ በዓል ራእሱ ድዩ ሃብተ ወልደ ስምኦን ኣማኒኤል እያሱ እዚኣቶም ኩላቶም ሰብ ኣብዚ ንሕና ኢና ክንፈልጦም ንኽእል እምበር ኣሚር ከማ ንዓኻ ቁሩብ ሃሳስ እዩ። እቲ ምክንያቱ ነዊሕ ዓመታት ዝገበረ እዩ። ኣብ ተስዓታት ኣብ 2000 ቅድሚ 26 ዓመት ክፍላይ ንሪኦ ዘለና ስእሊ ልክዕ ከምኡ እቲ ንእሽተይ ወለዶ መን ከም ምዃኖም ኣይፈልጦምኒ ነዚኣቶም ርድኡ ነገር እዩ። ዋላ እውን ተዕቢ ዝበለ ዝነበረ እውን ሃሳስ ምስሊ ተዘይኮይኑ ዋላ ሓደ ነዚ ርእዩ ግን ክፈልጥ ይኽእል። ናትናኤል ብርሃነ ምናልባሽ እናለ ክንሪኦ ንኽእል ክፈልጥዎ ክእሉ ካብዞም ንሪኦም ዘለና ኩሎም ሕጂ ዳርጋ ብምልኦም ክንብሎም ንኽእልና ውሱናት ሰባት ኣለዉ። እዚኣ ዓበይቲ ተደይ ኮይኖም ኣብ ፕሮፌሽናል በፂሖም ገና ኣብ ፕሮፌሽን ዘለዉ ወሪዶንካ ኣብ ዞባ ማእኸል ኣብ ናይ ቀደሞም ተመልሱ ተቀዳደምቲ እውን ኣለዉ። እንድሕር ኢናይ ኩሉ እዚ ኣብዚ ገላፂ ነገራት እዩ። 2011 መጀመርያ ሃገራዊት ጋንታ ኤርትራ ብደቂ ኣንስትዮ ዝጀመረትሉ እዋናት ሕጂ ንኩሉ እዚ እዚ ዝበልካዮ ብዛዕባ ራስ ገዝ ንረአዮ ሕጂ ኤርትራ ራስ ገዝ ኢሎም እሞኻ ብኤርትራ ትስዕር ዝነበረት ሃገራዊት ጋንታ ኢትዮጵያ ልዕሊ ዝኾነ ነገር ኣብ ልዕሊ ቶም ተቀዳድምቲ ኤርትራውያን ተቀዳድምቲ ኣብዚ ተዘርዚሮም ዘለዉ ማእለያ ዘይብሉ ዕንቅፋትን ማእለያ ዘይብሉን ዓመፅን ከምኡ እናገበሩ ግን ናይ ስዕርዎም ኣይነበሩን። ስለዚ ትርጉም ናይዚ ኣብዚ ተዳልዩ ዘሎ ሲምፖዚየም ቀሊል ነገር ኣይኮነን። ነቲ ዘይፈልጥ ሰብ ነቲ ዝፈልጥ ከማን ድሕር ነዊሕ እዋን ካሃሶ ክእል እዩ። ልዕሊ ዝኾነ ነገር ግን ተሓድሽ ወለዶ እዚ በፂሑ ዘሎ በዓል ቢንያም ድዮም ኩሎም ዞም ዓበይቲ ኣማኒኤል መራዊ ቅዱስ ኩሎም ኮታ ሄኖክ ሙሉ ብርሃን ከመይ ገይሮም መፂኦም እንድሕር ኢሉ ነዚ ብሓፈሻ በዘን ስእሊ ርእዩ ሓደ ኣፈናዊ ትሕዝቶ ክሕዝ ስለ ዝኽእል ቀንድን ወሳንን ናይ ብሓቂ ኣገዳሲ ሲምፖዚየን እዩ ቤት

0: ካብ 1977 ክሳብ 1992 ተዘካሪ ናይ ቅድም ምሽክለታ ግዜ ዘሕለፈ ኣቶ ንጉሰ ወልደ ስላሰ ብዛዕባ ቅድም ናፅነት ንዝነበሩ ንጥፈታት ቅድም ምሽክለታ ብከምዚ ስዕብ ገሊጹ።
1: እዞም ኣቦታትና ኣቦሓጎታትና ኮይኖም ዘለዉ ሕጂ ነባራት ምስ ናይ ጢልያን ዝለዓለ ተፃወቲ ናይ ኤርትራውያን ዝነበሩ እዮም። ኤርትራውያን ምስ ጢልያን ተፃዊቶም ዝለዓለ ዓወት ዘምፅሉ ግዜታት ዝነበረ እዩ። እዚ ሕጂ ኣብ ሓምሳታት ካብ 40 ገለን ጀሚሮም እስካብ 60 ዝነበረ ማለት እዩ። እስካብ 64 ፀወታ ብፅቡቅ ከይዱ እቶም ዝነበሩ ሽዑብ ኣብግዜኦም ነቲ ናይ ኣፍሪካ ናይ ኢትዮጵያ ማለት ኢትዮጵያን ሽዑብ ተሰዓቲ ዝነሩ ግን ኤርትራውያን እዮም ዓብለልቲ ናይቲ ስፖርት ብሕልፊ ሽከታ ዓብለልቲ ናይ ብሽከታ ዝነበረ ኤርትራውያን እዮም። ኣብ ዝኾነ ውድድር ናይ ኣፍሪካ ጌምስ ይኹን ኣብ ዝኾነ ናይ ኦሎምፒክ ዝነበረ ዝበዝሑ ኤርትራውያን እዮም ተሳተፍቲ ነይሮም።

0: መንእሰይም ድሕሪኡ ኣብ ናይ 80ታት ኣባና ምስ መፀ ከዓ ዝለዓለ መጀመርያ እኳ ኣብ ልዕልትነት ነይሩ እምበር ከ ንሕና ይነበርና ንኤርትራውያንና ብሽከታ ስለ ዘይነበርና ምስ መፃና ግን ከም በዓል ፀርጋብን ገብሪ ሂወት ሃብቲ ማርያም ገረ መስቀል ፍፁም ጊሎም ዝኣምሰሉ ኣብቲ ኣብ በራኸ ብርሃም እዚኦም ሕጂ ነቲ ውድድር ዓብላሊ ዝነበሩ ኣብ 80ታት ማለት እዮም ካብቶም ዓበይቲ ዝነበሩ ከም በዓል ሳምሶም ጉምሳ ኣሉ ብዚኢታት እዚኣቶም ዝነበሩ ነዚኦም ተቐቢሎም ንሳቶም ነቲ 80ታት ጀሚሮም ፅቡቅ ውድድር ርእዮም ኣብ ልዕልትነት ኣብ ኢትዮጵያ ካ ዝለዓለ እዳመፀመፅ እዩ ከምኡ ኢሉ ቀፂሉ ሕጂ ኣብ ዝደለናዮ ደረጃ ክንበፅሕ እንተኮይና እቲ ናይ ሽዑ ሕቑር ሃብቲ ሕጂ ዝትኮስ ዘሎ ማለት እዩ ከም በዓል ገረንስአ ኣወይ ማለት ኣነ ናቱ ተኪአ ስውእ ገረንስአ መሓሪ ናቱ ተኪአ ኣብዚ ስፖርት ኣትየ ታ ብሽከታ ናትያ ካብኡ ተበጊሰ ከዓ ስካብቲ ኦሎምፒክ 84 ኣብ ሶቪት 86 ኣብ ሶቪት ዝተገብረ ኣነ ኒየማነ ተኸሰን ኤርትራ ወኪልና ዝሰሊፍና ፅቡቅ ብዙሕ ካ ውፅኢት ኣይነበረ ምስ ዝነበረ ግዜ ግን ፅቡቅ ኣብ ምክፋላት ገርና መፅና ድሕሪኡ ከዓ ዝለዓለ ስፖርት መፅ ሕጂ ኣብ ዘለናዩ ደረጃ ከዓ እቲ ዝለዓለ በፂሕናዮ ዘለና ኢና ውፅኢት ናይ መን እንተልና ግን ነቶም ሓምሳታት ኣቦታትና ኣቦ ሓጎታትና ሕጂ ብሂወት ዘየለዉ ናታቶም ውፅኢት ማለት እዩ
1: ወይዘሮ ሚርያም ሃብተ ማርያም ሓንቲ ካብተን ኣብ ምምዕባል ስፖርታውያን ደቂ ኣንስትዮ ኤርትራ ብተዋፋይነት ብልዑል ግደ ተርአን ኣብ ምፅዋት ዝርከባ ደቂ ኣንስትዮ እያ
2: እዚ ነቶም ድመፁ ደቅና ማለት እዩ ነቶም ድመፁ ደቅና ዓብዪ ሰረት ኮይኑ እዩ ስምዓኒ ከመይ ነይሩ ሽዑ ሕጂ ክንታይ ኣለና ካብኡ ተበጊስና እቲ ዝመፅእ ደሎ ወለዶ ከዓ ካብዚ ድላ ዓለን ድማ ዕበለን እንዳኮይኑ ክኸይድ ንዓኣቶም እዚ ሕጂ መሰረት እዩ መሰረት ኮይኑ ይስማዕኒ ናይ ባሓቂ ዮናስ ፒፖ ዝድንቕ እዩ እዚ ሓሳብ ዝደበገሰ ሲ ብጣዕሚ እዩ ዝድንቕ ነይሩ እንድዩ ዝስእልታት ግን ከምዚ ጌርካ ኣበጊስካ ናፍቲ ሕብረተሰብ ንኩሉ ነዞም ቆልዕት ይኹን ንኩሉ ሕብረተሰብ ነዚ ስፖርት ከምዚ እዩ ሞ ነይሩ ሕጂ ከዓ ኣቐፅልዎ ኣበርትዕዎ ኢድ ሕጂ እዚ ናይ ባሓቂ ዓብ ስራሕ እዩ ኮይኑ ዝስማዕኒ ዝደበገሰ ሲ ብጣዕሚ እዚ ዮናስ ብጣዕሚ ክምስገን ዝግብኦ እዩ ምክንያቱ ነዚ ሓሳብ ዝበጊሱ ዕላማ ናይዚ ከዓኒ ትፈልጥዎ ይኹም ቀፃሊ ከዓ ከመይ ይኸይድ ታሪክ እንዳበልና እንዳተወራረስና መወራረሲ ማለት እዩ ዝሕጂ
1: ግዜያዊ ሓለቓ ስታፍ መኮንን ሓበሬታን ጎስጓስን ሜጀር ፍሳሐ ተኽላይ ቀይሽብር ብወገኑ እዚ ቀሪቡ ዘሎ ስእላዊ ኤግዚቢሽን ስፖርት ሃገርና እንታይ ከም ዝመስልን ንዝመፅእ ዘሎ ወለዶ ዘመሓልፎ መልእኽቲ ዘሕልፍ ምዃኑ ሓቢሩ
3: ኣገዳስነት ናይ ስእል እዚ ሓደ ከም ዕላማ ክብገስ ከሎ እቲ ጉዕዞ ሚት ዓመት ስፖርት ኣብ ሃገርና እንታይ ይመስል ነዚ ዝመፅእ ዘሎ ወለዶ ኸ እንታይ ኢና መልእኽቲ ክነመሓላልፈሉ ዝግባአና ነዚ ሕጂ ሓቂ ዘረባ ፒፖ ክበገስ ምስለና ተበገሲድና ነዊሕ እዋን ይወሲዱ እቲ ዝለስእሊ ቀሪቡን ኣይከለበን ካልእ ገዲፍና ግን ከመይ ጌርካ ካ እቲ መልእኽቲ ናብዚ መንእሰይ ወለዶ ተመሓላልፎ ኤርትራ ኣብ ቀርና ኣፍሪቃ ኣብ ኣፍሪቃ ዝነበራ ታራዊ ስፖርቲ ቀሊል ኣይነበረን ኤርትራ ኣብ ስት ኣፍሪቃ ልካ ማለት እዩ ካብ ዞም ጎራብትና ዝማዕበለት ምስ መግዛእቲ ጥናን ስታእታት ወይ ናይ ስፖርት ባህሊ ዝነበረ ሃገር እያ እዚ ናይ ስፖርት ባህሊ እዚ ማዕሪ ክንደ ዓንቢቡን ኢጣልያን ከይተረፈና ነቶም ስፖርት ኣብ ሃገርና ካኣቱ ዝገበሩ ከይተረፈ ንስዕሮም ነርና ኢና ብኩሉ ዓውታት ንስዕሮም ነርና ስለዚ ብቕዓት ናይ ስፖርትና ኣበይ ደረጃ ነይሩ ሕጅናበይ ኣሎ ንፁር ስለ ዝኾነ ኣብቲ ንስ ስፖርቲ ሓደ መቆይሮ ሓደ ተራ ክፃወት ክእል እዩ ዝብል እምነት ስለ ዘለና ነዚ ኣብ ግምት ዘእተወ እዩ ሓጂ እቲ ኣቐድማ ኣቢልና ሰማእታት ስፖርታውያን ከም ዘቕረብና ትፈልጡ ኢኹም ሕጂ ከዓኒ ብኣጠቕላለ ስፖርቲ ስነ ጥበብ ኢና ሓሲብና ነርና እንጂ እቶም ስነ ጥበባውያን ዝበሃሉ ኣርቲስቲ ዘረፍቲ ቀባእቲ ገለመለ ኢና ሓሲብና ነርና ኦረዲ እዚኣ ጀሚርዋ ስለ ዝነበረ ፒፖ ግን እዚኣ ፅዕረላ ከም ዘሎ ፒፖ ሓቂ ዘረባ ልዕሊ ሰቡ ደኺም እዩ ንድኻሙ ብዋጋ ዘይትመን ድኻም እዩ ዓስቢ ናይዚ ናይ ፒፖ ነዚ ሃገር ስፖርት ሃገርና ኣብ ምምዕባል ዝፃወቶ ዘሎ ተራ ቀሊል ከም ዘይኮነ ጥራይና ክንዛረብ ንኽእል ኩሉ ሰብ ከዓኒ ሃገራዊ ግቡእ ፍፅም ሃገራዊ ግቡእ ኣብ ምፍፃም ኣብዚ ዝፃውዲ ዝፃወቶ ዘሎ ኣቃሊልካ ዘርአ ኣይኮነን ስለዚ ኩሉ ሰብ ኣብዚ መፅኡ ነተን ተሪፈን ዘለዋ ዶክሜንት ክንገብረን ዝግባአና ከም ታሪክ ክንሕዘን ምእንታን ሕጂ እዚ ኤግዚቢሽን ይገበር ዝተረፈቃ ይምፃእ እቶም ገዳይም ተመፅኦም ከዓ ናቶም ላይፍ ሂስትሪ ክረክብ ኢና ታሪክ ሂወት ናቶም ክረክብ ኢና ብዓጠቃ ክምላእ ዝግቡእ እናመላእና ስፖርት ከመይ ነይሩ ሃገርና ሕጂ ኸ ብኸመይ ክተሓዝ ኣለዎ ባይታን ኣንፈትን ዝህብ ስለ ዝኾነ ነዚ መሰረት ዝገበረ እዩቲ ስለዚ ፒፖ ተፃወቶ ተራ ኣቃሊልካ ዝጥመት ኣይኮነን የቕኒልና ኢና ንብለዎ ኣባልና እዩ ከም ኣባልና ጉቡእ እዩ ጉቡእ ኢልካ ካ ትዛረባ ይኮ ኣብ ጉቡእ ግን ንጥፈታቱ ኣቃሊልካ ዘርአ ኣይኮነን ስለዚ ክቕፅሎ የ ዘተባብዖ ሕጂ ዝገርም ዓመት ዓመት ስእልታት ይስነድ ኣሎ መሰነድ ቦታ ኣለና ኩሉ ግዜ ሕጂ ኣብ መሰነድ ቦታ ግን ሚዝዮም ክትገብረሉ ተዘይክኢልካ ከዓ ኣሸጋር ሕጂ ንሕና ንሓርነታዊ ቃልሲ ዝምልከት ማዕልያ ዘይብሉ ስእልታት ኣለና ብድሕሪኡ ዝመፀኻ ማዕልያ ዘይብሉ ስእልታት ኣለና እዚኦም ሚዝዮም ገይርካ ብወግዕ ሰብ መፅኡ ዝሪኦሉ ጋብ ተዘይፈጢርካ ኣሸጋር ስለ ዝኾነ ናብዚ ዝደፍእ መንገዲ ሰምዕ ዘሎ ኣካል ሰምዕ ኣሎ ከምኡ ኢና ንደፍእ ዘለና
1: ኣብ ምስልጣን ተካእቲ ወረዶ ስፖርተኛታት ዝዓዩ ዘሎ ገዲም ተፃወታይ ዮናስ ምሕረት ኣፋፋ ንስእላዊ ምርኢት ኩዕሶ እግሪ ኤርትራ መግለፂ ሂቡ
4: እዚ ናይ ሎም ዓንቲ ተዳልዩ ዶሎ ከዓ ኩሉ ዓይነት ስፖርት ናይ ነዊሕ ዓመታት ተዘክሮታት ንምግባር እዩ ናይ ብሓቂ ከዓ ብዙሕ ነገር ጠቡላሓታ ዝነበረና ናይ ቅድሚ ሕጂ ኣብዚ ምስ ረኣና እውን ናይ ብሓቂ ክሳይ ገይርና ዝኾነ እቲ ቅድሚ ሕጂ ዝነበረ ክለባት ናይ ሃገርና ካብ ክለባት ከዓ ብሃገራዊት ጋንታ ከዓ ኣብ ብዙሕ ሃገራዊት ጋንታ ከይዳ ዓወታት ደምፃትሉ ናይ 80ያታት ናይ 60ታት ካብኡ ናይ 90 ክሳብ 2004 ዝነበረ ኩሉ ብስእላዊ ምርኢት እዩ ዝግለፅ ዘሎ ዝኾነ እቲ ዝተሰርሐ ስራሕ ናይ ብሓቂ ደስ ዝብለካ እዚ ብሕልፊ ነዞም ናይ ሕጂ ወለዶ ዘለዉ ዓብዪ ትምህርቲ እዩ ብሕልፊ ኩለን ጋንታታት ተዓዲመን እንተርእና እውን ፅቡቕ መስለኒ ምናልባት ክንዘራረብ ፀኒሕና ክፅዋዐን ተባሂሉ ኣሎ እዚ ድማ ክሳዕ ክንደይ እቲ መንእሰይ ኣብ ስፖርት ክሳዕ ክንደይ ሓያል ከም ዝነበረ ንባዕሉ እውን ንሕና ፀወታና ዝነበርናሉ ግዜ ሕጂ ከዓ ብሰልጠንቲ ኮይና በዚ ስእሊ እዚ እውን ክንፅዋት ከም ዝነበርና ክረአ ከሎ ብዙሕ ነገር እዩ ክሳይ ዘግብር እሞ ነዞም ሕጂ ወለዶ ድማ ብፅቡቕ ነገራት ርኦም ነዚ ቅድሚ ሕጂ ዝነበረቶ ኣብ ሃገራዊት ጋንታ ድ ትክለፍ ንዑ ተመሊሱ ከዓ ብዝያዳ ሓይልና ንሕና ንምስኦም ኮይና ነቲ ናይ ሃገርና ስፖርት ቅርብ ድኽም ኢሉ ዘሎ ኣብቲ ዝለዕለ ደረጃ ንምብፃሕ ብዙሕ ሓገዛት ከም ዝገብረልካ እዩ ዝርዳእኒ ነዚ እንዳርኣዩ ከዓ ፅባሕ ንጎ ከዓ ኣብቲ ዝለዕለ ደረጃ ከነብፅሕ ከዓ ነዞም ናይ ቅድም ዝነበረን ነዚ ናይ ሕጂ ወለዶን ብኡ መፀድ ከዓ ዝስእላዊ ምርኢት ምዝርእዎ ፅባሕ ንጎ ከዓ ነቲ ዝነበረ ሂወት ሪኦም ከዓ እሳቶም ከዓ ዳግማይ ነቲ ዝነበረ ክመልሱ ክገብር እዩ ማለት እዩ ፒፖ ናይ ብሓቂ ዋላ ኣብዚ ጥራይ ኮነ ኣብዚ ናይ ሰማእታትና እውን ብዙሕ ኣብዚ ናይ ስፖርታውያን ስዋኣትና ኣብ ብዙሕ ነጥፍ እዩ ሕጂ ከዓ ዘዳርጋ ዓመትን ገለመለን እዩ ኮለሊልዎ ካብትን ከምፅእ ስእሊ ንሕና ውን በበቲ ዝነበረና ንሓገዝናዮ ነዚ ክውን ንክኸውን ገይሩ ናይ ብሓቂ ዘይሕለል ፃዕሪ ገይሩ ናይ ብሓቂ ከዓ ከይመስጎንኮ ክሓልፍ ኣይደሊ ነ ነዚ ክቡር በዓል ናፅነትና ከዓ ከምዚ ደሚቑ እትናትና ዘሎ ምርኢት ብምርኣይ እውን ከይመስጎንኮ ክሓልፍ ኣይደሊ ነ ናይ ብሓቂ ፅቡቕ ስራሕ ይሰሪሑ
1: ወይዘሮ ልኡል ስዩምን ወይዘሮ ኣብርሃ ፅዮን መንግስቱን ኣብ ግዜ ብረታዊ ቃልሲ ኣብ ተዛማሪ ኩነታት ንዝካየዱ ዝነበሩ ስፖርታውያን ውድድራት ንዕዱማት ኣጋይሽ መብረህ ዝሃባየን
5: ሒዝና ክገል ዘለና ኣብ ግዜ ገድሊ ዝነበረ ፀወታታት ማለት እዩ ናይ ኩለን ክፍለ ሰራዊት ከምዚ ሕጂ ኤፍኤ ካብ ፐርሚሊግ ላሊጋ ገለ ዝበሃል ዘሎ ከምኡ ዓይነት እዩ ልክዕ ነይሩ ናይ ኩለን ክፍለ ሰራዊታት ማለት እዩ እዚአን እንዳ 61 እየን እዚአን እንዳ 16 እየን ኣብ 87 ዝነበረሉ ፀወታታት ማለት እዩ እዚ ብምሉእ እዚኦም ከዓ ክፍለ ሰራዊት 96 እዮም እንዳ 70 ኣብ ዘለዉ እንዳ 52 ኣብ ዘለዋ 96 ናይ ኣዋልድ ኣብ ዘለዋ ብጣዕሚ ማዕረ ክንደይ ሓያላት ተፃወቲ ኣፍልጦ ናይ ኩዕሶ ዝነበሮም ሰባት እዮም ነይሮም ብምሉኦም ማለት እዩ ዳርጋ ድበዝሑ ኮ ስዋኣት እዮም የለውን ሕጂ ህዝባዊ ግንባር ከዓ ማዕረ ክንደይ ኣብ ስፖርት ንጥፈታት ሓያል ከም ዝነበረ ብዕጥቂ ድዩ ብማተርያል ድዩ ብኩሉ ሓያል ከም ዝነበረስ እዚ ህያው ምስክርናቱ ማለት እዩ እወ ነዚ ወለዶ እዚስ ቅድም እቲ ተጋራላይ ንሜዳ ናፅነት ከውፅ እንዲመፅኡ በዚኣ ኩናት እንዳገበረ ከሎ በዚ ባህሊ ገብር በዚ ስፖርት ገብር ዋላ ሓንቲ ከምዘይእጉሞስ እቲ ሰነዳት ምስክር ኣሎ ማለት እዩ። ሕጂ ዝወለዶ እዚ ከዓኒ ናይ ናፅነት በሪ ተኸፊትሉ ኣሎ፣ እቲ ዕጥቁ ኣሎ፣ እቲ ማተርያል ኣሎ፣ እቲ ገንዘብ ኣሎ። ናይ ዓዓቶም ተኸቲሎም ኣሰሮም ስዒቦም ኣብ ስፖርቲ ፅቡቕ ንጥፈታት ክገብሩ ሃገሮም ከፀውዑ ከም ዘለዎም ትወለዶሲ መፂ ከዓ ክሪኦ ኣለዎ ማዕረክ እንደይ ተኣሽሙ ከም ዘለዎ ማለት እየ።
6: እዚ ኣምፂናዮ ዘለና ቀደም ኣበራጊድ ከለና ግንባር ሰሜናዊ ምብራቅ ሳዕር ሓሙሽተ በራጊድ ነርና እተን በራጊድ ነንሕድሕደን ንጋጠም ነርና ነዚ ክሳብ ናይ ሻርሻይ ወራር ዝነበረሉ ኣብ ሰማንያታት ብምሉእ እዚ እታ ኣብ ናይ ሰሜናዊ ምብራቅ ሳሕል ቀዳመይቲ ጋንታ ዝነበረት እዚኣ ሰሜናዊ ምብራቅ ሳሕል ወኪላ ንናቕፋ ትኸይድ ነራ ናይ ሓሙሽተ በራጊድ ጋንታታት ኣብዚኣ ተዋሂድና ነርና ብምልእና እዚአን ከዓኒ ኣብቲ ናይ በራጊድ ግጥማት ኩሉ ግዜ ንጋጠም ነርና ከም በዓል ቦሊቦል ናይ መሬት ዝላ ናይ ላዕሊ ዝላ ብምሉእ ነማልኦ ነርና። ሕጂ ናይ በዓል ቦሊቦል ክንገብር ከለና ነዚ ብክንደይ መሸማዓት ተፋሒሱ ነዚኣ ንምግባር ክንደይ ጉልበታት ሓሊፉሉ እዩ። እዛ ባስኬትቦል ተገይራ ደላ እዛ ባስኬትቦል ጌርና ብኡ ንጥፈታት ንገብር ናይ ብዝላ ንገብር ናይ ጉያ ንገብር እጅስ ክሳብቲ ዝነበሩ ሻርሻይ ወራር ኣብ ከምዚ ንጥፈታት ንዋፈር ነርና። እዚኣ ፍሉይቲ እጂ ተብላ እዛ ስእሊ እዚኣ ሮሞዳን ኣውልያ ነሩ ናይ ኮሚሽን ናይቲ ግንባር ናይ ስፖርቲ እዛ ስእሊ እዚኣ ንሻርሻይ ወራር ንኸይድ ስለ ዝነበርና ስለ ዘብቃዕቲ ሻርቲ ናይ ስፖርት ብክንደይ ላምፓኒናታትን ዝመብራህ ትሪኦ ኣለካ ብዝሰሪቕ ደሎ ብከምዚ ዓይነት ላምፓኒናታት ገይራ ተሰኒዳ እዛ ስእሊ እዚኣ ብከምኡ ጌርና ኢና ረኺብናያ ዘለና ሽዕዋ እንተሰኣለት እያ ብ80 ማለት እዩ። እወ ንሕና ከማ ኣብቲ ፅንኩር ኩነታት እሞ ምስ ክንደይ ተፃውኦታት ዝነበረ ምስ ክንደይ ወራር ኣብ ልዕሊ ወራራት እንዳካየድና ከለና እዚ ንጥፈታት ዝነካይዱ ነርና። እዚ ወለዶ እዚ ከዓኒ በዚ መፅእዎ ዘለዉ ሰንሰለት በዚ ድኸድዎ ዘለዉ ፅቡቅ ንጥፈታትን ፅቡቅ መርኣያታትን ክኾኑ በዚ ኣጋጣሚ እዚ ምብል ኩሉ መንእሰይሲ ነዝርኢ ንሕና ከማ ምስቲ ክንደይ እንዳተዋጋእና እናበልና ንገብሮ ነበርና ሕጂ ከዓ እሳቶም ተካእቲ ኮይኖም ነዚ ንጥፈታት እዚ ክገብርዎ ይላውቦ ማለት እዩ።
7: ኣብ መወዳእታ ስፖርተኛታት ሃገርና ሰነድ ንታሪኮምን ኣማፅኦምን ዝገልጽ ብምዃኑ ሰነዳቶም ኣብ ምዕቃብ ዓቲቦም ክሰርሕሉ ከም ዘለዎም ኣብ መወዳእታ ብኣዳለውቲ ናይቲ መደብ መዘኻኸሪ ቀሪቦም
8: ኣሎ። ምስ ፒፓውን ብዙሕ ከምኡ ተዘራሪብና ነርና። ኣነ ሓቂ ሓይሽ ብፍላይ ናይ ዞባ ማእኸል ኣብ ዝነበርና ልውስናት ተደይ ኮይኑ ኣብ ደገ ዝግበር ናተይ ጥራሕ ደይኮነ ናይ ካልእ እውን ዕቅበ ክትረኽቦ ክትክእል ኣለካ ቀሊል ነገር ኣይኮነን ኣይትረኽቦን ኢኻ እንድሕር ደኣ ዝነበርካዮ ዋላ ሓደ ሰነት ዘይብልካ ኮይኑ ዳርጋ ይነበርካን ማለት እዩ። ርዱ ኣርእስቲ እዩ ሰብሲ ኣብ መንገዲ ክኸይድ ከለኻስ እውይዚ ኣብ ከምዚኣ ስእሊ ርእየ ነረ ክብለካ ክኽእል ኣሎ ሰነድ ኣበታ ሕዛ ምናልባሽ ኣብ ውስኑ ሰባት ክህሉ ክእል ኸውኒ ፒፖውን ዓብዪ ፀገም እዩ ኣብ ከምኡ ኣጋጢሞዎ ነይሩ። ኣብቲ ኣነ ዝነበረኒ ግን ዳርጋ ኣብዚ ማዕለያ ደይብሉ ስእሊ ከምርፆ ክኢል እየ ግን ኣኻልድ እዩ እዚ ኣይኮነን ምስትናትና ታሪክ ኣኻልድ እዩ እቲ ልዕሊ እዚ ኣነ ዘሐጎሰኒን ዘድነቕኮ እዚ ናይ ቀደም ናይ ሱሳታት ናይ ሓምሳታት ዝነበሩ ተቐዳድምቲ ናይዚኣቶም ስእሊ ዓቂብካ ክሳብ ሕጂ ታሪኮም ኣሎ ማለት እዩ። ሳሓፅን ጌረሱስ መፂሉ ሕጂ ብዝዓድሎ ካብዞም ኣብዚ ንሪኦም ዘለና ቀሊል ኣይኮነን እዚኦም ኣቦታትና 83 82 ዓመት ገይሮም ኣለዉ ሕጂ እዞም ብዕድመ ንድሕር ርኢኻ ናይ 82 ዓመት ዕድመ ገይሮም ከምዚ ስእሎም እዩ ክገልፆም ዝኽእል እምበር እሶም ነቲ ናቶም ታሪክ ናይ ቀደም ሕጂ ክገልፅዎ ከምዝኸብደና ሩዲ እዩ። ስለዚ መን ከምዝነበረ ክገልፀልካ ዝኽእል ሰነድ ስለ ዝኾነ እዛ ትብላ ዘለካ ሓቢርና ናይ ኩሉና እጃም ኮይኑ በቢ መንገድና ዘሎ ሰነዳትና ክንእክብ ሓላፍነትና ይብል
9: ኦ ስፖርተኛ ሃገርና ኣብዜታ ሰነዳት ክዕቁቡ ዳርጋ ሓደሓደ ኣለዉ ዝዕቁቦት ኣነ ግን ምስም ኮይነ ክዕቁቦ ክኢለ ኣለዉ ሓደሓደ ካ ዓቀብቲ ካብ ዝሕግዙኒ ኣካላት ኣለዋ ሶም ከዓ ናይ ብሓቂ ኣጉሰካ ኸእል እዩ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት እናቐፀለ እዩ ስለምክታልኩም ኣዝ የመስግን ሎሚ ቀዳም ሻምፒየንስ ሊግ ኤሮጳ ናይ መዛዘሚ ፀወታ ዝከ

ዘካየደሉ ግዜ እዩ። ስለዚ ብዛዕባ እዚ ናይዚ ውድድር ዝኾነ ደይኮነ ኣብዚ ውድድር እዚ ካብ ዝተመዝገበ ናይ ፍፃመ ፀወታታት ብሉፃት ሸቶታት ንዝኽሪ ንድሕሪት ክንመልሰኩም ኣዳሊና ኣለና። ሰናይ ምክታል።

Dubai.

መደብና ናብ ምዝዛም ገፂኡ ትተርፈና መደብ ድማ ንኡስ መደብ ከዋክብቲ ስፖርት እያ። ናይ ሎሚ መደብ ከዋክብቲ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ኣብዚ እዋን ድማ ኣብ ክለብ ደንደን ናይ ደቂ ተባዕትዮ ኣሰልጣና ካልኦ ብቕዓት ዘሎ ኣብይ ሰሎም ብዛዕባ ዝድስስ ትሕሶ ይክህሉ ጋዜጠኛ ኤፍሬም መኮነን ብከምሲዕባ ኣዳልይዎ ኣሎ ሰናይ ምክታል

ሓረግ ትውልዲ ኣብ ናይ ስፖርት መኣዲ እዩ። መሰረት ንህንፃ ወሳኒ እዩ። ጉንዲ እንተጉላዕልዐ ንሰራዊር ሒዙ እዩ ዝጥዕሞ። ቤት ብርሃን ዕድልን መንገዲ እንተደኣ ፈጢራ ተውህቦን ክእለትን ዓፀፋ ይዛዕቢ። ከም ኣብ ልሙዕ ሻኻ ዝተዘርአ ፈልሲ ይጥጥዕ። ስድራ ቤት ቴድሮስ ኣብ ሰንሰለት እዚያ ትግለጽ። ካብ ናብና ሰገረ ሰለስተ ወለዶ በፂሑ ሞያዊ ውርሻን ትውፊትን ኮይኑ እዩ ተሰጋጊሩ። ዘይደርቕ ዋሕዚ እውን ይቕፅል ኣሎ። ካብ ምንታይ እዚ ኩሉ ፍቕሪ ኩዕሶ እግሪ ዘየብል እውን ኣይኮነን። ሕቶ ኮይኑ ክተርፍ የብሉን። ምስ ፍሉይነቱ ብዕምቀት ምርኣይ ኣገዳሲ እዩ። ብደረጃ ሌላ እውን ክቐርብ ይኽእል። እቲ ካብ ስፖርተኛ ቴድሮስ ክፍለ ዝነቐለ ኣመናቱ ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን በፂሑ። እዘን ማናቱ ኣብ ሓደ ዓውዲኤን ዝዋስኣ። ደቂ ኣንስትዮ ማናቱ ኣብ ባዲመንተ ፈለምቲ የስሚየን። መናቱ ኣሓት ሓደ ሙያ ክሕዛ ምርኣይ ንቡር እዩ። ሓያሎ ስድራ ቤታት እውን ኣብ ኮማ ዓውዲ ክደፍኣ ይድርኻ። ቅድም ሓደ ዓይነት ክዳን ክኽደናን ኣብ ሓደ ቤት ትምህርቲ ክመሃራን ኣብ ሓደ እብረ ክኾነለን ይፅዕሩ። ኣብ ዓውደ ስፖርት ውሕድ ተርእዮ እዩ ነይሩ። ማናቱ ተፃወቲ ኩዕሶ እግሪ፣ ማናቱ ተቐዳደምቲ ብሽክለታን ኩዕሶ ሰኪዐትን ምንባሮም መዛግብ ታሪክ ይረጋግፅ። ኣብ ደቂ ኣንስትዮ ብዙሕ ዝውትር ኣይኮነን። ደቂ ኣንስትዮ ናይ ወለደንን ናብ ኣባ ሓጎታተንን እናሓጎታተንን ምኽታል ግን ሓድሽ ኣይኮነን። እቲ ፍሉይነት ትውፊት ስፖርት ግን ኣብ ባዲመንተ ምዃን እዩ። ስፖርተኛታት ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን ሓረግ ትውልዲ ስፖርተኛ ቴድሮስ ክፍለኤን ዝቕፅላ ዘለዋ። ነፍሲ ሄር ኣቶ ቴድሮስ ክፍለ 1960ታት ሓደ ካብ ስሙያት ተፃወቲ ኩዕሶ እግሪ ነበረ። ምስ ክለባት ወልወል መደበርን ቀይሕ መሬትን ጽቡቕ ናይ ስፖርት ግዜ ሕሊፉ። ነታ ክለብ እውን ብደረጃ

0: ሓለቓ ጋንታ ኮይኑ መሪሕዋ ሓያሉ ዓወታት እውን ኣጎናፂፍዋ ክሳብ እታ ብህይወት ኣብዚ ዓለም ዝነበረላ እዋን እውን ካብ ዝርያ ስፖርት ኣይተፈለየን። ከምኡ ክንዲ ዝኾነ እቲ ፍቕሪ እቲ ሞያ እቲ ክእለት ናብ ውላዱ ኣሰጋገረ። ኣብ ሰሎም ቴድሮስ ክፍለ ከዓ ምስ ስፖርት ኪዳን ዝኣሰረ ውላድ ኮይኑ ጎበዘ። ኣብ ሰሎም ቴድሮስ ካብ ነፍሲሄር ኣቶ ቴድሮስ ክፍለን ካብ ወይዘሮ ተበርህ መኮነንን ኣብ 1974 ኣብ ኣስመራ ከባቢ ገዛ ኸኒሻ ተወሊዱ ዓብዩ። ኣብ ቤቱ ዝሓደሮ ፍቕሪ ስፖርት ኣብ ከባቢኡ ከንፀባርቆ ግዜ ወሰደን። ተህቡኡን ክእለቱን ዘለለዩ መትዓቢቱ እውን ልዑል ትኽረት ሃብዎ። ብጨርቂ ዝተሰርሐት ኩዕሶ ሒዙ ኣብ ጎደናታት ገዛ ኸኒሻ ደመቐ።
1: ምምሕዳር 4 ኣስመራ ትበሃል ዘላ ሕጂ እታ ምምሕዳር ኣብ ኣብታ ፅርግያ ኣብ ኣይና ተወሊድና ዓብና ኩዕሾ ጨርቂ ከምቲ ልሙድ ኩሉ ብኩዕሾ ጨርቂ ኢኻ ትሓልፎ ኣዝዩ ፍቕሪ ዝነበሮ ማዓስየ ትፍደስ ኢኻ ትብል ናይ ምሸት ኩላካ ሰዓት 5 ተፈዲስካ እታ ኩዕሶ በዝያ ትጅምር ብኩዕሶ ጨርቂ ድሕሪ እዩ ናይ ቤት ትምህርትታት እንዳበለ ዝቕፅል

0: ጎን ጎን ትምርቱ ንስፖርት ዘአክል ግዜ ስለዝሃቦ ካብ ገዛውቱ ሓሊፉ ሓደ ካብ ተጠመቲ ተፃወቲ ኩዕሶ እግሪ ቤት ትምህርቲ ኢሳቅ ተወልደ መድህን ኮይኑ ድማ ተመርፀ ንክለብ ቤት ትምህርቲ ኢሳቅ ተወልደ መድህን ንምፅዋዕ እውን ምስ ኩላቶም መፃወቱ ሓያል ፃዕሪ ኣካየደ
1: ናይ ቤት ትምህርቲ ብፍላይ ኣብቲ ናይ ካልኣይ ደረጃ ኢሳቅ ተወልደ መድህን ክንምሃር ከለና ኣዝዮም ኣብ ክለባት ከም በዓል ኣማኒኤል ሻውል ዓቤ ዓብደልቃድር ደበዝቶ ዓብዱሊስ ዝነበረ ካልኦትን ምዚኣቶም ኣብ ቤት ትምህርቲ ቀይሕ ባሕሪ እዩ ትፀወታ ነይሩ ኣዝዩ ህልኽ ዝመልኦ እዩ ኩሉ ከዓ ናይ ክለብ ተፃወታ ይብቲት ግዜ እቲ ስለዚ ክሳብ መወዳእታ ናይ ቤት ትምህርትታት ክሳዕቲ ናይ መወዳእታ ናይ ዋንጫ ትበፅሕ ኣዝዩ ቅልስ ዝመልኦ ፀወታ እዩ ኣብ ቤት ትምህርቲ ቀይሕ ባሕሪ ሓመድ እዩ ከምዚ ዝብለካ ዘለኹ ኣዝዩ ኒሕ ዘለዎ ፍፁም እቲ ዘይተሰዓርነት መንፈስ ናይ ቤት ትምህርቲ ሞ ፍሉይ እዩ ነይሩ ሽዑኡ ብከምኡ ገልፆ
0: ሞያኣቦኡ ፍቕሪ ወላዲኡ ዝተኸተለ ኣብይ ሰሎም ቴድሮስ ኣብ ገዝኡ ፅቡቕ ናቤትን ክትትልን ኣይተፈልዮን ንኹሉ ዝግባእ ግዜ ሂቡ ህወቱ ክመርሕ እውን ኣይተሸገረን ዝዓበየ ዕድል ዝተፈጥረሉ ግን ድሕሪ ናፅነት እዩ ድሕሪ ናፅነት ኣብይ ሰሎም ቴድሮስ ካብ ቀዳሞት ብሞያ መምህርና ዝተመደቡ መንእስያት ነበረ ፈለማ ከም መምህር ናብ ንኡዘቦ ዓዲ ቀይሕ ተመደበ ኣብቲ ከባቢ ዝተመደበት ክፍለ ሰራዊት 70 ነበር ከዓ ክምህር መደብ ስራሕ ተዋህቦም
1: 92 መወዳእታ ወር 11 መምሃራን ናይ ዜግነት ድበሃሉ ናይ ምድማፅ ናይ ሬፈረንደም ዝነበረሉ ሕጂ መምህርና ናይ 2 ሰሙን ቁሩብ ውሑድ ኮርስ ወሲድና መምራቅ ደይኮነ ሕጂ ልክዕ 12 ወልድ ግሬድ ኮምፕሊት ንሰበልና ገለ ክፋል ኣብ እንዳ ዜግነት ነቲ ናይ ሬፈረንደም ምድማፅ ኣብ ኩሉ ሃገር ኣብ ኩሉ ዞባ ወሪዱ ነይሩ ኣነ ድማ ከም መምህር ኮይነ ኣብ ዓዲ ቀይሕ ዝምደብ ንምንታይ ሽዑ ክፍለ ሰራዊት 70 ኣብ ዓዲ ቀይሕ ነይሮም ካብ ቀዳማይ ክሳብ 50 ክፍሊ ንምህር ነርና ተጋደልቲ ማለት እዩ
0: ጎኒ ጎኒቲ ናይ ምምሃርን ምስትምሃርን ስርሑ ንፀወታ ኩዕሶ እውን ኣይገደፎን ኣብቲ እዋን ዝካየድ ዝነበረ ዞባዊ ግጥም ኩዕሶ እግሪ እውን ሓደ ካብ ተፃወቲ ኩዕሶ እግሪ ኣውራጃ ኣኮሎ ጉዘይ ኮይኑ ተመርፀ 1993 ኣብ ስታዲም ኣስመራ ኣብ ዝተኻየደ ናይ መዛዘሚ ግጥም ጋንታ ኣኮሎ ግዛይ ዋንጫ ዓተረት እዛ ዋንጫ እዚኣ ኣብ ልብቲ ብፍቕሪ ንስፖርት ዝሰርሓሉ ኣብይ ሰሎም ቴድሮስ ዓበ ክብሪ ረኸበት
1: ሓደ ካብ ገዛ ካብ ስድራ ዝወፀኩሉ ጉቦኦይ ንምፍፃም ንጉቦኦይ ንምፍፃም ካብ ስድራ ዝወፀኩሉ ግዜ እዩ ወፅአ ድማ ኣዝዮም እየን እተን ትሸዓተ ኣውራጃታት ክብለካ ኣዝየን ሓያላት ጋንታታት እየን ነይረን ንኣብነት ከምአን ክተቕሰልካ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ ንምጥቃሶም ከም በዓል ወዲ ሰገድ ካልኦት ኣዝዮም ብሉፃት ተፃወቲ ዝነብርዋ ናይ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ ነዚ ሰጊርካ ዋንጫ ክትወስ

0: ስድ ኣዝዩ ሕጂ ኣብ ፀወታ ጊዜ ጌሼ ካብ ገዛ ወፅአ እሞ ምስ ኣውራጃ ኣጎሎ ገዛይ ኣብ በኹረይ ኣብ መገሻይ ዋንጫ ድወሰድ ኩላ ስለ ዝኾነት ብፍሉይ እየ ትዝክራ።
1: ካብ ፈለምቲ መደብ ሃገራዊ ኣገልግሎት ዝኾነ ኣብይ ሰሎሞን ቴድሮስ ኣብ 1994 ምስ ኣባላት ቀዳማይ ዙርያ ናብ ሳዋ ወረደ። ኣብ ቴንዳታት ሳዋ እውን ፅቡቅ ግዜ ሕለፈ። ኣብ ምዱብ ናይ ስፖርት ግዜ እውን ኩዕሶ ካብ እግሩ ኣይፈለየን። ብደረጃ በራጊድ ኣብ ዝካየድ ዝነበረ ግጥማት እውን ናይ ፊተ መሪሕ ግደ ነበሮ። ኣቐዲሙ ኣገልግሎቱ ዝወደ ኣብይ ሰሎሞን ቴድሮስ ድሕሪ ምምራቕ ናብ ኣስመራ ተመሊሱ ኣብ ዓይኒ ዓበይቲ ጋንታታት ኣተወ። ዓባይ ጋንታ ኣዶሊስ ድማ ወነነቶ። ካብ 1996 ክሳብ 1998 ንኽልተ ዓመት ምስታ ጋንታ ብምፅዋት ፅቡቅ ግዜ ሕለፈ።
0: ናይ መጀመርያ ጋንታይ ዳህላክ እያ ነይራ ዳህላክ ነይራ። ድሕሪኡ ሓንቲ ዓመት ተፃዊታ እውን ድሕሪ ተመሊሳ ኣብዚዮም ድርእዩ ንሕጂ ኣብቲ ሲዝን ኣብቲ ወቕቲ ምስ ዳህላክ እናተፃወትኩ ከለኹ ኣዶሊስን ኣልተሓሪርን መወዳእታ ኣብ ኣዶሊስ እየ ድፍርም። 5,000 መፈረሚ ነይሩ ሽዑ እቲ ግዜ እቲ ኣዝዩ ብዙሕ እዩ። ኣብ 97 ገለ ከባቢ 96 መወዳእታ ሕጂ ምስ ኣዶሊስ ክውድእ ከለኹ ሓደ መወዲአ ደገዛውቶ እዩ ነይሮም ደበይሰ ገዛውቶም ዓብደልቃድር ዓብዴ ጣዓመ ወዲ መሓሪ ድበሃል የስዳዓካይ ማለት እቲ ናብኢኻ ትፅጋዕ ወዲ ገዛውትካ ደለዎ እምበር እቲ ደረጃ ሽዑ ናይ በዕላል ተሓሪርን ኣዶሊስን ደረጃ ሓደ እዩ ነይሩ። ድሓር እዞም ዝብለካ ዘለኹ ደቂ ደገዛውተይ ስለ ዝኾኑ ምሳና ከምዚ ደሕሸካ ከምዚ ምስ በሉን ምስ ኣዶሊስ ኣትየ ምስ ኣዶሊስካ ስጋዕ እቲ ክልተ ገለ ዓመት ኣዝዩ ፅቡቕ ናይ ዓወት ዘለዎ እዋን ምስ ጋንታ ኣዶሊስ ኣሕሊፈ።
1: ኣብይ ሰሎሞን ቴድሮስ ኣብቲ ብዶብ ተሳቢቡ ኣንጻር ልዑላዊ መሬት ኤርትራ ኣብ ዝተሃቀነ ወራር ኢትዮጵያ ከም ኩሉ ኤርትራዊ መንእሰይ ቀዲሙ ኣብ ኣደ ኣሃድኡ ተረኽበ። ምስኮር 271 ብምዃን ድማ ኣብ ሰለስቲኡ ወራራት መከተ። ልዑላውነት መሰውሓሰ ኣብቲ ኣብ ሓይልታት ዝካየድ ዝነበረ ስፖርታዊ ግጥማት ተመልሰ። ኣብ ምዉቕ ስፖርታዊ ግጥማት ሓይልታት ምክልኻል ብምስታፍ ክለቡ ኣከታቲላ 3 ዓመት ፅዋእ ከተልዕል እግሩ ሓወሰ።
0: እዚ ናይ ልምዓት ኢልና ድወፈርናሉ ኩነታት ወያነ ዘጋጠመ ኣብ ኮርክ 271 እየ ዝምደብ። ድሕሪኡ ብክፍለ ሰራዊታት ምስ ቆመ ኮርክ ክፍለ ሰራዊት 17 ኣብዚ እቲ ናይ ሰራዊት ኣብ 201 ድሕሳልሳይ ወራር እቲ ናይ ምስሊ ምክልኻል ብኮራት ዝነበረ ፀወታ ኣይርከብ ኩሉን ድሮ ወዲኢ ቀዳማይ ዙርያ ገዛ ተመሊሰ ኣለኹ ናይ ኮራት ኣይርከብ ኩሉን። ድሕሪ ዚ 201 ግን ናይ ሓይልታት ምክልኻል ኤርትራ ውድድር ምስ ተጀመረ ልክዕ ብክፍለ ሰራዊታት ይድ ጅምር ከም ኣጋጣሚ ኣብዚ እውን ምሳይ ኣሎ ሕጂ ምሳይ ሓንሳ ሰልጣን ዘሎ እሱ ናይ ክፍለ ሰራዊት 26 ተፃዋታይ ነይሩ ሳምሶም ጀለስ ኣነ እንዳ 17 ነይረ። እዚ እንዳ 17 ከለና 3 ዓመት ኣካታቲላ እታ ክፍለ ሰራዊት ቀዳመይ ትወፅ 3 ዓመት ኣካታቲልና በዚ እናቐፀለ ሽዑ እንታይ ድቆውም ግንባር ሓሬና ሽዑ ምስ ጀለስ ንረኸብ ስለ ዘሎ መሳርሕተይ ማለት የ ብቐረባ ስለ ዝዝክሮ ካብ እንዳ 17 3 ዓመት ዋንጫ ወሲድና ግንባር ቀሙ ኣብ ግንባር ሽዑ ምስ ጀለስ ንራኸብ
2: ቅድሜና ኣብቲ ናይ ግንባር ፈልጦ ብድሕሪ ኢና ንሕና ኣብ ክልተ ናይ 17 ዳ ተፀቐቲ ከሎ ግን ኣዚ ኣከፋፋል ጥራሕ ዘይኮነ ኣብ ዝኾነ ቦታ እትዩ ተፀቂቱ ዘበቀ ዝፀዋት ነበረ ተፀዋታይ ነይሩ ኣብ ንትወታቱ ኣዝዩ ብሉፅ ምንቅስቃስ ዝገብር ነይሩ ኣስዋይ ከ ኣብ ናይ ግንባር ነበረ ግንባር ክሳድዒካ 201 ኣነ ናይ ክፍለ ሰራት 25 ወኪለ መፅ እሱ ብ17 ድሕሪ ኣብቲ ናይ ግንባር ብሓንሳ ኮይና ነቲያ ግንባር ክሳድዒካ ትመሰረትናላ ከምዚ ነይሩ። ንትወታቱ ግን ብጣዕሚ ንፉዕ ቀዲሙ እውን ምስ ክለባት ኣዶሊስ ዳህላ ክፅዋ ስለነበረ ዝያዳ ና ተመክሮ ስለነበረ ካብኡ እውን ተመክሮ ዳ ገበረ ብቲ ግንባር ኣዝዩ ሓጋዚ ፀወታ ይፅዋት ነይሩ።
1: ኣብይ ሰሎም ኣብ 2007 ጫምኡ ምስ ሰቐለን ካብ ፀወታ ኩዕሶ እግሪ ብወግዒ ምስ ተሰናበተን ናብ ካልእ ዓውዲ ኣይበለን። ኣብ ምፍራይን ምዕላምን ስፖርተኛታት ኣበርቲዑ ክሰርሕ ሓቀነ። ከም ውፅኢቱ ድማ ኣሰልጣኒ ኩዕሶ እግሪ ጋንታ ሓሪና ክኸውን በቕዐ።
0: 2007 ሕጂ ኣብ ምምሕዳርን ፋይናንስን ክለብ ደንደን ዘሎ

0: ግሴ ኣስኪዳነ እሱ እዩ ነይሩ ኣሰልጣኒ ኢና ናይ ሓሬና ኣብ 2007 ግን ናብ ካልእ ስራሕ ስለ ዝቀየረ እሞ ክኸውን ዝኽእል ኢሉ እስያስ ኪዳን እዩ ኣብቲ ዓውዲ ኣነይ ሓስቦን ነይረ ኣብቲ ዓውዲ ናይ ኩዕሶ እግሪ ከምዚ ሕጂ ኣሰልጣኒ ዘለኽዎ በቃ ኣቢስ ክትሕዘይካ ዛጋንታ ከምዚ እናገበርና ኢሉ እስያስ ኢደ ትሕዘኒ ሸዓኣ ናይ ዋንጫ ናፅነት ሓሬና ቀዳመይቲ ወፅያ ሽዕሎ ከዓና ኣሰልጣኒ ናይ ዋንጫ ናፅነት ሻምፒዮን ዙር ደይኮነ ሲ ናይ ዋንጫ ናፅነት ነይራ ኣብ ደቀም ሓረየ ነይሩ ንመኸተይና ስዕርና ንወስዳ ኣብ በኽሪ ስራሕ ናይ ኣሰልጣንነተይ እዚኣ ዋንጫ ንሓሬና ኣግዚመ እዮም ማለት እዩ
1: ኣነ ምስ ክለብ መኸተ ነይረ ኣብዩ ሰሎም ከዓ ምስ ክለብ ሓሬና ኮይኑ ናይ ዋንጫ ናፅነት ንዓና እዮም ስዕሮምና ሸዓ ብኡ ብዓወት ክጅምር ከለካ ናይ ክፍለሰራዊት ናይ ክፍለሰራዊት ወድድር ዝክብለካ ከለኹ ኣዝዩ ሓያል ወኒ ዘለዎ ድሌ ዘለዎ ሃገ ኣህዳዊ ስምዒት ኣዝዩ ከቢድ እዩ ከምዚ ናይ ክለባት ኣይኮነን ስለዚ ኣብ ከምኡ ዓይነት ቀዳማይ ኣሰልጣን ኮይኑ ኣብዚ ዓውዲ ምስልጣን ሰበለ በዚ ዓወት መጀመረ ኣዝዩ ፅቡቅ ኸይዱ
2: ምስጋንቲ ሓሬና ብርክት ዝበልዎ ዓወታት ድሕሪ መጉንፃፍ ከዓ ኣብ 2013 ኣብ ጋንታ ብድሆ ከም ተሓጋጋዚ ኣሰልጣኑ ኮይኑ ንሓፂር እዋን ሰርሐ ዓቕሙን ክእለቱን ተራእዩ ከዓ ቀዳማይ ኣሰልጣኑ ኮይኑ ተረቑሐ
0: ክለባት ናይ ሓይልታት ምክልኻል ሓደ ዓይነት ኣካይዳ ማለት እንታይ እዩ ብሓደ ስለ ዝኾንካ ብሓደ ትቑርስ ብሓደ ትምሳሕ ብሓደ ትድረር መደቀሲኻ መናብሩካ ሓደ ስለ ዝኾነ ኣብ ሓሬና ከይድካ ጋንታ የቀይረ ወይ እቲ እዚ የቀይረ እምበር ኣብ ሓሬና ዝነበርኩ ኣብ ብድሆ ዝነበርኩ ኩሉ ፅቡቕ ኣዝዩ ጥዑም ሂወት ኣብ ብድሆ ከም ካልኣይ ኣሰልጣኒ ኮይነ ድጅምር ድሕሪኡ ኣብ 2023 18 ቀዳመይቲ ስርሐይ ማለት እዩ ኣብ 13 ካልኣይ ኣሰልጣኒ ክሳዕ 18 ቀዳማይ ኣሰልጣኒ ምስ ኮንኩ ካልአይቲ ወፅያ ኣብ 2023 ኣብ ኮቪድ ኣብ መንጎ ኣብ 2 ዓመት ምሽ ኣብ ኮቪድ ስለ ዝነበረ ኣብ 23 ሽዑ ቀዳመይቲ ወፅያ ብድሆ ማለት እዩ ስለዚ ኣብተን 2 ዓመት ዝሓይዘየን ዝነበርኩ ንብድሆ ኣብ 18 ኣብ 23 ኣብ 18 218 ካልአይቲ ወፅያ ኣብ 2023 ቀዳመይቲ ወፅያ ኣብዚ ዝሓለፈ ከዓ ቁሩብ ዋላ ኣብቲ ክስታይ ኣብቲ ደረጃ ኣይንምፃእ ድሓን ዝኾኑ ንኣሽቱ ዘለዉ ተፃወቲ ያቆማ ዘላ ጋንታ ብድሆ ምክንያቱ ቶም ገዳይም ገሊኦም ኣብ ሞያ ናይ ዳንነት ገሊኦም ኣብ ስልጣን ስለ ዝኣተዉ ድሓን ኣብ ደረጃ እውን ድሓን ኣላ ማለት እየ
2: ኣቢስ ኣብ ዝተፈላለዩ እዋናት ዝቐሰሞ ስልጠናታት ናይ ኣሰልጠንቲ ላይሰንስ ሒዙ ይርከብ ብተወሳኺ እውን ብመንገዲ ፊፋን ብምትሕባር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ናይ ኣካላዊ ብቕዓት ን3 ዓመታት መመላእታ ብሓሳብን ግብርን ትምህርቱ ተኸታቲሉ
0: እቲ ስልጠና በቲ ቤዚክ መሰረታዊ ስልጠና ኩዕሶ እግሪ ዝበሃል ኣብ 2007 ወሲደ ዮ እዚ ኩሉ ግዜ ድዝክሮ ማለት እዩ መኮነን ሓበሬታን ጎስጓስን ምስ ምልከኻል ምስ መሻርክቱ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ እቲ ኩሉ ናይ ምስልጣን ሞያታት ዝሃበኒ በቢግዜኡ በቢዓውዱ መሳለሉ ብዝሓለወ ደረጅኡ ብዝሓለወ ካብ ቤዚክ ድሕሪ ቤዚክ ኢንተርሚድት ድሕሪኡ ሃይ ሌቨል ድሕሪኡ ሲ ላይሰንስ ናይ ካፍ ሲ ላይሰንስ ድሕሪኡ ናይ ቢ ላይሰንስ እዚ ብምሉእ ተጣሚሩ ኣብ መንጎ ድውሰድ ሪፍሬሽ ኮርስ ኣሎ ብፊፋ ድመፁ ኢንስትራክተርስ ኣለው ብውሽጢ ናይ ሃገር ድመፁ ኢንስትራክተርስ ኣለው ኣብቲ መንጎ ናይ ፍሬፍሬሽ ኮርስ ኣሎ ኣብ ሰዓት እዚ ኣብቲ ናይ ሄድ ኮች ወይ ናይ ኮችን ኮርስ ስጋዕ ቢ ላይሰንስ ኣለኒ በፂሐ ኣለኹ ኪኒኡ እውን ገና እውን ኣነ ድበፃሕ ኮ ነገር የለን ብሕጂ እቲ ትምህርቲ እቲ ባይታ እውን ኣዝዩ ፅቡቕ ባይታ ተዋሂብና ስለ ዘሎ ከምኡ ክቕፅል ክስጉም ይደሊ ብተወሳኺ ካብዚ ውፅእ ኢሉ ኣብ 2017 ዝተኣታተወ ናይ ፊዚካል ትሬነር ብፊፋ ኮችን ኮርስስ ድወሰድናያ በቶም ኢንስትራክተርስ ናይ ፊፋ ብሰለስተ እብረ ማለት እዩ 2017 ቀዳማይ እግሪ ወሲድና 2018 2019 እዚ ናይ ፊዚካል ፊትነስ ምስ ሰነዳቱ ወረቐቱ ናይ ፊፋ ከምዝሪዮ ደለኻ ወሲደ ሕጂ እውን ዝያዳ ዝሰርሓሉ ዘለኹ ካብ 2017 ኣብ ክለብ ደንደን ሱፐር ዲቪዥን እየ እስያስ ኪዳነ ኩሎ ሰልጣኒ ተሓጋጋዚ ኣሰልጣኒ ሳምሶም ከሎ ካብ 2017 ክሳብ ሕጂ ከም ኣካላዊ ብቕዓት ኣሰልጣኒ ኮይነ እሰርሕ ኣለኹ።
1: እጂ ነቲ ሞያ ክትመፅ ከለካ ኩሉ ግዜ መሰረት ክልወካ ኣለዎ። ኣብ ሰሎም ከምቲ ቀዲመ ዝነገርኩ ኣብቲ ንገብሮ ነበርና ኮርሳት ኣብ ክላስ ዝገብሮ ነበረ ኣክቲቪቲ ንትፈትካዊ ዝብግስ ኣዝዩ ብሱል ኣብቲ ሕቶታት ዝግበር ኣፍልጡካ ዝያዳ ስለነበረ ካብዚ ዝብገስ ኣብ ሰሎም ኣብቲ ንጥፈታት ኮርስ ንገብሮ ነበርና ኣዝዩ ንፉዕ ተገዳስነት ዘሕድር ፅፈቱ ኣብቲ ፓርቲስፔሽን ዝገብሮ ናይ ክሳይ ኣዝዩ ብሉፅ እዩ ነይሩ።
2: ኣብዚ ሕጂ እዋን ኣሰልጣኒ ጋንታ ብድሆን ኣሰልጣኒ ኣካላዊ ብቕዓት ክለብ ደንደንን ሃገራዊት ጋንታ ኩዕሶ እግሪ ኤርትራን ኮይኑ ይዓይሎ። ኣብሰሎም ቴድሮስ ምስ ናይ ግንባራት ጋንታታትን ክለብ ደንደንን ዓወታት ከመዝግባ ኣበርክትኡ ቀሊል ኣይነበረን።
1: ሰሎም በቃ ልዕሊ ኩሉ ደስ ዝብለኒ ኣብቲ ንጥፈታት ዝገብሮ ኣብ ስፖርቲ ኣካላዊ ብቕዓት ዳሕራይ መፅ ኣሰልጣኒ እዩ ነሩ። ኣብቲ ኣካላዊ ብቕዓት ተገዲሱ ከምዚ ስኢልካ ሽዑ ዘይኮነ መደብ ሒዙ ከምንታይ ይገብር ኣለኒ መን ፈሊገለ ክመፅእ ከሎ እቲ ኣክቲቪቲ ካብዚ ይጅምር። ሕጂ ምስ ደንደን ነዊሕ ዋን ሰሪሕና ብሓንሳ ኣለና ከማን ብዙሕ ዓወታት ኣምፂና ኢና ደረጁ ካብዚ ጥራሕ ዘይኮነ ኪኖ ሃገራዊት ጋንታ ውን በፂሑ ኣሎ። እዚ ራይ እቲ በይዚ ካብ ክፍለ ሰራዊት ናብ ግንባር ካብ ግንባር ኣብ ክለባት ደንደን ሕጂ ኣብ ሃገራዊት ጋንታ ዝሓለፈ ነበረ ንጥፈታት ሃገራዊት ጋንታ ተዓወተትሉ ውን ሓደ ካብቲዮም ኣበርክቶ ዝገበሮ ኣብ ይሰሎም እዩ። ስለዚ ኣብ ንጥፈታት ኣብቲ ስልጠና ኣዝዩ ፅቡቕ ስራሕ ክንሰርሐ የነ ዝክር።
2: ኣብ ሰሎም ቴድሮስ ኣብ 1998 ምስ ወይዘሮ ምሕረት ተወልደ ቃል ኪዳን ኣሲሩ ቤርሳቤል፣ ሶልያና፣ ሲልቫና፣ ኤልያብ፣ ማትያስ ኣብ ሰሎም ዝስሞም ሓሙሽተ ውሉዳት ፈርዩ። ዋላ እኳ ደኣ ዓይነቱ ይፈላለ እምበር ሰንሰለት ምውርራስ ስፖርት ኣብታ ስድራ ግና ይቐጽል ኣሎ። ማናቱ ሶልያና ኣብ ሰሎምን ሲልቫና ኣብ ሰሎምን ኣሰር ናይ ኣባሓጎአንን ኣቦአንን ስዒበን ኣብ ዓውዲ ባድመንተን ዝነጥፋ ዘለዋ ውልዶ ስፖርተኛታት እየን። እዘን ኣባላት 33 ዙርያ ሃገራዊ ኣገልግሎት ዝኾና ፍላይ ማናቱ ኣብ ውድድር ዞባ ማእከል ካልኣይ ደረጃ ሒዘን ውድድረን ክዛዝማን ከለዋ ኣብ ምሕዝነታዊ ፀወታ ቻይናን ከምኡውን ኣብ 224 ኣብ ውድድር እዚ ማእከል ኣብ ናይ ውልቂ ሲልቫና ቀዳማይ ደረጃ ብምሓዝ ወርቂ መዳልያን ዋንጫን ክትሽለምን ከላ ሶልያና እውን ብወገና ኣብ ተሓናፊፅካ ዝካየድ ውድድር ሳልሳይ ደረጃ ክትሕዝ በቂዓ እያ።
0: ኣዝየ ሕጉስ ኣብ ስፖርት ምንጣፈን ኣዝየ ሕጉስ። ምክንያቱ ካብ ስፖርት ዝርከብ ማንም ሰብ ዝፈልጦ ኩሉ ግዜ ሕጉስ ኢኻ ኣብቲ ጥዕና ዘሎ ዘለካ ጥዕና ዘሎ ፅልዋታት ኩላህና ርዱእ እዩ። ሕጂ ዋላ ክጅምራ ከለዋ ከም መናቱ እቲ ስፖርት ክጅምርኦ ከለዋ ብዙሕ ከምዚ ኢለን ኣብዚ ባድሜንተን ከኣትዋይለስ ባድሜንተን ሲ ናተን ሞያያ ወይ ናተን ዓውድያ ኢለ ኣይግምትን ነይረ። ጥራይ ሓንቲ እንታይ ፅብቕቲ ነይራትን ኣብ መንጎ ብጀካቲ ናይ ክለባት ልምምድ ዝገብሮ ናይ ጋንታታት ኣለዋ ከምዚ ሰንበት ሰንበት ውፅእ ኢልና ንጎየን ምሳይ ምጉያ ይፈትዋ ነይረን። ኖርማል በዚ ከምዚ ናይ ፉቲን ዓይነት ቀሲ ኢልና ጎይና ንመፅእ በዚ ድጅምር ድሓር ምስ ረኣኮን ዋላ እቲ ነብሰን እውን ድሓን ስለ ዝነበረ ከምዚ ናይ ስፖርቲቭ ዓይነት ነብሲ ስለ ዝነበረ ዋሞ ከምዚ ደይ ንፍትን ገለ ኢለ ድሕሪቲ ናይ ድሓን ኣንፈት ምስ ረኣ ኩለን እዚ ባድሜንተን ወዲአ ምስ መፃእ ካብ ኣገልግሎት ገለየን ድጅምሮኦ ኣዝየን ከዓ ኣብቲ ፊትነሰን ድሓን ስለ ዝኾነ ድሓን ድሓን ዝኾነ ብልጫታት ወይ ድማ ውፅኢታት የርኢ ኣለዋ።
3: መጀመርታ ናይ ባባተራ ኣሎ እንዲ ከንታ ዝበለ ካብ ፉቲንግ ምስኦ ንጎይ ነርና ኢና ፊዚካል ፊትነስና ፅቡቅ መፂና ስደሓን ኮይኑ ነብስና ከማሲ ፅቡቅ ነይሩ ብኡ ኢልና ጀሚርና። ድሓር እዚ ናይ ክፍለ ሰራዊት ውድድራት ክስራዕ ባድሜንተን ዝተሰርአ ፊትነስ ምስ ረኣናዮ ድሓን ምስኮና እስከ ንፈትና ኣብዚኣ ዘይንኣቱ ኢልና ምስ ባባ ተዘራሪብና ማለት እዩ። ኣብኣ ኣቲና ብኣ ፅቡቅ ከይድና ናይ ክፍለ ሰራዊት ፀወታታት ጀሚሩ ናይ እንዳ 19 ወኪልና ማለት እዩ። ኣብኣ ፅቡቅ ከይድና ባድሜንተን ኣይፀላዕና ፅቡቅ እዩ ነይሩ። ከምዚ ምሽ እቲ ፀወታ ብርቱዕ ዝበለ እዩ ወላ ትሬን ብርቱዕ እዩ ግን እስከ ድሓን ዕላማ ማለት ሲ ኣብ ፅቡቅ ኣብ ድሓን ድኾነ ክንበፂሕና ኢልና ስለዝሓሰብና ፅቡቅ ጀሚርና ኣይበርታዓናን መጀመርታ ድሓን እንዳኾና ንፅኢና። ድሕሪኡ ቀልጢፍና ግን ውድድር ምስኣተና ከዓ ዳርጋ ናብ ሽልማት ሰኣቲና ኢና ኣብታ ናይ ዞባ ማእከል ካልእቲ ዝወፀናያን ከምዛ ዝበልከያ ናይ ቻይና ከዓ ነራ ኣብታ ናይ ምሕዝነታዊ ዝነበረት ከዓ ፅቡቅ ከይድና ባድሚንተን ቀንዲቲ ፊዚካል ፊትነስ ክህልዎ ከሎ ቀዳማይ ፍሌክሲቢሊቲ ናትካ ኩሉ ብዓቢ እቲ ፀወታ ንባዕሉ ፈላለየ ልክዕ ከም ኩዕሶ ኣይኮነን ፈላለየ ከምቲ ኩዕሶና ተክሳይ ዘለዎ ባድሚንተን ካ ብሰለስተ ዝቆመተ ሕጂ ብትሪፕል ኣሎ ብዳብል ሲንግል በዝቆመዩ ሕጂ ዝያዳ ፍሌክሲቢሊቲ ክህልዎ ከሎ በቃ ንስዩ ዝኾነ ነገር ከነቋርፂ የብልና በቃ ትሬናት በቲ ዘለዉ ሰልጠንቲ ካብኦሞ ዝኾነ ነገር ዳቐሰብና ምስ ተፃወቲ ምስ ተሰልጠንቲ ከዓ ፅቡቅ ርሌት ገይርና ክሳይ ክንገብርና ንደሊ ዝያደ ትሬናት ሃገር ክነፀውዕ ንደሊ ማለት እዩ።
2: እዘና ብርክት ዝበልዎ ግጥማት ብምስታፍ ስመንን ስም ሃገረንን ከፀውዓ ኣብ ሓያል ፃዕሪ ዝርከባ ትስፋት ስፖርተኛታት ናይ ወለደን ኣቶ ኣብሰሎም ቴድሮስን ወይዘሮ ምሕረት ተወልደን ሓልዩትን ቀፃሊ መትብባዕን ናብዚ ዘለዎ ደረጃ ክበፅሓ ሓያል ድፊኢት ከም ዝኾነን እየን ዘዕልላ
3: ይድግፎ እዮ ብጣዕሚ ብዓቤት ባባ ስፖርት ኣብ ስፖርት ምህላው ማዘር ገዛናስ ኩላትና ድግፎ እዮም ማለት እዩ
4: ወይ ነደን ከመስገን ፈቱ ነዚ ዕድል ስለዝሃብና ማለት ስደገፍናቶም ኣሎ ናይ ኩሎም ኣሕዋተይ ከዓ ናይ ኣብ ሓፍተይ ናይ ኣሕዋተይ ናይ ኩሎም ኣለና ደገፍ ብዓብኡ ደገፍትና ኣለዉ ዝያዳ ሕጂ ንስድራይ ክመስግኖም ዘሊ በቃ ትፍቕሪ ስለ ዘሎ እንዲ ትፍቕሪ ስለ ዘሎ ተዋሂድና ኣብዚ በፂሕና
1: ብኣብሰሎም ዘይኮነስ ስፖርታዊ ስድራ ክንብላ ትቐልል መስለኒ ምክንያቱ ኣብሰሎም እውን ዘይገለፆ ነይሩ እዩ ደቁ ቅድሚ ባድሜንተን ኣብ ናይ ክፍለ ሰራዊት እዚኣ ሓንቲ ሲልቫና ሶልያና ክፈልየን ኣይክእልኒ ክሳብ ቦርቴሎ ኮይና እውን ትነጥፍ ነራ እያ ናይ ክፍለ ሰራዊት ኣብ ደቀ ምሓደ ምስ ከይድ ኩርያስ ቦርቴሎ ኮይና ኳ ኣታቢስ ነፊዕካ ደቅኻስ ኣብ ከምዚ ዓውዲ ሎም ንሪኦ ኣለና እቲ ኩነታት ደቅኻብ ስፖርቲ ክነጥፍልካ ንስድራ ዓብዪ ሓጋዝ እዩ ኣብ ካልእ ወልፍታት ተኣልዮም ገለ ተቢሎም ነቲ ስድራ ብስፖርት ተሃነፀኻ ፅባሕ ብሓንጎልካ ዳበለፀ ስለ ዝመፅእ ናይ ብሓቂ ተቕነአኒ ጥራሕ ዘይኮነት ኣነ እውን ረኣየይ ከም ናይ ኣቢስ ደቀይ ሰዲረስ ከምዚ ዓይነት ኣብ ነትሕታት ሎም ከብሉካ ደቅኻ ኣዝዩ ሓጋዝ እዩ ምክንያቱ ኩሎም ኣቢስ ክዳውንቱ ኩሉ ቱታ እዩ እቲያ ስድራ ብቱታ እያ ተዕለቕሎ ምክንያቱ ኣብ ስፖርት ንትፈታት ስለ ዘሎ ነቲዮን ደቁ ብጣዕሚ እዩ ዝሕብሕበል ኣብ ደረጃ ምብፅሑ ናይ ብሓቂ ደስ ይብለኒ ተኪዩ ኣሎ ማለት እዩ ዋላ ካል ዓውዱ ኹን ዳ በድ ባድሜንተን ባድሜንተን እውን ፅባሕ ሃገራ ፀዊዕን ካልእ ንክበፅሓ ኣብኡ ወፍሪ ምግባሩ ኣብቲ ስፖርታዊ ዘዕበዮም ወፍሪ ምግባሩ ናይ ብሓቂ ዝሕጉስ ንካልእ ስድራ እውን ኣብነታዮም ኮይኑ ንዓይ እውን ናቱ ክሳይ ርአ ክገብር ብጣዕሚ ናይ ኣብሰሎም ኣብ ስድሩ ዝገብሮ ወፍሪ ሞካ ስፖርት በዝዓበየሉ ሞያ ምዃኑ ብጣዕሚ እዩ ዝሕጉሰኒ
2: ዝገርም እቲ ምውርራስ ስፖርት ናብ ኤልያብን ሕሳስ ልደ ናይታ ስድራ ዝኾነ ማትያስ ኣብሰሎምን ምስግጋር እዩ ኣብዚ እዋን እዞም ክልተ ኮተቴ ኣሰር ናይ ኣቦኦም ተኸቲሎም ኣብ ዓውዲ ኩዕሶ እግሪ ብንጥፈት ይዋስእ ኣለዉ
0: ኤልያብ ድረ ወዲ 16 ዓመት ኮይኑ ኣሎ እሱ እውን ብናይ ትምህርቲ እዩ ድጅምር ኣብዚ ድያ ቤት ትምህርቲ ክርያ ገዛውቲ ናይ ድምሃር ኣብኡ እዩ ድጅምር ኣብ ድያ ጀሚሩ ናይ ቤት ትምህርቲ ተወሳኺ ሕጂ ናይ ኣክርያ ምምሕዳር ኣክርያ ትፅቡቕ ነገሩ ኣብ ምምሕዳርካ እቲ ስፖርት ንጥፈት ስለ ዘሎ ናይ ምምሕዳር ኣክርያ ጀሚሩ ይፃወት ብድሕሪኡ ሕጂ ኣብዚ ናይ ደንደን ካልኣይ ዲቪዥን ደንደን ቢ ትበሃል ካልኣይ ዲቪዥን ኣብኡ ቲቁሞቱ ገና እቲ ዕድመ ገና 16 ዓመት እዩ ደሎ ኣብቲ ቁሞቱ ግን ካባና ፍልይ ድበለይ ንውሕ ድበለን ኣብቲ ትቕሞቱ ገለ ተዳእዩ ቁሩብ ጀሚሩ ኣሎ ልምምዱ ኣብኡ ጀሚሩ ኣሎ ገና እዩ ዘሎ እዚ ኤልያብ እዩ ማለት እዩ ብድሕሪኡ ዝመፅእ ማትያስ እዩ ማትያስ ወዲ 8-9 ዓመት ኮይኑ ኣሎ ማትያስ ኣብ ግራስሩት እዩ ኣብ ግራስሩት ኣሎ ካብ ስፖርት ደይፍለዩ ፍፁም ኤልያብ ነይሩ ሕጂ ከዓ ማትያስ ምሳይ ዝኾነ ኣብ ዝኾነ ውድድር ናይ ቾሮዝ ስታድዮም ውድድራት ናይ ዞባ ማእከል ምሳይ ኣሎ ስለዚ እቶም ናይ ደቀይ ክስታይ ከምዚ ይመስል ቲ መልእኽቲ
2: ኣብዚ ንከባቢ 36 ዓመታት ብፍቕርን ተወፋይነትን ዝሰርሓሉን ኣብ ደበ ነብሱ ዝሰረፀን ፍቕሪ ኩዕሶ እግሪ ምትብባዕ ናይ ስድራ ቤቱን ናይ ቀረባ ሓለፍቱን ኣይተነፍጎን
0: ኩሉ ግዜ ናትካ መንገዲ ወላዲኻ እዩ ናይ ወለደይ ብፅቡቕ ይገልፆ ናቶም ኣብነት እዩ ናቶም ኣርኣያ እዩ ኣብዚ በፂሐ ዘለኹ ድሕሪኡ ዝግለፅ ኣብ ኣሃዱ መጀመሪያ ኣዳ ኣሃደይ ክፍለ ሰራዊት 17

0: ማለት እዩ። ክሳብ ኣብቲ ዝነበረ ናይ ስፖርት ንጥፈታት ብግቡእ ኣብቲ ዝካየደሉ ኣብ መንጎ ናይ ዕረፍትን ናይ ካልእን ግዜ ኣብ ክለባት ክነጥፍ ዘይርሳዕ ማለት እዩ። ድሰዱና ዝነበሩ ኣሃዱ ክፍለ ሰራዊት 17 ኣድሁ የመስግን ድሕሪኡ ነተን ግንባራት ንሓሬና እዚ ማእከል እዚ ተወርዋር ሓይሊ እዚ ማእከል ብድሆ ማለት እዩ ሳሕጂ ዘለኹላ ማለት እዩ። ድሕሪኡ ድማ ንመኮንን ሓበሬታን ጎስጓስ ሚስ ምክልኻል ስጋብ ኣብ ዝብፅሕን ዘሎ ብልቢ የመስግን።
1: እዚ ስድራ ቤታዊ ትውፊት እዚ ኣብ ሃገር ዓብቕም ነገርን ውፅኢትን ከም ዝፈጥር ዘከራኽር ኣይኮነን ሃብቲ ሃገር እዩ። ካብቲ ቤት ክብርታት ፍቕሪ ጽንዓትን ቀጻልነትን ይቕሰም። ብወገና ነቲ መሰረት ዝኾነ ኣቶ ቴድሮስ ክፍለ ዘለኣለማዊ ዕረፍትን ክብርን ነቶም ኣብ ዓውዲ ስፖርት ብዝተፈላለየ ሞያ ዝዋስኡ ዘለዎ ድማ ብሩህ መጻእን ዓወትን ንምነየሎም።
2: ሕጂ ኣብ ገዛና እንሻላ ትፅብቕ ዘሎ ማለት እዩ ትፍቕርሎ ስፖርት ዓይነት ስፖርት ናይ ፍቕሪለና ዝያዳ ማለት እዩ ከምቲ ብካሊእ ገዛነ እናቱ ዘለዎ ዝያዳቶም ኣብ ስፖርት ዘለዎም ከዓ ዝያዳ ፍቕሪ ገይሮም ኣብ ዝለዕለ ደረጃ ንክበፅሑ።
0: ስፖርት ንዓይ በቃ ዓብይ ፀጋ ሂወት እዩ። ኣብ ገዛ ይሰላም ኣሎ በዛ ኣጋጣሚ ካብ ወለድኻ ድሕሪዩ ናብቲ ናብራ ናብ በዓልቲ ቤትካ እንዲኻ ትብል ናብ ኣሕዋትካ ኣሎ ሕጂ ፅቡቕ ነገሩ ነድክማ ኢና ብጣዕሚ ምክንያቱ ሰን ልምምድ ገይረ ንመፃ ንበዓልቲ ቤተይ ምሕረት ተወልደ ዘርአ ብጣዕሚ ብልብ የ ዘመስግና። ምክንያቱ ልምምድ ጌርካ መፂኻ እቲ ትሕዝቶ መግቢ ናይ ጋንታ በሊዕካ ወዲእካ መፂኻ ንስኻ ዕረፍቲ ጥራይ ኢኻ ሕጂ እቲ ድኻማት ናይ በዓልቲ ቤት ይረአ እዩ እስኻ ብዝተኽኣለካ ሕጂ ትድዕረፍካሉ ካብአን ንላዕሊ ካብተን መናቱ ድሕግዛኣ ሕጂ ኣነ ክሕግዛ ደስ ዝብለኒ ምክንያቱ ተፃዋታይ ከለኹ ተሃልክ ስለ ዝፈልጣ እታ ናይ ሪካቨር እዋን ንዐአን ይመርፃ ኣነ ክቃለስ ይደሊ ምስኣ ክሕግዛ ይደሊ። ስለዚ በዛ ኣጋጣሚ እቲ ናይ ስፖርት ሂወት እንድሕር ኣብቲ ገዛኻ ርግኣት እንድሕር ኣለካ ዓወት መፅእ ምስ ርግኣት ኣብ ገዛ ህድኣት እንድሕር ኣሎ ተፈሲካ ተሓጒስካ ትመፅእ ኩሉ ገር ጨውጨው ኣይትብልን። ስለዚ በዛ ኣጋጣሚ እውን ኪንዮ እቲ ናይ ስድራይ ንበዓልቲ ቤትካ የመስግና።
3: ሓደ ነገር ሒዝካ እንዲኻ ተዓቢ ናይ ስድራኻ ናይ ኣብሰሎም ናይ ኣቦ ይሒዙ ዓብዩ ኣቦ ስ ታሪክ ናይ ኣቦ ክነግረና ፀኒሑ ብስፖርት ሓሊፉ ከምዚ ኢሉ ይልፍራየ ተኪዎ እዚኦም ስድራውን ፅባሕውን ዘን ወሊድዎን ዘለዉ ደቁ ፅባሕውን ስድራ ክምስርተየን ናይ ኣብሰሎም ክሕዛየ። ስለዚ ኩላትና ከምዚ ዓይነት ኣብ ካልእ ክሳይ ሞያ እዩ ኮ ስፖርታዊ ኣዝዩ ሞያ እዩ ንሪኦ ኣለና ሎሚ ካልኦት ዓለማት ካልእ ወፍሪ ተገይርለን መዓት ዋላ ብኣታዊታቱ እንተርኢኻ ቀሊል ሞያ ኣይኮነን። ስለዚ ንካልእ ስድራኻ ልክሕዚ ናይ ኣብሰሎም ኣብነትያን ስድራ ኮይኖም ናይ ኣብሰሎም በፂሕዎ ዘሎ ደረጃ ንክበፅሑ ኣብ ከምኡ ዓውዲ ወፍሪ ክገብሩ ኣብ ስፖርት ንሪኦ ኣለና ናይ በዓል ግርማይ መዓት ወፍሪ ተገይርሎም ሃገር ፅውዕ ኣለዉ ቀሊል ኣይኮነን ስድራ ኣብ ኩሉ ስድራ ስተ ስፖርታዊ ንጥፈታት ንክዓቢ ይላዋ።

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብዚ ፍፀም ስለ ምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናደመቐት ናብ ወስኸት ክትከይድናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለ ንኣመን። ምስ ኩላቶም ኣብላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘለ ሰሙን እዩ ይኸውን ምረኻብና ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትርያ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣተኪራ ትዳሎ መደብ ዳሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ናይ ዘስምዖ መደረ ምሉእ ትሕዝቶ ኣብ ገጻት ካልኣይን ሳልሳይን ናይ ጋዜጣ ሓዳስ ኤርትራ ይርከብ። ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ቀሪቡ። ኣብ ዓምዲ ባህልን ስነ ጥበብን ራብዓይን ዛዛምን ክፋል ስነ ጥበብ መኸተ ሰፊራ ኣላ። እቲ ዝተሓልፈ ጉዕዞ ምዕባለ ስነ ጥበብ ከም ኩሉ ኣካል ናይ ትገድሊ ብዙሕ መሰናኽላት ዝሓለፈ እዩ። መሰናኽላት ገላሊሁ ሓሊፉ ብተመክሮ በሲሉ ፍልጠት ምስ ተደርዖ ድማ እዩ ድሓር ናብ ጥርሲ ዝበጽሐ። ብዓቕሚ ድማ ኣብቲ ብደረጃ ጋንታ ተኣኪብካ መጋርያ ወሊዕካ ዝካየድ ዝነበረ ናይ ክራርን ዝመጻእልካ እትፈልጦ ሰውራዊ ደርፍን ህቡብ ደርፊ ሕብረተሰብን ዝካየድ ምዝንጋዕ ኣነቓቕሕን ደባስን ነበረ። ክሳዕቲ ከም ናይ በዓል ዕቕባ ጋብር ደረጃ ዝበጽሐ ህርመት ክራር ድማ ኣብ ኣህዱታት ንፉዓት ወቕዕቲ ክራር ተፈጥሩ። ኣብ ክቢ መጋርያ ድምፀን ስሒለን ብወኒ ዝደርፋ ጀሪካናን ዒለን ዝድስትቓ ዝዕልላን ዝዘላን ድማየን ዳሓር ናብ ጉጅለታት ባህሊ ዝተመርጻ። ባህሊ ቀንዲ ኣካል ቃልሲ ምዃኑ ኣብ ሰውራና ብኣግኡ ዝተፈልጠ እኳ እንተነበረ ናብቲ ሰውራዊ ደረጃ ንኽበጽሕ ግን ነዊሕ መስርሕ ሓሊፉ። ካብቲ ፊልማዊ መድረኽ ዝቐጸለ ጉዕዞ ድማ እዩ ነቶም ክሳብ ሕጂ ከም ሕላገት ባህላዊ ንጥፈታት ሃገርና ዝረኣዩ ዓበይቲ ተዋሳእቲ፣ ደረፍቲ፣ ሰኣልቲ፣ ቀባእቲ፣ ሙዚቀኛታት ዝፈረየ ዝኾነ መድረኽ ብግቡእ ምዝንበብን ዝግጠምን ይስሕል እዩ። ነቲ መድረኽ ብምልኣት ዝውክል ዕዮ ጥበብ ድማ እዩ ነቲ ናይ ሓፋሽ ቃልሲ ኣብ ሓፋሽ ዘስርጾ። ስነ ሓሳብ ኣብ ሓፋሽ ምዝሰርጽ ናብ ነገራዊ ሓይሊ ይቕየር ዝብል ህቡብ ጭርሖ ቃልሲ ብሓፈሻ ብመንገዲ ስነ ጥበባዊ ዕዮ እዩ ዝያዳ ናብቲ ሓፋሽ ክሰርጥ ዝኽእል። ትምህርቲ ፖለቲካ ነዚ ከስርጥ ዝቃለስ ከም ምዃኑ መጠን ንስነ ጥበብ ከም ቀንዲ መሳርሒኡ ይጥቀመሉ ተጠቒሱ። ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ቀሪቡሎ። ግጥማዊ ሞኖሎግ ደንደን ብደራስን ኣላይን ኤፍሬም ካሕሳይ ወዲ ኸዳ ዝተገጥመት ኮይና ብሰልጠንቲ ዓውድታት ድራማ 2026 ዝቐረበት ነይራ። ብሓቂ እታ ግጥሚ ንልብን ቀልብን ተዓዘብቲ ብዝግባእ ተንኪፋያ። እቶም ነታ ግጥሚ ዘቕረቡ መንእሰያት ከዓ ናይ ሓያሉ ዓመታት ተመክሮ ዘለዎም እምበር ሓደስቲ ሰልጠንቲ ተዋሳእቲ ኣይመስሉን እዮም። ብዙሓት ስነ ጥበበኛታት ሃገርና ንህዝቢ ኤርትራ ንሓድነቱ ንትብዓቱን ብልሑን ንምግላጽ ብንህቢ ገመል ኣንበሳ ጻጸ ጉማረ ክምስልዎ ሃቂኖም እዮም። ንህዝቢ ኤርትራ ብልክዕ ንምግላጽ ምሕር ከቢድ ምዃኑ ግዳ ካብ ማንም ንላዕሊ ስነ ጥበበኛታት ይፈልጡ እዮም። ዕምቆትን ስፍሓትን ምስጢር ሓይልን ሓድነትና ገና ኣይተበጽሐን ዘሎ። ገና ምርምር ዝሓትት ምዃኑ ከዓ ከቶ ዘጠራጥር ኣይኮነን ይርከቦ። ጽንዓትና ወሕስና ተኸታታሊ ስእላዊ መግለጺታት ወግዓዊ ፅምብል መበል 35 ዓመት ናጽነት። ሪፖርታጅ ወግዓዊ ፅምብል ናጽነት ዞባ ዓንሰባ። ጋዜጣ ኤርትርያል ሓዲሳ ናይ 26 ግንቦት ሕተማ ንመበል 35 ዓመት ፅምብል ናጽነት እያ ወፍያቶ። ዜናታት ፈጽሚ ወግዓዊ ፅምብል ናጽነት ኤርትራ ኣብ መላእ ሃገርን ወፃእን መልእኽትታት ዮሃና ዝተፈላለዩ መራሕቲ ሃገራት። ሪፖርታጅ ፅምብል ማሕበረ ኮማት ኤርትራውያን ኣብ ስደት ቀሪቡሎ። ሪፖርታጅ ፅምብል ናጽነት ዞባ ዓንሰባ። ሪፖርታጅ ፅምብል መበል 35 ዓመት ናጽነት ኣብ ሳዋ። ሪፖርታጅ ፅምብል መበል 35 ዓመት ናጽነት ዞባ ደቡብ። ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናጽነት ኣብ ስታድዮም ኣስመራ። ሪፖርታጅ ፅምብል ናጽነት ኣብ ኮማዊ ዳሳት በብኸባቢኡ ኣብ ተኸታታሊ 3 ገጻት ጋዜጣ ኤርትርያ ኣልሓዲሳ ሰፊሩሎ። ስሙድና ደማንና

ጽንዓትና ውሕስና ሰላው መግለጺ ጽምብል መበል 35 ዓመት ናጽነት ኤርትራ ጽንዓትና ውሕስና ሰላዊ መግለጺ ጽምብል በዓልና ጽነት ኣብዞባ ጋሽባርካ ሪፖርታጅ ጽምብል በዓልና ጽነት ኮማውዳሳት ንኡዞባ ኣኽርያ ሪፖርታጅ ጽምብል በዓልና ጽነት ኮማውዳሳት ንኡሳን ዞባታት ጸጸራትን ቲራቮሎን ሪፖርታጅ ጽምብል በዓልና ጽነት ኮማዊ ዳሳት ፓራዲዞን ማይተመናይን ሪፖርታጅ ጽምብል በዓልና ጽነት መምሕዳር ከባቢ ማዓስክራልገን ንኡዞባ ገጀረት ኮማዊ ዳስ ማይወላኹ ንኡዞባ ገጀረት መምሕዳር ከባቢ ማይ ዓይኒ ንኡዞባ ጎዳይፍ ኮማዊ ዳስ መምሕዳር ከባቢ ቀሓውታ ንኡዞባ ጎዳይፍ ቀሪብሎ ጽንዓትና ውሕስና ሪፖርታጅ ጽምብል በዓልና ጽነት ኣብ ሚኒስትሪ ሕርሻ ክቡር ፕሬዚደንት ኢስያስ ኣፈወርቂ ኣብ ወግዓዊ ጽምብል መበል 35 ዓመት ናጽነት ዘስምዖ መደረ ምሉእ ትሕዝትኡ ብቋንቋ ትግረ ሰፊሩ ይጽንሐና ኣብ ዓምዲ ደል ኣባብ መበል ሳልሳይ ክፋል ትሕዝቶ ታሪኽ መረብ ድብላ ናይ ደንጎባ ኣምዒላት ቀሪባኣላ ሰባትና ዳማንና ጽንዓትና ውሕስና ሪፖርታጅ ጽምብል መበል 35 በዓል ናጽነት ኣብ ዞባታት ደቡባዊ ቅሕ ባሕሪ ዓንሰባ ማእከል ኮሌጃትን ሳዋን ኣብ ዓምዲ ባናት ዕሊም ኣብ ፍሉይ ሕታም ናጽነት ድሕረ ባይታ ቃልሲ ህዝቢ ኤርትራ ናጽነት ዝተኸፍለ ወጋን ዝተሰግረ መስገደላትን ኣስፊራ ትጸንሐና ሰባትና ዳማንና ጽንዓትና ውሕስና ሪፖርታጅ ጽምብል ናጽነት ኣብ ወፃኢ ሃገር ኒውዮርክ ሪያድ ላክሰምበርግ ቀሪቡሎ ሰላም መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ጸብጻብ ጽምብል ናጽነት ኮማው ዳሳት ጸጸራትን ቴራቮሎን ኣብ ዓምዲ ፈንዋዓዳት ጥበባዊ ገጻት ጽምብል መበል 35 በዓል ናጽነት ይጸንሐና ሰላም መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ክቡር ፕሬዚደንት ኢስያስ ኣፈወርቂ ኣብ ወግዓዊ ጽምብል መበል 35 ዓመት ናጽነት ዘስምዖ መደረ ምሉእ ትሕዝትኡ ኣብ ጋዜጣ ኤርትራ ፕሮፋይል ይጽንሐና ሪፖርታጅ ጽምብል ናጽነት ኣወር ሪዘለንስ ኣወር ጋራንቲ ኤርትራስ 35 ኢንደፐንደንስ ኣኒቨርሰሪ ቀሪብሎ ኣብ ዓምዲ ካልቸር ኤንድ ኣርትስ ተምሳል ኤርትራዊ ጽንዓት ዝኾነ እምባደንደን ዝደስስ ትሕዝቶ ይጽንሐና ኣብ ዓምዲ ስፖትላይት ዛዛሚ ክፋል ኤርትራ ዘ ሎንግ ሮድ ቱ ኢንደፐንደንስ ሰፊራኣላ ኣውር ሪዛይለንስ ኣውር ጋራንቲ ጽንዓትና ውሕስና ስእላዊ መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ኣብ ተኸታተልቲ ገጻት ሰፊሩኣሎ ኣብ ዓምዲ ኦፒንየን ኣብ ጉዕዞ ናጽነት ኣብ ጽላት ማሕበራዊ ፍትሒ ዝተረጋገጹ ዓወታት ተዳህሲሶም ይርከቡ ኣብ ዓምዲ ዴቨሎፕመንት ጽማቕ ትሕዝቶ ቃለ መጠቕ ምስ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሰ ብርሃነ ቀሪቡሎ ኣብ ዓምዲ ኪዌንደኤ ጦብላሕታ ኤርትራውያን ዲያስፖራን ወጻተኛታት ኣብ ኣጋጣሚ ጽምብል መበል 35 ዓመት በዓል ናጽነት ኣብ ዓምዲ ቁጠባን ዋኒነን መበል ሻርሻይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባኣላ ኣብ ቻይና ዝቕባበ ንምቁፅጻርን ክብሪ ባጢራ ንምሕላውን ዝተተግበረ ቁጠባዊ ፖሊሲ ካብቲ ኣብ ኣሜሪካ ዝተተግበረን ዝተዓወተን ፖሊሲ ዝተፈለየ እዩ እዚ ከዓ ንኩሉ ዝኸውን ኣድማሳዊ ፖሊሲ ከምዚ የለ ዘመልክት እዩ ወጋታት ኣብ ዝነበርዎ ከም ዝረጉ ምግባር ኣብታ ኣብ ኢንዱስትሪ ዝተማእከለ ቁጠባን ዝተዋሃደ ዕዳጋን ዝነበረ ኣሜሪካ ኣድማዒ ክኸውን ከሎ ኣብታ ኣብ ሕርሻ ዝምርኮስ ቁጠባን ፋሕፋሕ ዝበለ ዕዳጋን ዝነበራ ቻይና ግን ክዕወት ኣይከኣለን እቲ ብኣሜሪካ ዝተተግበረ ፖሊሲ ብሃገራዊ ሰልፊ ቻይና ይኹን ብዴሳዊ ሰልፊ ተፈቲን እዩ ክዕወት ዘይከኣለ ዴሳዊ ሰልፊ ግና ኣብ ጥንታዊ ቁጠባዊ ኣካይዳ ቻይና ዝተሰረተ ቅልጡፍ ምሕየሻ ናይ ፖሊሲ ብምክያድ ነቲ ጌጋ ክእረምን ዓወት ክጓናፀፍን ከኣለ ተጠቂሱ ሪፖርታጅ ጽምብል ናጽነት ከማውዳሳት ንኡዞባ ሰረጀቓ ይጸንሐና ሪፖርታጅ ከማውዳስን ገምጋም ማሕበራዊ ኣገልግሎት ንኡዞባ ጋላ ነፍሒ ጽንዓትና ውሕስና ስእላዊ መግለጺ ጽምብል ናጽነት ኣብ ዞባ ደቡብ መንደፈራ ሳልሳይ ክፋል ትሕሶ ጦብላሕታ ንባብ ኣብ መጻሕፍቲ ታሪኽ ኤርትራ ቀሪባኣላ ጸሓፊ ናብቲ ክውንነት ብኩራት ነቐፌታዊ ገምጋም ተመሊሱ ክዛረብ ከሎ

እተን ዝቐደማ ክልተ መጻሕፍቲ ናብ ትግራን ዓረብን ተተርጊመን እኳ እንተኾና ኣይንፈላለእ ጥራሕ ኣብ ካይሮ ብምሁራት ወጻተኛታት ንቕፌታዊ ገምጋም ከም ዝተኻየደላ ይሕበር። ናብ ኣምሓርኛ ክትርጎም ይፍተን ከም ዝነበረ እውን ወሲኹ ይገልጽ። ነዚ ሕፅረት ንቕፌታዊ ገምጋም ኣብ ግምት ብምእታው ድማ በድሀ እኳ እንተኾነ ኣድላይነት ናብ እንግሊዝኛ ምትርጓም ክጉሰ ከም ዘይክእል ይሕብር። እቲ ዓሚቕ ምሕሳብ ምውጣንን ምምርማርን ዘድልዮ ዕማም ምዃኑ ዝገለጹ ሓሳብ ሎሚ ክውን ኮይኑስ እንሆ እኳ ነታ ብእንግሊዝኛ ዝተጻሕፈት መጽሓፍ ከምቲ ኣብ ሃገራት ኤውሮጳን ኣሜሪካን ዝተገብረላ ጽምብል መመረቕታ ኣብ ሃገራ እውን ተኻይዱላ። እዘን ሰለስተ መጽሕፍቲ ታሪክ ኤርትራ ንተኸታተልቲ ፍጻመታት ዝገልጻ ስነዳ ታሪኸን ምስ ብዝሒ ትሕዝቶአን ኣብ ሓደ ክጥርነፋ ክውነታዊ ስለ ዘይኮነ እቲ ከም ቅፅታት ኮይነን ምቕራበን ዝደርኾ ዝደጋገም ሓሳብ ይርከበን እዩ። በቲ ሓደ ወገን እቲ ምድግጋም ሓሳባት ተደላይን ክኸውን ዝነበሩን ይመስል። በቲ ካልእ ምዳይ ድማ ንገዛእ ነብሰን ወኪለን ብመልክዕ መፅሓፍ ስለ ዝወፃ ዘይደጋገም ሓሳብ ሒዘን ክቐርባ ትፅቤት ዝግበር ይመስለኒ። ስለዚ ብሕጂ ተኸሊሰን ዳግማይ ዝሕተማ እንተኮይነን ነዚ ነጥቢ እዚ ኣብ ግምት ምእታው ከድልዩ ይርከቦ። ሪፖርታጅ ጽምብል መበል 35 ዓመት በዓል ናጽነት ኮማውዳሳት ንዞባ 4 ኣስመራ። ኣብ ዓምዲ ምን ሆናው ሆናክ ኣገረምቲ መቆሚ ኣዕኑድ ሕግታት ጥንታዊ ቻይና ቅድሚ 75 ዓመት ወዲቓ ናይ ዝተሳነት ነፋሪት ኣካላት ተረኺቡ ክሊማዊ ሓደጋታት እትጸናጸን ተጠንቀቕን ሮቦታዊት ጎብየ ተማሂዛ ኣብ ልምምድ 145 ኪሎ ግራም ሓጺን ኣብ ክሳዱ ዝወደቆ ቻይናዊ ስፖርተኛ ብኡ ንብኡ ከም ዝሞተ ተገሊጹ። ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ኣርእስታት ተላዒሎም ጸገም ድርቀት ኣካላት ኣብ ዕሸላት ክሽነ ስድራ ሰሙናዊ ክንክን ጸጉርን ጥቕምታቱን ጥቕምታት ጽሟቕ ለሚንን ናዕናዕን ይርከብዎም። ስሙድና ደማንና ጽንዓትና ወሕስና ስእላዊ መግለጺ ወግዓዊ ጽምብል መበል 35 ዓመት በዓል ናጽነት። ኣብ ዓምዲ ጥዕና ምሕር ሙቐት ኣብ ኣካላት ዝፈጥሮ ምዝንባዕ ተዳሲሱ ሙቐት ሰብነትና እናወስኸ ክኸይድ እንከሎ ስራውር ደም ይኽፈቱ። እዚ ጸቕጢ ደም ክንኪ ስለ ዝገብር ልብና ነቲ ደም ናብ ኣካላትና ንምብጻሕ ብሓይሊ ክትሃርም ትግደድ። ቅልጡፍ ምውሳኽ ሙቐት ሰብነት ወይ ሕበጥ እግሪ ዝኣመሰሉ ምልክታት ዝረኣዩ በዚ ምኽንያት እዩ። ኣብ ግዜ ልዑል ሙቐት ኣብ ታሕተዋይ ቀጸላ ቆርበት ሰብነትና ብብዝሒ ደም ከም ዝውሕዝ ይኸውን። ነቲ ሙቐት ካብ ውሽጢ ኣካላትና ብመልክዕ ረሃፅ ንደገ ንክወፅእ ይሕግዝ። እቲ ኣብ ሰብነትና ዝጸንሐ ሙቐት ብረሃፅ ክወፅእ እንተኽኢሉ ሰብነትና ብንቡር ኣገባብ ክዝሕል ይጅምር። ረሃፅ ሙቐት ሒዙ ክወፅእ እንከሎ ካብ ሰብነትና ኣገዳሲ ዝኾነ ፈሳስን ጨውን ሒዝዩ ዝወፅእ። ብቐሊሉ ንንቕፀት ሰብነት ማለት ዲሃይድሬሽን ንቀላዕ ማለት እዩ። እዚ ምስቲ ኣቐዲሙ ዝተጠቕሰ ትሕቲ ንቡር ምጉዳል ጸቕጢ ደም ተደሚሩ ምስልካይን ሓይሊ ምድካምን ዝኣመሰሉ ምልክታት ክነርኢ ንጅምር ተጠቒሱ። ኣብ ዓምዲ ትንታነ ዜና ማዕበላዊ መጥቃዕቲ እስራኤል ኣብ ሊባኖስ ከም ዛዕባ ተላዒሉ ይጸንሐና። ኣብ መንጎ ሕዝቦላሃን እስራኤልን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዝሓቆፎም ነጥብታት እንታዮም ነይሮም? ከም ዝዝከር ብመንጎኛነት ፕሬዚደንት ኣሜሪካ ዶናልድ ትራምፕ ብ16 ሚያዝያ ኣብ መንጎ እስራኤልን ሊባኖስን ን10 መዓልታት ዝጸንሕ ስምምዕ ምቁራፅ ተኽሲ ተኸቲሙ ነይሩ እዩ። እቲ ድሒሩ ን3 ሳምንታት ዝተናውሐ ስምምዕ ግን ነዊሕ ከይቀጸለ ብክልቲኦም ወገናት እዩ ክጣሓስ ተራእዩ። ብመሰረት ተበጺሑ ዝነበረ ስምምዕ እስራኤል ኣብ ሊባኖስ ዝተካይዶም መጥቃዕታት ደው ክተብል፣ ሕዝቦላሕ ድማ ብተመሳሳሊ ናብ እስራኤል ዝውንጭፎም ሮኬታትን ሚሳይላትን ደው ከብሎ እዩ ነይሩ። እዚ ክልቲኦም ወገናት ተረዳዲኦምሉ ዝነበሩ ስምምዕ ግን ነዊሕ ከይጸንሐ ተጣሒሱሎ። በዚ ከዓ ኣብ ሊባኖስ ብደብዳብ እስራኤል ብዙሓት ንጹሃት ሰባት ግዳያት ክኾኑ ንዕዘብ ኣለና ይርከቦ። ኣብ 4ይ ክፋል ጦብላሕታዊ ንባብ ኣብ መጽሕፍቲ ታሪኽ ኤርትራ ንኹነታት ቅድመ መግዛእቲ ኤርትራ ብዝምልከት ጸሓፊ ታሪኽ ኣለም ሰገድ ከምዚ ይብል። ካብ መፋርቅ 18 ክፍለ ዘመን ክሳዕ መወዳእታ 19 ክፍለ ዘመን መሬት ኤርትራ ብፖለቲካውን ወታደራውን ማእከልነት ናይ ዞባ ብፍላይ ድማ ትግራይን ጎንደርን ከምኡ ድማ ቱርክን ግብፅን ዝጽሎ እዩ ነይሩ። ከብሳ ኤርትራ ማለት ሰራየ ኣክሎ ግዛይ ሓማሴን ንባዕሉ ብውሽጣዊ ግርጭት ዝሕመስ ዘይጥሙር ኣቃውማ ዝነበረ እዩ።
እቲ መሬት እንትርፎ እቲ ራስ ኣሉላ ካብ 1877 ክሳብ 1889 ዝተቆፃፀሮ ከበሳ እንተዘይኮይኑ ካብ ትግራይ ይኹን ኣምሓራ ማለት ደቡብ ካብ መረብ ፈፂሙ ተማእኪሉ ተመሓዲሩ ኣይፈልጥን። ብመንፅር እኳ ድኣ ኣብ ከም ፀዓዝ ዘጋ ዝኣመሰሉ ቦታታት ሓያላት ኣበጋዛት ውግእ ባህግታቶም ክውን ንምግባር ተላዒሎም ነይሮም እዮም። እቲ ናብ ስግረ መረብ ዝግበር ዝነበረ ግብሪ ከዓ ስሩዕ ኣይነበረን ይጠቅስ። ኣብ ዓምዲ ማህደር ጀጋኑ መበል 27 ክፋል ታሪካዊ ዛንታ ወራር ወፍሪ ቀይሕ ኮኸብን ተኸላ ቀይሕ መስመርን ቀሪባኣላ። ማእከላይ ሕክምና ካብ ቅድሚ ምጅማር ሻድሻይ ወራር ቀሊል ዘይበሃል ምቅርራባት ክካየድ ፅኒሕ እዩ። ፀላኢ ቀማዊ ኩናት ክጥቀም ተኽእሎ ከም ዘለዎ ምስ ተገመተ ነቶም ኣለዉ ዝበሃሉ ስነቃዮማት ኩናት ኣፅኒዕካ ፀረናታቶም መከላኸሊ ክዳሎ ግዴታ ነበረ። ነዚ ከተፅንዕ ዝተመዘዘት ጉጅለ ብቐንዱ ካብቶም ዓበይቲ ሓኸይም ሰውራ ነይሮም። ከም ውፅኢት መፅናዕቲ ናይታ ጉጅለ ከዓ ኣድለይቲ መከላኸሊ መድሃኒታት ሳምፕል ማለት መርኣይ ማስክታትን ተቐሪቦም። ኣብ ዝተፈላለየ ከባቢታት ዓውደ ውግእ እናተንቀሳቀስካ ምርዛም ቀመማት ዝምርምራ መሳርሕታት እውን ካብ ወፃኢ ናብ ሜዳ ኣእትያ። እተን ብጉልበት ሰብ ዝለዓለ ማሽናት እንታይ ዓይነት ቀመማዊ ኩናት ከም ዝተደርበየ መለለይ ኬትስ ማለት መሳርሒ ኣቑሑ ኣብ ሰለስትኡ ግንባራት ደጀንን ተዓጢቐን። ማእከላይ ሕክምናን ሕክምና ግንባራትን ክንየውዚ ዝተጠቕሰ ስራሓት ሓሊፈን ሰራዊት ስነ ኣእምሮኣዊ ምቅርራብ ንክገብር ኣብ ምጉስጓስ ልዑል እጃም ነይርወን። እተን ናይ ግንባራት ካብ ማእከላይ ሕክምና ናብ ሰራዊት ሓበሬታ ኣብ መስግጋር ጎስጓሳት ኣብ ምሃብን ውግኣት ስሉጥ ኣገልግሎት ንክረኽቡ እንታይ ዓይነት ምቅርራባት ከም ዘድሊ ሓሳብ ኣብ ምልዋጥን ሓፂርን ስሉጥን መስመራት ከም ዝምስረት ገይረን። ሕክምና ግንባር ሰሜናዊ ምብራቅ ሳሕል ኣብ ሓሊበት፣ ሕክምና ግንባር ናቕፋ ኣብ ጣብራ ማለት ናቕፋ፣ ናይ ግንባር ባርካ ድማ ኣብ ዘራ ተደኪና ነይረን። ነዘን ሰለስተ ናይ ግንባራት ሕክምና ትቕበልን ምስ ሕክምና ዓራርብ እትረኽብ ማእከል ድማ ኣብ ዓንበርበብ ነይራ ተጠቂሱ። ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡዞባ በሪኽ ቀሪቡሎ። ኣብ ዓምዲ ንቑሕ ደመና ስለምንታይ ይስልክየና ዝብል ዛዕባ ተላዒሉ ይርከብ። ምስልካይ ውፅኢት ብርክት ዝበለ ኣሉታዊ ስምዒትን ኩነትን እዩ። ጠንቂ ምስልካይ ንዝተፈላለየ ሰብ ዝተፈላለየ ምክንያት ክኸውን ይኽእል እዩ። ገለ ምክንያት ንግዜኡ ጥራይ ክፀልወና ይኽእል እዩ። ገለ ምክንያት ግን ንኣዋርሕ ወይ ንዓመታት ብምስልካይ ከምንሰቐ ክገብር ይኽእል። ንኣብነት ኣብ ኣስተምህሮ ወይ ሰሚናር ኣርእስቲ ወይ ኣቀራርባ ትሕዝቶ ንግዜኡ ከሰልክየና ይኽእል እዩ። ካብቲ መደብ ምስ ወፃና ግን እቲ ናይ ምስልካይ ስምዒት ክጠፍእ ይኽእል እዩ። ዘይንፈትዎ ትርጉሙ ዘይርዳእና ወይ ንኽንርድኦ ዘፀግመና ዓውደ ትምህርቲ ንነዊሕ ዓመታት ብዘይለውጢ ኣብ ሓደ ዓይነት ስራሕ ቦታ ስራሕን ምፅማድን ካልእን ግን ንነዊሕ ግዜ ብምስልካይ ከም ንሰቐ ክገብር ይኽእል ተጠቂሱ። ሪፖርታጅ ፅምብል ዒድ ኣላድሓ ኣልሙባረክ ኣብ ምምሕዳር ከባቢ ገዛ ዕበል ንኡዞባ ኣኽርያ ቀሪቡሎ። ኣብ ዓምዲ ወቕፋ ፍንያ ንጥፈታት ፅምብል ናፅነት ኮሌጅ ትምህርትን ቋንቋን ዓዲቀይሕ ከምኡ ድማ ኣብ ዓለምለኻዊ ዓውዲ ስነ ጥበብ ፍሉይ ኣፍልጦ ናይ ዝረኸቡ ስነ ጥበባውያን ሓበሬታ ኣስፊራ ተፀንሐና። ኣብ ዓምዲ ሸባብያት ንጥፈታት ሃገራዊ ማሕበር መንእስያትን ተማሃሮን ኤርትራ ኣብ ዝሓለፉ ናይ 35 ዓመታት ናፅነት ብዝምልከት ምስ ፕረዚደንት ማሕበር ኣቦ ወንበር ማሕበር ኣቶ ሳልሕ ኣሕመድን ዝተኸየደ ቃለ መጠየቕን ካልኣይን ናይ መወዳእታ ክፋሉ ቀሪቡሎ። ስሙድና ደማንና ፅንዓትና ዋሕስና ስእላዊ መግለፂ ፅምብል መበል 35 ዓመት በዓል ናፅነት ኣብ ዞባ ጋሽ ባርካ። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ሰብ ካብ ዘይተፈትሑ ግድላትን ንምፍትሖም ካብ ዝገብሮ ቃልስን ወፂኡ ክነብር ኣይክእልን እዩ። ኩሉ ግዜ ዘይተፈትሑ ግድላት ኣለዎ። ኣብዚ ዓለም ብዙሕ መሰናኽል ክገጥሞም ከሎ ከም ውህብ ተቐቢሉ ንምፍትሑ ካብ ምቅላስ ዓዲ ይውዕልን። ቀዳሞት ደቂ ሰብ ከም ኣራዊት ኣብ መሮር እናነበሩ ናይ ምንባር ቃልሲ ነበሮም። እቲ ምስ እንስሳታትን ባህርን ዝገብሮ ቅልስ ምስ ኣካላዊ ባህሪኦምን ፍጥረቶምን ክንዲዚ ክነብሩን ክበዝሑን ኣይምኻሉን። ነቲ ዝነበሮም ግድላት ንምፍታሕ ዝተጠቕምሉ ኣእምሮኦም ግን ንምክልኻልን ሃደንን ዝጠቕሞም ብዙሓት ኣገባባት ምህዞን ርኽበታትን ነበሮም። ፍላጻታት ካብ ንፅሕለን ዕንፀይትን ምሂዞም መፅለሊ ክኾኖም በዓቲ ተጠቂሞም ንምቆትን መብሰሊ መግቦምን ሓዊ ረኺቦም ወዘተ። ኣብ ሓምሻ ክፋል ትሕዝቶ ጦብላሕታዊ ንባብ ኣብ መጻሕፍቲ ታሪክ ኤርትራ እቲ ብኤርትራውያን ዝተረእየ ተቃውሞ
እቲ ህዝቢ ማዕረ ክንደይ ምስ መሬቱ ዝጠበቀ ዝምድና ከም ዝነበሮን እቶም ኣበየ ቦትኡ መሰል ንብረትን ሂወትን ከረጋግፅሉ ዝቐሞም ሕግታት እንዳባ ንህላውነቱ ከም ጥሙር ህዝቢ ዘጉልሑን ንሃገርነት ዘ

ዝውቅዑ ክብርታት ምንባሮምን ዘርእዩ እዮም። እዞም ሕግታት ኣብ ውሽጡን ጎደቦታቱን ብስኒት ዘናበርዎ ስለ ዝነበሩ መግዛእቲ ኢጣልያ ኣብ ሓደ ንኽጥርንፎም ኣብ መወዳእታ ድማ ሃገር ክኾኑን ዘኽኣሉ እዮም ነይሮም። ከምኡ ስለ ዝኾነ ድማ ወላ እኳ እቶም ኢጣልያ ኣብ ሓደ ዝጠመረቶም ህዝብታት ኣቐዲሙ ቅርፂ ሃገርነት ኣይንበሮም መሰረታዊ ዝኾነ ፍልሊ ከም ዘይነበሮምን እቲ ኣብ ሓድሕዶም ዝነበሮም ዝተጠናነገ ዝምድና ድማ ኪንዮ ሃይማኖት፣ ቋንቋ፣ ብሄርን ከባብያውን ፍልሊ ዝኸይድ ከም ዝነበረን ፀሓፊ ታሪክ ኣለም ሰገድ ወሲኹ የረድእ። እቲ ከም በዓል ኣንዳርጋቸው ፅጌ ዝኾነ ናይ ዘርኢ ምትእሳር የብሉን ኢሎም ዝዛረብሉ ህዝቢ ኤርትራ ከመይ ዝበለ ምትእሳር ከም ዘለዎ ፌተውራሪ ሚካኤል ሓሳማ ራእካ ማለት ዛንታ ኤርትራ ቃል ይሓልፍ ጽሑፍ ይተርፍ 1986 ንዝፀሓፍዎ ምምልካት እውን እኹል ምስክርነት እዩ። ፊተውራሪ ሚካኤል ከም ዝስዕብዮም ዝብሉ ዓሌታት ኤርትራ በብኣውራጅኡ ብቋንቋን ሃይማኖትን ኣይውሰንን እዩ። ኩለን ዓሌታት ዳርጋ ኣብ ኩሉ ኣውራጃታት ፋሒለን ይቕመጣ። መብዛሕትአን ናይቲ መናብርተን ዓሌት ባህልን ሃይማኖትን ቋንቋን ይስዕባ። ሎሚ ኣብ ኤርትራ ምስ ካል ዓሌት ዘይተደባለቐ ዓሌት ኣሎ ክበሃል ኣይከኣለን። ንባህሊ ዝልውጦ ዓሌት ኣይኮነን፣ ቦታን ኩነታት ናብርኡን እዩ። ኣብ ዓምዲ ፍረ ጻዕሪ ጉዕዞ 35 ዓመታት ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ከምኡ ድማ ሕርሻዊ ምርምራዊ ስራሓት ብዝርዝር ቀሪቡሎ። ኣብ ዓምዲ ተርሞማ ብምኽንያት 24 ግንቦት ኣብ መንጎ ተማሃሮ ውድድር ሩቢክስ ኪዩብ ተኻይዱ ዕውታት በብደረጃኦም ተሰሊሞም። ኣስማት ተወዳደርቲ ከምኡ ድማ ጥቕምታት ሩቢክስ ኣብ ዓምዲ ተርሞማ ተዘርዚሩ ይፅንሓና። ኣብ ዓምዲ ደቂ ኣንስትዮ ሓይሊ ኣውረስቲ ዶ ሓይሊ ወረስቲ ዝብል ሕቶ ተዳሲሱ ይፅንሓና። ንሕና ከም ሓደስቲ ወለዶ እውን ብወገና ዝጥለብ ነገር ኣሎ። ታሪክ ምፍላጥ ማለት ንድሕሪት ጥራይ ምጥማት ማለት ዘይኮነ ንቅድሜት ንምስጋሙን ዝሕግዝ ዝዓበየ ሞተር ምዃኑ ክንርዳእ የድሊ። ልክዕ ከምቲ ሓደ ተቐዳዳማይ ጉያ ዝያዳ ሓይሊ ንምድላብ ንድሕሪት ምልስ ኢሉ ብናህሪ ዝብቀስ፣ ንድሕሪት ተመሊስካ ታሪክ ምፍታሽን ምውራስን እውን ነቲ እትኸዶ ጉዕዞ ዝያዳ ናህሪ ዝፈጥር እዩ። ብትሕትና ምጉዓዝ ታሪክ ጀጋኑና ምፍታሽ ምፅማም ብዓቕሊ ምስጓም ሓተትን ክንምሃር ባህልትን ምዃን ወዘተ ገለ ካብቲ ካባና ዝሕተት ባህርያት እዩ። ናጽነት ኤርትራ ፍረ ናይቶም ኣዴታትናን ኣያታትናን ዝኸፍሉ ዕድላት መስዋእትን ጅግንነትን እዩ። ንደቂ ኣንስትዮ ኤርትራ ኣብዚ ምቓን ብምእታው እውን እቲ ንሰን ዝፈጥረኦ ገና ዘይተዳሰሰ ሃገራዊ ክብርታት ንመጻኢ ናይዚ ሃገር ዝቕልስ ዓብ ሓይሊ እዩ። ዓመት መፀ በዓል ናጽነትና ኣብ ነብዕለሉ እዋን እቲ ዝዓበየ ዕማምና ነዚ ወርቃዊ ውርሻታት ካብ ኣዴታትና ናብ ወለዶና ብምስጋር ድልዱል ወለዶታት ምፍጣር እዩ። እቲ ትማሊ ናጽነት ንምምጻእ ዘቃለሰ መንፈስ ሎሚ እውን ንህንፀትን ስልጣነን ሃገር ክሰጋገር ኣለዎ። ታሪኽና ብምትሕላፍን ብግብሪ ብምልባስን ጥራይና ድማ ነቲ ዝተኸፍለ መስዋእቲ ንኽሕሶን ንድብሶን። ኣብ ዓምዲ ሚን ሆና ወህናክ ኣብ ማሕበራዊ ሚድያ እትነጥፍ ቻይናዊት ኬላ ስነ ጽበቐ ጃንግ ዘንግላንድ ኣብ ውሽጢ 24 ሰዓታት 10 ሚልዮን ሰዓብቲ ከም ዘጥረየት ተገሊጹ። ኣብ ናይ ሆንግ ኮንግ ፌስቲቫል ውድድር ምሕኳር ንምቁር ሕብስቲ ኮክ ካመን ዝተባህለ ሰብኣይ ከም ዝተዓወተ ተገሊጹ። ኣብ ውሽጢ መካነ እንስሳ ብዝተኸስተ ግርጭት ክልተ ሓራምዝ ሓንቲ መንእሰይ ህይወታ ከም ዝተኣነት ተሓቢሩ። ሓንቲ ሩስያዊት መንእሰይ ካብ ትምህርቲ ንምብኳር ብዝተፈላለየ ኣካላታ እዝና ኣፍንጫኣን ደም ናይ ምውፃእ ጎዳኢ ልምዲ ከም ዘማዕበለት ተገሊጹ። ብጃንጥላ እናተጓዕዘት ምስ ንእሽቶ ነፋሪት ዝተራጸመት ጓል 44 ኣውስትራልያዊት ከም ዝደሓነት ተገሊጹ። ኣብ ዓምዲ ኣልዝርዓ ወቕትሳድ ኣብ ጽላት ሕርሻ ኣብ ዝሓለፉ 35 ዓመታት ህንፀትን ዲጋታትን ሃብቲ እንስሳን ዝተረጋገጹ ዓወታት ተዳሲሶም ኣለዉ። ኣብ ዓምዲ ውሓታል ጥፈል ንህፃናት ዝምጥኑ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ሰፊሮም ይርከቡ። ኣብ መላእ ሃገር ንምዕቃብ ማይ ዝተሃንፁ ድጋታትን ረህታትን ብኦም ዝተረጋገፀ ዓወታትን ብሰፊሑ ተዘርዚሩ። ማሕበረ ኮማት ኤርትራውያን ኣብ ስደትን ፅምብል መበል 35 ዓመት ናጽነት በብኸባቢኦም ከም ዝፀንበሉ ዝሕብር ፀብጻብ ንረክብ። ኣብ ዓምዲ ተቓረር ብኣጋጣሚ ዓለም ለኻዊ መዓልቲ ትንባኾ ውድብ ሕቡራት ሃገራት በብእዋኑ እናዘየደ ዝኸይድ ዘሎ መጠን ውሉፋት ከቢድ ጥዕናዊ ፀገማት የስዕ ምህላው ተገሊጹ። ሰሙድና ደማንና ጽንዓትና ውሕስና ስእላዊ መግለጺ ጽምብል መበል 35 ዓመት ናጽ

ኣብነት ኣብ ዞባ ደቡብ። ኣብ ዓምዲ ዴቨሎፕመንት ኣብ ዝሓለፉ 35 ዓመታት ናፅነት ዝተሃንፁ ትሕተ ቅርፅታት ምዕቃብ ማይ ተዳሲሶም። ኣብ ዓምዲ ስፖትላይት ኤርትራ ኣብ መበል 35 ዓመት ሃገር ምዕባለ፣ ሃገር ፅንዓት፣ ሃገር ሓበን ተጠቂሱ። ኣብ ዓምዲ ኦፒንየን ኣብ ብፅንዓት ዝተሰላሰለ ሓርነታዊ ቃልሲ ኣብ ዓውዲ መጓዓዝያ ዝተኸየደ ብርቂ ምህዞ ማለት መኪና መርሰደስ ሰዊት ንብድሆታት መስመራት መጓዓዝያ ሓራ መሬት ብፅንዓት ንክሰግርኦ ዝኽኣለት ቀንዲ ቅርፃዊ ፀገመን ዝቀየረ ምህዞ ተዳሲሱ ይርከብ። ኣብ ዓምዲ ስፖትላይት ካብ ዝነበርክዎ መሊሰ ሰዊደ ዓብየ ተማሃሮ 11 ክፍሊ ከም ልምዲ ኣብ መዓልቲ ናፅነት ሓደ ዓይነት ማልያ ወዲዮም ነዚ ዝተጠቕሰ ፅሑፍ ኣስፊሮም መዓልቲ ናፅነት ኣብዒሎም። እዞም ኣብ ባይታ ናፅነት ዝተወልዱ ዝዓኸኹን ዝዓበዩን መንእስያት ኣብ ዝባኖም ዝወቀርዎ ረዚን መልእኽቲ ዘለዎ ኣበሃህላ ብመንፅር ዕቤት ሃገር ተገሊጹ ይርከብ። ኣብ ዓምዲ ኪዌንዲኤ ትሕዝቶ ሌላ ምስ ተወካሊ ዳይረክተር ጀነራል ዩኔስኮ ሚስተር መሓመድ ኤልፋርናዋይ ሰፊሩ ኣሎ። ዝኸበርኩም ተዓዘብትና ንሎ ምስ ተዳለዎ ትሕዝቶ መደብና ኣብዚ ተፈፂሙሎ ሰላም።

0: enanos.
1: Bravo, bravo.

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት፣ ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ተወዲቡ ዝካየድ ማራቶን ኣስመራ ሰንበት 7 ሰነ ክካየድ እዩ።
1: ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ ኣስመራ ማራቶን 2026 ዝመፅእ ሰንበት 7 ሰነ ኣብ ከተማ ኣስመራ ክካየድ እዩ። ኣብ ኮሚሽን ባህልን ስፖርትን ኤርትራ ሓላፊ ምክትል ሃገራውያን ፌደሬሽናትን ኮሚቴታት ኦሎምፒክን ፓራኦሎምፒክን ኤርትራ ኮሎኔል ሰሎሞን ስዩም ንማዕከና ዜና ውሽጢ ሃገር ኣብ ዝሃቦ መግለፂ ማራቶን ኣስመራ ሎም ዓመት ን7 ግዜኡ ክካየድ ምዃኑ ብምግላጽ ኣብ ናይ ደቂ ተባዕትዮ ካብ 5 ሃገራት ማለት ኤርትራ፣ ኬንያ፣ ታንዛንያ፣ ደቡብ ሱዳንን ኡጋንዳን ዝተወከሉ ኣሳሱስ ኣትሌታት ክሳተፉ ምዃኖም ኣፍሊጡ። ብዘይካዚ ደቂ ኣንስትዮ ኣትሌታት ኣብዚ ናይ ማራቶን ውድድር ንፈለማ ግዜ ናይ 21 ኪሎ ሜትር ውድድር ክስርዓለን ከሎ ናይ 3 ኪሎ ሜትር ርሕቀት ዘለዎ ውድዳት ድማ ንኣካል ስንኩላን ከምኡ ውን ማስፖርት ኣካል ናይ ሎም ዓመት ማራቶን ኣስመራ ምዃኑ ኣፍሊጡ። ኮሎኔል ሰሎሞን ብምቕጻል ኤርትራ እተንግዶም ውድዳት ፍርቂ ማራቶን ምብራቅ ኣፍሪቃን ማራቶን ኣስመራን ብዓለም ለኻዊ ፌደሬሽን ኣትለቲክስ ማለት ያፍ ኣፍልጦ ዝረኸበትሉ ምስክር ወረቐት ከም እተቐበለት ብምግላጽ እዚ ድማ ኣብ ጉዕዞ ኣትለቲክስ ሃገርና ሓድሽ ምዕራፍ ምዃኑ ኣረድዩ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ቢግድዩ ኣብ ዝሃቦ መግለጺ መወዳደሪ መስመር ብያፍ ከም እተዓቀንን ካብ ሎም ዓመት ዝጅምር ክብረ ወሰን ናይዚ ውድድር ክተሓዝ ምዃኑ ብምግላጽ ኣብ ክልቲኡ ጾታ ነዚ ንምግባር ኣቀላጥፍቲ መዲቡ ከም ዘሎ ገሊጹ። ኣቶ ኤፍሬም ብምቕጻል ኣብ ናይ ደቂ ተባዕትዮ ንኪሎ ሜትር ብ3 ደቕን 10 ካሊትን ኣብ ናይ ደቂ ኣንስትዮ ድማ ብ3 ደቕን 30 ካሊትን ንክዛዘም ድማ ስራሕ ናይ ኣቀላጠፍቲ ምዃኑ ኣረድዩ። ኣቶ ኤፍሬም ኣብ መወዳእታ ከተማ ኣስመራ ኣብ መዝገብ ዩኔስኮ ካብ ሰፈራ ከተማታት ሓንቲ ከም ምዃና መጠን ማራቶን ኣስመራ ምክያዱ ዓብዪ ቱሪዝማዊ ጥቕሚ ከም ዘለዎ ብምብራህ ኣብ መጻኢ ነዚ ብዘጉልሕ ኣገባብ ክስራሕ ምዃኑ ኣፍሊጦም።
0: ብምኽንያት 20 ሰነ መዓልቲ ሰማዕታት ፌደሬሽን ቅድም ብሽክለታ ዞባ ማእከል ውርድራት ብሽክለታ ሰሪዑ።
2: ፌደሬሽን ቅድም ብሽክለታ ዞባ ማእከል ብምኽንያት 20 ሰነ መዓልቲ ሰማዕታት ናይ ክልተ መድረኽ እምሪ ዘለዎ ውድድር ትማለ ሰንበት ኣብ ከባቢ እንዳማርያም ብናይ ደቂ ኣንስትዮን ደቂ ተባዕትዮን መጋረጅኡ ከፊቱ። ፈለማ ናይ ካልኣይ ዲቪዥን ደቂ ተባዕትዮ እዮም ውድድሮም ኣካይዶም። ኣብቲ ንተዓዘብቲ ዝመሰጠ ውድድር ዝተረኣየሉ ተቐዳደምቲ ኣብ ሰዓት 38.27 ኪሎ ሜትር እንዳረገፁ 84 ኪሎ ሜትር እዮም ሸፊኖም። ዝኾነ ናይ ምምላቕ ፈተነ ከተካይደሉ ዝኸብድ መሲሉ ዘቐረበሉ ዓባይ ጉጅለ ተጠርኒፎም እዮም ኣብ ሕንጻፅ በፂሖም። ኣብ መወዳእታ ሓያል ቅፅበታዊ ውድድር ብምክያድ ኣብዛ ዓመት ኣብ ፅቡቅ ቁመና ዝርከብ ዕውት ካልኣይ መድረኽ ዋንጫ ናጽነት ዮናታን ቴዎድሮስ ካብ ጋንታ ደንደን ንመወዳድርቱ ብሽኳ በልፂኡ ቀዳማይ ክወፅእ እንከሎ ወዲ ጋንቱ ኣሚናዳብ ወለ ዮሃንስ ካልኣይ፣ መሓሪ ኣኽሊሉ ቴለ ሳልሳይ፣ ሜሮን ኢሳቅ ገዛማንዳ ራብዓይ፣ መድሃነ ዘርኢት ብውልቂ ሓምሻይ፣ ንፍታሌም ቅዱስ ደንደን ሻትሻይ፣ ኤርምያስ ዕቋይ ዞባ ደቡብ ሻብዓይ፣ ሴም ኣፈወርቂ ኣስቤኮ ሻምናይ፣ ዩኤል ሚካኤል ደንደን ታሽዓይ፣ እሰይ ሙሴ ጋንታ ሰንበል ድማ ዓስራይ ብምውፃእ ውድድሮም ዛዚሞም። ብጋንታ ደንደን ብ6:35.3 ብግዜ ክትመርሐን ከላ ካልአይቲ ኤሪተል፣ ሳልሰይቲ ናይ ውልቂ። ተቀዳደምቲ ደቂ ኣንስትዮ 35 ዝብዝሕን 79.8 ኪሎ ሜትር ንምሽፋን እየን ኣብ ሕንጻ ዝተረኺበን። ብውፍያታት ናይ ተዓዘብቲ ተበራቢሩ ዘቐረበ ውድድር ኣብ ሰዓት 32.42 ኪሎ ሜትር እየን ሸፊነን። ተቀዳዳሚ ሱዛን ፍሳየ ካብ ደቡብ ቀዲማ ካብ ዓባይ ጉጅለ ሃዲማ ብምውዓላ ብዘይ ተቃጻጺት ቀዳሚት ኮይና ክትዕወት እንከላ ውድድር ክዛዘም ክልተ ዙርያ ኣብ ዝተረፈሉ መጥቃዕቲ ፈቲና ዝሃድመት ቤተልሔም ክፍለ ካብ ዞባ ደቡብ፣ ካልአይቲ ብርክቲ ፍሳየ ዓራቅ፣ ሮዚና ብርሃነ ደንደን፣ ሄርሜላ ሳይሞን ደቡብ፣ ኢልሃም ነጋሽ ናይ ውልቂ፣ ናርዶስ ጸጋይ ደቡብ፣ ደሊና ግርማይ ሰራይር ሳዋ፣ ዊንታ የማነ ዓራቅ፣ ቤተልሔም ስቴፋኖስ ጋላ ነፍሒ ብቀደም ተኸተል ካብ ሳልሳይ ክሳብ 10 ዘሎ ኮይነን ውድድረን ዛዚመን። ብጋንታ ዞባ ደቡብ ብሰዓትን 33.3 ትመርሕ፣ ካልአይቲ ዓራቅ፣ ሳልሰይቲ ድማ ደንደን። ተቀዳደምቲ ቀዳማይ ዲቪዥን ደቂ ተባዕትዮ 129 ዝብዝሖም እዮም ኣብ ሕንጻፅ ተረኪቦ ሰንበል ሓደ ካብ ኣስቤኮን ኤሪተልን፣ ክልተ ካብ ደንደን፣ 4 ናይ ውልቂ ተቀዳደምትን ሒዛ ሓንቲ ጉጅለ ተፈጥረት። እዛ ጉጅለ ን35 ኪሎ ሜትር ዝኸውን ድሕሪ ምኻዳ ካብ ዓባይ ጉጅለ ዝመልቓ ዕውት ዋንጫ ናጽነት ሚካኤል ዳንኤል ምስ ካልኣይ ርእሱ ተሓወሳ። ድሕሪዚ ውድድር ኣብ ምዛሙ ሃዲማ ዝውዕለት ጉጅለ ክትመቓቐል እያ ተረአያ። ኣብ መወዳእታ ድማ ሓያል ቅጽበታዊ ውድድር ብምክያዱ ሚካኤል ዳንኤል ካብ ጋንታ ደንደን ክዕወት እንከሎ ህያፍ ሃብቶም ቴለ፣ ኤፍሬም ዘርአጋብር ደንደን፣ ዓወት ክብሮም ኣስቤኮ፣ ስራፌኤል ተስፋጽን ናይ ውልቂ፣ ፊሊሞን ተስፋይ ናይ ውልቂ፣ ኣኽሊሉ ኣተሽም ደንደን፣ ኣቤል ካሕሳይ ገዛማንዳ፣ ኪዳነ ሙሉ ብርሃን ደቡብ፣ ኤሳው ፀሃየ ሰንበል ካብ ካልኣይ ክሳብ 10 ዘሎ ብምውፃእ ውድድሮም ዛዚሞም። ብጋንታ ቀዳመይቲ ደንደን ብ8:59.39 ካልኢትን ትመርሕ። እዚ ከምዚ ኢሉ እንከሎ ተቀዳደምቲ ማውንቴን ባይክ ቀዳም 30 ሰነ 2026 ኣብ ኤክስፖ 5 መደበር ፖሊስ ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 30 ኪሎ ሜትር ንምሽፋን 99 ተቀዳደምቲ ኣብ መስርዕ ተረኪቦም ውድድሮም ኣካይዶም። ፈደሪኮ ስቴፋኖስ ካብ ጋንታ ኣድማስ ድማ ንውድድሩ ብ55 ደቂቕን 5 ካልኢትን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቡ። እሰይ ብርሃነ ኣድማስ፣ ሄኖስ ዳዊት ካብ ትፅቢት፣ እስሮም ምስግና ካብ ሳሊና፣ ኣቤል ሽሻይ ብውልቂ፣ መርሃዊ ዘሚኬል ሳሊና፣ ኬብሮን ፅጋብ ካብ ቀይሕ ባሕሪ፣ ካብኤል ነጋሲ ካብ ገጀረት፣ ዮናታን ተስፋ ጋብር ካብ ጎዳይፍ፣ ዳንኤል ኣሌክሳንደር ካብ 4 ስመራ ድማ ካብ ካልኣይ ክሳብ 10 ተዓዊቶም። ቀፂሎም ውድድሮም ዘካየዱ ምድቢ 4.5 ኪሎ ሜትር ንምሽፋን 30 ተቀዳድምቲ ኣብ መስርዕ ተረኪቦም። ኣብ ዘካየዶ መሳጢ ውድድር ከዓ ኬብሮን ፍፁም ካብ ፅንዓት ንውድድሩ ብሰዓትን 4 ደቂቕን 15 ካልኢትን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ሱራፌል ሰመረ ካብ ኣድማስ፣ ካሌብ ደበሳይ ካብ ሳሊና፣ ፍፁም ዕቁባይ ካብ 4 ስመራ፣ ኣብርሃም ዓንድ ማርያም ካብ ትፅቢት፣ ህያብ ዮሴፍ ካብ ቀይሕ ባሕሪ፣ ነሄር ሜሮን ካብ 4 ስመራ፣ ናታን ሳሮን ካብ ትፅቢት፣ እሰይ ዳዊት ካብ ገጀረት፣ ተመዝገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10 ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ዝሸፈና ተቀዳድምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ ፀወታ ካብ ግዜ ናብ ግዜ ብቕዓታ ተመስክር ዘላ ዓዋቲት ዋንጫና ፅነት ተቀዳዳሚት ብስራት ስቴፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብሰዓትን 16 ደቂቕን 20

ሰለስተን ካሊትም ዝኾነ ግዜ ቀዳሚት ኮይናት ዓዊታ ማሙቅ ተወለ ካብ ሳራ ይርሳዋ ባና ፍጹም ካብ ጋላ ንፍሒ ኢየሩሳሌም ፋኑኤል ካብ ኤርስታርስ ከኸብ ተወለ ብርሃን ካብ ሳራ ይርሳዋ መክሰብ ሰመረ ካብ ጽንዓት ዘቢብ ተስፋ ጋብር ካብ ትፅቢት ኣርያም ኪዳነ ካብ ሳሊና ሱሶና ተስፋ ገርግሽ ካብ ሳሊና ሰማርያ ሽሻይ ካብ ጽንዓት ድማ ካብ ካልኣይ ክሳብ

0: ውድድር ድማ ተዓዋቲ ዋንጫ ናፅነት ሙሴ ሚካኤል ካብ ጋንታ ትፅቢት መወዳድርቱ ብሽኳረትዑ ቀዳማይ ኮይኑ ተዓዊቱ። ማርዶካይ ብርሃን ካብ ኣድማስ፣ ዮናታን የማነ፣ ማርዶካይ ሳምሶም፣ ኣብቶም ኪዳንን ሰለስተዮም ካብ ትፅቢት፣ ተመዝገን ኣቶ ብርሃን ካብ ኣድማስ፣ ተመዝገን ሳሙኤል ካብ ጎዳይፍ፣ ኮኸብ ኣማንኤል ካብ ቀይሕ ባሕሪ፣ ኣማንኤል ፀጋይ ካብ ጎዳይፍ፣ ሄኖስ እዮብ ካብ ግጀረት፣ ካብ ካልኣይ ክሳብ 10 ተመራርሖም ናይ መድረኽ ዕውታት ኮይኖም። እዚ ውድድር ናይ መወዳእታ መድረኹ 14 ሰነ ከባቢ ኢንሹራንስ ክካየድ እዩ። ክቡራት ተዓዘብትና፣ ኣብ መወዳእታ ምስ ዕውታትን ኣካየትን ዕላል ኣካይድና ኣለና፣ ኣብኡ ከብለኩም።
1: ዎ ናይ ሎም ዋዕንቲ ውድድር ብጣዕሚ ፅቡቅ ነይሩ። እንዳ ማርያም ብምዃኑ ከዓ ንዓይ ክዕወተሊ እየ ዝብል ቦታ ስለ ዝኾነ ብጣዕሚ ፅቡቅ ነይሩ። እዎ ኣብ ደቂ ጋንታ እንታይ ዝነበረ ንዓይ ምትሕብባር ማለት እዩ ብጣዕሚ ፅቡቅ ነይሩ። ካብ መጀመርታ ክሳብ መወዳእታ ኣብ ጎነይ ኮይነን ይሕግዛንን ነይረን። ዋላ ክመልቕ ከለኹ ካድም ከለኹ እውን ናተን ሓገዝ እዩ ነይሩ ማለት እዩ። ዎ ንደቂ ጋንታይ ብጣዕሚ እየ ዘመስግነን ነዚ ዓወት እዚ ክዕወት ዝገበረኻ ደቂ ጋንታየን ኣብ ኩሉ ማለት እዩ ይተሓባበራኒ ነይረን። ዝኾነ ነገር ስራሕ ይኹን ኣብ ሃዳምነት ክፍጠር ከለኹ ንሰን ስለ ዝሕግዛ ነበራ ብጣዕሚ እየ ዘመስግነት። ንኩሎም ቲፎዘይ ከዓ ቲፎዘይ ብጣዕሚ እየ ዘመስግኖ ሞራል ስለ ዝሃቡኒ ታንክ ዩ።
2: ኦ መጀመርያ ድሃደ መግርቦት ነይረ ማለት እዩ ብምቕፃል ንዓ ብሬቃዊ ጌርና ሃዲማ ምሰለስተ ርእስና ካብታ ግሩፖ ከዓ ሽውር ኮይና ማለት እዩ ምስ ተገብኳ ፅቡቀ ነረ ወላታ እውን ደስገኒ ነበረ ሽዑኻ ኣይሆብካ ተዓዋቲ ኮይኑ ናይዛ ስቴጅ ማለት እዩ ካብዚ ዝበለፀ ንቲፎዘይ ንምሕጓስ ማለት እዩ ካብዚ ብዝበለፀ ከ ክፀወተ ኣምላኽ ሓግዘኒ
3: ኣራይ ደጊመ ቀኒለይ። እዚ ናይ ሎም መዓልቲ ጀሚርናያ ዘለና ውድድር ሓደ ካብቶም ዓበይቲ ውድድራት ናይልና ኣብ ካላንደርና ዓመታዊ ካላንደርና ስፊርናያ ዘለና ኮይኑ ብምክንያት 20 ሰነ ነዚ ክቡር ዝኽሪ ሰማእታትና ተባሂሉ ዝካየድ በብዓመቱ ውድድር እዩ። ሎም መዓልቲ ከዓ ኣብ ኩሉ ኣብ ናይ ማውንቴን ባይክ ይኹን ኣብዞም ናይ ልሙዳት ትማሊ ናይ ማውንቴን ሎም ከዓ ናይዞ ልሙዳት ካየድ ኣሎ ቅፅል ኢኻ እዎ ከምዚ ዝበልኩ ኸ እዩ እቲ ነቲ ዝኽሪ ነቲ ዝዓበየ በዓልና ድሕሪ በዓልና ፅነት ኢልና ነቲ ነፅነት ዘምፅኡ ስዋኣትና ንዕኦም ንምዝካር ንክብሪ ናቶም ተባሂሉ ዝግበር ዘሎ ውድድር እዩ። እግረ መንገድና ከዓ እዞም ተወዳደርትና ካብ ውድድር እውን ክበኽሩ ስለ ዘይብሎም እቲ ዝዓበየ ዕላማ ቦትኡ ከሎ ተወዳድርትና እውን ፅባሕ ንጎ ሻምፒዮን ኤርትራ ይመፅእ ኣሎ ንዖም ዝበቅዕ ዝበልናዮ ኪሎ ሜትር መዲምና ነዚ ውድድር ደቂ ኣንስትዮ ጁኒየር እዞም ዓበይቲ ኤሊት ማለት እዩ ኣብ ውድድር ፀኒሖም ከም ዝረአኹምዎ ከዓ ሓያል ኣዝዩ መሳጢ ንኩሉ ተዓዛባይ ባህ ዘበለ ውድድር ክንርኢ ፀኒሕና ማለት እዩ። እዚ ኣብ መወዳእታ ዝብሎ ናይ ብሓቂ እዚ ውድድር ናይ ቅድድም ብሽክለታ ኩሉ ግዜ ስድራ ቤቱ ተዓዛባይ እዩ ዝተዓዛባይ ከምዚ ገይሩ ነዚኦም እናመፀ ዝያዳ ከተባብዖም እየ ዘላቦ ከም መቕፀልታ ናይዚ መዛዘሚ ውድድር ከዓ ኣብ ዝመፅእ ዕለት 14 ካልኣይ ናይ መወዳእታን ውድድር ኣብ ኢንሹራንስ ክካየድ እዩ። ኣብዚ ከዓ ልክዕ ከምኡ ክሳተፍ እየ ዝደሊ ዝዕድም ብዝተረፈ ግን ንዓኹም ከመስግን ይደሊ የቐኒየለይ።
4: ዓመታዊ ብምክንያት መዓልቲ ናፅነት ተወዲቡ ዝካየድ ውድድር ቢልያርዶ ስቴካ ብሓሙስ 27 ግንቦት ኣብ ባርጃና ተኻይዱ።
5: ኣብ ዛዕበ ናይ ውሉይካ ምሕላፍ ውድድራት ብርክት ዝበሉ ተዓዘብቲዮም ካትሰልዎ ክኢሎም ኣብቲ ብሓሙስ ተኻየደ ናይ ፍጻመ ፀወታ ቢንያም ፍሳሐ ምስ ኪዳነ ሾም ባሕሪ ሃንጀማ ንዋንጫ ክበፅሑም ከለዉ ቢንያም ድማ ብፀቢብ ውፅኢት 2-1 ተዓዊቱ። ንደረጃ ኣብ ዝተኻየደ ፀወታ ተስፋይ ተኽለ ምስ ዳዊት ኣረፋይንዮም ተረኺቦም እቲ ግጥም ድማ ብዓወት ተስፋይ 2 ብባሮ ተዛዚሙ። ተወዳደርቲ ዕዉታት ዝረበሎም ዋንጫን መዳልያን ኣብቲ ብቐዳም ዝተኻየደ ናይ መዛዘሚ ስነ ስርዓት ሽልማቶም ካብ ዕዱማት ኣጋጅ ተቐቢሎም ኣብቲ ኣጋጣሚ ካብ ቅዱሳትን ኣባላት ማሕበር ተፃወትን ንዕውታት ሽልማትን ገጸ በረኸትን ክውፈን ከሎ ኣበርክቶ ንዝገበሩ ውልቀ ሰባትን ትካላትን ድማ ናይ ምስጋና ምስክር ወረቐት ተዓዲሎም። እታ ንዓመታ እትወሃብ ዓባይ ዋንጫ ድማ ካብ ምምሕዳር ከባቢ ካምፖ ፖሎ ተረኪባ። ኣብ ውድድር ቢልያርዶ ስቴካ ንኸባቢ 4 ዓመት ነቲ ውድድር ከተካይድ ፀንሐት ኮሚቴ ስፖርት ስርሓ ብምዝዛም ሓዳስ ኮሚቴ ተመሪጻ።
4: ሊግ ዘበ ማእከልን ግጥማት ዋንጫ ሰማእታትን ትማል ሰንበት ኣብ ስታድዩም ኣስመራ ተኻይዶም።
6: ፈለማ ናይ ካልኣይ ዲቪዥን ዝኾና ጋንታታትን ውድድር ዋንጫ ሰማእታት ኣካይደን ማይተመናይ ምስ ኣብ ዞባ ማእከል ንክልተ ዓመታት ሰልጠኑ ብሉፃት ተፃወቲ ኣገጢማ ብሉፃት ተፃወቲ ማለት ታለንት ድማ ንማይተመናይ 6-1 ዝኾነ ውፅኢት ረቲዓ ቀፂለን ሰዓት 2 ንሜዳ ዝወረዳ ሻምፒዮን ዞባ ማእከል ዘካየዳ ጋንታታት ኩባንያ ሰገንን ዘራእትን ጥሪትን እየ ነይረን። ዝን ክለባት ናብ ታሕተዋይ ዲቪዥን ንኸይምለሳ ኣብ ሓያል ቃልሲ ዝርከባ ዘለዋ እየን ፆታ

0: ብፈልሙ ኣትሒዙ ሓያል ተወዳዳርነት እዩ ተራእዩ። ኩባንያ ሰገን ቅድሚ ዕረፍቲ ድሕሪ ዕረፍቲ ኣብ መበል 18 ከም ድማ 56 ደቃዮ መገዲ ኢስያስ ኣሚነብ ዝረኸብተን ክልተ ሸቶታት ክልተ ባዶን ፀወታ ተዓዊታትሎም ብሉፅ ተፃወታይ ድማ ኢስያስ የማነ ተሰይሙ። ቀፂለን ሰዓት 4 ናብ ሜዳ ዝወረዳ ኣስመራ ቢራን ኩባንያ ዕንፀይትን ሓፂንን ሰንበልኒ ነይረን። ኣስመራ ቢራ 14 ሰንበል 13 ነጥቢ ሒዘን ዝኣተዋየን። ኣብ መንጎን ሓያል ተወዳደርነት ብምርኣይ ድማ ኩባንያ ሰንበል ኣብ ቅድሚ ዕረፍታ መበል 11 መገዲ ዙበይር ዓብደል ዓለም ብዘመዝገባ ሸቶ ንፀወታ ብመሪሕነታ ሓደ ባዶ ተዓዊታትሉ። ብሉፅ ተፃዋታይ ድማ ናይ ሰንበል ዙበይር ዓብደል ዓለም ተባሂሉ። ቀዳም ድማ ሊግ ደቂ ኣንስትዮ ዞባ ማእከል ቀፂሉ ነይሩ። ኩባንያ ህንፃ ሰገን ንጎዳይፍ ክልተ ባዶ፣ ከም ድማ ደንደን ዕዳጋ ሓሙስ 6-1፣ ኢንሹራንስ ንምሕዳር ሰንበል 3 ባዶ ዝኾነ ውፅኢት ተዓዊተን ኣለን። እዚ ውድዳት ፅባሕ ሰሉስ ብዝተፈላለዩ ፀወታታት ቀፂሉ ክውዕል በዚ መሰረት ማይ ተመናይ ምስ ደንደን ኣልታሕሪር ምስ ቀይሕ ባሕሪ ካብ ሰዓት 2 ዝጅምር ፀወታ ተሰሪዑለን ኣሎ።
1: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቂ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ።
2: ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ንኡሳን ዞባታት መንድፈራ፣ ሰንዓፈ፣ ድባርዋ፣ ዓዲ ቀይሕ፣ ዓረዛን ደቂ ምሓረን ዝውክላ ክለባት ንኣስታት 2 ኣዋርሕ ክካየድ ፀንሐ ቀዳማይ ገጽ ሊግ ዞባ ደቡብ መሪሕነት ጋንታ መንድፈራ ተዛዚሙ። ብ31 ግንቦት ኣብ 3 ከተማታት ማለት ኣብ መንጎ ክለባት መንድፈራ፣ ድባርዋን ኣብ መንድፈራ፣ ኣብ መንጎ ዓዲ ቀይሕን ዓረዛን ኣብ ዓዲ ቀይሕ፣ ከምኡውን ኣብ መንጎ ክለባት ደቂ ምሓረን፣ ሰንዓፈን ኣብ ደቂ ምሓረን ዝተኸየደ መዛዘሚ ናይ ቀዳማይ ገጽ እቲ ሊግ ዝስዕብ ውፅኢት ተረኺብሎም። ጋንታ መንድፈራ ካብ ኣሚር ዓብዱን ኤልያስ መሐመድን ብዝረኸበተን ሸቶታት ነቲ ሓንቲ ሸቶ ካብ ተፃዋታይ መሓመድ ያሬድ ኣብርሃም ዝረኸበት ጋንታ ድባርዋ ክልተ ባሕለ ክስዕራን ከላ ሓላውሉዳት መንድፈራ ዑስማን ስራጅ ዝበለፀ ተፃዋታይ ተሰይሙ። ደቂ ምሓረ ንሰንዓፈ ዓዲማ ኣብ ዝካየደቶ ግጥም ካብ ኤርምያስ ሹሻይ ክልተ፣ ካብ ኢድሪስ መሓመድ ሓንቲ ሸቶ ዝረኸበት ሰንዓፈ ነታ ካብ ኣሌክሳንደር መሓሪ ሓንቲ ሸቶ ዝረኸበት ደቂ ምሓረ 3-1 ክተሰንፋን ከላ ኤርምያስ ሹሻይ ናይ ሰንዓፈ ድማ ዝበለፀ ተፃዋታይ ተባሂሉ። ኣብ ዓዲ ቀይሕ ኣብ መንጎ ዓረዛን ዓዲ ቀይሕን ኣብ ዝተኸደ ፀወታ ዓዲ ቀይሕ ካብ ክብሮም ተወልደን ሓበን ሹሻይን ዓረዛ ድማ ካብ ናትናኤል ፍሻለን ዳዊት መሓርን ብዝረኸበተን ሸቶታት 2-2 ብዝኾነ ውፅኢት ማዕረ ተፈላለየን። ኣብዚ ግጥም ድማ ኢብራሂም ጀማል ናይ ዓዲ ቀይሕ ብሉ ተፃዋታይ ተፀዊዑ። ዛጊድ 30 ግጥማት ኣብ ሰሰላሰሎ ቀዳማይ ገጽ ግጥማ ሊግ ዞባ ደቡብ ቀዳመይቲ መንድፈራ ብ12 ነጥቢ 3 ፀብለልታ ሸቶ፣ ካልይቲ ሰንዓፈ ብ8 ነጥብን ሓንቲ ፀብለልታ ሸቶ፣ ሳልሰይቲ ዓዲ ቀይሕ ብ7 ነጥቢ ሓንቲ ፀብለልታ ሸቶ፣ ራብዒይቲ ደቂ ምሓረ ብ7 ነጥብን ሓንቲ ሸቶ ዕዳን፣ ሓሙሸይቲ ዓረዛ ብ3 ነጥብን 2 ናይ ሸቶ ዕዳን፣ ሻሽቲ ድማ ድባርዋ ብ2 ነጥብን 3 ናይ ሸቶ ዕዳን። ኣብ ተኸይዲ ዘሎ ግጥማት ኤርምያስ ሹሻይ ናይ ሰንዓፈ ብ3 ሸቶ ብሉፅ ኣመዝጋቢ ሸቶ ኮይኑ ይመርሐሎ። ዝመፅእ 7 ስነ ድማ ካልኣይ ገጽ ሊግ ዞባ ደቡብ ኣብ ከተማታት ሰንዓፈ፣ ደቂ ምሓረን መንድፈራን ክካየድ መደብ ተታሒዙ ከም ዘሎ ፌደሬሽን ኩዕሶ እግሪ እቲ ዞባ ሓቢሩ። እዚ ከምዚ ኢሉ እንከሎ ሕሬት ጋንታ መምህራን መንድፈራ ምስ ሕሬት ጋንታ መምህራን ደቂ ምሓረ ኣብቲ ዕለት ኣብ ዘካየዶ ናይ ምሕዝነት ግጥም ማዕረ 2-2 ብዝኾነ ውፅኢት ተፈላለየን።
1: ብምኽንያት በዓል ናጽነት ኣብ ሓውስ ከተማ ዓሬታይ ክካየድ ዝቐነየ ውድድር ፌደሬሽናት ንኡስ ዞባ ሃበሮ ተዛዚሙ።
2: ብምኽንያት መዓልቲ ናጽነት ኣብ ሓውስ ከተማ ዓሬታይ ክካየድ ጸንሐ ውድድር ፌደሬሽናት ንኡስ ዞባ ሃበሮ ተዛዚሙ። ብካርኒቫል ጀሚሩ ህግደፍ ንኡስ ዞባ ሃበሮ ኩዕሶ ብምቕላዕ ብወግዒ ዝተኸፍተ ቅነ ስፖርት ካብ 8 ምሕዳር ከባቢታት ዝተኣኻኸቡ 54 ደቂ ኣንስትዮ ዝርከብዎም 313 ስፖርተኛታት ተሳቲፎም። እቲ ውድድራት ብኩዕሶ እግሪ፣ ቮሊቦል፣ ኣትለቲክስን ዘጠቓለሉ ኮይኑ ተፃወቲ ብሓቦን ጽንዓትን ውሽጣዊ ብቕዓቶም ከንጸባርኡን ከለዉ ፍታዊ ስፖርት ዝኾነ ህዝቢ ዓሬታይ ተምሃሮን ድማ ኣብ ጎኑ ደቆም ኮይኖም ከተባብዕዎም ክከታተልዎምን ቀኒዮም። ውድድራት ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ኣብ 2 ምድባት ማለት ምድብ ሀ ጋንታ ገለት፣ ኣልኣመል፣ ዓሬታይ፣ ኣፍ ዓዩን፣ ፍልፍል ኣዝረቕ፣ ኣልንጁም፣ ዓሬታይ ክኾናን ከለዋ ምድብ ለ ድማ ጋንታ መዝረት፣ ቀርዑበል፣ ኣላጅያ፣ ሃበሮ ጸሊም፣ ሃበሮ ጻዕዳ ተመቂለን ክፀወታ ቐኒየን። 20 ግንቦት ጋንታ ኣልኣመል ንጋንታ ኣዝረቐት 3-1 ክትስዕራን ከላ ጋንታ ኣልንጁም ንጋንታ ኣፍ ዓዩን 3-1 ረሲዓታ። ብ21 ግንቦት ሃበሮ ጻዕዳ ምስ ሃበሮ ጸሊም ኣብ ዘካየዶ ግጥም ሓደ ባሮ ፀወታ ክዛዘምን ከሎ ጋንታ ኣዝረቕ ንጋንታ ኣፍ ዓዩን 4 ባዶ ኣሰኒፋታ። ድሕሪ ቀትሪ ኣልንጁም ንገለት ሓደ ባሮ ትረትዓን ከላ ጋንታ ኣልኣመል

ነጋንተ ኣፍዓዩን ሓሙሽተ ብባሮ ስዕራታ ዋንጫ መንዓተር ኣብ ዝተኸየደ ግጥም ኣልኣመል ንሃበሮ ፃዕዳ 6 ብክለተ ክስዕራን ከላ ፍልፍል ንሃበሮ ፀሊም ሓደ ባሮ ኣሰኒፋታ ኣብ መወዳእታን ደረጃ ኣብ ዝተገብረ ግጥም ሃበሮ ፀሊም ምስ ሃበሮ ፃዕዳ 4 ብ3 ኣልኣመል ንፍልፍል ሓደ ባሮ ኣሰኒፋታ በዚ መሰረት ቀዳሜይቲ ጋንታ ኣልኣመል ካልእቲ ጋንታ ኣዝረቐት ሳልሰይቲ ድማ ጋንታ ሻካት ሃበሮ ፃዕዳ ብምዃን ተዓዊተን ኣብ ውድድር ኣትለቲክስ ጉያ 100 ሜትሮ ደቂ ተባዕትዮ ቀዳማይ ብሽር ኢድሪስ ካብ ጋንታ ገለት ካልኣይ ማሕሙድ መሓመድ ኢድሪስ ካብ ጋንታ ፍልፍለ ሳልሳይ ዓብዱራሕማን ሳልሕ ዓረታ ብምዃን ተዓዊቶም ኣብ 200 ሜትሮ ቀዳማይ ዑመር ዓብደላ ካብ ኣልኣመል ካልኣይ ዓድል ኢድሪስ ካብ ኣልጅያል ሳልሳይ ሙስጠፋ መሓመድ ጋንታ ኣልነጁም ውድድር ክለባት ቮሊቦል ደቂ ተባዕትዮ ካብ 9 ክለባት ቀዳሜይቲ ጋንታ ኣልኣመል ካልይቲ ጋንታ ኣፍዓዩን ሳልሰይቲ ጋንታ ኣልኣጅያል ኣብ ውድድር ኩዕሶ መርበብ ደቂ ኣንስትዮ ቀዳሜይቲ ጋንታ ሻካት ሃበሮ ፃዕዳ ካልእቲ ጋንታ ኣልጅያል ሃበሮ ፀሊም ሳልሰይቲ ጋንታ ኣፍዓዩን ብምዃን ተዓዊተን ሎም ዓመት ንመበል 19 ግዜ ዝተኸየደ ጅሮ ዲ ኢታልያ ብዓወ ዴንማርካዊ ዮናስ ቪንጌጋር ተዛዚሙ ሎም ዓመት ንመበል 19 ግዜኡ ኣብ ምክያድ ዝፀንሐ ጅሮ ዲ ኢታልያ ትማል ሰንበት ብወግዒ መጋረጂ ዓፂዩ ኣብዚ ኣብ ከተማ ሮማ ዝተኸየደት ናይ መወዳእታ መድረኽ ተቀዳድምቲ 131 ኪሎ ሜትር ዝርሕቐታ ውርድዮም ሸፊኖም ነዛ መድረኽ ድማ እቲ ኣብ ዝሓለፉ 20 መድረኻት ኪንዮ ካልኣይ ደረጃ ዝበለፀ ደረጃ ከመዝግብ ተፀጊሙ ዝፀንሐ ኣባል ሊደል ትሬክ ጆናታን ሚላን ንውርድሮ ብ3 ሰዓትን 5 ደቂቕን 50 ካልኢትን ብምዝዛም ቀዳማይ ኮይኑ ሕንፃት ብምርጋዝ ቀዳማይ ዓወቱ ናይዚ ኣብ ሃገሩ ዝተኸየደ ውርድር ኣመዝጊቡ በዚ መሰረት ድማ ጆናታን ሚላን ድምር ዓወታቱ ናብ 32 ኣበሪ ሚላን ብ15 መጋቢት ኣብ ተሪኖ ኣድሪያቲኮ ድሕሪ ምዕዋት እዩ ትማል ሰንበት ናብ ጎደና ዓወት ተመሊሱ ወዲ ሃገሩ ኣባል ፖሊቲ ኮሚታ ጆቫኒ ሊዮናርድን ኣባል ግሩፓማ ኤፍዲጄ ፖል ፊኖትን ድማ ካልኣይን ሳልሳይን ተረታሒዞም ኣብ ዓወ ጆናታን ሚላን ከምወትሩ ዕዙዝ ኣበርክቶ ኣብ ምግባር ዝፅመድ ኣማሌ ገብረ እግዚኣብሄር መበል 146 ተርታሒዙ ኣብ ሓፈሻዊ ግዜ ዴንማርካዊ ኣባል ቲም ቪዝማ ዮናስ ቪንጌጋርድ ብ83 ሰዓትን 22 ደቂቕን 51 ካልኢትን ዕወት ጅሮ ዲ ኢታልያ ብምዃን ፋልማይ ናይ ጅሮ ዓወቱ ሰኒዱ ቪንጌጋርድ በዚ ዓወት ተሓጊዙ ሓደ ካብቶም ውሕዳት ን3ቲኦም ናይ ግራንድ ቱር ውርድራት ዝተዓወተሎም ተቀዳማይ ክኸውን በቂዑ ኣብ ብኹሪ ናይ ጅሮ ዲ ኢታልያ ስታፊዩ ዝተዓወተ ቪንጌጋርድ ድምር ናይ ፕሮፌሽናል ዓወታቱ ድማ ናብ 54 ኣበሪኹ ቪንጌጋርድ ኣብ ታሪክ ጅሮ ዲ ኢታልያ መበል 72 ዕውት ክኸውን ዝበቕዐ ተቃዳማዩ ኦስትርያዊ ኣባል ደኬታሎን ፌሊክስ ጋል ብ5 ደቂቕን 22 ካልኢትን ድሒሩ ካልኣይ ኣባል ሬድቡል ቦራ ኣውስትራልያዊ ጃይ ሂንለይ ድማ ብ6 ደቂቕን 25 ካልኢትን ድሒሩ ሳልሳይ ተርታ ብምሓዝ ኣብ ፖዲየም ደይቡ ብነጥቢ ፈረንሳዊ ኣባል ሶዳል ኩክስቴ ፖል ማግነር ብ200 ነጥቢ ቀዳማይ ኮይኑ ተዓዊቱ ዕወት መበል 21 መድረኽ ጆናታን ሚላን ብ153 ነጥቢ ካልኣይ ኡራጋያዊ ኣባል ኣስታና ቶማስ ሲልቫ ብ99 ነጥቢ ሳልሳይ ተርታ ሒዙ ኢጣልያዊ ኣባል ሊደል ትሬክ ጁልዮ ቹኮነ ብ227 ነጥቢ ዕውት ኣንበሳ ዓቐብ ጅሮ ዲ ኢታልያ ኮይኑ ዴንማርካዊ ዮናስ ቪንጌጋር ድማ ብ266 ነጥቢ ካልኣይ ኣባል ሞቪስታር ኮሎምቢያዊ ኢነር ሮቢዮ ብ24 ነጥቢ ሳልሳይ ተርታ ሒዙ ኣባል ባሕሬን ኣልፎንሶ ኡላልዮ ብሉፅ መንእሰይ ጅሮ ዲ ኢታልያ ኮይኑ ተዓዊቱ ብጋንታ ቲም ቪዝማ ንኔት ካምፓኒ ኢኔዮስን ሬድቡል ቦራን ኣኸቲላ ቀዳሜይቲ ኮይና ተዓዊታ ኣባል ኣስታና ሄኖክ ሙሉ ብርሃን ዝተሳተፎ ቦክለስ ደላ ማይነ ትማል ሰንበት ብሳልሳይ መድረኹ ተዛዚሙ ኣባል ኣስታና ሄኖክ ሙሉ ብርሃን ክሳተፎ ዝፀንሐ ሎም ዓመት ንመበል 51 ግዜ ዝተኸየደ ቦክለስ ደላ ማይነስ ተሰሚ ውርድር ትማል ሰንበት ብሳልሳይ መድረኹ መጋረጁ ዓፂዩ ኣብዛ መድረኽ ድማ ተቀዳድምቲ 147.7 ኪሎ ሜትር ዝርሕቐት ውርድር እዮም ሸፊኖም ሆላንዳዊ ኣባል ደኬታሎን ኦላቭ ኮይጅ ንውርድሩ ብ3 ሰዓትን 13 ደቂቕን 36 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ኣባል ትሬክ ዴንማርካዊ ማድስ ፔደርሰን ጀርመናዊ ጆል ዴኮልፕን ድማ ካልኣይን ሳልሳይን ተርታሒዞም ኣብዛ መድረኽ ሄኖክ ሙሉ ብርሃን ምስ ዕውት መድረኽ ብተመሳሳሊ ሰዓት መበል 41 ተርታሒዙ ብሓፈሻ ነዚ ውርድር ፈረንሳዊ ኣባል ዩናይትድ ኣራብያን ኤምሬትስ ቤኖት ኮንሶፍሮይ ቀዳማይ ኮይኑ ተዓዊትሉ ሄኖክ ሙሉ ብርሃን ካብ ዕውት ብደቂቕን 32 ካልኢትን ድሒሩ መበል 29 ተርታሒዙ ውርድሩ ዛዚሙ

0: ፓሪስ ሴንት ጀርሜን ንሻምፒዮን ፕሪምየር ሊግ ኣርሰናል ረቲዓ ንካልኣይ ተኸታታሊ ግዜያ ጽዋ ሻምፒዮንስ ሊግ ኤሮጳ ዓሲራ
1: ግጥማ ሻምፒዮንስ ሊግ ኤሮጳ ዓመተ ስፖርት 2025-26 ዝሓልፈ ቀዳማ ብሃንጋሪ ከተማ ቡዳፔስት ብዝተኻየደት ናይ ፍጻመ ጸወታ ክዛዘምን ከሎ ፈረንሳዊት ክለብ ፓሪስ ሴንት ጀርሜን ድማ ንካልኣይ ዓመት ኣከታቲላ ሻምፒዮን ኮይና ሰፊሕ ጸብጻቡ ይስዕብ። ኣርሰናል ናብዚ ናይ ፍጻመ ጸወታ ቅድሚ ሰሙን ኣብ ውድዳት ፕሪምየር ሊግ ጽዋዕ ድሕር ምልዓላ ናብ ከተማ ቡዳፔስት ኣቕኒዖም። ኣብ ናይ ሎም ዓመተ ስፖርት ውድዳ ሻምፒዮንስ ሊግ ኤሮጳ ዛለንደ ናይቱ ክለብ ስዕረት ከይቀመሰት ብምምጻእ ካብ ስራሕቱ ኣርእስ እዩ ነይሩ። ናብ ጾታ ምስ ንኣቱ ኣርሰናል ኣብ ናይ ቅድሚ ዕረፍቲ ጾታ ኣብ ቀዳሞት 10 ደቓይቕ ነታ ዘይተወዳደበት ዝነበረት ፒኤጂ ኣብ ሻርሸት ደ ካብ ሃቨርትስ ብዝረኸብታ ሸቶ መሪሕነት ብምሓዝ ንጾታ ክትቅልሶ ጀሚራ። ስትራቴጂ ኣርሰናል ድሕሪ ሸቶ ምምዝጋባ መስመር ምክልኻል ብምሕጻር ንፒኤጂ ክትጻወታ ዝመረጸ ትመስል። ፒኤጂ ብዝተፈላለዩ ማእዘናት ናብ ልዳት ኣርሰናል ክትጽጋዕ እኳ ተፈተነት፣ ዊልያም ሳሊባን ገብርኤል መጋሊሽን ዝፈጥሮ ውህደት ፈተነታታ ውፅኢታውያን ክኾና ኣይከኣላን። እቲ ናይ ቅድሚ ዕረፍቲ ጾታ ድማ ብመሪሕነት ኣርሰናል ሓደ ባዶ ተዛዚሙ። ድሕሪ ዕረፍቲ ኣብ ዝቕጽለ ካልኣይ ኣብሪ ፒኤጂ ነቲ ንክብሳዕ ኣሸጊርዋ ዝነበረ ዕርዲ ምክልኻል ኣርሰናል ብዝተፈላለዩ ማእዘናታት ክትፍትኖ ድሕሪ ምጽናሕ ኣብ መበል 34 ፍጹም ቅላዕ ረኺባ። ዑስማን ደንበለ ድማ ነታ ዝተረኽበት ዕድል ናብ ሸቶ ብምቕያር ንክለቡ ናብ ጸወታ መለሳ። ብድሕዛ ሸቶ ዝተመዝገበ ብዘይ ምንባሩ ምዱብ ግዜ ኣኺሉ ናብ ተወሳኺ ፍርቂ ሰዓት ተሰጋገረ። ኣብዚ እውን ሸቶ ክርከቦ ብዘይ ምዃሉ ዕውቲ ክለብ ንምፍላይ ናብ ፍጹም ቅላዕ ኣምሪሐን። ፒኤችጂ ድማ 4-3 ብዝኾነ ውፅኢት ብምዕዋት ንጽዋ ሻምፒዮንስ ሊግ ኤሮጳ ንካልኣይ ዓመት ኣከታቲላ ተዓዊታ። ኣብዛ ጸወታ ደንበለ እዩ ብልሰ ጻታይ ተባሂሉ። ድሕቲ ጾታ ሰልጠንቲ ክልቲኦም ክለባት ጋዜጣዊ መግለፂ ካይዶም ነይሮም። ናይ ፒኤጂ ሉዊስ ኤንሪ ካብ ዘካይዶ ጋዜጣዊ መግለፂ ንካልኣይ ዓመት ኣከታቲልና ሻምፒዮን ብምዃንና ኣዝየ ተሓጒሶ ኣለኹ፣ መጋጥምትና ቀላል ዘይኮነት ክለብ እያ ነይራ። ክለብና ኣብዚ ውድድር ንዓበይቲ ክለባት እናኣሌትያ ናብዚ ናይ ፍጻሚ ጾታ በፂሓ ነዛ ጽዋ ልዒላታ ዘላ። ብሓፈሻ ናይ ሎም ዓመተ ስፖርት ውድዳት ብኩሉ መዳዩ ከቢድን ጻዕቂ ዝበዝሖ ውድዳት ብምንባሩካ እሞ ድማ ዕውታት ኮይና ብምውፃና ኣዝየ ተሓጒሶ ኣለኹ ክብል ተዛሪብሎ። ናይ ኣርሰናል መዘኑ ሚኬል ኣርቴታ ብግዲኡ ሓቂ እዚ ውፅኢት ንኽትቀበሎ ከቢድ እዩ፣ ብፍላይ ድማ ኣብዚ ውድድር ብዘየባትኽ ብቕዓት ክሳዕ ፍጻመ ክትበጽሕ ግንካ ዕውቲ ክለብ ብፍጹም ቅላዕ ክትፍለ ኣዝዩ ኣሸጋር እዩ። ተጻወተይ ግን ኣብዛ ጾታ ብዘረኣዊ ምንቅስቓስ ዕጉቤ ንፒኤችጂኻ ዮውሃና ብሎም ክብል ተዛሪቦ። እዘን ክለባት ናይ ዝሓልፈ ቀዳም ጾታ ኣብ ግምት ብምእታው ኣብ ኩሉ ውድዳት ምዃኑ ንሻምናይ ግዜ እነ ተራኺበን። እንተኾነ እዘን ክለባት ካብ ናይ ዝሓለፈ ዓመት ስፖርታት ሒዘን ንራብዓይ ግዜ እኔን ተራኺበን ዘለዋ። ፈረንሳውያን እንግሊዝያን ክለባት ኣብ ናይ ፍጻመ ጾታ ሻምፒዮንስ ሊግ ክራኸባ ንፈለማ ግዜ ኮይኑ ዝተመዝገበ ክኸውን፣ ኣብ ታሪክ ናይ ኤሮጳ ውድዳት ግን ደቂ ክልተ ርእሰ ከተማታት ዝኾና ክለባት ኣብ ፍጻመ ተራኺበን ኣለዋ። ቤኔፊካ ኣንጻር ሪያል ማድሪድ ኣብ ዓመተ ስፖርት 1962፣ ሪያል ማድሪድ ኣንጻር ፓርቲዛን ቤልግሬድ ኣብ ዓመተ 1966፣ ኣያክስ ኣንጻር ፓናቲናኮስ ኣብ ዓመተ 1971። ፒኤችጂ ካብ ዝሓለፈ 5 ዓመታት ኣንጻር እንግሊዛውያን ክለባት ዝተራኸበት ክትከውን እዛ ፈረንሳዊት ክለብ ናይ መወዳእታ ዝረትዓታ እንግሊዛዊት ክለብ ማንቸስተር ሲቲ እያ ነይራ። እዛ ክለብ ኣብ ዓመተ ስፖርት 2020-21 ኣብ ፍርቂ ፍጻመ ስዒራታ ምንባራ ግን ናይ ቀረባ ተዘክሮ እዩ። ፒኤችጂ ድሕሪ ዓመተ ስፖርት 2018-19 ፈለማዋን ድሕሪ እንግሊዛዊት ክለብ ሊቨርፑል ንክልተ ዓመታት ኣከታቲላ ናብ ፍጻመ ዝበጽሐት ክለብ ክትከውን ከላ ክልተ ዓመታት ኣከታቲላ ነዛ ጽዋዕ ብምልዓላ እውን ድሕሪ ሪያል ማድሪድ ተሰሪዓ ኣላ። ሪያል ማድሪድ ኣብ 2016 ክሳዕ 2018 ንሰለስተ ዓመታት ስፖርት ኣከታቲላ ነዛ ዋንጫ ብምልዓላ ኣብ ቅድሚ ተሰሪዓ ዘላ ክለብ እያ። ብኻል ወገን እዛ ፈረንሳይት ክለብ ድሕሪ ዓመተ 2020 ኣብ ዝተሰርዐ ውድዳ ሻምፒዮንስ ሊግ ኣብ ሰለስተ ጸወታት ኣብ ፍጻመ ክትበጽሕ ብምዃላ እውን ኣገሪመ እያ። ኣብ 2020 ብጀርመናዊቲ ክለብ ባየር ሙኒክ ሓደ ባዶ ክሰዓርን ከላ ዝሓለፈ ዓመት ንኢጣልያዊቲ ክለብ ኢንተር ሚላን ገፊሕ ዝኾነ ውፅኢት 5 ባዶ ብምስዓር ክትዕወት፣ ዝሓለፈ ቀዳምካ ንእንግሊዛዊቲ ክለብ ኣርሰናል ብምርታዕ ነዛ ጽዋ ኣልዒላታ። ኣርሰናል ኣብ ውድዳ ሻምፒዮንስ ሊግ ኤሮጳን ዋንጫ ኤሮጳን 226 ጾታታ ብምጽዋት ልዕሊ ዝኾነ ክለብ ኣብ ቅድሚ ዝተሰርዐት ክኸውን እንተኾነ ክሳዕ ሎሚ ግን ዝኾነ ጽዋዕ ከተልዕል ኣይከኣለትን። ፒኤችጂ ኣብዛ ጾታ ኣብ ዘቕጽረታ ሸቶ ምስቲ ክለብ ባርሴሎና ኣብ ዓመተ ስፖርት 1992-2000 ኣብዚ ውድድር ዘመዝገበቶ 45 ሸቶታት ብዝሓዘቶ ክብረ ወሰን ተመዓራርያቶላ። ኣርሰናል ኣብ ናይ ሎም ዓመተ ስፖርት መስመር ምክልኻላ ልዑል ምንባሩ 6 ኳዕሳ ስውጥራዩ ናብ ልዳቱ ከዝረኪ ኢሉ ብዘይካ ዝዛ ግለብ ኣብ 6 ጾታታት ናይ ውድቕካ ምሕላፍ ብክፉት ጾታ ልዳታ ኣይድፈረትን። ዕውቲ ክለብ ንምፍላይ ዘን ክለባት ናብ ፍጹም ቅላዕ ከምርሓ ኽልዋ ድሕሪ 10

0: ሓውዝ ኣብ ታሪኻ ርያቶን ኣመዝጊባቶን ዘይትፈልጥ ሻንሻይ ተርታ ብምትሓዝ ንፈለማ ግዜያ ብመንገዲ ኤሮፕያን ሊግ ኣብ ኤሮጳዊ መድረኽ ክትሳተፍ መሪሕዋ እዩ። ኣብ ወርሒ መያዝያ ካብ ቦርንማውዝ ክለቅቕ ምዃኑ ድሕሪ ምሕባሩ ኢራኡላ ስሙ ምስ ክለባት ክሪስታል ፓላስን ኤስ ሚላንን ክትሓዝ ምፅንዑ ዝፍለጥ እዩ። ንኣርነ ስሎት ካብ ዘባረሩ ሓደ ዳይረክተር ስፖርት ሊቨርፑል ዝኾነ ሪቻርድ ሂውስ ኣብ 224 ኣብ ቦርንማውዝ ኣብ ፅፍሒ ቴክኒካል ዳይረክተር ኮይኑ ኣብ ስራሓሉ ዝነበረ ግዜ ኣንዶኒ ኢራኦላ ኣሰልጣኒ ቦርንማውዝ ኮይኑ ክሰርሕ ዝቆፀሮ ሰብ እዩ።
1: ኣጥቃዓይ ፒኤስጂ ክቪቻ ክቫረሽኬላ ፍሉስ ተፃዋታይ ሻምፒዮንስ ሊግ ኤሮጳ ናይ ዚ ዓመት ኮይኑ ተመሪፁ።
0: ናይ ክንፊ ኣጥቃዓይ ፒኤስጂ ጆርጃዊ ክቪቻ ክቫረሽኬላ ፍሉስ ተፃዋታይ ሻምፒዮንስ ሊግ ኤሮጳ ናይ ዚ ዓመት ኮይኑ ተረቂሑ። ክቪቻ ክለቡ ፒኤስጂ ንካልኣይ ተኸታታሊ ግዜ ፅዋዕ ሻምፒዮንስ ሊግ ኤሮጳ ከተልዕል ልዑል ግደ ካብ ዘበርክቱ ኣባላት ናይታ ጋንታ ኣብ ርእሲ ምዃኑ ኣብዞም ናብ ዓወት ዝመርሕዎም 16 ግጥማት 10 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ። ዝሓለፈ ዓመት ነዚ ሽልማት ወዲ ጋንቱ ዑስማን ደንበለ ተዓዊትሉ ምንባሩ ዝዝከር እዩ። ብዘይካዚ ኣከፋፋሊ ሪያል ማድሪድ ቱርካዊ አርዳ ጉለር ብሉፅ መንእሰይ ተፃወታይ ሻምፒዮንስ ሊግ ኤሮጳ ናይ ዚ ዓመት ብምዃን ተረቂሖም። ኣብ ናይ ሕልሚ ጋንታ ናይ ዚ ዓመት ድማ ኣብ ቦታ ሓላ ውሉዳት ካብ ኣርሰናል ዴቪድ ራያ፣ ኣብ መስመር ምክልኻል ማርኮስ ሎረንተ ኣትለቲኮ ማድሪድ ማርኪኒዮስን ኑኖ መንደዝን ካብ ፒኤስጂ ጋብርኤል ማጋላዝ ካብ ኣርሰናል፣ ኣብ መስመር ምክፍፋል ሚካኤል ኦሊሰ ባየር ሙኒክ፣ ዴክላን ራይስ ኣርሰናል፣ ቪቲንያ ክቫርሽኬላን ካብ ፒኤስጂ፣ ኣጥቃዕቲ ድማ ሃሪኬን ካብ ባየር ሙኒክ ከምኡውን ዑስማን ደንበለ ካብ ፒኤስጂ ብምዃን ተመሪፆም።
1: ሊቨርፑል ፈረንሳዊ ተኸላኸላያ ኢብራሂማ ኮናተ ካብታ ጋንታ ክወፅእ ምዃኑ ብወግዒ ኣፍሊጣ።

0: ሰላም ከመይ ውዒልኩም ዝኸበርኩም ተኸታተልቲ ንሎሚ ሰሉስ 2 ሰነ ሰዓት 5 ዝተዳለወ ዜና ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክትታልኩም ብኽብረና ዕድም ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ኣብረት ተወልደ ብምዃን ኢና ርስተ ዜና። መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብልናፅነት ናይ ኣውሃና መልእኽቲ ሰዲዶም። ኣብ ንዞባ ሎጓዓን ሰባ ምምሕዳር ከባቢ ደርሰነይ ዝተሃንፀ ዲጋ ተመሪቓ። ማእከላይ እዚ ሓይሊ ባሕሪ ብሞያ ሕክምናን ቴክኖሎጂ ኮምፒውተርን ዝሰልጠኑ ኣባላቱ ኣመሪቑ። ሩስያ ኣብ ልዕሊ ዩክሬን ብዘካየደቶ ደብዳብ ልዕሊ 20 ሰባት ከም ተቐትሉ ተገሊጹ። ቁፅሪ ተመዛበልቲ ብደረጃ ዓለም ኣስታት 120 ሚልዮን ከም ዝበፅሐ ሕብራት ሃገራት ኣፍሊጡ። ህንድን ቪየትናምን ኣብ መሸጣ ኣፅዋር ዘተኮረ ወተሃደራዊ ስምምዕ ተፈራሪመን። መራሕቲ ሃገረ ኩዌትን ሪፓብሊክ ማልዲቭስን ብምኽንያት ፅምብል መበል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰዲዶም። ኣሚር ሃገረ ኩዌት መሽዓል ኣልኣሕመድ ኣልጃብር ኣልሳባሕ ወራስ ዓራት ሳባሕ ካልድ ኣልኣሕመድ ኣልሳባሕን ኣብ ወንበር ባይቶ ሚኒስትራት ኣሕመድ ዓብደላ ኣልኣሕመድ ኣልሳባሕን ከምኡውን ፕሬዚደንት ሪፓብሊክ ማልዲቭስ ዶክተር መሓመድ ሚዩዙ ብስሞምን ብስም መንግስታቶምን ህዝብታቶምን ኣብ ሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ረሃዋን ተመንዮም። እቶም መራሕቲ ኣስዒቦም ዝምድናታት ሃገራቶም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም። ኣብ ደርሰነይ ንዞባ ሎጓዓን ሰባ ብኣስታት 12 ሚልዮን ናቕፋ ዝተሃንፀት ኣስታት 200,000 ሜትሮ ኩቦ ማይ ናይ መሓዝ ዓቕሚ ዘለዋ ዲጋ ተመሪቓ። ወኪል ኤሪና ኣብቲ ንዞባ መብራህቱ ኣሚነ ንዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንዲ ማርያም ክቕርቦ እዩ።
1: ኣብ ንዞባ ሎጓዓን ሰባ ምምሕዳር ከባቢ ደርሰነይ ብምትሕባር ህዝብን መንግስትን ብኣስታት 12 ሚልዮን ናቕፋ ዝተሃንፀት ሓዳስ ዲጋ ብ31 ግንቦት ተመሪቓ። ኣብቲ ሚኒስትር ዞባዊ ምምሕዳር ኣምባሳደር ዓብደላ ሙሳን ኣብ ማሕዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ንሰረኽብሉ ስነ ስርዓት ኣብ ማሕዳር እቲ ምምሕዳር ከባቢ ኣቶ ዘርኣጋብር ተስፋይ ኣብ ዘስምዖ ቓል መመረቕታ ዲጋን ምእታው ሓድሽ መስመር ኤሌክትሪክን ብሓደ ምፅምባሉ ድርብ ሓጎስ ከም ዝፈጠረሎም ብምግላጽ ንነበርቲ የውሃና ኢሉ ደርሰናይ ካብተን ብፅምእ ማይ ክሽገራ ፀንሓ ዓድታት ምዃና ብምጥቃስ ህዝቢ ምስ ሚኒስትሪ ሕርሻ ምምሕዳር ዞባ ጋሽባርካን ምምሕዳር ንኡዞባ ሎጓዓን ሰባን ተዋሂዱ ሰላ ዝገበሮ ዕውት ስራሕ እታ ዲጋ ኣብ መፈፀምታ ከም ዝበፅሐት ገሊጹ። እታ ኣብ ኣሕድር ንዝተባሃለ ከባቢ ዝተሃንፀት 14 ሜትሮ ቁመትን 100 ሜትሮ ጎንን ዘለዋ ዲጋ ኣስታት 200,000 ሜትሮ ኩቦ ማይ ክትሕዝ ከም እትኽእል ዝሓበረ ኣብ ማሓዳር ንኡዞባ ሎጓዓን ሰባ ኣቶ ኣብርሃም ሓጎስ ፀገም ስተ ማይ ሰብን ጥሪትን ኣብ ርእሲ ምፍታሕ መስኖኣዊ ልምዓት ንምድንፋዕ ልዑል ኣስተዋፅኦ ከም ዝህልዋ ኣሚቱ። ኣብ ማሓዳር ዞባ ጋሽባርካ ኣምባሳደር መሓሙድ ዓልሑሪ ብወገኑ ነበርቲ ንዝገበሩ ኣበርክቶ ብምምጓስ ምስራሕ ዲጋ ሓደ ምዕራፍ ስለ ዝኾነ ተሰሪሑ ዘሎ ክዕቀብን ውሕሉል ኣጣቐማ ክዝውተርን ተላብዩ። ኣብ መወዳእታ ኣብቲ ስራሕ ልዑል ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ። ምምሕዳር ከባቢ ደርሰነይ ኣስታት 1400 ህዝቢ ነብራ።
0: ማእከላይ እዚ ሓይሊ ባሕሪ ኤርትራ ን4 ኣዋርሕ ብሞያ ሕክምናን ቴክኖሎጂ ኮምፒውተርን ዘሰልጠኖም 50 ኣባላቱ ብ30 ግንቦት ኣመሪቑ። እቲ ብግብርን ክልሲ ሓሳብን ዝተሰነየ ስልጠና ቀዳማይ ረድኤት ኣተኣላለያ ሕሙማት ስነ መድሃኒት ምኽርን ህዝባዊ ጥዕናን ከምኡውን መሰረታዊ ቴክኖሎጂ ኮምፒውተርን ሜላታት ፅገና ኮምፒውተርን ዘጠቓለለ እዩ ነይሩ። ኣብቲ ናይ መመረቕታ ስነ ስርዓት ሜጀር ሰመረ ሃብተ ሚካኤል ብዝስምዖ ቃል ተመረቕቲ ንዝቐሰምዎ ሙያ ኣብ ኣሃዶኦምን ከባቢኦምን ክሰርሕሉ ከምኡውን ብስራሕን ንባብን ከማዕብልዎ ተላብዩ። ኣብ መወዳእታ ንሰልጠንቲ መረቐት ምስክር ኣብ ትምህርቶም ፀብለል ንዝበሉ ድማ ብልጫ ተዓዲሉ። መበል 35 ዓመት በዓል ናፅነት ኤርትራ ኣብ ሉሳካ ዛምቢያ፣ ሃራሬ ዚምባብዌ ከምኡውን ኣብ ፈረንሳ ከተማ ማርሰይ ሳን ናዘርን ናንትን ብልዑል ሃገራዊ ወነ ተፀምቢሉ ኣብ ቦንበር ማሕበረኩም ኣብ ዛምቢያ ኣቶ ገብሪ ሂወት ጴጥሮስ ኣብ ዘስምዑ መደረ ፅምብልና ፅምነት ስኒትን ሓድነትን ህዝቢ ኤርትራን ንሃገሩ ዘለዎ ፍቕርን ብዝለዓለ ዝንፀባርቐሉ ከም ዝኾነ ብምጥቃስ ውዳቤታትካ ኣሓይልካ ብልምዓት ምኩልዑ መድረኻዊ ተልእኮ ከም ዝኾነ ገሊፁ ኣብ ሃራሬ ዚምባብዌ ዝነብሩ ኤርትራውያን ኣብ ዘካየድዎ ተመሳሳሊ ፅምብል ኣቦ ወንበር ማሕበረኩም ኣቶ ኣማኒኤል ሽፈራው ፅንዓት ተወፋይነትን ዘይተፃዓድነትን ኣብ ዝሓልፈ መድረኻት ዘዕወተና ክብርታት ከም ዝኾነ ብምጥቃስ መሰረት ልምዓትናን ሰላምናን ንሱ ስለ ዝኾነ ብግቡእ ናብ መፃኢ ወለዶታት ንክመሓላለፍ ብዕቱብ ክስራሕ ከም ዝግባእ ኣብሪሁ እዚ ከምዚ ኢሉ እንከሎ ኣብ ማርሰይ ሳን ናዘርን ናንትን ፈረንሳ ኣብ ዝተካየደ ብቐንዱ ናብ ሓደስቲ ወለዶታት ዘተኮረ ፅምብላት ኣቦ ወንበራት ማሕበረኩማተን ከተማታት ኣብ ዘስምዕዎ መደረ ንመላ ህዝቢ ኤርትራን ንጀጋኑ ሓይልታት ምክልኻሉን ዮሃና ድሕሪ ምባል ኣበርክቶ ዜጋታት ኣብ ሃገራዊ መደባት ንምዕዛዝ ከም ዝሰርሑ ኣረጋጊፆም እቲ ፅምብል ብባህላውን ስነ ጥበባውን መሰናድኦታት ደሚቑ ነይሩ ተማሃሮ ቋንቋ ደ ዝኾኑ ኤርትራውያን ቆልዑ ነቲ ፅምብል ፍሉይ ድምቀት ከም ዝሃብዎ እቲ ዝበፅሐና ሓበሬታ ኣፍሊጡ ጨንፈር ሕርሻ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ንኡስ ዞባ ፎሮ ምምሕዳራት ከባቢ ዙላን ኣፍታን ልዕሊ 1,000 ሄክታር ዘስቲ መእለይ ውሕጅ ሰሪሑ ነቲ ስራሕ ዝመርሐ ክኢላ ሕርሻዊ ምህንድስና ኣቶ ዮሃንስ ተስፋይ ኣብ ዝሃቡ ሓበሬታ ኣብ ምስራሕ ታሕ 30 ሜትሮ ዝንውሓቱ ብእምንን ቸሜንቶን ዝተሃንፀ መእለይ ውሕጅ ብድምር ልዕሊ 140,000 ጉልበት ሰብ ከም ተሳተፈ ገሊጹ ኣብቲ ስራሕ ዝተሳተፉ ነበርቲ ኣፍታን ዙላን ብግዲኦም ቅድሚ ሕጂ ብጉልበቶም ብሓመድ ጥራይ ይስርሑ ብምንባሮም ምስ ምብርታዕ ውሕጅ ቀልጢፉ ይፈርስ ከም ዝነበረ ብምዝካር ኣብዚ እዋን እዚ ግን ብኪላታትን ብእምንን ቸሜንቶን ስለ ዝተነጥቀ ዘላቂ ፍታሕ ከም ዘምፅኣሎም ሓቢሮም ሓላፊ ሕርሻ ኣብቲ ንኡዘባ ኣቶ ተስፋይ ተወልደ ብግድዩ እቲ ከባቢ ዓበይቲ ሩባታት ስለ ዝወርድዎ ነበርቲ ብኣብዑርን ጉልበትን ከምኡውን ብሓገዝ ማሽነሪ ዘሰላስልዎ ዝነበሩ ማይን ሓመድን ናይ ምዕቃብ ስራሓት ከምቲ ዝድለ ውፅኢት ይርከቦ ከም ዘይነበረ ብምግላፅ እቲ ሕጂ ተገይሩ ዘሎ ብእምኒ ናይ ምንዳቁ ስራሕ ግን ነቲ ናብ ባሕሪ ዝፈስ ዝነበረ ውሕጅ ኣብ መዓላ ንምውዓል ከም ዝሕግዝ ኣብሪሁ ጨንፈር ሕርሻ ዞባ ደቡባዊ ቀይሕ ባሕሪ ምስ ማእከላይ ቤት ፅሕፈት ሚኒስትሪ ሕርሻ ብምውሃድ ንኣባላቱ ኣብ ንጥፈታት ሕርሻን ስነ ኣመጋግባን ዘተኮረ ስልጠና ብ2930 ግንቦት ኣብ ከተማ ዓሰብ ወዲቡ ኣብቲ ስልጠና ኣብ ናይ ገደና ሕርሻን ብልጫታቱን ከምኡውን ተሩ ኣብ ምምላእ ጠለባት ዝተመጣጠነ መግቢ ስድራ ቤታት ሰፊሕ መብርሂ ተዋሂቡ ሓላፍቲ ጨንፈር መንሰይ መሓመድ ዓብዱራሕማን ሚኒስትሪ ሕርሻ መኣዛዊ መግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ብምስኣል ንምስማሩ ሓያል ፃዕሪ የካይድ ከም ዘሎ ብምጥቃስ ስድራ ቤታት ስርዓትን ትሕዝቶን ኣመጋግባን ከምዝመሓየሽ ንምግባር ብፍላይ ኣብ ደቂ ኣንስትዮ ኣተኪርካ መዕያይ ኣገዳሲ ከም ዝኾነ ኣገንዚቡ ብዘካዚ ኣብ ሕርሻዊ ምህርቲ እወታዊ ለውጢ ንምምፃእ ኣብ ምምራፅ ቦታን ተጠቃምነት ባህርያዊ ድኩዕን ብዕቱብ ክስራሕ ኣዘኻኺሩ ዝቐበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ሩስያ ናብ ሎሚ 2 ሰነ ኣብ ዘውግሐ ለይቲ ኣብ ልዕሊ ዩክሬን ብዘካየደቶ ከቢድ ደብዳብ ኣስታት 20 ሰባት ከም ተቐትሉ መዓከናት ዜና ቃሊሐን በቲ ኣብ ከተማ ኪየቭን ካልእ ከባቢታትን ዝተፈፀመ ደብዳብ ልዕሊ 100 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን እዩ ዝግለፅ ዘሎ ሩስያ እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ዝሓለፈ ቀረባ መዓልትታት ኣብ መደቀሲ ተምሃሮ ዘካየደቶን ሂወት 21 ሰባት ዝቐዘፈን ደብዳብ ምዃኑ ፍሊጣ ኣላ ዩክሬን እቲ ደብዳብ ንሰላማዊ ዕላማታት ዘነፃፀረ ምዃኑ ክትከስስን ከላ ሩስያ ግን ንወተሃድራውን ምስ ዝተኣሳሰሩ ትካላትን ዕላማ ዝገበረ ከም ዝኾነ ሓቢራ ሩስያ ኣብዚ ሓድሽ ደብዳብ ልዕሊ 650 ድሮናትን ልዕሊ 70 ሚሳይላትን ከም ተጠቕመት ክፍለጥ ተኻኢሉ ኣሎ ሩስያን ዩክሬይንን ዘካይድኦ ምልውዋጥ መጥቃዕትታት ብፍላይ ኣብዚ ዓመት እዚ ሰፊሑ ከም ዘሎ ፀብፀባት ይጠቕሱ ቁፅሪ ናይቶም ብሰንኪ ባህርያውን ሰብ ሰርሖን ፀገማት ዝተመዛበሉ ወገናት ብደረጃ ዓለም ኣስታት 120 ሚልዮን ከም ዝበፅሐ ፀብፀባት ውድብ ሕብራት ሃገራት ገሊፆም እቲ ሃዛ ካብቲ ቅድሚ 10 ዓመት ዝነበረ ብዕፅፊ ከም ዝዓበየ ዝተቐስቶም ፀብፀባት ቀንዲ ጠንቁ ፀጥታዊ ፀገማት ምዃኑ ኣረድዮም ልዕሊ 30 ሚልዮን ካብኣቶም ግዳያት ይቕሬታ ልዕሊ 30 ሚልዮን ካብቶም ግዳያት ብሰንኪ ክሊማዊ ነውፂ ከም ተመዛበሉ ኣብቲ ፀብፃብ ተጠቒሱሎ ብደረጃ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕ ድማ ብፍላይ ተኸሲቱ ብዘሎ ፀጥታዊ ዘይምርግጋእ እቲ ኣሃዝ ብናህሪ ይውስኽ ከም ዘሎ ይሕበር ህንድን ቪየትናምና ብመሸጣ ኣፅዋር ዘተኮረ ወተሃድራዊ ስምምዕ ተፈራሪመን። እቲ ሰመዚ ምክልኻል ክልቴን ሃገራት ኣብ ዝሓለፈ ሳልስቲ ዝፈረምዎ ውዕል ህንዲ ንቪየትናም ብራህሞስ ዝተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ዝኽእል ምዃኑ ተገሊጹ። እቲ ኣብ ምምዕባል ዓቕሚ ምክልኻል ቪየትናም ወታዊ ተራ ከም ዝህልዎ ዝእመት ስምዕ ተግባራዊ ምስ ኮነ ቪየትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገት ካልእቲ ሃገር ክትከውን እያ። ኢንዶኔዥያ እውን ነቲ ኣፅዋር ናብ ዕጥቂ ምክልኻላ ንምፅምባር ምስ ህንዲ ትዘራርብ ከም ዘላ ይጥቀስ። ሩስያን ህንድን ሓቢረን ዘማዕብሎ ክሩዝ ሚሳይል ብራህሞስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ከጥቅዕ ከም ዝኽእል ይግለጽ። ህዝባዊት ሪፓብሊክ ቻይናን ብሪጣንያን ኣብ ትግባር ኣቐዲሙ ዝተበፅሐ ስምማዕ ዘተኮረ ናይ ሚኒስትራት ጉዳያት ወፃኢ ዝርርብ ኣካይደን። ፕሬዚደንት ሺ ጂንፒንግን ቀዳማይ ሚኒስትር ኬር ስታርመርን ኣብ ዝሓለፈ ወርሒ ጥሪ ኣብ ዘካየድዎ ዝርርብ ኣብ ንግዲ ወፍርን ቴክኖሎጂን ክተሓባበሩ ዘኽእል ስምማዓት ከም ተፈራረሙ ዝዝከር እዩ። እዚ ሚኒስትራት ጉዳያት ወፃኢ ሎሚ 2 ሰነ ኣብ ከተማ ቤጂን ዘካየድዎ ዝርርብ ትግባረት ስምምዕ ንምቅልጣፍን ንምስፋሕን ዝዓለመ ምዃኑ ተገሊጹ። እዚ ከምዚ ኢሉ እንከሎ ክልቲኦም ሚኒስትራት ኣብ ጉዳይ ዞባ ማእከላዊ ምብራቕን ኩናት ዩክሬይንን ከም ተዘራረቡ ተሓቢሩ። እስራኤልን ሊባኖስን ሊባኖሳዊ ምንቅስቓስ ሕዝቡላህን ኣብ መንጎኦም ዝካየድ መጥቃዕታት ደው ንምባል ከም ተሰማምዑ ፕሬዚደንት ዶናልድ ትራምፕ ኣፍሊጡ። ፕሬዚደንት ትራምፕ ብማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ነታንያሁን ሕዝቡላህን ኣብ ዘካየዶ ናይ ቴሌፎን ርክብ እቲ ስምዕ ከም ተበፅሐ ሓቢሩ። ምስ ቀዳማይ ሚኒስትር ነታንያሁ ዘካየዶ ዝርርብ ኣዝዩ ውፅኢታዊ ከም ዝነበረ ብምጥቃስ እስራኤል ናብ ከተማ ቤይሩት ኣጋር ሰራዊት ከም ዘይትሰድድ ገሊጹ። ይኹን እምበር ቀዳማይ ሚኒስትር ነታንያሁ ምንቅስቓስ ሕዝቡላህ ኣብ ልዕሊ ከተማታትን ዜጋታትን እስራኤል ዘካየዶ መጥቃዕትታት ምስ ዘየቋርጾ ሰራዊቱ ኣብ ደቡባዊት ቤይሩት ንዝርከብ ወተሃድራዊ ዕላማታት እቲ ምንቅስቓስ ከም ዝድብድብ ኣጠንቂቑሎ። ቀዳማይ ሚኒስትር ነታንያሁ ካብ ዝሓለፈ መዓልታት ጀሚሩ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ንዘካየዶ ዘሎ ወተሃድራዊ ስራሒት ከስፍሖ ትእዛዝ ከም ዝሃበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ እስራኤል ኣብ ደቡባዊ ቤይሩት ተካይዶ ዘላ መጥቃዕትታት ይቕፅል ከም ዘሎ ማዕከናት ዜና ሊባኖስ ኣቃሊሐን። ብካልእ ወገን ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ዝርርብ ብቕልጡፍ ናህሪ ይቕፅል ከም ዘሎ ፍሊጡ። ፕሬዚደንት ትራምፕ ነዚ ዝገለፀ ኢራን ንወተሃድራዊ ስርሒት እስራኤል ኣብ ልዕሊ ሊባኖስ ብምቅዋም ብመንገዲ መንጎኛታት ምስ ኣሜሪካ ክትገብሮ ንዝፀንሐ ዝርርብ ምልዋጥ መልእኽትን ደው ከም ዘበለቶ ድሕሪ ምሕባራ እዩ። ኣሜሪካ ኣብ ዝመፅእ ሰሙን ስምዕ ምቁራት ተኽሲ ንምንዋሕ መፃበቦ ሆርሙዝ ንምኽፋትን ኣብ ዝኽእል ስምዕ ምስ ኢራን ከም ትበፅሕ ፕሬዚደንት ትራምፕ ብተወሳኺ

ተርጊቱላ። ቀዳማይ ሚኒስትር አርሜኒያ ኒኮል ፓሽያን ሃገሩ ካብቲ ብሩስያ ዝምራሕ ቁጠባዊ ውድብ ዩሮኤስያን ወፂኣ ናብ ኤውሮጳዊ ሕብረት ንክትፅምበር ኣብ ዝሓፀረ እዋን ረፈረንደም ከተካይድ ብሩስያን መሻርክታን ዝቐረበላ ፃውዒት ዘይርትዓዊ ክብል ነፂግዎ። ኣርሜንያ ግና ወጋዊ ሕቶ ኣባልነት ኤውሮጳዊ ሕብረት ኣብ ዘይቐረበትሉ እዋን ረፈረንደም ምክያድ ትርጉም ከም ዘይብሉን እቲ ጉዳይ ንግዜኡ ክልሳ ሓሳባዊ ጥራይ ከም ዝኾነን ቀዳማይ ሚኒስትር ኣርሜንያ ገሊጹ። ሩስያ፣ ቤላሩስ፣ ካዛኪስታንን ክርጊስታንን ዝርከበን ኣባል ሃገራት ውድብ ዩሮኤስያን ብ29 ግንቦት ኣብ ኣስታና ካዛኪስታን ኣብ ዝተካየደ ዋዕላ ኣርሜንያን ናብ ኤውሮጳዊ ሕብረት ንምፅምባር ኣብ ዝሓፀረ እዋን ረፈረንደም ከተካይድ ዝፅውዑ ሓበራዊ መግለፂ ከም ዘውፅአ ዝፍለጥ እዩ። ብዘካዚ ፕሬዚደንት ሩስያ ቭላድሚር ፑቲን ዩክሬን ኣጋጢሟ ዘሎ ቅልውላው ካብቲ ናብ ኤውሮጳዊ ሕብረት ንምፅምባር ዘረኣየቶ ድሌት ዝመንጨዎ ምዃኑ ብምጥቃስ ንኣርሜንያ ተመሳሳሊ ሓደጋ ከይገጥማ ኣጠንቂቑሎ። ኣርሜንያ ካብ ቁጠባዊ ውድብ ዩሮኤስያን ምስ እትወፅእ ሩስያ ኣብ ፅላታት ፀዓትን መጓዓዝያ ባቡርን ነቲ ሃገር ክትገብረላ ንፅንሐት ናይ ዋጋ ምጉዳል ሓለፋታት ከም ተቋርፅ እያ ከተጠንቅቕ ፀኒሐ። ኣርሜንያ ከም ኣካል ናይቲ ምስ ሃገራት ምዕራብ ዝምድና ንምድንፋዕ ተካይዶ ዘላ ምንቅስቃሳት ኣብ መወዳእታ ዝሓለፈ ወርሒ ግንቦት ክልታዊ ዝምድና ናብ ኣጠቃላሊ ስትራቴጂያዊ ሽርክነት ንምዕባይ ምስ ኣሜሪካ ስምምዕ ከም ዝኸተመት ዝዝከር እዩ። መንግስቲ ማልዲቭስ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ዝእግድ መደብ ከም ዘለዎ ኣፍሊጡ። ዕላማት ስጉምቲ ብሰንኪ ተጠቃምነት ማሕበራዊ መራኸቢታት ኣብ ልዕሊ ቆልዑ ንዝወርድ ጥዕናውን ማሕበራዊ ንሃስያ ንምግታእ ምዃኑ ፕሬዚደንት ማልዲቭስ መሓመድ ሚዩዙ ገሊጹ። መንግስቲ ማልዲቭስ ነቲ ሓድሽ ፖሊሲ ንምድላው ኣብ ኣውስትራልያን ካልኦት ሃገራትን ንዝርከቡ ሕግታትን ናይ መቆፃፀሪ ኣገባባትን ከም ዘፅንዕ ፕሬዚደንት መሓመድ ብተወሳኺ ሓቢሩ። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ከም ዝኸልከለ ትዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ተሓሳስ 2025 ኣብ ተግባር ከም ዘውዓለቶ ዝፍለጥ ኮይኑ ሓያል ሃገራት ይስዕበዊ ምህላውን ይሕበር። ፖላንድ እውን ትሕቲ 15 ዓመት ዝዕድሚኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዩ። ማሕበራዊ መራኸቢታት ኪኖቲ ዝህቡ ረብሓታት ኣብ ቆልዑ ኣለታዊ ሳዕቢናት እናዓበየ የምፅእ ከም ዘሎ ክኢላታት ይገልፁ። መንግስቲ ሩስያ፣ ፈረንሳን ብሪጣንያን ነዳዲ ንዝፀዓነት መርከብ ሃገሩ ኣብ ኣትላንቲካዊ ውቅያኖስ ንምሓዝ ንዝወሰደቶ ስጉምቲ ኣህጉራዊ ሽፍትነት ክብል ብትሪ ኮኒንዎ። እዚ ኩነነ ዝቐረበ ሓይሊ ባሕሪ ፈረንሳ ምስ ብሪጣንያ ብምትሕባር ነታ ካብ ገማግም ባሕሪ ፈረንሳ ኣስታት 740 ኪሎ ሜትር ርሒቓ ኣብ ኣህጉራዊ ማያት ትጓዓዝ ዝነበረት ንግዳዊት መርከብ ኣብ ትሕቲ ቀይዲ ከም ዘእተወ ድሕሪ ምሕባር እዩ። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ እታ መርከብ ናይ ሓሶት ባንዴራ ብምንብልባል ኣብ ልዕሊ ሩስያ ንዝፀንዐ ኣህጉራዊ እገዳታት ከም ዝተሓሰት ከሲሱ። ኣፈኛ ሚኒስትሪ ጉዳያት ወፃኢ ሩስያ ነቲ ብፕሬዚደንት ፈረንሳ ዝተዋህበ መግለፂ ብምንፃግ ሃገራ ከም ኣህጉራዊ እገዳታት እትቕበሎም ብባይቶ ፀጥታ ውድብ ሕብራት ሃገራት ዝፀደቑ ጥራይ ምዃኖምን ብሃገራት ኤውሮጳን ኣሜሪካን ዝውሰዱ በይናዊ ስጉምትታት ሕጋውነት ከም ዘይብሎምን ኣፍሊጣ። እቲ ብፈረንሳን ብሪጣንያን ዝተወስደ ስጉምቲ ንኣህጉራዊ ሕጊ ባሕሪ ዝጥሕስ ከም ዝኾነ ዝጠቐሰ ተኣፈኛ ኣብ ከተማ ፓሪስ ዝርከብ ኤምባሲ ሩስያ ነቲ ጉዳይ ብዝምልከት ሙሉእ ሓበሬታ ክወሃቦ ከም ዝሓተተት እውን ገሊፃ። ሩስያ ድሕነት ኣብታ መርከብ ዝነበረሩ 23 ኣባላት ንምሕላው ኣድላይ ዝበለቶ ስጉምትታት ትወስድ ከም ዘላ እውን ሓቢራ። እታ ንግዳዊት መርከብ ካብ ወደብ ሙርማንክስ ሩስያ ተበጊሳን ናብ ካሜሩን ትጓዓዝ ምንባራ እዩ ዝሕበር። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብል ናፅነት ናይ ውሃና መልእኽቲ ሰዲዶም። ኣብ ንዞባ ሎጓሕን ሰባ ምምሕዳር ከባቢ ደርሰነይ ዝተሃፀ ዲጋ ተመሪቓ። ማእከላይ እዚ ሓይሊ ባሕሪ ብሞያ ሕክምናን ቴክኖሎጂ ኮምፒውተርን ዝሰልጠኑ ኣባላቱ ኣመሪቑ። ሩስያ ኣብ ልዕሊ ዩክሬን ብዘካየደቶ ደብዳብ ኣስታት 20 ሰባት ከም ተቐትሉ ተገሊጹ። ቁፅሪ ተመዛበልቲ ብደረጃ ዓለም ኣስታት 120 ሚልዮን ከም ዝበፅሐ ሕቡራት ሃገራት ኣፍሊጡ።

ህንድን ቪየትናም እና በሽታ አጽዋር ተተኮረ ወታደራው ስም ተፈራሪመን ዝ ኸበርኩም ተኸታተልቲ ዜና ተፈጺሙ ምስ ተረፉ መደባትና ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቃንዩ ሚኒስትሪ ዜና።

ሰላም ንዝነት አባሉ ዓለማት ህዝብና ይትሸገር መንደለካ ይበጀካ ጽናት ህዝብካ እምነት እግዚአብሔር ሕጁን አጆኻ ከም ቀደም ካትረር ይከኣለ ዋርሳ ያለውኻ ምሕበነ ሃገር ጨንቅ መከራ ሃሊፉ ጽማት ምስጥንት ባህረ ኣምላኽ ዘለካ ከም ናይ ሰብ ፍጥረት ፀማረ ሃዝካ ፎይታ ሃገርና ጽነት ሰወዊ ሃላ ሰንጊልካን ሃገር ክብረት ፅብናነ ነርኳስ ሃገርና ፍቆት ባህሪ ጅግንነት ቀጻሊ ዘይብልካ ደረት ሰላም ቅሳነት ምስንፀ 7 ዓመት

ምስቲ ሰይጣን በዓቲ ፅንኩር መሰናክል ሸንቦባ ናይ ፀላዕ ሕንዚ ስለዛ መሬት ተበጅው ዘዝሓለየ ምርዚ ትንፋሱ ቀቢሩ ዓወት ዘስረረ ብደም ቀሊሙ ታሪኹ ዘስፈረ ልዕሊ ማንም ፍጡር ፀይሩ ቃንዛ ድጋሙ ድኻሙ ዘይንበብ ፍሕሽው ገጽ እንትርፎ ዋዛ ዕረፍቲ ኣልቦ ስኑ ብምንካስ ንናፅነት ጎይዋ ዓቐብ ቁልቁል ኩርኳ ሓዊ ኸይበለ ህወትዩ ወፊዋ

Thank you.

Thank you.

ገቢል ስንፋል

تنسى من شاعته يتحلفه.

I've seen nothing like a mother.

ኒያታዊት ልሂት ሳሆ

ነቲ ብማያዊ ምድሪ ማያዊ ባሕሪ ሃገሩ ዘድሕን

0: 하늘 사바와 한뜩하는 눈송송 프레세빌라나 엔카가나라 하송송 트그스등 호인은 메생가하나 하송송 비싸다나비스 우스성대나 하송송 비싸다나비스 우스성대나 하송송
1: 에게나나 안바사바지무 바라뜨게니 마루와하리무 음바타자위무 이치게세시무 무조금토메위무 사다우크리로 사람들도 사람들이 애틴아이미스리 숙룩바금이예벨레스르네비 비루수만소소사파하리 금문부자금은 루흥자안길에 시기세유광은 남마토 하하리 시기세유광은 남마토
2: ኣብ ቀረባ ዘለኹም ኣብ ደገ ውሽጢ ዘለኹም ናሽቱ ምስ ዓባይትኹም ደቂ ዓዲ መሰጋሽኩም ሰላም ሰላም ኢለድኩ ተጀመርኩም ፈለማ ከመይ ሓድርኩም ከመውዒልኩም ኣዘዘይካ ፍቀረኩም ብጣዕሚ ክፍትወኩም ንውሽጢ ግጥሚ ኣዳልልኩም ፅኒልኩም ምስማዕ ዝደሊ ከባኩም ትግዒ ዘስምዑኒ ከይሓፍር ዝስተንበረት እንታይዳ ክድፍር ገለ ከይረሳዕኮ ኩሉ ክዝርዝር ግንቦት 24 መዓልቲ ናፅነት ታባዕ ኤረትራዊ ጅግና ወዳሓየት ዘለዓለምናትካዩ ኩሉ ክዛዓውት 91 ንስኪ ክዝግራ ዘሓሊፉ ታሪክ ኩሉ ክዝርዝራ ካብ ሳሒል ጀምርካ ክሰብ ደብቆሮራ ካብ መናቅፋ ጀምርካ ክሰብ መንደፈራ ባንዴራ ትፍና ኣብ መንጎ ኣዝመራ ኮኸብ ተዋሂብኪ ሰመና የረትራ ሳውራቲና ሳሕል ተውላ ክጠብሓለ ሓልሓልኬ ቃሮራ ተውላ ክነኽፈለ ገሪፋን ቁሰይቲ ተውዓፍ ኣሕበታለ ገራ በይበክን ዓድሽሩሙለ ባሩታ ከቁተት የውዕን ከረናለ ሓይላ ባህረታኹ ሕርያ ግበለ ኣእምኖትምርም ተመሓኸለተለ ፈጠረሽነኸን ኢትዮጵያ ትገለለ ተንተበረትርያ ልልትሽባሮለ ንመትሓብሳይተ ተማሕበረኸለ ሰገራ ቆምያ ንወዘረንኪለ የሊ ንሕግዚ ነስሪ ንገባለ ካዓስከር ቦሎላ የሊ ንይብለ ታሪክ ዘከረ የሊ ንገረደ ታርጊ ግተለይለብ ነቡ ንወረደ ሕርግጎ ክሽዕ ገረኸ ዘሙደ ካቁርጥጢምና ሓጀራት ታንኪት ሊዕትን ዕንደቅሰውጥ መጠረል ወሽን ሰውል መርሓት ረሽራሽ መዳፍዕ ግረን ዓሩጥ ንድግምቱከን ተማሕሶዳናት ሕርያን ይብል ታኹና ገበድ ምልቶ ከብያቲ ካፍረትርያት ትላብሻሂና ኣዋ መበራ ተውላ ኮነ ሳቤት ተውላ ኩለምሓራ ታይሚኳንስዕሪ ዝረብተልሐንኮ ታኾን ደፍተራ ዕላ ምነንኪኒ ሚፈራ ፈኸራ ጉሉሉብቲ ሳይታ ኣብሃደወናለ ዶቐዲ ኮሰይኖ ምንዓዳጋለ በትኮለ ባቡሩ ታንክትሪ ጽርጋለ ነሱበሉሉስን ደርጊ ኣስከረለ በፅዕይት ህርረ ክክሳዓለ ጉርጉዝንኩ ተወልየ መተን ይብርን ዘባሊ ዓረነለትዮር ያርዳሓ ሓበሪ ሻትሪ በራን ከሙርታራ ይብረደሽሊ ሰውራ በኾኪ ኣሎበ ሳሕሊ ንሸባን ዓንባልተ እንከብዓሸራሊ ጎድገመን ካይካታንክትሊ ተቕድረም መንደለ ኣይባርቲ ቀድዕሊ

0: ኣብ ሃለዋ ምስ ሓገየ ድቃስ ምስ ገገየ ቋሒሉ ምስ ገርመ ድቃስ ምስ ገገየ ወዲኡ ተስ ዕቲ ምስ ጎየ ነብተገርጊ ተፈረርዳን
1: ሓፋሽ ዘይተኻሳንሰ ዓወት ንሓፋሽ ብዝኣም ክብምስዋትና
2: ኣፋኸኒሚ ዓሳ ባግኒሚ ናብኖ ሓበሚ ኣፍዓሲን ባግኒሚ ንንመናሓ ሲናሚ መፈርና ኤረትራኢና ኤረትራኢና ደኖ በኬኖ ዒደኖ መናሓ ሲናሚ መፈርና ናስሩ ልኡመት

ኣብ ሰሜን ነርካ ኣብ ደቡብ ትፀንሕ ሻምቡቆ ብረትካ ዓማዓሙቕ ይነብሕ ተቐስ ትቡንስ መዓኸ ዝረቆ ኤርትራዊ ብርሃን ናይ ዓይኒ መነፀር ሓገዝ ዒረቐሺ ዝባን ዓዲ ፀፀር ከመይ ነይሩ ኩናት ጨጓር ሩባታ ብዓዲ ዓሰር ዘብዘብ ንቕሎ ቅድማት ምስታን

ተሕወስ ንቑለ ተቓዳደን ኣብ ዕርቲ ማቴዎስ ስምካ ይብልካ ውረ ዝተወራረስ ኩሉ ዘይፅጉማ ዓሰርተ ዕማሙ ዘይትኽማህ ጅግና ጎብለል ናይ ሰላሙ ሀይሉ ጀሚሩሎ ንወፍሪ ዕማሙ ኣየ መዓት ንግድዓ ፀዋሪ ምስቲ ጠንባር ዕስለ ዘይኮነ ዘዋሪ ማዕበል ድሕር ማዕበል ከም ማያት ዝዛሪ ኣርሓና ኢላላ ፅሩና ሓዳሪ ዕድል ኮያብከየን ርእሱ ከኣሪ ኣሞራ ሰማይ ወርሳይ ፊት ወራሪ ወስ ናብ ዘበሎ ጢት ተቐብሎ ወና ማጓጓይላ ኣንበሳ ሽዳሎ ኣብኡ ተራጊፉ ተረፍ ናይ ጎምሃሎ ኣብኡ ጅግና እንዲኻ ኣብኡ ይኮኣሎ ኣብ መዓሙቕ ትስውድ ኣብ በሪኽ ነባሒ ዝናብ ተባደስቲ ኣብ ነብስኻ በፅሒ ኣርሓና ኢላላ ብዕስለ ዘርጋሒ ሓኽባርክ ኣባ ሰማይ ዘይተንደር ኩሒ ሓደን ዓሰርተ መኪድካ ንስኻ ረባሒ መርዓተን ዕሱባት ስኻና ዘንበያ ስሕል መቐደስ ሰርሕና መፃወድያ ዝውዓልካየን ኣብ መዛቡ ዙርያ መራቶን ቅድድም ሓየት በርቅላፅያ ስኑት ታሪክ ዓለም ዘይርስዖ ኣንፈትስም ቀይሩ እውን ስጋኻ ዘይቆንዖ ዘራ ደስካይ ርእሳ ድቂ ማርያ ሒዛ ኣንዊሓ ደቂሳ ሩፍታ ዘንቲ እለት ሕድሕድ ተተርኢሳ ጎብለ ተፈጢርካ ሃገርና ውሒሳ ኣንበሳ እግሪ ምኽር ብዋታት ባልሳ ዘብጀብ ደድሕሪኦም ንስኻ ሸባቢ ዓለም ብዓለሙ ትፈዞ ናትካ ተዓዛቢ መትከልካ ዘፅናዕኻ ዓረብካ ሰራቢ ፍቱን ተኳሳይ ካብ ማዕዱ ቀላቢ መድሕን እምባሴራ ኣብ ጥንፊ ከባቢ ኣብ ስጋኻ ዓጋቢ ስጋ ለበስ ሓጢን ኢኻ ዘይትንደል ክብዒ ስጋ ለበስ ሓጢን ኢኻ ዘይትንደል ድርዒ ውሓስ ህላወና ኦመል መፀግዒ መገረጃ ፅልማት ቀዳዲ ተርባዒ ኣብ ጠላት ጎልጎል ኣልቦ መፀግዒ በሊሕ ተኳሳይ ቅርቅርቲ ወቓዒ ብፅቕ ንዝበለት በልማማ ቐፅዒ መስሎ ሰላም ብደምካ መልምዒ ዓወት ንሓፈስ ዘ

ኣማርኛ ከምናዊ ትምረን መላፍን ትስራሕ ምስ ሃልክ ትቁረን ኣይትርብርብ ወረ ኣይተመኽኒ ወትሩ ትኩር ከም ሓላዊ ዓይኒ ዘይትቁርጠን ፍፁም ዘይትጥሓን ንጉስ ተፃብኦ ከም መስቀለ ምድሓን እሙን ጓሳ ሃገርን ሓፋሽን ኣፍራዛ ዓጢቅካ ትሕንገጥ ከላሽን በዓል ድርብ ቅፅል ወርሳይን ድርማስን ኣብ ዘመንካ መይተን ትህቂትን ኣላሽን ሓላዊ ለበዋ ዘይዓፅፍ ኪዳኑ ሃልኪ ዝቐለብካ ዓለታዊ ማእቶት ደላብ ምህርቲ ሃገራዊ እቶት መሳልል ታሪክና ወራሲ ቁርዳሞት እንትርፎ መስዋእቲ ዘይትፈልጠካ ሞት መላጉ በቕያ ድልድልካ ዘይብተኽ ማእገር ቀጻልነት ኣንግዕ ክልተ መድረኽ ደጉዒ ፍሽኽታኻ ድምቀት ናይ ወልዶ ነባሪ ቀንገል መብራህቲ ወለዶ ቀጠልያ ክዳኑ ኣብ ምድረ ቀጸሎ ሓፀምፀመ ጎበዝ ኣማን ይከኣሎ መቐይሮ ዘመን ለውጡ ከምዕባለ ፀዋር ሕሰን ብድሆ ዘቕለለ የብልካን መግለፂ እንታይ ዝኸውን ተውለ ካልእ ይስምካ ዛጊት ዘይተባሃለ ብሶላ ኣንፈትና ዓንዲ ማእከል ስሕበት ናበየ ወገኑ ከምኡ ዝውቱ ውድበት ተበለፅቲ ይምቱ ንስኻ ተዓወት ግልፅ ኣይትበሎም የብሎምን ሂወት ውዒልካ ኣብቲ ጎቦ ኣብ ኳሓን ኩርኳሓን ምዛራ ጠያይት ኣብ ሃልክን ስራሕን ርእካ ኣብቲ እምባ ኣብ ጥርዚ ተኣኽላን ድሙቕ ኮኸብ ከም ጉጅለ ደብራት ሕላገት ቀዳሞት ወራሲ ብርግፅ ሰጋርን መስገደን ንዕብየት ርህፅ መለኮት ውዕለኻ ንባህሪ ዘግብእ ነጠብጣብ ረሃፅካ መጥለለይ ኣፀን መላኺ ምድረ በዳ መላኺ ተፈጥሮ ገነታዊ መንፈስ ኦኣስ ይሰሃሮ ውሓዚ ሓይልኻ ፍናንካ ይቆድሖ ነቲ ገነት ዘርጊ ኣሰርካ ይበፅሖ እንታልካዮ ግዜ ዘለኣለማዊ ክብሪ ዝኽለን ሰብኣትና ዓወታ

ተጓሰ ንብዓት ዓይኖም ከይተሓበሰ ሬሳታቶም ብኣራዊትና ተጐሰ ንዓኺ ረኺቦም ምድሪ ምስ መሰ ኢድና ኣይንህብን ኢሎም ነቲ ዓማፂ ብፅንዓት እዮም በዲህሞ ነቲ ጐንፂ ናፅነት ኢኺ ውፅኢት ናይቲ ፅንዓት ናፅነት ኢኺ ውፅኢት ናይቲ ቆራፅነት ናፅነት ኢኺ ውፅኢት ናይቲ ቃልሲ መጋርያ እሳት ሂወቶም ዝሃብኺ ኣብቲ ርስን ኩናት ምእንቲ ርስኺ ክትኮኒ ንዘለኣለም ነባሪት እወ በቲ ህያው መንፈሶም ቁስሊ ህዝቦም ፈዊሶም እወ በቲ ደሞም ረሃፆም ንኤረና ግምጃ ናፅነት ሸሊሞም በቲ ክቡር ዕፅምቶም ንዕርዲ ፀላኢኦም ኣፍሪሶም ዕርዲ ሃገሮም ሃኒጦም

Tchau, tchau.

que correcto.

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝጸናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋ

ተቐይሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ

3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኩንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 56 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና

ሃሎ ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃን ትርከብ መላእ ህዝቢ ኤርትራ ኩልኻ ህዝቢ ኤርትራ ማለት እየ። ከመይ ሓሊፉ በዓል ናፅነት? ዘይኮነሲ ወርቂ ወርቂ ወርቂ ግርም ሓሊፉ ኢልና ኢና ንጀምሮ። ምክንያቱ ኣብ ኤርትራ ዝነብር ሰብ ካብ ጫፍ ዶብ ዘሎ ስጋዕ ማእከል ኣስመራ፣ ካብ ኣስመራ ጀሚርካ ስጋዕ ዓሰብ ገማግም ቀይሕ ባሕርና ኮታ ኣብ መላእ ኤርትራ ካብቲ ንእሽተ ቆልዓ ህዛል ጀሚርካ ስጋዕ እቲ ዝዓበየ ሽማግለ ሙርኩስ ዝሓዘ ዘሕለፎ ወይ ከዓ ሙርኩስ ዝሓዘ ዓባይና ማለት እዩ ዘሕለፍዎ ዘሕለፍናዮ ዋ እዚ ኢልካ ክትገልፆ ኣይትኽእልን ኢኻ። እቲ ዘገርምን ዘሕጉስን ግን ንሕና ከም መደብ ሃሎው ቆልዑ መጠን ኣብ ዝተፈላለየ መድረኻት በዚ ኣጋጣሚ በዓል ናፅነት ናመበል 35 ዓመት ተዋሲእና እንዲና ሓደ ካብኡ ኣብ ከረን ነርና፣ ከምኡ ውን ኣብ ጎደና ሓርነት፣ ከምኡ ውን ኣብ ድባሩባ ኮታ ኣብ ኩሉ ዝገበርናየ ንጥፈታት እቲ ዘኹርዕ እቲ ንእሽተይ ቆልዓ ወዲ 5 ዓመት እታ ንእሽተይ ቆልዓ ጓል 5 ዓመት ኣብ መድረኽ ደይባ ግጥሚ ብዛዕባ ናፅነት ኣላኒ በዚ ሕራይ ክትኣት ይኸ ሕራይ ክትኣት ኢኻ በዚ ስሕበብሉ ኣነኸዓ ድሕር እያ ብጣዕሚ ዘገርም ሓንሳ ሓደ ገጣማይ ምስ ገጠመ 50 ቆልዑ 60 ቆልዑ ይስርዑ ነይሮም። በዚ ጋጣሚ እዙ ንኩሉኹ ኣቐድማ ቢለ ማለት ቅድሚ በዓል ናፅነት ናፅነትና ብስነ ጥበብ ብስነ ጥበብ ፅቡቕ ጌርና ንንፀባርቆ ብፍላይ ከዓ ደቅና ካብ መዋል ህፃናት ጀሚርኩም ስጋዕ ኣብቲ ዝለዓለ ዋላ ኣብ ዩኒቨርስቲ ዘሎ ተማሃራይ ማለት እዩ ክንዕወተሉ ለና ኢልና እንዲና ዘገርም ብሙሉእና ብሙሉእና ልክዕ ከምታ ዝበልናያ ሓሳብ ልብና ሰሚሩልና። ስለዚ እዚ እንታይ እየ ክብለኩም ደልየ ብጣዕሚ ተሓጒስና ብሽም መደብ ሃሎ ቆልዑ ከዓ ኩልኹም ኣብ መድረኽ ደይብኩም ከምስክገብርና ትብሉ ነበርኩም ብምሉእኹም ትስዕስዑ ነበርኩም ብምሉእኹም ትምእዘዙ ነበርኩም ንሓንቲ ቆልዓ ኣምፃ ኣቢልካ ዕልል በለተልካ ንሓደ ቆልዓ ፅዋዕ ኣቢልካ ቱታ በለተልካ ቱታ ኤርትራ ደገርም እዩ ደገርም ደገርም ደገርም የቐኒ የልና ንብለኩም እዞም ደቀይ ኣጆም ንፍዑ ከምዚ ዓይነት ንቕሓት ናይ ስነ ጥበብ ተራእዩ ይፈልጥኒ ለብዘበን ግን ግርም ጌርና መዚናኩም ኢና ንኩሎም መምሃራን ኣብ ኩሉ ዘለዉ ከዓ የቐኒ የልና ንብል ውፅኢት ናይ መምሃራንን ናይ ስድራ ቤትን ደቅና ስለ ዝኾንኩም ማለት እዩ ብፍላይ ኣብ መዋለ ህፃናት ዘለኹም መምሃራን ኩሉኹም መምሃራን የቐኒ የልና ኣብ ቤት ትምህርትታት ኩሉኹም መምሃራን የቐኒ የልና ንብል ምክንያቱ ብጥራዩ ኣይኮኑን እዞም ቆልዑ እዚ ኩሉ ሽሻይ ኣብ ናፅነት ዘምፅዎ ስነ ጥበባዊ ምህዞታትን ምዕባለን። ስለዚ ኩልኹም መምሃራን የቐኒልና እሞ ዘረባ ከየብ ዝሓልኩም ሕጂ ናብ መደብና መደብ ሃለው ቆልዑ ንመፅእ ኣለና መኽፈቲት ሸውሃት ከምታ ኩሉ ግዜ መረቕዶ ሰላጣ ክንብላ ሓንቲ ሙዚቃ ጀባ ንዓኹም

ግርም ማኽፈት ሸውሃት መረቅ ወይ ሰላጣ ከመይ ነራ ተዋዛዊዝኩም ደዞም ደቀይ እንኳ ተሓጎስኩም ሕጂ ከዓ መርመራ መፅእ ኣሎ ተቀራረቡ ምክንያቱ ኣብ ወርሒ 6 ዕለት 20 ክኸውን ክእል 24 ኣይፈለጥኩን ትምህርቲ ክዕፆ ስለ ዝኾነ ዕረፍቲ ስለ ዘለና ግና ከዓ መርመራ ስለ ዘለና ሰጥ ኢልና ሕጂ ክዕሶ ከየብዛሕና ገለ መፅሓፍትና ንገንፅል እንዳበልኩ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም ሕጂ ከዓ

0: ነበረ ያ ነበረ ሓደ እዋን ኣብ ሓደ ዓብይ ሩባ ደረት ሓደ ዓዲ ሓደ ሽማግለ ዝብኢ ሞተ። ሽዑ ሓደ መንእሰይ ዝብኢ ለይቲ ናብቲ ከብዲ ዓዲ ብምኻድ ኣዋጅ ኣዋጅ ኣዋጅ ትማሊ ቀትሪ ኣያ ዝብኢ ብሞት ካብዛ ዓለም ስለ ዝተፈለየ ኩሉ ኹን ይእዱብ ዓብኹም ንኣሽተኹም ሓንካስኩም ጥዑይኩም ረጒድኩም ቀጢንኩም ሓፂርኩም ነዊሕኩም ገጫብኩም ጥዑይኩም ጨጓርኩም ልሙፅኩም ኣንስተይትኹም ተባዕታይኩም ተሃሉ ዘይተሃሉ ሽማግለ ጎበዝኩም መላእኩም ሓራስኩም ሕሙምኩም ጥዑይኩም ሓለፍቲ ኹኑ ተራ ፅባሕ ዓመና ሒዝና ክወፍር እዩ ከምዚ ስራሕ ኣለና ኢልኩም ተተሪፍኩም ወይልኹም ኣብ ቀብሪ ኣያ ዝብኢ ክትውዕልለኩም እንዳበለ ኣወጀ። ሽዑ እዱግ ኣብቲ ተኣሲረናሉ ዘለዋ ደጎል ወይ ከዓ ገደና ይእዛነ እንኩር ኣቢሎም ብምስማዕ ብፍርሒ ኣንቀጥቀጣ ኣንቀጥቀጡ ሽንቲ ጥሪቅ ጥሪቅ በላ ሽንቲ ከዓ ጥሪቅ ጥሪቅ በሉ። ግን ከዓ በቲ ኣዋጅ ገለ ነገር ክገብሩ ከም ዘለዎም ሓሰቡ። ይእዱግ ምትራፍ ከምዘየዋፅኦም ፈለጡ ድማ ኩሎም ተኣኪቦም ናብ ቀብሪ ኣያ ዝብኢ ከዱ። ቀብሪ ተወዲኡ ኣብ ዳስ ሓዘን ተኣከቡ። ኣዛብ ብሓደ ሸነኽ ተር ኢሎም ኮፍ በሉ። ይእዱግ ድማ ብሓደ ሸነኽ ተር ኢለን ወይ ከዓ ተር ኢሎም ኮፈሉ። ሽዑ ሓንቲ ረጓድ ሓፋስ ኣድጊ ተርሲኣ ከምዚ ኢላ ኣልቀሰት፣ ኣንታ ሰናን ሓወይ፣ ኣንታ ሰናን ሓወይ፣ ሰባሪ ዕፅምቲ ተቆፃኻዶ ትማሊ ቀትሪ፣ ተቐበርካዶ ኣብቲ ጫካ ኣብቲ ፀብሪ፣ ንሕና እሞ ክንከይድ ኢና ገዛና፣ ክንምለሰኩም ኢና ፅባሕ ቀትሪ ኢላ ኣልቀሰት። ሽዑ ሓደ ዝብኢ ተሰአ እሞ ክቡራት ይእዱግ ምኻድ ደኣ ኪዱ፣ ግና ከዓ ንምሳሕ ዝኸውን ሓደ ኣድጊ ዓወፉ ኢልና በለ። ይእዱግ ሕሽኽሽኽ ክብላ ጀመራ፣ ሕሽኽሽኽ ድማ በሉ። ሽዑ እታ ዘልቀሰት ኣድጊ ተሲኣ እማ ዒሉ ትትራፍ ዒሉ ትትራፍ በለት። ዒሉ ድማ ብወገና ተስያ ወሪድኒ ዒሉ ንስነተይ ንእሽተይ ዘይልዓል ኩሉ ጣት ፍርንጣት ዝተረፈሉ ዕሉ ኢላ ቀዲማቶም ንዓዲ ገፃ ተመርቀፈት። ይእዱግ ብድድ ብድድ ብድድ ብድድ ብድድድድ ብድድ ኢሎም ጉያ ተተሓሕዝዎ። ኣዛብ ደድሕ ሪኦም ጎያዩ ተጎያዩ ተጎያዩ ይእዱግ እንተጎያያ ይእዱግ እንተጎያያ ደድሕሪኦም ኣዛብ እንተጎያዩ እንተጎያዩ ድሕሪ ነዊሕ ጉያ እታ ረጓድ ኣድጊ ድሕሪ ተረፈት። ላህለሃት ድማ እዋይ እንዳበለት ጎየት። ኣዛብ ብጉያ ኣርከብዋ ክምንጭትዋ ድማ መቐመጫኣ በቲ ፍንጮኦም ትንቅፍ ትንቅፍ ከብልዋኸል ዋይ ዋይ ወሪድኒ ላዘጣት ኣቢላ ትጎይ ትንክፈ ብሏ ፀጣት ዳበለት ትጎይ። እንደገና ናህር እንዳወስኸት ከደት። እንተኾነ ኣዛብ ኣርኪቦም ከበብዋ። ኣንቱም ኣዛብ ኣንቱም ኣዛብ ይሕዋተይ በጃኹም ሕደጉኒ፣ እዚ ኩሉ ንሓውኹም ክበፅሕ መፅየ ዝኒ፣ እንታይ ሕጂ ክትበልዑኒ፣ በጃኹም መሓሩኒ፣ በጃኹም መሓሩኒ በለቶም። ሆ በለ ሓደ ዝብ ንዓኽ ፓኒኖ ፓኒኖ ናይ ዝብ ክንሓድገክ ምሕዳግ የለን በለ። ሽዑኡ እቲ ሓደ ዝብኢ ብማዓንጣ ሓዛ ወይ ማዓንጣይ በለት። ዝብኢ ድማ ትቕብል ኣቢሉ ናዓይሲ ቋንጣይ በላ። እታ ሓደ ብኩሊተ ሓዛ ወይ ኩሊተይ ወይ ኩሊተይ በለት። ኦ ናዓይ ደኣ ፍትፍተይ በላ። እታ ሓደ ከዓ ብእዝኒ ሓዛ ወይ እዝነይ ምስ በለት ናዓይ ደኣ ብሽኮተይ። እታ ሓደ ከዓ ብመሰንገሊያ ሓዛ ወይ መሰንገለይ ምስ በለ ዋ ንዓይ ደኣ መረቀይ በላ። እታ ሓደ ብርእሰ ሓዛ ወይ ርእሰይ ተበለት ንዓይ ደኣ ፈውሰይ ኢሎም ቆራጢሞም በልዕዋ ይበሃል። ፍትዋት ቆልዑ ካብዚኣ እንታይ ንምሃር? ከምቲ ኣብ ዘይመንጠቢትክን ኣይትእትዋ ኢትክን ኢልካ ዝምሰል ናይ ኣቦታትና ምስላ ኣብ ዘየድልየካ ቦታ እንድሕር ኬትካ ዘየድልየካ ሽግር ከጋጥመካ ከም ዝኽእል ካብዛ ነበረያ ነበረ ንምሃር።
1: ግርም ዲሞይ ዳ ዲሞይ ሪኦኹማ ዶ ተኸታቲልኩማ ዶ ኣዋ ሪኦኹሞም ዶ ቶም ኣዛብእ ክንደይ ስስዑ። ስለዚ ኩሉ ግዜ ከምቲ ዝብለኩም እቶን እድጉ እኮ ኣብ ደይ ቦታ እነየን ከይደ ኣብ መወዳእታ ከዓኒ ኣይትሓፍር ኣይትሓኑ ክታ ጎጃፍ ኣድጊ እንታይ ኢላ ነታዒሉ ኢሎ ብዞ ወረድን ዕሎ ነስነተይ ንእሽተይ ዘየልዓል ኩሉ ጣት ፍርንጣት ዝተረፈልዕሉ ጉያ ኢሉ ከዓ ክትጉይ እስኩም ከ ልካ ከማ እንዲኹም ትጎዩ ንዓይ ተቕድምን ኢኹም ሓቀ እዚያ ንዓኹ እዚያ ንዓኹ ሕጂ ክነግረኩም መዛዘሚ ቅሒ ፅልሚ ናይና ፅነት መሶብ ትስራሕ ትስራሕ ትስራሕ እሞ ሽዑ መዛዘሚ ቅሒ ፅልሚ ጌርካ ትሰፊያ ሕጂ ገለገለ ናይና ፅነት ናይ መወዳእታ ማለት እዩ ዝመፅእ ዘሎ ሰሙን ግን ብዛዕባ ናይ ናፅነት ዘይኮነ ካልእ ብዛዕባ ትምህርትን ገለንገለን ክንመፅ ኢና ማለት እዩ። ሕጂ መዛዘሚ ቅሒ ፅልሚ ገለ ኣብ መዋል ህፃናት ዝተገበረ ከዓኒ ዘር ናባኹምዞም ደቀይ ተምሃሩ ዩ

Thank you.

ሰራይ ኣሕዋትኩም ሪኢኹሞም ዶ? ክነፍዑ መዓት እዮም። ናይ መን ደሞ ሲዶም ናትኩም ናይቶም ዓበይቲ ኣሕዋት ማለት እዩ። እቶም ንኣሽቱ ኣሕዋት ከዓኒ ከምኦም ኩኑ ሓቂ ንተኣማመን ከም ተቐዲመ ዝበልኩኹም። ስለዚ ሕጂ ታይስከበበ ዓፍየ ተራራራ ዓፍየ ተራራራ እግል ንኡሽ ዋዓቢ ናብ ኣኸብለኩ

0: ቶም ሒዞ ኣብ ጎቦታት ቁርባታት እንባታት ሩባታት ኮለል ስለ ዝብሉ ብፍላይ ኣብ ሩባ እንተሊኻ ሃንደበት ብርሑቕ ዝሃረመ ዝናብ ጋሻዊ ሕጅ መፅኡ መልሓስ ይመፅእ እሞ ጥሪትካን ዓኻን ለኻኺሙ እኳ ስለ ዝኸይድ ኩላቶም ጓሶት ኣብ ግዜ ክራማት ኣብ በረኽቲ ቦታታት ክኾኑ ከም ዘለዎም ብፍላይ ከዓ ንኣሽቲ ቆልዑ እንድሕር ኮይኖም ደበና ምስ ሰረበ ካሃርም ማይ እንድሕር ደልዩ ቀልጢፎም ናብ ደንቢኦም ወይ ከዓ ናብ ጎዝኦም ክኸዱ ከም ዘለዎም ንምሕባር ዝኣክል እየ።
1: ልክዕ ኣለኻ ልክዕ። እሱ እዩ ውሕስነት ህላወ ጓሶት ሓረስቶት ዝኾነ ማንም ሰብ እውን እንተኾነ ክገብሮ ዝግብኦ ኣገዳሲ ውዕሎ እዩ። መምህር ብጫሓወይ ከምዚ እንድሕር ጌርና ጥራኢና ምስቲ ባህሪ ክንነብር ንኽእል፣ ተዘይኮይኑ ፀገማት ከጋጥመና ኽእል እዩ።
0: ብዕላል ዕላል ዝመፀ ምዃኑ ግና ከዓ ኣገዳሲ ስለ ዝኾነ ክንተናኽፎ ግድን እዩ። ምክንያቱ ካባና ማለት ካባ ከቃቃዊ ደርሆ ካባይ መምህር ብጫ ድኾነ ብፍላይ ትሕቲ ዕድመ ድፅበዮ ነገር ስለ ዘሎ ነዚ ህጡር ድኾነ ክራማት ዓመት መፀ ኣነ ብዛዕባ እዚኣ ትዝከረኒ ብኸምኡ ዝሓለፈ ዓመት እውን ምሳኺ ዕሊልና ነርና።
1: ሓቂኻ ፅቡቅ ኣለኻ። ግን ከዓ ናብራ ወዲ ሰብ ገፊሕ እንድዩ ምስ ብዝሒ ነገራት ማለት ደቂ ሰባት ብዙሕ ዋኒን ምስ ሓዞም እንታይ ይኮኑ መስለካ? እቲ ክኸውን ዝግብኦ ርስዕ የብሎ ሞ ሽዑኡ ብሃንደበት ዝኾነ ሓደጋ ክመፅእ ይኽእል። እንታይ መስለካ? ከምዛ ዝበልካያ ትኾነ ሰብ ሕደግዶ ኣብ በሪኽ ቦታታት ኮንካ ካብ ውሕጅ ክትከላኸል ኣብ ክረምቲ ይኹን ኣብ ሓጋይ ትኽዶኖ ክዳን እውን ምፍላጥ የድሊ እዩ። ምክንያቱ እንታይ መስለካ መምህር ብጫ ማዕረይ? ናይ ሓጋይ ኣብ ክረምቲ ተተኸዲንካዮ፣ ናይ ክረምቲ ኣብ ሓጋይ እንተተኸዲንካዮ ዘይከውን እዩ። ብፍላይ ኣብ ክራማት ርጉድኩድ ዝበለ ደራሪብካ እዩ ድኽየድ እምበር ሕማም ከጥቃዓካ ኽእል እዩ።
0: ልክዓለኺ ቃቃዊት ሓውተይ። ናይ ሓጋይን ናይ ክረምትን ክዳውንቲ እንድሕር ደይፈላለኻዮ ዋ ኣእምሮኻ ፅቡቅ ጌርካ ተስርሖ የለኻን ማለት እዩ። ብፍላይ ኣነ ሓንሳ ሓንሳ እሲ ብሽክለታ ሒዞም ዝኸዱ መንእሰያት ይርኢ ረቃቅ ማልያ ተኸዲኖም መዓት ቁርን ንፋስን ከሎ ብሽክለታ ክዝውሩ ይርኢ። ከም ገሌላ ከዓ ሕክምና እንተኸይደ ከዓ ኑሞንያ ሒዝዎም ከዓኒ ኣብቲ ሕክምና ከዓ ክፅበዩ ትሪኦም። ስለዚ ክዳና ኣብ ሓጋይን ክረምትን ንገብሮ ክፈላለ ይግባእ ከም ዝድበልክዮ እሞ ቃቃዊተይ። ሎም መዓልቲ ዘዕለልናየ ዕላል ምዝ ህጡር ክራማት ፅቡቅ እንድዩ ኣነ ግን ቆፀራ ኣላሃኒ ቻው ቻው።
1: ሕራይ መምህር ብጫ ማዕረይ ጥዕና ሃብካ ኣብ ርክብና ቴሌፎን ከዓ ይትሕማቅ ደውለለይ።
0: ፀገም የለን ቻው ቻው ቻው።
2: ኣብ ንጉስ መደብ ዓፍየት ዝፀንሐት መልእኽቲ ህፅር ዝበለት ድራማ ንበላ ወይ ከዓ መልእኽቲ ንበላ ትላይ ኩም ትብሉዋ ትኽእሉ ይኹም። ብፍላይ ከዓ ጓሶት እንዳተምሃርኩም ጥሪት ትጓሱ እዩ ኮታ ኣብ በረኻ ዘለኹም ነዚ ሕጂ ክራማት ትመፅእ ኩሉ ግዜ ዓመት ዓመት ኣብ ግዜ ክራማት ክንጥንቀቅ ከም ዘለና እንደ ድዛረብ። ምክንያቱ ኣብ ሩባታት ክትኮኑ የብልኩም እዞም ደቀይ ዋላ ኣብ ገማግም ሩባ ንቕመጥ ሰባት እንድሕር ኣለና። ኣብ ከባቢ ኸረን ክኸውን ይኽእል፣ ኣብ ከባቢ ኣፍ ዓበት ክኸውን ይኽእል፣ ኮታ ብኤርትራ ማለት እዩ። ኣብ ሩባ ኾንካ ማይ ድብንብን እንዳበለ በርቂ መስመስ እንዳበለ ጠጠዋ ይበሃልን እዩ። ጋሻ ውሑጅ ካብ ካልእ ዝሃረመ መፅኡ ለኻኺሙና ክኸይድ ስለ ዝኽእል ዳጎያኻ ገዛኻ መእታዊ እዩ። ካልእ ብዝጋጣሚ እዚ ክነግረኩም በጃኹም ኢለኩም ኣብ ዒላታት ኣይትኺዱ በዝጋጣሚ እዚ ድሓን ኣይነግረኩም እየ። ግን ሓደ ቆልዓ ፀገም ዘጋጠሞ ሰሚዐ ኣሎ። ስለዚ በጃኹም ዒላ ኣብ ዒላ ዘለዎ ኣይትኺዱ። እንድሕር ደሸግር ዒላ ኮይኑ ከዓ ንዓበይቲ ንጎሩ እቲ ዒላ ክድፈን ኣለዎ። ደይንጥቀመሉ ዒላ ተኮይኑ ኣብ ጀርዲን ዘይብሉ ቦታ እንድሕር ኮይኑ ንጎሩ ኣብኡ ተሓቢኡኩም ኣይትኽዱ። ሸተት ኢልኩም ድሕር ኣትኹም ክትወፅኡ ትኽእሉ እዮም ካብኡ። ከምዚ ፀገማት የጋጥም ስለ ዘሎ እዞም ደቀይ ናብ ዒላታይ ትገብሩ ይኽእሉ። ናብ ዲጋ ደኺድ የብልኩምን ኣብ ዲጋ ምኻድ ከይዓበኻ ጊጋ

ኣብኡ ጭቃ ኣሎ ሞርጊ ብብላይ ኣለኹም ቆልዑ ካብ ላዕሊ ዘልልኩም ናብኡ ተዓቶ ሽዑ ጭቃ ሕዘካ ሞርጊ ሕዘካ መን ውፃእካ ትጠፍእ መን ኣት ውፃእካ እዞም ደቀይ ሓደራኹም ኣብ ዲጋታት ንዋርድያ ኣሽክልኩም ክኸዱ ኣለኹም እቶም ዋርድያ ዕብ ድበሉ እንድሕር ኮይኖም ክድቅስ ኽእሉ እዮም በትሽክዕኹም ተኣት ተኾንኩም ኣብኣታት ትረኽብዋ ፀገም እዩ ስለዚ ሓደራኹም ኣብ ዲጋይ ትኽዱ እታ መልእኽቲ ከዓኒ ንከምዚታት ዝተኣሳሰር ንዲ እዞም ደቀይ ማይ ካሃርም ድብንብንተ ኢሉ ከዓ እንዳጎይኻ ገዛኻ መጥታው ሕራይ እዞም ደቀይ ሽኮራት በቲ ዘቕረብናልኩም መደባት ታጒስኩም ገለ ከዓኒ ቀሲምኩም ክትኮኑ ተስፋ ንገብር ንስድራኹም ኣኽቡር እዞም ደቀይ ተማዕዘዙ ብፍላይ ከምዛ ዝብለኩም ዘለኹ ሕጂ መርመራታት ስለ ዝኾነ ሰጥ ኢልኩም መፅሓፍኩም ሕቑፍ ኣቢልኩም መዋዕሉ ዳሕራይ ኣብ ክላስ ምሳእትኹም ኣይትርበሽን ኢኹም እንተፅኒዕኻ ኣይትርበሽን ኢኻ ካ እቲ ወረቃ ተቐዲምካ ህብ እንተ ደየ ፅኒዕኻ ኸ ትርበሽ ሓኸፍ በዚ ትርኢ በዚ ትርኢ እንታይ ገደሰካ ኣፅሉ እዛ ህያብ እዚኣ ንዓኹ እንዳሃብኩ እታ ተዋህበትና መደብ እታ ውሽነቕ መደብ ተዋህበትና ኣብዚኣ ተወዲኣላ ግን ከዓ ይተወድአትን ዝመፅእ ዘሎ ቀዳም ከዓ ብኻልእ መደብ ክንመፀኩም ስለ ዝኾንና ስጋዕ ሽዑኡ ከይሸረፈ ከየጉደለ ብሓንሳ የፅንሓና እዞም ደቀይ ይዕብኹም ኣብ ልብኹም ሕድረት ኩሉ ዝበልኩኹም ኣሜን ከዓ በሉ ኣሜን ደልኩም ቻው ኣነ ከኣፋንወኩም ዝመፁ ዘሎ ቀዳም ብፍሉይ መደብ ክንመፀኩም ኢና።

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘ ንዝኸብረን ሰላምትና ኣብ ዘለኹም ይብፅሓኩም ከመይ ቀኒኹም ዝኸበርኩም ተኸተልቲ መደብና እምበር ከስ ሰናይ ናይ ምክታል ሰዓት ክኾነልኩም እናተመነና ናይ ሎሚ መደብና ንሰግር ኣለና። ክሳብ መወዳእታ መደብና ብሰና ሓቢርኩም ክትፀንሑ ብክብር ንዕድም። ናብ ፈለማይ ትሕሶና ምስ እንሰግር ኣብ ዝሓለፈ ቅንያት ርክብ ህዝብን ጀጋኑን ሰብ ውዕሎ ክፍለ ሰራዊት 96 ነበር ተገይሩ ነይሩ። ጉዕዞ ናብ ታሪካዊ ዓድታትን ግንባራትን ግንባር ሓልሓል ሞ ከመይ ነበረ ኣብዚ ቀፂልና እነቕርቦ መደብ ብከምዝስዕብ ተዳሊሎ ደጊምና ምክታልኩም ብክብር ንዕድም።

35 ዓመታት ናጽነት ተቖጺሩ። ድሕርቲ ኣንጻር መግዛእቲ ኢትዮጵያ ዝተኻየደ ብዙሕ ደም ዘፍሰሰን ትንፋሳት ዝቐዘፈን መሪር ቃልሲ ዝኽሪ መሪር ውግእን ግፍዕታትን መግዛእቲ ካብ ኣእምሮ ወዓልቱን ህዝቢ ኤርትራን ኣይተፈልየን። ኣብ ኩሉ መዳያት ህይወት ዝገደፎ ናይ ዕንወት በሰላ እውን ጨሪሹ ኣይጠፍአን። ምኽንያቱ እዛ ኤርትራ ደቀይ እትብሎም ንዕብየትን ፍሱሕ ህይወትን እትምነዮም መላምል ደቂ ተባዕትዮን ደቂ ኣንስትዮን ደቃ እትርስዕ ስለ ዘይኮነት እወ ብረት ዓጢቑ ሜዳ ዝወፀ ተጋዳላይ ከምኡ ድማ ዓንዲ ሕቆ ኮይኑ ንሰውራ ዝፀወረ ህዝቢ ስለ ናጽነት ዝኸፈልዎ መስዋእቲ ንዘለኣለም እውን ዝርስዕ ኣይኮነን። ነዚ ንምዝካርዮም ድማ ኣባላት ክፍለ ሰራዊት 96 ነበር ናብታ ኣብ ሕቕፊ ህዝቢ ኮይኖም ንዓመታት መሪር ቃልሲ ዘሕለፍሉ ግንባር ሓልሓል ዘንቀሉ። ኣብዚ ሓደ ካብቶም ከቢድ ምርብራብ ዝተኻየደሎም ግንባራት ዝኾነ ግንባር ሓልሓል ስዋኣቶም ንኽዝክሩ ከምኡ ድማ ነቲ ዘለዎ ዘበለ እናወፍአ ምስ ተጋደልቲ ደቁ ኢድን ጓንትን ኮይኑ ዝተጋደለ ህዝቢ ናይዚ ከባቢ ንኽበጽሕዎን ኣብቲ ቓልሲ ንዝሓለፈ ጽንዓት መሪር ፍጻሜታት ሓበራዊ ህይወትን ዓወትን ንኽዕልሉ ሃንቀውታ ነበሮም። እዞም ካብ በበይኑ ኩርናዓት ዝተኣኻኸቡ ኣብቲ ከቢድ እዋን መላምል መንእሰያት ሕጂ ግን ዕድመ ደፊኦም ዝርከቡ ኣባላት ክፍለ ሰራዊት 96 እምበኣር ናብቲ ደማዊ ውግእ ዘሕለፍሉ ግንባር ሓልሓል ንምብጻሕ ብሰለስተ ኣውቶቡሳት ተዓጅቦም እዮም ብንግህኡ ንከተማከረን ዝኣተዉ።

ካብ ከረን ናብ ኢንኮዴ ዓድታት ሓመልማሎ ኣርካንዲኖ ሊበና ጀንገሬን እናበሉ ዝባን ንእዞባ ሓልሓል ምስ ተቐልቀሉ ብነበርቲ ናይቲ ዓዲ ውዕው ኣቀባብላ ምስ ተገብረሎም

0: ወርቁን ክፍለ ሰራዊት 96 በዚ ታሪካዊ ቦታ ግንባር ሓልሓል ምሳኹም ንዝወደቑን ዝተንስኡን ዝነበሩ ህዝቢ ኣብቲ መሪር ኩነታት ክትርእዎ ብምምፃእኩም ብስመይን ብስም ህዝቢ ንህዞቦ ሓልሓልን ምስጋና ይብፃሕኩም።
1: ሎም ጉጅለ ባህሊ ቅሕት ዕምባባ ንህዞቦ ሓልሓል ግሩም ዝኾነ ምርኢት ኣቕሪቦምሎም።

0: ሰላሰናነ ናኸ ኣብ ዓለም ቦታ ናብ ሒስና ዘለና ይቀኒየልና
1: ምንብሎ ትረስዋይዛይ ግን ኢዴቲ ትበል እትረስ ሻቅያይ ግን እሽቄቲ ትበል

ማሕበር ተጋደልቲ ክፍለ ሰራዊት 96 ነበር ብወገኖም ነታ ጉጅለ ባህሊ 10,000 ናቕፋ ኣበርኪቶምላ።

0: ኣብርሀይ ካብ መኻይኖም ወሪዶም ዝኽረ ሰማእታት ድሕሪ ምግባር ድማ ብዓድታት ኣያቦ ሃውሽ ቕርፀት ኣቢሎም ኣብ ዝቐጸልሉ ብትዝታታት ገድሊ ዝተደረኹ ዓበይቲ ነባሮ ናይዚ ዓድታት ከምኡ ድማ ብዕላል ወለዶም ነቲ ገድሊ ፈሊጦሞ ዝጸንሑ ንኣሽ ወለዶ ብድሙቕ ኣቀባብላ ኣሰንየሞም። ኣብ ኣግዓራርቦ ናብታ ጉዕዞ ዝዛዝመላ ኣስማጥ ኣብ ዝበጽሕሉ ህዝቢ ኣስማጥ ነቶም ሓርበኛታት ንኽቕበል ኣብ ቅርዓት ተኣኻኺቡ ብሃንቀውታ ይጽበዮም ነበረ። ሓርበኛታት ተጋደልትን ህዝብን ድሕሪ ነዊሕ ዓመታትና ጽነት ገጽ ንገጽ ተረኸቡ። ብዝተፈራርቐ ስምዒት ተሓቋቒፎምን ደሃይ ተለዋዊጦምን ዕላል መሪርን ጥዑምን ትዝታታት ገድሊ ፈልፊሉ ስውኣት እናዘከሩ ንምፍላይን ናፍቖትን ኣዕሊሎምሉ። ኣብታ ምስ ገድሊ ጥቡቕ ርክብ ዝነበራ ካብ 1981 ግዜ ገድሊ ኣትሒዛ ናይ ስፖርትን ትምህርትን ዕድል ዝረኸበትን ብዙሓት ንሃገር ዘጸውዑ ስፖርተኛታት፣ ዶኳትር፣ ፓይሎታት፣ መምህራን ዘፍረየትን ንእዞባ ኣስማጥ ናይ ሓጐስን ምድፍናቕን ሃዋህ ሰፈና ብመንእስያት ዝወቀበት ጕጅለ ባህሊ ቀያሕቲ ዕምባባ ንእሶባ ኣስማጥ ድማ ንገድሊ ዘዘኻኽርን ውርሻ ንእስ ወለዶ ዘንጸባርቕን ግሩም ዜማታት፣ ግጥምታት፣ መዛሙር፣ ድራማታትን ብምቕራብ ተቐበለቶም።
1: ቀያሕቲ ዕምባባ ንእሶባ ኣስማጥ ክንከፍቶ ኢና እንዳኣትለየና በራብኛ መዝሙር ፍርቃት ቀይሕ ዕምባባ መደርያት ኣስማጥ እግነፍትሕውቱ

ሳባ ሶርትና ንሳት ልትባሸሮ ሳባ ሃደፍ ሳብት ባይተወ ልትካሮ ሳባ ዕማር ወልሃበት እትየውየቤ ትዓሮ ለመጣሰ ገቢል ለአራምን ለአዳውሮ የመን ወአትብር ግል ዕማር ባልቀትዕላ ልዓፍሮ ገቢል ግልት ቀደም ሽቅል ጠሊም ኣሳብሮ

0: ተጋደልቲ ክፍለት ሰራዊት 96 ነበር። ነታ ጉጅለ ባህሊ ንምትብባዕ 10,000 ኣቕፋ ክፍዩ ከለዉ ንዕብየት ስፖርት ንእዞባ ኣስማጥ ዘለዎም ሰናይ ባህግን ትምኒትን ንምግላጽ ናውት ስፖርት ከም ህያብ ኣበርኪቶም። ብዘይካዚ እቲ ክፍለ ሰራዊት ኣቐዲሙ ኣብቲ ንእዞባ ዝሰርሖ ሜዳታት ቮሊቮል ሰኪዐትን ኣብቲ ዓለት ክምራቕ በቒዑ።
1: እዚ ንሪኦ ዘለና ሜዳ ብሓልዮት ማሕበር ምትሕጋዝ ክፍለ ሰራዊት 96 ነዚ ዞባ እዚ ክፍለ ሰራዊት 96 ልዕሊ 5-6 ዓመታት ኣብዚ ግንባር ሓልሓል ተባሂሉ ዝፍለጥ ቦታ ዝዓረደሉን ብዙሓት ምሩፃት ብፆቱ ዝኸፈለሉን ህዝብና ድማ ሓፋሽ ህዝቢ ሃውሽ ኣስማጥ ብሓፈሻ ዝኸባቢ ብምሉኡ ከዓ ኣብ ጎኒ ሰውርኡ ኣብ ጎኒ ደቁ ኣብ ጎኒ ብፆቱ ኮይኑ ክሳብ ሂወቱ ምኽፋል ዝሓትት ኣብቲ ውዑይን ፅንኩሩን ኩነታት እጃሙ ዘበርከተሉ ስለ ዝኾነ የውሃና እንኳዕ ናብዚ ኣብቃዓና ኣብቃዓኩም በሉለይ ብድሙቕ ጣቕዒት ንህዝብና ንሓርበኛ ህዝቢ ዝኸባቢ ድሙቕ ጣቕዒት።
0: ብስምስዋኣት ድማ ፈልሲ ኣገራብ ተተኺሉ
2: ለኢት በደ ዝክረት ናዮምታ ክብ ስሜቶም ትተከል ሰበት ህሌት እስከ ጣቒት ንደግሎ
1: የቐኒልና ስፖርትን ኣብዚ ወዲና ኣለና የቐኒልና ርሑስ ይግበሮ ተምሃሮ ቦርዲን ባዕሎም የብልይዎ። ሓንቲ ሓበሬታ ግን እንታይ ኣላ እዚ ብዚ ቅድሜና ትርእይዎ ዘለኹም ንብረት ብኮሚሽን ባህልን ስፖርትን ከምኡውን ሚኒስትሪ ምክልኻል ጎስጓስን ሓበሬታን ዝተወፈየ እዩ። ድሮ ኸዓ ዝምልከቶ ኣካል ነን ዝምልከቶም ዓዲልዎ እዩ ግን ድሙቕ ጣቕዒት ነቶም ነዝደገፍ እዚ ዝገበሩልና ድሙቕ ጣቕዒት የቐኒልና የቐኒልና ኩልና ሓርበኛታት ብፆት

መደብና ገና ቐጻሊ ዘሎ ዝኸበርኩም ተዓዘብትና ስንክልና ኣካላት ክስገር ዘለዎ ጉዳይ እዩ ንዓና ይብሉ ኣለዉ ስንኩላን መንእሰያት 39 ዙርያ ሃገራዊ ኣገልግሎት ሳዋ። ነዚ ዝምልከት ዝተዳለወ ሓደ ትዕዝቶ ይክልወና ደጊምና ምክትታልኩም ክትቅጽሉ ብኽብሪ ንዕድም።

0: ትምህርቲ፣ ሞያ፣ ቴክኖሎጂ፣ ስራሕን መሃዝነትን ሰኒቖም ንገዛእ ነብሶም ካብ ምዃን ሓሊፎም ኣብ ምህናፅ ብልፂ ሃገር ግድኦም ዝገብሩ ኮተቴን መንእስያትን ብመደበር ሳዋ ኣቢሎም እዮም ዝሓልፉ። እዛ ሃገራዊ ሕላገት እተንብር ዓባይ ቤት ትምህርቲ ካብ 6 ዞባታትን 9 ብሔራትን ዝነቐሉ ደቂ ኣንስትዮን ደቂ ተባዕትዮን እተሓቁፍን ኣብ ማኣዲ ትምህርቲ እተሳትፍን መዲና ሳዋ ብተፈጥሮ ብሓደጋ ብኹናትን ብሕማምን ዝኣመሰሉ ክስተታት ናይ ኣካል ወይ ናይ ኣእምሮ ስንክልና ዘለዎም ዜጋታት ብምቕባል ፍልጠት ኣቕሲማ ከም ኩሉ ሰብ ኣብ ዕማም ንኽሳተፉ ትሕግዝ።
1: ስንክልና እዩ ምሳ እዩ ተወሊዱ።

0: ቆልዓ ሎ ክፍለጥ ስለ ዘይከኣለ እ ብዛዕባ ክተፈለጠ ማለት እዩ ብዛዕባ ክፍለጥ ከሎ ብሰንኩ ከዓ ኣብ ትምህርቲ ዓለም ቅርብ ዛሕቲ ኢለ ጀሚሮ ማለት እዩ ካብ ዓዲ ዓደብዑር ንማዕረባ ኸድካ ስለ ዝነበረት ትምህርቲ ድሒሩ ግን ምስ ዓባየ ክምሃር ተገዲደ ምስ ዓባየ ክሳብ ራብዓይ ክፍሊ ተማሂረ ብድሕሩ ከዓ ካብ ሓምሻይን ሻርሻይን ኣብ ትሕቲ ገዳም ኮይነ ተማሂረ ካብ ሸውዓይ ነይኖ ከዓ ነበይነ ማለት እዩ እስካብ ብሎ ኮይና ኣብ ሰገነት እንዳተቐመጡ ክሳብ 11 ዝወድአ ማለት እዩ
1: ናይ ዓይኒን ናይ ነርቪ ፀገማት ኣለኒ ናይ ዓንዲ ሕቆ ገለ ማለት እዩ ካልእ ውሽጣዊ ፀገም እዩ
2: ሓደጋ እዩ እቲ ሓደጋ ካ ጎልፀ እንተኮይኑ ከምዚ ወዲ ቅድሚ 9 ዓመት 10 ዓመት ይኸውን ወዲ 15 ዓመት ገለ ከለኹ እዩ ንሃ ምስተሃረምኩ ገዲፈየ ንዲ ነይረ ቁርብ ተመዛቢሪ ነረ ብከምኡ ሕጂ ገዲፈየ ገለ መለ ነረ ትምህርቲ ማለት እዩ ሽዑ ድሓን ምስ ኮንኩ ከ ቀፂለ ማለት እዩ ክተኣትለከ ገለ ኢሎም ሽዑ ምስ ቀፀልኩ ከ ድሓን ቀፂለ ስጋ ሕጂ ከዓ ድሓን ኣለኹ ማለት እዩ

0: ኣብዛ ቤት ትምህርቲ ስንክልና ከም ክስገር ዘለዎ ብድሆ ዳኣ እምበር ካብ ትምህርቲ ይኹን ካልኦት ንጥፈታት ዝግልል ጸገም ተገይሩ ኣይውሰድን። እቶም ዝተፈላለየ ስንክልና ዘለዎም ተምሃሮ ኩነታቶም ብዘየገድስ ሙሉእ ሰብ ምዃኖም ይኣምኑ። ስለዚ ድማ ህይወቶም ከም ኩላቶም ተምሃሮ ብንቡር መንገዲ ዝመርሑ መንእስያት እልቢ የብሎምን።
1: ኣብ መንጎ ጥዕሕ ትምህር ኣሎ ምክንያቱስ ወር ኣነ ጥራይ ከማን ዘለኹ ቅርብ ክሳይ ኣለኒ ዝበሃል ስንክልና ኣለኒ ዝበሃል ግን ከም ስንክልና ስለዚ ኣምሩ ኣለካ ኣይ ክሳይ ይገብርኒ ኣብ መንጎ ሕሙማት ኣለኹ ይብልኒ መንጎ ስንክልና ኣለኹ ከዓ ይብልኒ ማለት እዩ ሞራል ካ ህባካ የነ ሎ ዋላ ስንሽ ነገር ኣልዒልካ ንምንታይ ገለ ይብላካ ቋቋካ ገለ ኣክገብር የኮ ገብር ነረ ህወተይ መርሕ ነረ ገለ ምቸት ብ ናይ ሰምዓካ ነ ኣምናካ ነ ሕስ እቲ ሞራል ዝበካ ወላ ሪኢኻስ ስንክልና መጀመርያ ኣእምሮ ምኳኑ ምሽ ተኣምን ግን ካ ስንክልና ኣእምሮ ዘለዎ ከማስ የለን ከማ ኣብቲ ሓይለ ይክብል ደፍር ማለት እዩ
2: ሳዋ ክመፅ እንከለኹ ብዕላማ ይመፀ ሓደ መጀመርያ እታ ርእሰ ምርኮሳ ትበሃል ቃል ካብ ንእስነትና ካብ ቁልዕነትና ኣብ ዝተፈላለየ ትምህርቲ ይኹን ዓበይቲ ሰባት እናሰማዕና እያ ዝኣበና ብኣካል መፅ ንኸተግብራ ማለት እዩ። ካልኣይ ነገር ብትምህርተይ ዓወት ሒዘ ንክምለስ ማክሲማም ተኽኢለ ኤ ፕላስ ወይ ፎር ከምፅእ እንድሕር ከምኡ ኮይኑኻ ካብቲ ዲግሪ ዝበሃል ከይወረድኩ ነታ ከተቴላ ዝዕበየና ደ ወላዲተይ መንግስተይን ህዝበይን ንኽገልግል እዩ ትዕላማ ማለት እዩ። ካልእ መዳይ ድማ እቲ ካልእ ንቕሓተ የ ፖለቲካዊ ይኹን ማሕበራዊ ሂወት ባህላዊ ምስቶም ካልኦት ኤርትራውያን ዜጋታት ሌላ ብምጥራይ ፍቕሪ ብምጥራይ ክሳዕ ስድራ ቤታዊ መልክዕ ዝኸይድ ዝምድና ኣጥየ ንክወፅእ ከምኡውን ቋንቋታት ሃገረይ ተላለዮም ንክወፅእ ኣብ ሰባ እየ መፅ እቲ ዕላማ ክመፅእ ከለዎስ ነዚአን ዕላማታት እዚአን ሒዘን መፅ ማለት እዩ።
3: ቀዳማይ ነገር ንዓይ ንኣብነት ጌርኩም ክትብሉን ትኽእሉ ኢኹም ሰብ ኣሎ ሓደ እግሪ ዘይኮነ ክልተ እግሪ ከማን ዝተቆረፀ ሰብ ይመፅ ኣሎ ሰባ ብዓብዩ ከማን ንሕና እጋርና ዘይኮነ ዓይኒ ስውር ከማን ይመፅ ኣሎ ፋጥና ሕጂ ዓይኒ ስውርት እያ ግን ኣነ ዓይነት ስውርተ ኢላ ኮፍ ኣይበለትን መፅያ መፅያ ኣብዝኻ ምስ ኣህድዋ ምስ ኩሉ ምሉኣ ትብላ ኣላ ትጎይላ ትምለስ ኣላ
4: ናብዚ ክመፅ ከለኹ ግድን ሲ ኣሕዋተይ ዝበፅሕዎ ክበፅሕ ኣለኒ ጉባኤ ክገብር ኣለኒ ካብ ገዛ ተበጊሰ ካብዚ ከዓ ልክዕ እቲ ዕላማ ዝሓስክዎስ ን ንክሰጉረ ኢለ መ ግድን ጉባኤ ክገብር ኣለኒ ስለዝበልኩ ከ ንሰባ መፅ ስጋብዛ ሰዓት እዚኣ ከዓ ኣብ ሰባ ማራ ፅቡቀ እየ ዘለኹ ሓንቲ ሓመቃሪኹ ማለት እዩ። ብዙሕ ሰብያ ተላለየካ ብዙሕ ብሄራት ተላለየካ ምስ ሕዋትካ ተተሓቃቀፈካ ከምቲ ትሰምዖ ብሰብ ትሰምዖስ ከምዚ መሪር ገለ ኢሎም እዮም ዝነግሩካ ብሓፂሩ ንስኻ ምስ መፅካ ትሪኦ ከለካ ከዓ ማራ ጥዕምትን ኣዝያ ንምቅርትን ጥዕምትን እያ ዘይትድገምካ እንት እያ ብዙሕ ካ ትክስብ ኣብዚ ማለት እዩ።
5: ፈፂሙ ኣይዕንቅፍን እዩ ዓንቃፍስ ኣይኮነን ትርስዖ ኢኻ ከማን ምስቲ ንሶም ዝሕግዙካ ክትመሃር ገለ መለ ፀገም ኣለኒ ከማን ኢልካ ይትሓስብኒ ኢኻ ሰዋ ኣነ ብጣዕሚ ሕማቅ ቅፂ እዮም ስኢሎም ነይሮም ኣብ ርእሰይ ከምዘይ ተፀበኽዎ በቃ ኩሉ ሰብ ሕውስ ምስ ዝተፈላለየ ትላለ ማራየ ኣድኒቀ ዮ ደይ ፅቡቕ
0: እቲ ስንኩል ዝበሃል ውሁብ ኣካላዊ ይኹን ኣእምራዊ ጉድለት ዘለዎ እሞ

0: ስንክሉኑኡ ክንዲእን ብኣካቢሉ ብምርኣይ ዕጭ ሓንፎፍ ኪኢሉ ዝኹርመ ወይ ድማ ጥዑይ ኣካልን ኣእምሮን እናሃለዎ ካብ ኣፍራይነት በኸይሩ ዝነብር ሰብ እዩ። ከምዚ ዓይነት ስነ ሓሳብ ግን ኣብ ቤት ትምህርቲ ሳዋ ቦታ የብሉን። መንግስቲ ኤርትራ ስንኩል ሰብ ካብ መኣዲ ትምህርቲ እንተተገሊሉ ንመጻኢኡ ይኹን ንመጻኢ ሃገሩ ክጽዕኖ ዝኽእል ጾር ብምግንዛብ ንቕዓት ሕብረተሰብ ይኹን ስንኩላን ንኽልዕል ኣቐዲሙ ክሰርሐሉ ጸኒሕ እዩ። ውፅኢቱ ኸዓ ሎሚ ብሞያ ይኹን ብትምህርቲ ንገዛእ ነብሶም ኮይኖም ካብኡ ሓሊፉ ድማ ኣብ ዝተፈላለየ ጽላታት ከም ሙሉእ ሰብ ኮይኖም ንሃገር ዘገልግሉ ዘለዉ ስንኩላን መንእስያት ምዕዛብ ንቡር ኮይኑኣሎ።
1: እንታይ እዩ ኣብ ገዛኻ እተኮንካ ከምቲ ዝጥዕመካ ጌርካ ነብስኻ ክስታይ ትገብራ። ኣብዚ ግን ንኩሉ ነቲ ኣሎ ዝበሃል ኣሽሓት ኤርትራዊ መንእሰይ ኣብ ሓደ መስመር ዘምፅእ ሕጊ ኣሎ። በቲ ሕጊ ኢኻ ክትከይድ ትደሊ ሕጂ እቲ ሕጊ ስለ ዝቕኢለካ በቲ ሕጊ ክትከይድ ትብልካ ሓደሓደ ግዜ ናይ ጥዕናካ ቁር ዝሃሰይካ ነገራት እያ ጅቡርትዑ ፀሓይ ኣብ ዘለሉ ግዜ ረቂቕ ጫማ ተኸዲነ ክኸይድ ኣይክእልኒ ምስ ዘለኒ ፀገም ማለት እዩ። ቀጥቀጥ ምባልን ነብሰይ ረሃፂ ጀበ ምባልን ገብረለዩ። ግን ዳሓን እዮም ከዓ ጥዑማት ኣባላት ጥዑማት መምሃራን ኣለይቲ ኣለዉና ፀገምካ ኣብ ትነግሮም ግዜ ይርድኡኻ ማለት እዩ።
2: ኣብ መጀመርያ ቆልዓ ስለ ዝኾንካ ሓንቲ ክሳይ የብልካ ናብ ናይ ስንክልና ኣረዳዳ እንዳዕቦ ክኸይድ ከለኹ ግን ወላ ምሻሎ ኣብ ዝተፈላለየ ንጥፈታት ትነጥፍ ነይረ። ግን ክዝጎድፎ ምሽ ሓስብ ኣነስ ወኪል ናይ መን ናይቶም ብሕሮ እዩ ዘለዉ ኣነ ኣብ ነብሰይ ስለ ዘሎ ትስንክልና ንዓይ ይርዳኒ እንታይ ዓይነት ትሰብ ኣረዳዳ ኣለዎ እንታይ ዓይነት ቃንዛ ይስምዑ ማለት እዩ። እንድሕር ኣነ ብገለ ደረጃ ትምህርተይ ዓብየ ኣብ ላዕለ ደረጃ በፅሐ ግን ቃንዞም ነትዮም ብሕሮ እዩ ዘለዉ ስንክላን ኣነ ጥራይ ክርድኦ ዝኽእል ነዛ ትብል ሓሳብ ሚኒስትር ትምህርቲ ናይ ንዞባ ሰገኒቲ ኣብ ርእሰዮም ዝሃበኒ ብድሕሩ ደቂሰ ይፈለጠኒ ኣብቲ ትምህርተይ ብጣዕሚ እየ ዝሰርሕ ካብ ቀዳማይ ክሳብ ሳብሳይ ዘሎ ተርታቶ ዘይኮይና ካ ብድሕሪ ወፅ ይፈልጥኒ ማለት እዩ።
1: ቀዳማይ ትምህረካ ነገር ተልዩ ሰባ ዘይከኣል ነገር ከምዘ የለ ትምህረካ ያ ብዙሕ ነገር ካብዚ ትርኢ ማለት ንኣብነት ገሌና ተምሃሮ ኣለና ብዘይ መሳርሒ ቴክኖሎጂ ዝፅናዕ ኮይኑ ዘይስማዕና ዝነበረ ተምሃሮ ሳዋ መፂኻ ንዝተፈላለየ ሕማቕ ሳዕቤናት ንምውጋድ ሞባይል እጉድ እዩ እጂ ንስኻ ብዘይ ሞባይል ብዘይ ዝኾነ ነገር ኣብ ርእስኻ ተመርኪስካ ኣፅኒዒኻ ክትወፅእ ከም ትኽእል ሳዋ ትምህረካ ጥራሕ ብትምህርታዊ ዘይኮኖ ብህሉ
3: ኣነ ካብዚ ምስ ወፃእኹ መጀመርታ ክኾኖ ዝሕግዘኒ ባለሲ ብዛዕባ ናይ ሳዋስ ኣስፊሐ ክገልፅ እንዛን ከዓ ክኾነ ዝደሊ ከዓ ምኽሪ ገለ ክፈቱ መዓት እንድ ካውንስለር ክውድ እየ ዝደሊ
2: ወኪል ናቶም ስለዝኾን ንነፍሰይስ ሎ ካልእ ነገር ሓሲቡ ክመፅእ ክእል እዩ ሰብ ግን ኣነ ኣብዚ ማትሬ ካምፅ እየ ብሳይኮሎጂ ወዲ እየ ፀግዕ ናቶም ክኸውን ድሌ ስለ ዘለኒ መፅ ክመፅእ ከለኹ ብምርጫ እየ መፅ ዕላማይ በዚ ወዲ እየ ወኪል ናቶም ክኸውን ፀግዕ ናቶም ክኸውን ጠብቃ ሎ ድምፂ ናቶም ክኸውን እዩ ዕላማይ ማለት እዩ።
1: እቲ ዝኸበረ ክኸውን ኢለ ዝሓሲብ እየ ዝነበርኩ ሓደ መጀመርያ ከቢድ እኳ ተኾነ ከወላዲካንፍላይ ከቢድ ኢለ ሓሲብ እየ ግን ቁርብ ትሎም ዶኢኻ ሓንጎልካ እንተ ኣሚንካዮ ይከኣል እዩ ዘይከኣል ነገር የለን ብዓብኡ ናህና ኣብነት ኣርኣያን ዝኾኑ ተጋደልቲ ያታትና ኣለዎ ዘይከኣል ነገር ክኢሎም ፀይሮም እዮም ናፅነት ኣምፅኦምልና ስለዚ እሶም እኳ ክርተት ኢሎም ነዚ ዘምፅዎ እዚ ኩሉ ወታሃደር እኳ ነዚ ኩሉ ዘይከኣል ነገር ክኢሉ ሓይልታት ምክልኻል ሃገራ ደዋ ኣቢልዋ ፅንዒዋ ዝኸይ ዘሎስ ንሕና እውን ዘይንኽእሎ ነገር የለን ማለት እዩ።

0: ኣብ በበይኑ ዓውድታት ልዑል ፍልጠት ክእለትን ተመክሮን ክንድልብ ዕላማና ዝብሉ እዞም ስንኩላን ተምሃሮ ኣካዳሚ ነቲ ዘለዎም ፍሉይነት ከም ዓጋቲ ክስተት ከይወሰዱ ብሉፃት ኮይኖም ንኽወፁ ዝከኣሎም ክፅዕሩ ይረኣዩ። ነቶም ኣብ ጎኖም ብምዃን ልዑል ምሕብሓብን ሞራላዊ ደገፍን ዝገብርሎም መምሃራን መማህርቶምን ኣባላትን ከዓ ልባዊ ምስጋኖኦም ይገልፁ።
1: ዓለምትኻ ማራዮም ክስታይ ማራዮም ተረርቲ ገሌኦም ዝበሃሉ ንዓይ ግን ገለ ዓይነት እዮም ፀኒሖም ንልዕ ኣነ በቃ ብቀደሙ ብከምኡ የ ሓሊፈ ከምኦም ዓበይቲ ስለ ዝዕበዩ ንማራ የፈትዮም ዓለምቲ ኣነ ንድዒ ፅቡቅ እዮም ፀኒሖም።
2: ኣብዚ ምስ መፃኹ ግን ስወላትዮም ኣብ ዝፀንሑ ካብ ዝላዕለ ክሳብ ዝተሓተ ጀሚሮም ብጣዕሚ ፅቡቅ ተቐቢሎምኒ ሞራል ይውኻ እንጀሎ ክበፅሖ ከምዝኽእልስ የተኣምኒ ሕጂ ነጆ ወላ ክመፅክልስ ከምስ ክፍታታት ትገብርካ ምስ ካልእ እንዲ ክትገብሪ ከምዝበለ ክዛረብ ትኽእል እንዲ ክንስኪ ገለ ኢልኒ ካልእ

0: ክብር ከም ዝኽእል ኣብዚ ምስ መፅኦ ተረዲ ስክፍታታተይን ፍርሕታተይ መጀመርያ ፀገመይ ከመይ ገይረ በልፀሎም እዩ ነይሩ ሎ ማራ ተሰኪፈ ነይሩ ንስም ግን ባዕሎም ሓሊፎም ፅኒሖ ግን ፋይላትካ ድዮም ዝግንፅሉ እንታይ ኣይፈለጥኒ ቅድመይ ሓሊፎም ፅኒሖ ምስ ክርድኒ ኣይዛረቦም እዩ ከማኒ ፀገማተይስ ባዕሎም እዮም ዝርድዎ ሕጂ ንሳዋ በቲ ቀሪፀያ ዝፀናሐ ኮ ናብዚ ፀንሐትኒ ንዓይ በበይኒ
1: ንሕና ደኣ ፅቡቅ ኢና ነፅንዕ ምስ ኣንዲስካስ ገለ ዓይነት ኢና ንገብር በቃ ትምህርቲ ከዓ ፅቡቅ እዩ ምስ መምሃራን ከዓ ምስአን ኣገዳሲት ነጥቢኣ ድበልኩዋ ክፅሕፋ ተዘይተገዲደ ዳርጋ ብኦራል ኢና ንረዳዳ ብኦራል ሓታኒ ኣነ ምልሰለን ያ ሓተን ዘይተረዳኣትን ነጥቢ ንመላስ በቃ ብጣዕሚ ፅቡቅ ዲስካስ እዩ
2: እቲኦም ምሳና ዘለዎካ ኣዝኦም ፈቃራት እዮም ምክንያቱ ነዚኣ ጃሎን ማይ ከማ ከታልዕላ ይፅበ ይኮነ እዮም ንሶም በዕሎም እዮም ዘቐብሉካ ኩሉ ነገር ማለት እዩ ማርያም ዝተሓላለዩ ገለመለ ወላ ኣብ ትምህርቲ እውን ኮፍ ኢልካ ኣለካ ተረብሪብካ ትምህር በዕሉ ይሓፈት ዝበካ ብዙሕ ሰ ፅቕጠት የብልካ ኮፍ ተትብል ተበሊካ ክቀፈሉ ዝበካ ማለት እዩ ብዙሕ ፀቕጠ የብልና ፅቡቅ ኢና ከዘለና
3: ዝበልክዎ ዳርጋ ገሊኡስ ጀሚረ ድሮ ክብል ዘሎ ማለት እዩ ከም በዓል ናራ ኩናማ ሕጂ ኣብ ዞባ ናብ ሰሜናዊ ቅሕ ባሕሪ ዓፋር ሳሆ ትግረ ገለ እዮም ዘሎ ኣብዚ ምስ መፅኻ ደቂ ጋሽ ፓርካ መፅካ ቋንቋኦም ትላመድ ቢዳቤት ገለ ኩሉ ኣሎ ሕጂ ን ሎ ማለት እዩ ክሳብ ሓሙሽተ ገለ ቋንቋ ክእል እየ ሕጂ ንዐአን ከም ቋንቋ ይሓስበኒ ከም ሓንቲ ቋንቋ ዝርአየና ተኽኢለስ ካልእ ቋንቋ ክውስኽ ኣለኒ ብ ምክንያቱ ብዙሕ ቋንቋ ምፍላጥ ብዙሕ ነገር ከም ትፈልጥ ብዙሕ ሰብ ከም ትኸስብ እዩ ዝገብረካ መንፅር ብዙሕ ነገር ምፍላጥካ ከዓ ዓይንኻ ውን ኣውንቂሕካ ኣለካ ማለት እዩ
0: መጀመርያ ብዙ ክንመፅእ ከለኹስ 37 ዙርያ ተቐቢለናኒ 37 ዙርያ ቅበላካ ከለ ካብአን መጀመርያ ትሪያ ምትሕላ ገለ ንብረትካ ትበሃል ከማንስ ምሽ ኣንስ ንኩሉ ሰብ ንብረቱ ከማ ኣይሰኩምኦን እየኒ ባዕልን ተሰኪሙን ሞራልን እዳገበራ ገለ የን ዘእተዋ እ

0: ከምዚ ኣነ እንድሕር ዳኣ ዝገብሩለ ኣለዉ ኮይኖም ገለ ነገር ኣብ ሂወተይ ተዓዊተስ ገለ ነገር ክርእዮም ኣለኒ።
1: ኣባላት መዲና ሳዋ እውን እዚኣቶም ሙሉኣት ሰባት እዮም። ንዓና ሓንቲ መዓልቲ እውን ትኹን ሸጊሮም ናይ ፈልጡን ክብሉ ኣድናቆቶም ይገልፁ።
2: ፅቡቅ እቶም ዝተፈላለየ ፀገማት ዘለዎም ባህርያዊ ስንክልና ይኹን ሰብ ዝሰርሖ ይኹን ንሶም ከሉ ዝተፈላለየ ሽግራት ዘለዎም ዋላ ከም ዝበልክዮ ውላድ ገዲፈን ዝመፅ ኣዴታት ኣለዋ ኣብዚ መዓስከር ክመሃሩ ከለዉ ብጣዕሚ ኢኻ ክነ ክንትገብርሎም ብፍላይቶም ስንኩላን ኣልያ ዝግበርሎም በቶም ደቂ መስራዕን ደቂ ሓይሎም ደቂ ጋንቶኦም ብጣዕሚ ኣልያ ዝግበርሎም ኣዝዮም ሞራል ዘለዎም ናይ ዓይነ ስውራን ይኹን ናይ ስንኩላን ይኹን ካልእ ካልእ ፅሙማን ኣለዉ ዓይነ ስውራን ኣለዉ ስንኩላን ኣለዉ ዝተፈላለየ ናይ ኢድ ናይ እግሪ ናይ ካልእ ካልእ ወላ ናይ ብዊንቸር ዝኸዱ ከይተረፈ ኣለዉ እዚኦም ኣብዚ መዓስከር ብጣዕሚ እቲ ኣልያ ግበረሎም እዩ። እቲ ኣልያ ካብቲ ናይቲ መዓስከር ንላዕሊ እቶም ደቂ መስርዖም ደቂ ሓይሎም ክልክዕ ከምዛ ምስኦም ዘለዉ እዮም ሒዘሞም ናብ ቤት ትምህርቲ ኸዱ ሒዘሞም ይምለሱ የሳልይዎም ሓገዝ ዝገብርሎም ዝሓፅብሎም ዝተፈለየ ሽቃቅ ማይ የብፅሑሎም ዝተፈለየ ነገር ሓገዝ እናተገብረሎም እቶም ስንኩላን ከዓ ብጣዕሚ ገሊኦም ብፍላይ ካብ ኣሃዱ ቀንዲ ከይተረፉ ዝውድእዎ ኣለዎ ማለት እዩ።
3: ስንኩላን ዝመፁ ኣለዉ ሕጂ ብዓብዪ ስንኩላን ጥራሕ ይኮነን ንኣብነት ኣሕዋት ኣለዉና መናቱ ዝመፁ ኣለዉ እንደገና ሰለስተ መናቱ ክልተ መናቱ ዝመፁ ኣለዉ ሕጂ ከም መጀመርታ ኢና ንምድብ ንሕና ክምድብ ኮልና ድሕሪ ክልተ ኣሕዋት ኮነን ኣብ ሓንቲ ገዛ እዮም ዝኾነ ስለምንታይ ከምቲ ገዛ ዝነበራ ካልእ ነፈቆት ካልእ ነገር ሳይ ክይገብር ማለት እዚኦም እቶም መናቱ ንእሶም ሳይ እዮም ካልእ ከዓ ድእሎ እዩ ሰባት ኣለዉ
2: እወ ሕጂ ብዘላ ሓንቲ ምሳና ኣብዚ እዋን እዚ ቆራፂ እግራ እግራ ቆራፂ ኮይና ብምርኩስ እያ ትኸይድ ብክልተ ምርኩስ እያ ትኸይድ እተን ካልኦት ሕጂ እተን ስንኩላን ዝበሃላ በይነን ተጠሪፈን ክኸደ ከም ዘሎ ንሕና ፍሓፋሕ ከይብል ሰብ ተጠሪፉ ከይድ ከም ዘሎ እዩቲ መምርሒና ስለዚ ካብ ክልተ ሰብ ንላዕሊ እንትኾንካ ዝመዓስከር ብሕጊ ተሰሪዒኻ ኸይድ እዩ ዝብለካ ጎኑ ጎኑ ኮንካ እዩ ተኸይድኒኻ ተሰሪዒኻ ኸይድ ዝብለካ ሕጂ ተሰሪዐን ክኸደ ከሎ እዛ ተምሃሪ እዚኣ ግን ካብ አን ካይተረፈት ካብተን ሓይሊ ካይተረፈት ብክልተ ምርኩሳ ማዕርአን ቤት ትምህርታ በፂሓ ትምለስ ወላ ናብ ዝኾነ ስራሕ ከበፍራ ከሎ ካብ እግረን ኣይተርፍን እየ ኣብቲ ምስጓም ይኹን ካልእ ካልእ ምስቶም ጥዑያት ክልተ እገር ዘሎ ካብ አንካይ ተረፈት ትብድሆላ ማለት እዩ ነጥቡ ተምፅአ ትውፅእ ቀስሊ ካብቲ ናይ ማትሪክ ክረአዩ ክሳብ ሕጂ ግን ከምኡ ኢላ ከምዘላ ዋላ ዓይነ ስውራን ኣለዋ ከምኡ ተመሃሳሊ መሪሐንአን ተን ተምሃሮ መሪሐንአን ይኸዳ ሒዘንአንካ ይምለሳ

0: أو سعيدة حنت كابتن قدما مدلوهات غيرا زمصت يا مهناتو ابزي قاليو انت بمزنا انت بولدي ناي حكمنا ورقات حزكا بزعبان حمامات ناي حمام مغنيات حزكا مزيها بزح صقما تغاطمنا يو وحدات يا مالتنا كله صلوا ايكونن قاليام كاني رؤي صقم نحلوهم مسكلو بدهاتاتهم زي فلي سبات حلو مهناتو تداليم يم مزلو رؤي دخنا يسكننا صقم الله እዝነ ሐልዋ ሐልዋ ግን ሓንቲ ካፍተን አብነ ታዊት ናይዛ ብርጌድ ናና ማለት ነው ካላይ ብርጌድ ካላይ ብርጌድ በማዕደሲ ብስዒዳት ፍለጥ ናታ አሃዱ መርሐታ ትኸድ ካፍተ ጅምር ክሳብ ሕጂ ኸአኒ ቅድሚ አሃዱ ዳአምበር ድሕሪ አሃዱ ተሰሪዐ ኣይትፈለጥን እያ እዚ ጥራይ ከይኮነ ኣብቶ ናይ ክልተ ሰሙን ዝነበረት ናይ መቕላ ተዓሊም ከይተረፈት ከማን ትረፍ እናተባሃለት እዚ ክፅባሕ ንጎበር ጅኺ ፀሓይ ንፋስን ከይትህረሚ ምክንያቱ ረሓቁ ለዎት ናይ ተዓሊም ቦታ ካብኡ እንኳን ከይተረፈት እያ ወዲኣቶ ኣነይ ክሳብ ዘለኹ መፅ ኣለኹ ምክንያቱ እንታይ ርድኢት ኣለ ሓቂ እያ ስንክልናስ ናይ ሓንጎል ስንክልና ዝኸፍአ ናይ ሓንጎል ስንክልና ተለካ ወዲ ኸላኽ ማለት እዩ ስለዚ ናይ ሓንጎል ስንክልና የብልና ከምኡ ስለ ዝኾነ ነፍሳ ስለዘእምነት እየ ከዓኒ ምርኩሳ ጌራ ካብ ስባ ከይተፈለየ ትኸ ዘለ ኣብቶ ናይ ተዓሊም ግዜ ከማን ከይተረፈት እቲ ክሰርሑ ዝግበኣኒ ኣነ ክሰርሐ እቲ ክሰርሑ ዘይግበኣኒኻ ብኸመይ ኣገባብ ስራሕ እንታይ ዓይነት ትእዛዝ ዝወሃብ ብኣካል ኮፍ ኢሉ ክካተ የላ እታ ናይ ክልተ ስሙን ወዲኣታ ሕጂ ኻ እዛ ናይ ኣካዳሚ ትምህርቲ ንኻፈተረ ይኹን ንቤት ትምህርቲ ንመኻድ ምምፃን ክሳብ ሕጂ ካብቲ ሓይሊ ወይ ነታ ኣሃዱ መሪሕ ነታ ብርጌድ ብቕድሚ ዳኣ እምበር ብድሕሪት ተሰሪዓ ኣይትፈልጥን እያ
1: ካልእ ብዛዕባ ናይ ስንኩላን ክንዛረብ ኮልና ሕና እዚኦም ከም ስንኩላን ኣይፈልጦም ና ማለት እዩ ሓቂ ክንዛረብ ኣዝዮም ንፉዓት ኣዝዮም በላሕቲ ሓንጎሎም ከን ዝመልእ ሰባት እዮም ዝመፁና ኩሉ ነገር ብጣዕሚ እዚኦም ሕጂ እንታይ ኢና ንዛርብ ዘለና እታ ሰረት ኣበየ ከም ዘላ ኣብታ ቤት ትምህርትታት ማለት እየ እኳ ካብታ ቤት ትምህርቲ እዚኦም ሰባት እዚኦም ካብ ዝምፃ መፂኦም ጠቕላላ ከምኡ ዝበሃል ሕና ይፈልጦን እዩ ሕና ንኣብነት ሕጂ ኣብዛ ምሳና ኣላ ኣብታ ካልእ ብርጌድ ኣላ እንደገና ከ ምሳና ኣላ ሓንቲ ፋጡን ብላ ዘላ እዘን ሕና ከም ስንኩላን ኣይፈልጠና ምስ ኣሃድዋን እንደገና ከን ምስሳየን እየን ዘኸዳ ኩሉ ሻ ኣብ ኩሉ ነገር ከን ሞራለን ከነ ልዕልትን ተምሃሮ እየን ሞራለን ከማንከ ልዕልትን ተምሃሮ ኣጋጣሚ ሰን ዘይኮነ ብሻላ ተኻሊእ ከማ ዝሓመና ማለት እዩ ንሕና እዚኦም ኩሉ ንፈልጥ ኩሎም ካትዮም ስንኩላን ንምሮ ብዛ ንፈልጥ ኣብነት ብና ዜና ስም እኳ ትፈልጥዎም ኣለኹም ኩሎም እቶም ንፈልጦም ኣገደሲ እዮም ኩሉ ነገር ይኹም ከኒ ኣብ መተሕጋዞም ኣብ ትምህርቶም ኣብ ሞራሎም ከኒ ላዕሊ ምዃኖም ብከምዚ ንፈልጥ ሕና ስንኩል ሓሚሙ ርኢና ንፈልጥ ንኸማን ዝሓምም ትጥዑ እዩ ከማን ዝሓምም ማለት እዩ
2: እቶም ስንኩላን ከዓ ብጣዕሚ ገሊኦም ብፍላይ ካብ ኣሃዱ ቀንዲ ከይተረፉ ዝውድእዎ ሎ ማለት እዩ ዓይነ ስውራን ይኹኑ ፅሙማን ይኹኑ ስንኩላን ይኹኑ እዮም ብጣዕሚ ዝኣሽ ካልእ ውላድ ገዲፈን ዝመፃ ኣዴታት ኮይነን ዝመፃ ኣለዋ 12 ክፍሊ ወዲአን ማትሪክ ክሳተፋ ዝመፃ ኣለዋ ተማሂረን ማለት እዩ እዚአን እውን ብተመሃሳሊ ናይ ውላድ ናይ ፍቆት ኣደ ቆልዓ እያ ትኾን ዘለዋ ቆልዑት ገዲፈን መፅአን ዘለዋ ኣብዚ ከምዚ ኢለን ክመፃ ከላ ብጣዕሚ ከቢድ እዩ ተኣሽሙ ግን ተቐቢሎ ንኦሶ ዝመፃ ብዘይ ፀገም ይውድአ እየ ንሳቶም ዓመት ገና ኣብዛ መዓስከር ከም ሰብን ተማሂረን ነጥቢ ተምፅኦን ፅቡቅ ኣያምፃን ከዓ ናብ ዝተፈላለየ ተመዲበን ካልእ ስራሕን ምክያድ የካይዳን ማለት እዩ ስለዚ እዚ እውን ክብደት ዘለዎ ውላደን ገዲፈን ዝመፃ ኣለዋ ማለት እዩ
0: ሕጂ እቲ ናይ ሕክምና ውሽጣዊ ሕሙማት እንዩ ኣለዉ ብዙሓት ማለት እዮም ምክንያቱ ከከም ሕሞም ኣለዉ ንኣልዮም እውን ኣንተይ ትንክፋ ቢለ ነረ ሽኮር ኣለዉ ሕጂ ካብ ብፀቶም ክፍለይ ድ የደልዩ ምክንያቱ ምስ ኣሃዶ ካስ መቐረት ኣለዎ ኣብቲ ማእቶ ትኸውን ኣብቲ ሞራል ጌርካ ትመፅጥ ኣብቲኻ ናብ ዝኸዱ ሰባት ኣለዉ ነትርፎም ኢና ሰብ ምርኩስ ውን ኣለዉ ነትርፎም ኢና ሕጂ ነዚኣ ብፍሉይ እንታይ ገሊፅ እያ ዘለኹ ሓንቲ መዓልቲ እውን ትኹን ካብቲ ሓይላ ተሪፋ ይትፈልጥን እያ ኣብቲ መስርዕ ስንክልና ይረአዩ ምስ መንያ ትኸይ ዘላ ሕጂ እቲኣቶ ምስኩና ትዕኖኦም ሰርሕ ዝኽእል ሰርሒ ደ ሰርሒ ዝኽእል ተትርፈ ኢኻ ናይዚኣ ብፍሉይ ዝገልፆ ዘለኹ ምስ ስንክልና ኣብነታዊት ክንያትና ኣላ እቶም ቁሩብ ድኽም ዝብሉ ሲ ረኣይዎ እያ ዝብሎም
3: ተራ ወለዲ ኣብ ምሕብሓብ ስንኩላን ደቆም ተመላላእን ቀንድን እኳ እንተኾነ ሕብረተሰብ ሃገርና እውን ዓቕሙ ኣብ ምብርካት ተራኡ ክዕዝዝ እናፀውዑ ነዞም ብድሕሪኦም ንሳዋ ዝወርዱ ተምሃሮ መልእኽትን ለቦዋን የሕልፉ
4: ወላ ሕጂ ሳይትሓዘለይ ብናይ ስንኩላን እየ ወኪል ክዛረበ ነጂ ክመፁስ ድፊኡ ዘይፈጥረሎም ስድራ ኣለዎ ሎ ኣብ ገዛ ይሓብዎም ኣብ ገዛ ይዓፅዎም ገለ ግን ክመፁ ኣለዎም ክርእዩ ኣለዎም ኣብዚ ከማ ዝለዓለም ሎ ወላ ክንክን ይግበረልካ ወላ መጋገባ ከማ ክንክን ይግበረልካ ናይ ብልቤ ሕጂ ክመፁ ክደፍእዎም ካልእ ክርእዩ ሂወስ እንድሕር ዳበቲ ሓርጎፅጎ ዘሎ ምስ ናኽል ከይርአ ከዓ ክትዕወት ትኽእል መቕረት ሂወትካ ዝርዳእካ ስለዚ ክሰድዎም ኣለዎም እቲ ዝኾነ ነገር እምነታት ገይሩ ተሪፉ ዘሎ ከዓ ክመፅእ ኣለዎ ድሕሪ እምነታት

0: ከወግድዎ። ንሱን ክላን ካ ባይታ ከም ዘለዎም ኣብዚ ብክንክን ክትሓዙ ከም ዝኽእሉ እቲዮም ወለድና ዘይፈልጡ ዘለዉ ወይ ድማ ነቲዮም ደቆም ኣቐሚጦሞም ዘለዉ ንክሰድቦም እየ ዘተባብዕ ማለት እዩ።
1: ሕጂ ኩሉ ግዜ ናይ ስንክልና ናይ እምሮ እምበር ስንክልና ናይ ኣካል ኣይኮን ዝበለካ ነገር ኣጅኹም ክብሎም ይኽእል ንዓይሪኦም ሞራሎም ኣቢሎም ይውፁ ሳዋ ኣደናያ ከም ሳዋ ከመፅዕሚ የላ ምስ ጫዓት ብሄር ምስ ኩሉ ኢኻ ተላለየካ ኣብ ገዛ ኮፊኢልካ ወላ ሓንቲ ዝምላአ ነገር የለን። ኣብዚ መፂኢኻ ግን ኩሉ ኢኻ ተማልኦ ዘለካ ሕጊ ትምህርቲ ምስ ሕብረተሰብካ ምስ ኩሉ ሰብ ትላወብ ኣለካ ከማክሎም ይኽእል እንሻላ ከዓ እሱም ከዓ ናይ ሰብ ዘረባ ሰሚዖም ከም ዘይትርፉ ይመፁና ይኮ
2: ኣብዚ ንክመፁ ሳዋ ኣዝያ ጥዕምትን ምክርትን እያ ዘይትድገም እያ ነቲ ብወረሰብ ትሰምዖ ከይሰማዕካ ምውራእ ጥራሕ እዩ ብኣካል መፅካ ባዕልካ ንክትርእያ እምበርኣዝያ ሳዋ ከምቲ ሰብ ዝብላስ ተገናኒት ኣይክምነት ጥዕምቲ ኣ ብዙሕ ሰብ ተላለየካ ተተሓቃቅፈካ ኣይትድገም ኒኢኻ ሓንቲ ግዜ እያ መክሰብ ናታ ከዓ ስእዩ ማለት እዩ ብዓበይካ ሃገራ ግቡእካ ትፍፅም ኣለካ
3: ክብሎ ዝደለ ነገር ዘልዩ ሓደ መጀመርያ ሳዋ ከባድ የሎም ካብኒ የብሎ ሳዋሲ እታ ንዓኻ ንሂወትካስ ከም ላ መበሊሕካ ከም ትወፅእ ትገብረካ መዲና መንእሰይ ምኳና ኣሚኖም ክመፁ ኣለዎም ድሓር ፀገም ናይ ጥዕና ክህልወካ ክእል እዩ ግን ፀገም ናይ ጥዕና ህሊካ ቅድሚ ምፍራሓኻስ መኒትኡ ዝፀንሐኒ ሰብ ክትብል ኣለካ ደቂ ሃገሮም እዮም ኣብዚኣ ክፀንሖም ስለዚ ክመፁ ከለዉ ጥዕናዊ መዳይ ይኹን ካልእ ኣድላይ ምትሕብባርን ኣድላይ ሓገዛትን ደገፍን ከም ዝግበረሎም ኣሚኖም ክመፁ ኣለዎም ይውልቂ ዘይኮንስ ንናይ ሓበራዊ ረብሓ ሃገረይስ ሳዋ ከይደስ ተመልሚለ ወፂስካ ሃንፀ ኢሎም ሓንጎሎም ኣሚኖም ክመፁ ኣለዎም እታ ግዜ የለን ኣብ ሳዋ እትበሃል ድማ ግዜ ኣሎ ከመይ ጌርካ ተማሃሉ ተወሳኒ ነገር ምሕደራ ግዜ ካ ኣብገዝኦም ከለዉ ተላማሚሎም ክመፁ ይላበዎም ማለት እዩ ነቶም ድሕረና ክመፁ
0: ኣነ ዝቐረበትኒ ማለት እዩ ክሳብ ሕጂ ምሳይ ዘላ ሓንቲ ላ ካብ ቤት ትምህርትና ምሳይ ዝመፀት ቴንዝን ኢለበንዝን ዝተምሃረት ኢክላስ ማራ በቃ ማራ እየ ዘድንቃ ልዕሊ ሓፍተ ይኸማን እንዛን ነዞም ከማይ ዝመስሉ ደይሃስስ ቅርፂ ኣብ ርእሶም ስኢሎም ዘለዉ ከዓ ንክመፁ የተባብዖም ማለት ስጥዑም ቦታ ከም ዝኾነስ የረድኦም።

ሰዓት 9 ተኣኺሉ ፈኖ ኤርቲቫ ብምክታል ትኮቡ ዝኸድኩም ተዓዘብትና ከመይ ተምስዩም ሎም ሰሉስ 2 ሰነ ዝተዳልዎ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክር ብዝዕ ድምስኻትኩም ፀንሕ ሚካኤል ሓድጎ ፈለማግ መቀነጡታቱ እፍለም መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብል ናፅነት ናይ ውሃና መልእኽቲ ይሰዲዶም ልኡኽ ኤርትራ ሩስያ ኣብ ዝወደበቶ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ ኣብ ሃገርና ተኽእሎ መልከፍቲ ሕማም ኢቦላ ንምክልኻል ብውህደት ይስራሕ ከም ዘሎ ሚኒስትሪ ጥዕና ሓቢሩ ኣብ ዜናታት ወፃኢ ሩስያ ኣብ ልዕሊ ዩክሬን ብዘካየደቶ ደብዳብ ልዕሊ 20 ሰባት ከም ተቐትሉ ተገሊጹ ቁፅሪ ተመዛበልቲ ብደረጃ ዓለም ማስታት 120 ሚልዮን ከም ዝበፅሐ ሕቡራት ሃገራት ኣፍሊጡ

0: ህንድን ቪየትናምን አመሸጣ አጽዋር ዘተኮረ ወታደራዊ ስምዕ ተፈራሪማን ዝርዝር ዜና መራሕቲ ሃገር ኩዌትን ሪፐብሊክ ማልዲቭዝን ብምኽንያት ጽምብል መበሳሰን 5 ዓመት ናጽነት ናብ ህዝብን መንግስትን ኤርትራ ናይ ውሃና መልእኽቲ ሰይዶም ኣሚር ሃገር ኩዌት ሚሽዓል ኣልኣሕመድ ኣጃብር ኣሰባሕ ወራስ ዓራት ሰባሕ ካልድ ኣልኣሕመድ ኣሰባሕ ኣቦ ወንበር ባይቶ ሚኒስትራት ኣሕመድ ዓብደላ ኣልኣሕመድ ኣልሰባሕ ከምኡ ውን ፕረዚደንት ሪፐብሊክ ማልዲቭዝ ዶክተር መሓመድ ሚዩዙ ብስሞምን ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ሰደድዎ መልእኽቲ ንፕረዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና ንኤርትራን ህዝባን ድማ ሰላምን ራህዋን ተመንዮም እቶም መራሕቲ ኣስዒቦም ዝንድናታት ሃገራቶም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም ብኣምባሳደር ኣብ ፌደሬሽን ሩስያ ቶ ጴጥሮስ ፀጋይ ዝትመርሐ ልኡኽ ኤርትራ ምምካት ዘመናዊ መግዛእቲ ከም ቀዳምነት ንምውሓስ ድሕነት ዝበዝሓ ሃገራት ብዝብል ቴማ ካብ 26 ክሳብ 29 ግንቦት ኣብ ከተማ ሞስኮ ኣብ ዝተቓንዐ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ ኣብዚ ብምውሃድ ሚኒስትሪ ውሽጣዊ ጉዳያት ፌደሬሽን ሩስያን ካልኦት ኣካላት መንግስትን ዝተወደበ ዋዕላ ካብ 145 ሃገራት ኣስታት 5,000 ወከልቲ ተሳቲፎም እቲ ዋዕላ ብቐንዱ ኣብ ግደ ዲጂታላዊ ቴክኖሎጂ ኣብ ግብረ ሽብራዊ ንጥፈታትን ምድኻም ፀጥታ ሃገራትን ግደ ጉጉይ ሓበሬታ ምዝመዛ ስምዒታትን ከም መሳርሒ ኩናት ኣንጻር ሃገራት ደባዊ ንፍቀ ክቢ ኣህጉራዊ ምትሕባር ኣብ ሓበሬታዊ ፀጥታ ተራዘይ መንግስታውያን ትካላትን ውድባትን ኣብ ምድኻም ሃገራዊ ድሕነት ሃገራት ሜላታት ኣህጉራዊ ምትሕጋዝ ኣብ ምምካት ዝርግሐ ኣኽራሪ ስነ ሓሳባትን ጥርንፍነትን ከምኡ ውን ማያዊ ፀገማት ከም ብድሆ ዓለማዊ ገደባኣውን ዞባውን ፀጥታን ድሕነትን ዘትዩ ልኡኽ ኤርትራ ብተወሳኺ ጎንጎን እቲ ዋዕላ ምሳብ ዓውዲ ምሕላው ፀጥታን ድሕነትን ፍሉይ ምህዞታትን ምርኢታትን ዘቕርባ መንግስታውያንን ዘይመንግስታውያንን ኩባንያታትን ትካላትን ርክባት ብምክያድ ኣብ ተኽእሎታት ምትሕባር ተዘራሪቡ ዲሞክራስያዊ ሪፐብሊክ ኮንጎን ኡጋንዳን ብለብዒ ሕማም ኢቦላ ከም ተጠቕዓ ብ15 ግንቦት ምእዋጅን ዝፍለጥ እዮም ብሰንኪ እዚ ሓድሽ ለብዒ ድማ ኣብ ዲሞክራስያዊ ሪፐብሊክ ኮንጎ 321 ዝተረጋገፁ ሕሙማትን 48 ምዉታትን ኣብ ኡጋንዳ ከ 11 ሕሙማትን ናይ ሓደ ሰብ ሞትን ተመዝጊብሎ ተልእኮ መልከፍቲ ናይቲ ቫይረስ ኣብ ሃገርና ትሑት እኳ እንተኾነ ዕቱብ ቅፅፅራዊ ንጥፈታት ክካየድ ተጀሚሩ ኣሎ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ገረ መስቀል ገረዝጌር ከቕርቦ እዩ
1: ሚኒስትሪ ጥዕና ሕማም ኢቦላ ናብ ሃገርና ክኣቱ ዘሎ ተኽእሎ ኣዝዩ ትሕት እኳ እንተኾነ ንዝኾነ እንተታት ግና ኣድላይ ቁፅፅራዊ ንጥፈታት ይካየድ ከም ዘሎ ሓቢሩ ኣብ ሚኒስትሪ ጥዕና ዳይረክተር ጨንፈር ምቁፅፃር ተመሓላለፍቲ ሕማማት ዶክተር ኣርኣያ ብርሃነ ሎሚ 2 ሰነ ንሙያውያን ማዕከናት ዜና ሃገርና ኣብ ዝሃቦ መብርሂ ነዚ ኣብ ኣህጉር ኣፍሪካ ኣብ ዲሞክራስያዊት ሪፐብሊክ ኮንጎን ኡጋንዳን ተኸሲቱ ዘሎ ብቫይረስ ቡንዱቡግዮ ዝስዕብ ለበዳ ንምክልኻል ሃገራዊ ሓይሊ ዕማም ቆይሙ ኣብ ቀጻል ምክትታል ከም ዝርከብ ገሊጹ እቲ ሓይሊ ዕማም ዘሰላስሎ ንጥፈታት ንምስማር ልዑል ምውሃድ ይግበር ከም ዘሎ ብዛዕባ እቲ ሕማም ዘድሊ ሓበሬታ ናብ ኩለን ዞባታትን ሆስፒታላትን ከም ዝተዘርግሐ ብምዕርፎ ንፈርቲ ዝኣትዉ ተጓዓዝቲ ምልክታት ሕማም ከይህልዎም ረስኒ ዝዕቅን መሳለጥታት ከም ዝተዋደደ ገያሾ ናብተን ዝተለኽፋ ከባቢታት ተጓዒዞም እንተኮይኖም ሕቶ ከም ዝቐርበሎም በቲ ቫይረስ ዝተለኽፉ ንዝጠጠሩ መወሸቢ ከም ዝተለለየን ብቑዕ ናይ ላቦራቶሪ ምድላዋት ከም ዝተካየደን ብምጥቃስ መሰረታዊ ሓበሬታ ብማዕከናት ዜና ንህዝቢ መሃብን ንሶሙያ ጥዕና ኣድላይ ስልጠና ምውዳብን ካብ ቀንዲ መደባት ከም ዝኾነ ዶክተር ኣርኣያ ኣብሪሁ ኣብ ኡጋንዳን ደቡብ ሱዳንን ዝነብሩ ኤርትራውያን ብሰብ መዚ ናይተን ሃገራት ዝወፅእ መምርሕታት ብንቕሓት ክከታተሉን ጥንቃቐ ከዘውትሩን ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዝቕመጡ ድማ ናብተን ብለበዳ ኢቦላ ዝተጠቕዓ ኣውራጅታት ኢቱርን ሰሜንን ደቡብን ኪቭን ካብ ምንቅስቃስ ክቁጠቡ ብተወሳኺ ተማሕፂኑ ሕማም ኢቦላ ብምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቐመሉ መሳርሕታት ብምጥቃምን ከምዝመሓላለፍ ዝገለፀ ዶክተር ኣርኣያ ረስኒ ሕማም ርእሲ ረሸሽታ ቃንዛ ጭወረታትን ጎረሮን ካብ ፈለምቲ ምልክታት ናይዚ ክሳብ ሞት ዘስዕብ ሓደገኛ ሕማም ምዃኖም እውን ኣገንዚቡ ቫይረስ ቡንዱቡግዮ ዛጊት ክታበትን ውፍወሳን ዘይተረኽቦ ኮይኑ ለበድኡ ንምቁፅፃር ንዝተለኽፉ ብቕልጡፍ ኣብ ምልላይ ውሸባን ክንክንን ምስ ሕሙማት ርክብ ንዝነበሮም ሰባት ብጥቡቕ ኣብ ምክትታል ሬሳ ብውሑስ ኣብ ምቕባር ከምኡውን ኣብ ኣድማዕ ኮማዊ ተሳትፎ ከም ዝምርኮስ እዩ ዝግለጽ። ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳን ብለብዒ ሕማም ኢቦላ ከም ዝተጠቕዓ ብ15 ጉንበት 2026 ምእዋጀን ዝፍለጥ እዩ። ኣብዚ ቀረባ እዋን ዝወፅእ ሓበሬታ ከም ዘመልክቶ ድማ ብሰንኪ እዚ ሓድሽ ለበዳ ኣብ ዲሞክራስያዊት ሪፓብሊክ ኮንጎ 321 ዝተረጋገፁ ሕሙማትን 48 ምዉታትን ኣብ ኡጋንዳ ድማ 11 ሕሙማትን ናይ ሓደ ሰብ ሞትን ተመዝጊቡ ኣሎ። ሕማም ኢቦላ ንመጀመርታ እዋን ኣብ 1976 ከም ዝተረኣየ ዝሕብሩ ጸብጸባት ኣብ 2007፣ ኣብ 2012፣ ኣብ 2026 ኣብ ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳን ብመልክዕ ለበዳ ዝተኸስተ ግና ብጅር ቫይረስ ቡንዱቡግዮ ዝሰዓበ ምዃኑ የነጽሩ።
0: ናብ ካል ዜና ስንሰግር ኣብ ደርሰነይን ዞባ ለጓዓን ሰባ ብስታት 12 ሚልዮን ኣፋት ዝተሃንፀታ ስታት 200,000 ሜትሮ ኩቦ ማይ ናይ መሓዝ ዓቕሚ ዘለዋ ዲጋ ተመሪቓ ወኪሌሪ ናብቲ ንዞባ መብራቱ ኣሚነን ዘዳሎ ዜናዊ ፀብጻብ ኣብርሃም ዓንደ ማርያም ከቕርቦ እዩ።
2: ኣብ ንዞባ ለጓዓን ሰባ ምምሕዳር ከባቢ ደርሰነይ ብምትሕባር ህዝብን መንግስትን ብኣስታት 12 ሚልዮን ንኣፋ ዝተሃንፀት ሓዳስ ዲጋ ብ31 ጉንቦት ተመሪቓ። ኣብቲ ሚኒስተር ዞባዊ ምምሕዳር ኣምባሳደር ዓብደላ ሙሳን ኣብ መሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ንሰረኽብሉ ስነ ስርዓት ኣብ መሓዳር እቲ ምምሕዳር ከባቢ ኣቶ ዘርኣጋብር ተስፋይ ኣብ ዘስምዖ ቓል መመረቕታ ዲጋን ምእታዊ ሓድሽ መስመር ኤሌክትሪክን ብሓደ ምፅምባሉ ድርብ ሓጎስ ከም ዝፈጠረሎም ብምግላጽ ንነበርቲ የውሃና ኢሉ ደርሰናይ ካብተን ብፅምእ ማይ ክሽገራ ፀንሓ ዓድታት ምዃና ብምጥቃስ ህዝቢ ምስ ሚኒስትሪ ሕርሻ ምምሕዳር ዞባ ጋሽባርካን ምምሕዳር ንኡዞባ ለጓዓን ሰባን ተዋሂዱ ሰላ ዝገበሮ ዕውት ስራሕ እታ ዲጋ ኣብ መፈፀምታ ከም ዝበፅሐት ገሊጹ። እታ ኣብ ኣሕድር ንዝተባሃለ ከባቢ ዝተሃንፀት 14 ሜትሮ ቁመትን 100 ሜትሮ ጎንን ዘለዋ ዲጋ ኣስታት 200,000 ሜትሮ ኩቦ ማይ ክትሕዝ ከም እትኽእል ዝሓበረ ኣብ መሓዳር ንኡዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ፀገም ስተ ማይ ሰብን ጥሪትን ኣብ ርእሲ ምፍታሕ መስኖኣዊ ልምዓት ንምድንፋዕ ልዑል ኣስተዋፅኦ ከም ዝህልዎ ኣሚቱ። ኣብ መሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሉ ሑሪ ብወገኑ ነበርቲ ንዝገበሩ ኣበርክቶ ብምምጓስ ምስራሕ ዲጋ ሓደ ምዕራፍ ስለ ዝኾነ ተሰሪሑ ዘሎ ክዕቀብን ውሕሉል ኣጣቐማ ክዝውተርን ተላብዩ። ኣብ መወዳእታ ኣብቲ ስራሕ ልዑል ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ ምምሕዳር ከባቢ ደርሰናይ ኣስታት 1400 ህዝቢ ነብራ።
0: ማእከላይ እዚ ሓይሊ ባሕሪ ኤርትራ ንኣርባዕተ ዋርሕ ብሞያ ሕክምናን ቴክኖሎጂ ኮምፒውተርን ዘሰልጥኖም 50 ኣባላት ውን 30 ግንቦት ኣመሪቖም። እቲ ብግብርን ክልሲ ሓሳብን ዝተሰነየ ስልጠና ቀዳማይ ረድኤት ኣተኣላለያ ሕሙማት ስነ መድሃኒት ምኽርን ህዝባዊ ጥዕናን ከምኡውን መሰረታዊ ቴክኖሎጂ ኮምፒውተርን ሜላታት ፅገና ኮምፒውተርን ዘጠቓለለ ዩ ነይሩ። ኣብቲ ናይ መምረቕታት ስነስርዓት ሜጀር ሰመር ሃብተ ሚካኤል ኣብ ዘስምዑ ቃል ተመረቕቲ ንዝቐሰሞ ሞያ ብሃድኦምን ከባቢኦምን ክሰርሕሉ ከምኡውን ብስራሕን ንባብን ከማዕብልዎ ተላብዩ። ኣብ መወዳእታን ሰልጠንቲ ወረቐት ምስክር ኣብ ትምህርቶም ፀብለል ንዝበሉ ድማ ብልጫ ተዓዲሉ። መበል 35 ዓመት በዓል ናፅነት ኤርትራ ኣብ ሉሳካ ዛምቢያ፣ ሃራር ዚምባብ ከምኡውን ኣብ ፈረንሳ ከተማታት ማርሴይ፣ ሳናዘርን ናንትን ብልዑል ሃገራውን ተፀንቢሎም። ኣብ ቦምበር ማሕበረኮም ኣብ ዛምቢያ ኣቶ ገብሪ ህይወት ጴጥሮስ ኣብ ዘስምዖ መደረ ፅምብል ናፅነት ስኒትን ሓድነትን ህዝቢ ኤርትራን ንሃገሩ ዘለዎ ፍቕርን ብዝለዓለ ዝንፀባርቐሉ ከም ዝኾነ ብምጥቃስ ውዳበታት ከዓ ሕይልካ ብልምዓት ምኽልዑ መድረኻዊ ተልእኾ ከም ዝኾነ ገሊጾ። ኣብ ሃራር ዚምባብ ዝነብሩ ኤርትራውያን ኣብ ዘካየድዎ ተመሳሳሊ ፅምብል ኣብ ቦምበር ማሕበረኮም ኣቶ ማኑኤል ሽፈራው ፅንዓት ተወፋይነትን ዘይተፀዓድነትን ኣብ ዝሓለፈ ምድርኻት ዘዕወተና ክብርታት ከም ዝኾነ ብምጥቃስ መሰረት ልምዓትናን ሰላምናን እውን ንሱ ስለ ዝኾነ ብግቡእ ናብ መጻኢ ወለዶታት ንኽመሓላለፍ ብዕቱብ ክስራሕ ከም ዝግባእ ኣብሪሁ። እዚ ከምዚ ኢሉ እንከሎ ኣብ ማርሴይ፣ ሳናዘርን ናንትን ፈረንሳ ኣብ ዝተኻየደ ብቕንዱ ናብ ሓደስቲ ወለዶታት ዘተኮረ ፅምብላት ኣብ ቦምበራት ማሕበረኮማትን ተንከተማታት ኣብ ዘስምዕዎ መደረ ንመላ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን ዮውሃና ድሕር ምባል ኣበርክቶ ዜጋታት ኣብ ሃገራዊ መደባት ንምዕዛዝ ከም ዝሰርሑ ኣረጋጊፆም። እቲ ፅምብል ብባህላውን ስነ ጥበባዊ መሰናድኦታት ደሚቑ ነይሩ። ተምሃሮ ቋንቋ ደ ዝኾኑ ኤርትራውያን ቆልዑ ነቲ ፅምብል ፍሉይ ድምቀት ከም ዝሃብዎ እቲ ዝበፅሓና ሓበሬሳ ኣፍሊጦም። ጨንፈር ሕርሻ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ንኡስ ዞባ ፎሮም ምሕዳራት ከባቢ ዙላን ኣፍታን ልዕሊ 1,000 ሄክታር ዘስቲ መለይ ውሕጅ ሰሪሑ። ነቲ ስራሕ ዝመርሐ ክኢላ ሕርሻዊ ምህንድስና ኣቶ ዮሃንስ ተስፋይ ኣብ ዝሃቡ ሓበሬታ ኣብ ምስራሕቲ 30 ሜትሮ ዝንውሓቱ ብእምንን ቸሜንቶን ዝተሃንፀ መእለይ ውሕጅ ብድምር ልዕሊ 140,000 ጉልበት ሰብ ከም ተሳተፈ ገሊጾ። ኣብቲ ስራሕ ዝተሳተፉ ነበርቲ ኣፍታን ዙላን ብግድዮም ቅድሚ ሕጂ ብጉልበቶም ብሓመድ ጥራይ ይሰርሕዎ ብምንባሮም ምስ ምብርታዕ ውሕጅ ቀልጢፉ ይፈርስ ከም ዝነበረ ብምዝካር ኣብዚ እዋን እዚ ግን ብክኢላታትን ብእምንን ቸሜንቶን ስለ ዝተነድቀ ዘላቒ ፍታሕ ከም ዘምፅእ ኣሎም ሓቢሮም። ሓላፊ ሕርሻ ኣብቲ ንኡስ ዞባ ኣቶ ተስፋይ ተወልደ ብግድዩ እቲ ከባቢ ዓበይቲ ሩባታት ስለ ዝወድዎ ነበርቲ ብኣብዑርን ጉልበትን ከምኡ ውን ብሓገዝ ማሽነሪ ዘሰላስሎ ዝነበሩ ማይን ሓመድን ናይ ምዕቃብ ስራሓት ከምቲ ዝድለ ውፅኢት ይርከቦ ከም ዘይነበረ ብምግላፅ እቲ ሕጂ ተገይሩ ዘሎ ብእምንን ናይ ምድናቑ ስራሕን ግን ነቲ ናብ ባሕሪ ዝፈስስ ዝነበረ ውሕጅ ኣብ መዓላ ንምውዓል ከም ዝሕግዝ ኣብሪሁ። ዘወርኩም ተዓዘብቲ ድሕር ዝሓፃር መሰጋገሪ ናግራዊ ዜናታት ሒዛ መለሶኩም እየ። ንምክታልኩም ክቅፅሉ ደይመ ብቕብርዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለ ምክታልኩም ኣዘየ መስግን ዜና ወፃኢ። ሩስያ ናብ ሎሚ 2 ሰናብ ዘውግሐ ለይቲ ኣብ ልዕሊ ዩክሬን ዘካየቶ ደብዳብ ኣስታት 20 ሰባት ከም ትቐትሉ ማዕከና ዜና ቃሊሐን። በቲ ኣብ ከተማ ኬቭን ካልእ ከባቢታትን ዝተፈፀመ ደብዳብ ልዕሊ 100 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን እዩ ዝግለፅ ዘሎ። ሩስያ እቲ ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ዝሓለፈ ቀረባ መዓልታት ኣብ መደቀሲ ተምሃሮ ዘካየደቶን ሂወት 21 ሰባት ዝቐዘፈን ደብዳብ ምዃኑ ኣፍሊጣ ኣላ። ዩክሬን እቲ ደብዳብ ንሰላማዊ ዕላማታት ዘነፃፀረ ምዃኑ ክትከስስን ከላ ሩስያ ግና ንወተሃደራውን ምስ ዝተኣሳሰሩ ትካላትን ዕላማ ዝገበረ ከም ዝኾነ ሓቢራ። ሩስያ ኣብዚ ሓድሽ ደብዳብ ልዕሊ 650 ድሮናትን ልዕሊ 70 ሚሳይላትን ከም ተጠቕመት ክፍለጥ ተኻኢሉ ኣሎ። ሩስያን ዩክሬንን ዘካየዶ ምልዋጥ መጥቃዕታት ብፍላይ ኣብዚ ዓመት እዚ ሰፊሑ ከም ዘሎ ፀብጻባት ይጠቕሱ። ቁፅሪ ናይቶም ብሰንኪ ፀጥታውን ክሊማውን ፀገማት ዝተመዛበሉ ወገናት ብደረጃ ዓለም ኣስታት 120 ሚልዮን ከም ዝበፅሐ ፀብጻባት ውድብ ሕብራት ሃገራት ገሊፆም። እቲ ሃዝ ካብቲ ቅድሚ 10 ዓመት ዝነበረ ብዕፅፊ ከም ዝዓበየ ዝጠቐሱቶም ፀብጻባት ቀንዲ ጠንቁ ፀጥታዊ ፀገማት ምዃኑ ኣረዲኦም። ልዕሊ 30 ሚልዮን ካብቶም ግድያት ብሰንኪ ክሊማዊ ነውፂ ከም እተመዛበሉ ኣብቲ ፀብጻብ ተጠቒሱሎ። ደረጃ ዓለም ብሓፈሻ ኣብ ዞባ ማእከላይ ምብራቕ ድማ ብፍላይ ተኸሲቱ ብዘሎ ፀጥታዊ ዘይምርጋ እቲ ኣሃዝ ብናሃሪ ይውስኽ ከም ዘሎ ይሕበር። ህንድን ቪየትናምን ናብ መሸጣ ኣፅዋር ዘተኮረ ወተሃደራዊ ስምዕ ተፈራሪመን። እቲ ሰመዚ ምክልኻል ክልትዮን ሃገራት ኣብ ዝሓልፈ ሳልስቲ ዝፈርሞ ውዕል ህንዲ ንቪየትናም ብራህሞስ ዝተሰሜ ልዕልፍነት ድምፂ ዝውንጨፍ ክሩዝ ሚሳይል ክሸጠላ ዘኽእል ምዃኑ ተገሊጾ። እቲ ኣብ ምምዕባል ዓቕሚ ምክልኻል ቪየትናም ወታዊ ተራ ከም ዝህልዎ ዝእመስ ስምዕ ተግባራዊ ምስ ኮነ ቪየትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገት ካልኦት ሃገር ክትከውን እያ። ኢንዶኔዥያ እውን ነቲ ኣፅዋር ናብ ዕጥቂ ምክልኻላ ንምፅምባር ምስ ህንዲ ትዘራርብ ከም ዘላ ይጥቀስ። ሩስያን ህንድን ሓቢረን ዘማዕብልኦ ክሩዝ ሚሳይል ብራህሞስ ኣሳት 500 ኪሎ ሜትር ንዝረሓቐ ዕላማ ከጥቅዕ ብቕዓት ኣለዎም። ህዝባዊት ሪፓብሊክ ቻይናን ብሪጣንያን ኣብ ትግባር ኣቐዲሙ ዝተበፅሐ ስምዓ ዘተኮረ ናይ ሚኒስትራት ጉዳያት ወፃኢ ዝርባ ኣካይደን። ፕረዚደንት ሺ ጂንፒንን ቀዳማይ ሚኒስትር ኬር ስታርመርን ኣብ ዝሓለፈ ወርሒ ጥሪ ኣብ ዘካየዶ ዝርብ ኣብ ንግዲ ወፍርን ቴክኖሎጂን ክተሓባበሩ ዘኽእል ስምዓት ከም ተፈራረሙ ዝዝከር እዩ። እዚ ሚኒስትራት ጉዳያት ወፃኢ ሎሚ 2 ሰነ ኣብ ከተማ ቤጂንግ ዘካየዶ ዝርብ ትግባር እቲ ስምዕ ንምቅልጣፍን ንምስፋሕን ዝዓለመ ምዃኑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ክልትዮ ሚኒስትራት ኣብ ጉዳይ ዞባ ማእከላይ ምብራቕን ኩናት ዩክሬንን ከም እተዘራረቡውን ተሓቢሮም። እስራኤልን ሊባኖሳዊ ምንቅስቓስ ሕዝብላህን ኣብ መንጎኦም ዝካየድ መጥቃዕታት ደው ንምባል ከም ተሰማምዑ ፕረዚደንት ዶናልድ ትራምፕ ኣፍሊጦም። ፕረዚደንት ትራምፕ ብማሕበራዊ መራኸቢታት ኣብ ዘርግሑ ጽሑፍ ምስ ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ሕዝብላህን ኣብ ዘካየዶ ናይ ቴሌፎን

ርክብ እቲ ዝስምዕ ከም እተበፅሐ ሓቢሮም። ምስ ቀዳማይ ሚኒስትር ናታንያሁ ዘካይዶ ዝርርብ ኣዝዩ ውፅኢታዊ ከም ዝነበረ ብምጥቃስ እስራኤል ናብ ከተማ ቤይሩት ኣጋር ሰራዊት ከምዘይትሰድድ ገሊፆም። ይኹን እምበር ቀዳማይ ሚኒስትር ናታንያሁ ምንቅስቓስ ሕዝቡላ ኣብ ልዕሊ ከተማታትን ዜጋታትን እስራኤል ዘካይዶ ምጥቃዕታት ምስዘይቋርፆ ሰራዊቱ ኣብ ደቡባዊ ቤይሩት ንዝርከብ ወተሃደራዊ ዕላማታት ምንቅስቓስ ከም ዝድብድብ ኣጠንቂቑ ኣሎ። ቀዳማይ ሚኒስትር ናታንያሁ ካብ ዝሓለፈ መዓልታት ጀሚሩ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ንዘካይዶ ዘሎ ወተሃደራዊ ስርዒት ከስፍሖ ትእዛዝ ከም ዝሃበ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ እስራኤል ኣብ ደቡባዊ ቤይሩት ተካይዶ ዘላ ምጥቃዕታት ይቕፅል ከም ዘሎ ማዕከናት ዜና ሊባኖስ ኣቃሊሐን። ብኻልእ ወገን ፕረዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ዝርርብ ብቕልጡፍ ናህሪ ይቕፅል ከም ዘሎ ኣፍሊጡ። ፕረዚደንት ትራምፕ ነዚ ዝገለጸ ኢራን ንወተሃደራዊ ስርዒት እስራኤል ናብ ልዕሊ ሊባኖስ ብምቅዋም ብመንገዲ መንጎኛታት ምስ ኣሜሪካ ክትገብሮ ንፀንሐ ዝርርብ ምልዋጥ መልእኽቲ እውን ደው ከም ዘበለቶ ድሕሪ ምሕባር እዩ። ኣሜሪካ ኣብ ዝመፅእ ሰሙን ስምዕ ምቁራስ ተኽሲ ንምንዋሕ መፃወቦ ህርሙዝ ምኽፋትን ኣብ ዝኽእል ስምዕ ምስ ኢራን ከም እትበፅሕ ፕረዚደንት ትራምፕ ብተወሳኺ ኣሚቱሎም። ቀዳማይ ሚኒስትር ኣርሜንያ ኒኮል ፓሽንያን ሃገሩ ካብቲ ብሩስያ ዝምራሕ ቆጠባ ውድብ ዩሮ ኤስያን ወፂያ ናብ ኤሮጳ ሕብረት ንኽፅምበር ኣብ ዝሓፀረ እዋን ሪፈረንደም ከተካይድ ብሩስያን መሻርክታ ንዘቕረበ ፃውዒት ዘይርትዓዊ ክብል ነፂግዎ። ኣርሜንያ ገና ወግዓዊ ሕቶ ኣባልነት ኤሮጳ ሕብረት ኣብ ዘይቕረበትሉ እዋን ሪፈረንደም ምክያድ ትርጉም ከም ዘይብሉን እቲ ጉዳይ ንግዜኡ ክልሲ ሓሳባዊ ጥራይ ከም ዝኾነን ቀዳማይ ሚኒስትር ኣርሜንያ ገሊፆም። ሩስያ፣ ቤላሩስ፣ ካዛኪስታንን ክርጊስታንን ዝርከበን ኣባል ሃገራት ውድብ ዩሮ ኤስያን ብ29 ግንቦት ኣብ ኣስታና ካዛኪስታን ኣብ ዝተኻየደ ዋዕላ ኣርሜንያ ናብ ኤሮጳዊ ሕብረት ንምፅምባር ኣብ ዝሓፀረ እዋን ረፈረንደም ከተካይድ ዝፅውዕ ሓበራዊ መግለፂ ከም ዘውፃእ ዝፍለጥ እዩ። ብዘይካዚ ፕረዚደንት ሩስያ ቭላድሚር ፑቲን ዩክሬን ኣጋጢማ ዘሎ ቅሉላው ካብቲ ናብ ኤሮጳዊ ሕብረት ንምፅምባር ዘርኣየቶ ድሌት ዝመንጨዎ ምዃኑ ብምጥቃስ ንኣርሜንያ ተመሳሳሊ ሓደጋ ከይገጥማ ኣጠንቂቑ ኣሎ። ኣርሜንያ ካብ ቁጠባዊ ውድብ ዩሮ ኤስያን ምስ እትወፅእ ሩስያ ኣብ ፅላታት ፀዓትን መጓዓዝያ ባቡርን ነታ ሃገር ክትገብረላ ንፅንሐት ናይ ዋጋ ምጉዳል ሓለፋታት ከም እተቋርፁ እያ ከተጠንቀቕ ጸኒሓ። ኣርሜንያ ከም ኣካል ናይቲ ምስ ሃገራት ምዕራብ ዝምድናኣ ንምድንፋዕ እተካይዶ ዘላ ምንቅስቓሳት ኣብ መወዳእታ ዝሓለፈ ወርሒ ግንቦት ክልታዊ ዝምድና ናብ ኣጠቃላለዩ እስትራቴጂያዊ ሽርክነት ንምዕባይ ምስ ኣሜሪካ ዝስምዕ ከም ዝኸተመ ዝዝከር እዩ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብል ናፅነት ናይ ውሃና መልእኽቲ ሰይዶም። ንኡኽ ሩስያ ኣብ ዝወደበቶ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ። ኣብ ሃገርና ተልእኾ መልከፍቲ ሕማም ኢቦላ ንምክልኻል ብውህደት ይስራሕ ከም ዘሎ ሚኒስትሪ ጥዕና ሓቢሩ። ኣብ ዜናታት ወፃኢ ሩስያ ኣብ ልዕሊ ዩክሬን ዘካየቶ ደብዳብ ልዕሊ 20 ሰባት ከም ተቐትሉ ተገሊጾ። ቁፅሪ ተመዛበልቲ ብደረጃ ዓለም ኣስታት 120 ሚልዮን ከም ዝበፅሐ ሕቡራት ሃገራት ኣፍሊጡ። ህንድን ቪየትናምን ኣብ መሸጣ ኣፅዋር ዘተኮረ ወተሃደራዊ ስምዕ ተፈራሪመን። ዝኸበርኩም ተዓዘብትን ሎም ሸ ዝተዳሎ ዜናዊ መሰናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም ዳ ዝማም ስዒባ ክትቀርብያ ብወገን ይግም ሰላም።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር።

በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈንወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: Ciao ciao ciao ciao ciao ciao amici.
1: Buono arrivato, Elena.
0: Buono stato. Tanta. Miki, ciao amore.
2: Bene, di sbaglio tenete bene, bene.
0: ንዓይዲ ስታ ዝፈጥረለይ ቅነናፅነት ከምዚያ ኢልካ ምቅርና ኢያ
1: ዓመት መፀ ጉንቦት ክትመፅእ ከላ ከምዚያ እያ ትቕኒ
0: እሞ ሓንጣል ብምክንያት በዓል ናፅነት ከምታ ዘልመድክዎም ነዞም ፅቡቓት ደቅኻ ክጋብዞም ኣበይ ሬስቶራንት ዝፅቡቕ ኣለዎ ሕረዩ
1: እሞ ዓመት ዓመት ድኣ እንትኢ ኣለና ከይትምንዕባ
0: ኖ ፀገም የለን ፀገም ዝበሃል የለን ሓንጣል ሓወይ ምክንያቱ ኣብ ዓድኻ ምፅቡቓት ይሕዋትካ ደቅኻ ተኣኪብካ እንዳተሓወስካ ክድረር ክትምሳሕ ወይ ገለ ክትገብር ከለካ ክንደይ ደስታ ድዩ ዝፈጥረልካ
2: ሓቂ ክኢለኒ ኣሽንኳ ኢሎ ዝዓብ ሃገራዊ ጉዳይ ንሽተ ኣብ ገዛ ክትገብራ ውራይ ሃጎስ ዝፈጥረልካ
1: ንሱ ዳኣ ንሱ እንድዩ ግን ኣነ ከይትውፅዕ ኢለ
0: እሞ እንተ ተወፃዕካ እስኻ ምልእ ተፈለይ
1: ኣብ ምምልላእ ተበፂሕኪ ነገር ክትሸራረፈክ እያ እቲ ንኣዳን መጎስንሲ ኣበይኒ ክትኾነ ይግር
0: ሚኪ ትርእዮ ኣለኺ ሓውቦክ ከመይ ገይሩ ነዛ ዘይምኽፋልካ ድመላ ይፍትን ኣሎ
2: ኣንተ ሓውቦይ ብሓንቲ ኢልካ ኣይጣቕዓን ውህዶ ትብል ነርካ ሕጅራ እንታይ ተረኺቡ
1: ሚካል ጓለ ላም ግዜ ርኢኻ ሕለበኒ ኢላ ድ ዝበሃል ምስ ስራሕ ሎ ክትክት ኢሉ ዘሎ
2: ዋ ኣንተ ሓውቦይ በጃክቲ ምስ ገንበል ባንኮ ዘይሓድረና ዘሎ
1: ክንደይ ባንኸመፅእ ኣሎ

0: ደው ዝብለሉ ደረጃ በፂሑ ኢልኒ
1: ክልተ እግሪ እንዲ ዘለኒ ብክልተ እግረይ ደው ክብል የምበር እንታይ ደኣ ደለ ጠለይ ጠለይ ተኮይኑ ከዓ ብሓንቲ እግረይ ከዓ ጠለይ ጠለይ ክብለልክ
0: ኣንጣል ንዝተገብረልካ ንዝተዋሃበካ ንልዑል ኣምላኽ ዘይተመስግን ትኾንካ እቲ በረኸት ክርሕቐካ እዩ
2: እዋ ንክምስገን ዝግብኦ ተመስገን ንባልታይ ገንዘብ ክፈሎ
1: እዚኣ ስሓቀኸን እምበርከይ መስገን ብሰላም ኣውዒሉ ብሰላም ዝሕድረና ዘሎ ግዲ ተመስገንካ
0: ኣብ ትሕቲ ፈጣሪ ድማ ነዞም ብሰላም ክንቀሳቀስ ብሰላም ክንነብር ደኺልና ከይበሉ ኣበርክቶኦም ከየቋረፁ ሰላም ሂቦምና ዘለዉ ጀጋኑ ሓለዋ ሃገርና እንተመጎስና እዮም እንተኽበርና እዮም ምስቲ ዝገብርና ዘለዉ ዝዳረግ ኣይኮነ።

0: ወየ ሎ ማዓንቲ ዳር ትርኢቱ እንደ ክርዮ ሎ ማዓንቲ
1: ኣታልምኒካ ዳር ትርኢቱ ክትርዮ
0: ዋ ነቶ ኩላ ኣይፈረትኩም እንዲኦም ሎ ማዓንቲ ኮ ኢለን ብምክንያት 24 ጉንበት መዓልትና ፅነት ናይ ድራር ግብጃ ክትገብረልና
1: እማ ሕጂሲ ነቲ ድራር ዝቕረበካ ምግቢ ዲኻ ትፍክረሉ ዘለካ
0: ኣብዚ ኮ ብፉሉን ብፋታን ኣበስንዕኩምና ኳ ይኹም
1: እንታይ ማ በስናዓካ ሪስቶራንት ትሕልፍ ኢልካ ማሪፅካ እንተስልልውልውሉ እንተስቅልቅሉ ምስሃገክትኡ ድኩዕ ድኩዕ ድኩዕ ዲቶ ድኩዕ ድኩዕ ዳ ቀሊል እንዲተኣዝተይ
2: ግን ስተኻሳ መን ድፈራ
0: ኣየወ ናይ ሎሚ ሕሳብ መቸን ህርመት ልብኻ እንዲደወስኻ
3: ኣንተ ሓዊ ትሰርሕ ዶ የለኻ እና ሓንሳ ሓንሳ ኣስነዛ ነብስኻ ባ ፅምብለላ
0: ፅምባል ይፅምብለላ ኳ ግና እቲ ናተይ ኣፀናብላሲ ነዚ ነብሰይ ስበቃ እንዳፀለላ
2: እንታይዳ ዘይ ኣእምኻ እንተሰቲኻ ምፅላል ኣይኮነን ካብ ሂወት ምፅልፃል ከማና
1: ይህ ናይ ከዳ ከምሎ ብዝኾነ ናብ ዘንቀናዮ ጉዳይ ዶንእቶ ኢለን ዓመት ዓመት ተድረና ኣላ ንሕና ኸይ ገለ ተዘካሪ ዝኸውን ህያብ ተበርከትና ኣላሲ ከመይ ይመስሎም
2: ንዘለዋ እሞ እንታይ ኢናክነበርክተላ
0: ጥራሕ ኢልጊ ፅጋበኛ ድኻ ዝናሃብታ ምጋብ ዝብሉካ
1: ሄለን ፅቡቅ ጌር ክሰሚዕኸያ ዲኸይ ሲኢና ንሓግዛ ዘይኮነሲ መዘከርታ ህያብ ነበርክተላ እዩትዘረ
2: ኣንቲ ሓፍተይ ሄለን ኣዛና ፀናዓዶ ሰሚዕኸ ኢኸ ግን ሲ ንሓንቲ ኣብ ኤውሮጳ ትቕመፅስብ ንሕና እንታይ ኢናክነበርክተላ
3: ያለማለም ከም ዝበልኩ ዮ ሓስብ ነረ እንዴ በስ እንታይ ንሃባይ ትሕቶ
1: ኣንስ ምሻ ኣለካ ኣብ መንደቕ ገዛኣ ትሰቕሎ እና ክትሪኦ ዘዘክረና እዚ ዓይነቱ
0: ፅቡ እሞ ሰዓት ናይ መንደቕ ሪኢኖ
2: ኣታሰብተ ብቻ ብሓደሓደ ግዜ ክትዛረብ ከለካስ ክልተ ግዜ ሕሰብ
0: ክልተ ግዜ ክሓስብ ክልተ ግዜ ሞ እንታይ ዳበልክ ክሓስብ
2: እንታይ እንዳበልካ ዶ እዚኣ ተዛረብኳ ዝተኽፍኣለ ኢሉ ትኸውን እዚኣ ክተኸዕበኒዶ ትብላታ
1: ዳሓን የለኹም ጌርክ ትናልዮ ሰተ ንኢለን ነበርክተላ ህያብ ምስ ታሪክ ምስ ቅርሲ ወዘተ ዝተሓዝቲ ኮይኑ ዝበለፀ እዩ
3: ኣይዋ እምበር ከየ ጀማዕት ገር ናይ ሰዓት መንደቕ እንታይ ክገብረላ ወናይ ኢ ሰዓት ከዓ ሞባይል ኣለዋ በስ ሓንቲ ሓሳብ ኣላ ትንየ ጀማዕት ገር እዚ ሓሳብ እዚኣ ንዓይ ሕደጉለይ
2: ንገረና ባ ምኸ ክንደይ ከምነዋፅእ
3: ማፍ ምሽክላ ባዕደይ ክሓልፉ እየ ወባዕደን ክንደይ ከም ዘውፃፉ ርኢና ንማቐሎ ያ ሰቲ ናብ ሓደ ክድውል እንድየ ንሱ ህያብ ክበካ እዩ ባዕደን ሒዝከያ ትመፅእ ኮይስ
0: ጠዋሊ ኣብዕፋን ፀሊም ኮኸብ ዶጓ ሕብርሃን
1: ዘይመስል ፀሊም ዶዶግ እዩ
3: ያእዙ ትዳሕርሚ ዘለካ ሓቀይ ንፀሊም እንታይ ኮይ ክጥቀና ፅብዮ ኣለኺ ወባዕደን ከዓ ንስኸከብ ፀላም ዓይነት ክትርኢ ዘለኺ
1: ራሒልካ ሳላ ፀሊም መጎጎደ ይኩም ክንጀራ ትበለ ዘለኺ
2: ሳላ ፀሊም እግሪ ጎማ መኪና ከዓ ካብን ናብን ትጓዓዝ ኣለኺ
0: ፀሊም ንኣብነት ኣብ ክዳን ኣባድላ እንተደኣ መፂና ከም ምልክት ሌጋንስን ሃብትን ዝናን ክብርን ይድሕሰብ መብዛሕትኦም መራሕቲ ሃገራት ሰለብሪቲ ዝኽደልዎ ክዳን ኢኸ
3: ኣሃ እዙ

0: ከምዛ ደሮ ያኒ መሕረድ ስኪ ይኸራ በዓል ኹዶ ፍሒርኪ
1: ምስሓርከ ቀሊሉ በዕላ መርሲ ሒላታ
2: ተሓተኩም ዶ ኢለና ኣብ እዋን ቃሲ ኣዴታት ዓዲ ጥነን ዓብ ኣበርክቶ ነይሩዎን ይዝበሃል ከመይ እዩ ዝሓቅድ
3: ሚካል ጓለይ ንሕና ከምቲ ኩሉ ኣብ ውሽጢ ዓዲ ኮይኑ ንውድቡ ንተጋደልቱ ዝሕግዝ ዝነበረ ህዝቢ ኣካልናቱ ኮይና ከምኦም ኢና ነርና ቁርብናና ፍልይ ዘብሎ ኣብ ስደት ምንባርና ጥራይ እዩ
4: እወይ ትንፋስ ኣብ ዘይህብ ስራሕ ምድሪ ቤት ፋሓፊሕኽን ነብስኽን ወፂዕኽን እኒኽን ሰውራኽን ገጥ ኣቢል ክንግዲ
2: እዚ ግን ከቢድ እዩ ከመይ ጌርክን ክኢልክኖ
3: ሚካል ጓለይ ነብስና እዩ ወፃኢ ኣብ ስደት ነይሩ እምበር ሃምና ቀልብና ምስ ደቅና ኣብ ውድብና እዩ ነይሩ ድሓር ከዓ እቲ ዘካይድዎ ዝነበሩ ዓወት ርኢኻ ከዓ በቃ ብርታ ኣይፈቅደሉ
2: ሓወይ ኣነ ድሕሪ ናፅነት እ ተወሊደ እቲ ውዕውዕ ናይ ናፅነት ድባባ ይርከብ ኩሉ ከመይ ነይሩ
4: ናሽዑጣ ከመ ኢልካ ብቓላት ክግለፅ ኣነ ኣብ ህወተይ ዝተሓጎስኩላ መዓልቲ እንተልያ ጉንቦት 24991 ፍሊት
3: ኣነ ኸ ኣብ ጎደናታት ሚላኖ እታ ኮኸብ ዘለዎ ኣርማ ህዝባዊ ግንባር ተኸዲነ ስሒቀ ዓሊለ ክንደይ ጆርናል ዘይፀሓፋለ ይመስለክ
2: ቤት ደለኸ ታይሎ እናጥሒፈናልኪ
3: ብኸቱር ሓጎስ ዝሰኸረት ሰበይቲ ለካ ሃገር ምህላውሲ ክንዲዚ እዩ ዝበጠጥ ትርጉሙ እንታይ ዘይተፃሕፈለ
4: ኣብዚ ኸ ሳለስቲ ነክልኹ ፈቐዱ ኸና ሽሽ ክንብል ጎሮሩና ኣይላሓዲት እንዲግዲ ተሪፉ ሽዑ ዘዝረኸብካ ተጋዳላይ ሓሓቂፍካ ምስዓብ
2: ኣያ መስምን ከነይርዶ ሽዑ ምስዓ
4: ክለፈኸይተ ልዕሉ እየ ንሱ ንሱ ዳ ሰብ ብሓጎስ ሽሽ ኢሉ ክለየ ኣብቲ ካምቦታት ናይ ደርጊ ዝነበሩ ዋው ከይዱ ቀንጠብጠብ ክብል ተጋርልትላ ቃል
3: ኣያሰሲኮኖ ብግፀኛ ዲካ
4: ብለክ እንድየ ዘለኹ ሽዑ ተጋርልቲ ሒዞሞ ተባሂሉ ከይድና ክንርዩልና ተኸድናስ ኣብ ኸሉ ዘርሱ ምስኪነግንዘግርድፍ
2: ኣ ስዳት ቀንጠባጥሞም ከ መፈጥርቲ ይበለኒ
4: ካብ ቀደም ወይ ሓደ ፀጢን ጫሓም ተጋዳላይ እንታይ ዎ መስለክ እታ ዘረባስ ኣብዚ ዓንጎለ ይኳዕተው ራት
2: እንታይ ድልዎ
4: ቁርብ ሕልና ኤርትራዊ ሃገራዊ መንፈስ የብልካ ናታ ካብኻ ዝርእሱ ሃገር ካብ መንጋጋ ኣራዊት እናላቆቁስ ንስኻ ቀንጠብጠብ ክትብል ምስ በሎስ ከምዛ ፀሓይ ዛረመታ ልኻይ ሰባ ከሎም
3: ሓቆታ እቲ ልክዕ ነጊርዎ
4: ሽዑ ኣነ ረኺበሲ እንታይ ድኣ ኮንካ ከምኡ ጌርካ እንተበልክዎሲ ኣብ ዘበነ ውርውራ ነብስኻይ ትዕብራ ክበሃል ሰሚዐ ክወርር ክብል ነብሰይ ተወሪረ የ ኣይብለንን
2: ጠንቅና ሓቀይ ግጠም ብመፀካሎ
4: ሓቂቋ ስቕ ኢሉ ዝወነይሲ ትልዕል
2: ይልዕል ተይልካልኣሙ ደርጋሓዮ ይትዓብዕዎ ኣባ
1: ሰብ ጠፋሕ ዝበለዎ ኣሎ ዓብቲ ንግጥሚ ሞ እንታይ ይኹብሎ
4: እንታይ ይብሎ ዶ ግጥሚ የ ግጥሚ ሃገግታኻ ኸም ፅሩይ ጠስሚ ትሕዝቶኻ ሃብታም ከም ፀባላሕሚ ሚዛንካ ክቡር ከም ኣዋርቕ ገዝሚ ቁጥዓኻ የርዕድ ከም ኣንበሳ ጓዛሚ
1: ግጥሚ ብሳልስተ ተወዲኡ ብበዓል ሂልሕሚ ሓደ ወይፈኩስ ይቕንስ ጣዕሚ ካልኣይን የሰልቹ ይኸውን ተደጋጋሚ
2: ቃላት ተዘረወ ኣፍን ዘዝሃበን ንግጥሚ ተነቐፋ ዝጠቀዋመስ ኢልዎን ፍኽነ ከኣይ ብላኺ ሓፈራዋ እዩ
0: እንታይ ክገብራ ሒሻኻ ንሳያ ዓቕመን እምበር ቁልዕሉ ብዓይኒ
1: ብኡሳይ ንሕመን ሕፃብና የስተ ወይለኹም ብዓበይትኹም ፀሪኹም ናብ ኮተቴ
5: ሎሚ ዘይገጠመ ሓዊ ብላዓዮ ከም ዝተባሃለ ዝፀድቕን ዘይፀድቕን ኩሉ ፅንዐ ኣሰረ ግጥምስ ንገጣሙ ደኣ ኣለዎ ዋናታት ተያንፅ ድፍረት እሞ ድማ ንምህውታት
1: ዋናታት ካብ ሃለውዎ ተቓነይቱ ብስርዓ ዝኾኑዎ ረምቲኡ ማይ ቤቱ እሞ ብሻለምለም በዓልቲ 2:30 ከመይ እንዳመዓድክን ከም ጣንጡት እናኸሳ
4: ከምኡ ይሄሎ ዓይነይ ለባም ለባም ተፃዊትካ ዓይኒ ምቋር እዩ ትኸሓሕል ተመሲልካ
2: ሓቂኻ እንዲኻ እሞ ተገምጢሉ ዝወቕዓካ ካብኡ ዝኸፍእ ዘሎ እዩ ጥቕናብ ነብስኻ
0: እዚስ ኣይዘረባን እኳ ድኣ ክብሪ ምዝንጣል እሞ ድማ ለለማልም ሃጋይን ክረምትን ሓመልማን
5: ግደፎ ዑስማነይ ናይ በዓል ትርክምርኪ ግጥሚ መልኣኽ ኣለዎ

0: ሒዘር ኪ
1: እንታይ ኣባኸየና ፍቕሪ ቀደምና ሕሸና ኪኖ መሳርሕቲ ኣብቲ ሓደ ስድራ እንዲና
2: ሕሳብ ሕሳብ ሕሳብ
3: ሕሳብ ሕሳብ ኣታ ሕሳብ ሕሳብ

0: ይህን ታዲያ ዳሓ እንዲ ኸ ክሳብ ልበይ ዝበቆፅ ቐልቲ በፅልካ ወፅካኒ
1: ከምኡ እንዲ ኣነ ሓንቲ ነገር ትሒዘ ስኢደ ዝርበፅ ብለካ ኣለኹ ብበዕለይ ተረቢፀ ንሰብካ ይርብፅ እዛ ፍጥረተ እዚኣስ እንታይ ከም ዝገብራ
2: እንታ ድሓ ንሱ ስለሚድናካ ኢና እንታይ እዩ ጥራይ መፅ ወይዓኻ ጥራይ ናይ ድሓኒ
1: ናይ ድሓንናይ ድሓን እዩ ዋ ዝማስኪ ናይ ብላዕ ወስተ
2: ኣታ ሓንጣላ እዚኣ እንዲኣ ዘላትካ ዓባይ ቆም ነገር ኣታ በዚ ሎሙዳ ብላዕ ወስተ ዝዕልል ሰብዘ የለ ሕየሽ ክበል ሓሳብ ካብስስ
1: ኣንታታ ኢለን ዘማይ እንድያ
2: ኢለየኸ ኢለን መፅያ ድያታ ካብ ኣጣልያ
1: መፅያ ወይ ረኸብካ እንዲኻ
2: ዘይረኸብጓ ኣታ ከመይ መፅያ ሙድሓ ድያ
1: እንተ ነዚኣ በይኒ ይብለካ ኣለኹ ብለካ መመሊሳሲ እናናእሰት ትኸይዳ እንታ ምካልሲ መሓዛ ኣኳያ ኮይና ትስምዓካ
2: ኣታ ጣዕሚ ኮይ ጣዕሚ ቅሳነት ናይ ኣእምሮ ኮይ እምበር ብዕድመ ይዕርያ ኮያ ተዕብየኒ
1: ዋይ ዋይ እዛ መንኣስ ክትፈትዋ እንታ ንስኻ ናሓደርካ ዕድመ ትውስኽ እምበር ዕድመ ተጉድል ዝመስለካ ዘሎ
2: ተመልካ
1: እንታይ ማለትካ ኢዶ ንዓይ ብዕድመ ተዓብየኒ ኸ ንስኻ ትመርሓኒ ኢኻ ትብለኒ ንወዲ ቤርድራ ከምኡ ሕጂ ድማ ንኢለና ዋ
2: ኣታታ ናትካ ሕራይ እዛ ናይ ወዲ ቤርድራ ግን ኣይቅበላኒ
1: መስፍን መጋበርካ እዩ ፀይቂ ናይ ንኣሽቱ እምበር ዕድሜኻ ቆስማዕ ስከስኻ ኮ 100 ዓመት መሊእካ ትኸውን
2: እዩ ኢልካ ኢልካ ስበኣር 100 ዓመት ኣብፅሕካ ሓን ከም ኣፍካ ግበረለ ኣንዳ
1: ፍሉጥ እንዲ ፈጣሪ ንዓኻ ዕድሜኻ 100 ዓመት ምምላእ ማለት ዕምሪ ናይ ምትላልን ምድነጋርን ከም ምውሳኽ እዩ ዝሕሰብ
2: ሓንታል ኣነ ተስአ ኸይ ካብዛ ርእሰ ይክወርደለይ ዲኻ ይክወርደለይ
1: እንታ እንተ ንስኻ ኮ ሰራን ኢኻ ተምፅኢኻ ይትከኣልን ኢኻ ሕራይ እስከ ወሪደልካ ኣለኹ ስ
2: ገዲፈራይ ፅቡቅ ሕጂ እንታይ ኢኻ ደሊኻኒ መፀዊዕኻ ሲ ኣፅርን ኣነ ፅርን ኣቢልካ ንገረኒ
1: ፅቡቕቲ እንታተ ኢለን እንድያ ብምክንያት በዓልና ፅነትሲ ነዞም ሰራሕተኛታትካ ድራር ክጋብዞም ኢላትኒ ሞ ኣነ ከዓ ኣይነይቲ ዝሓሸት ቤት መግቢ ከም ዘላ ክትሕብረኒ ኢለ ፀውዕ
2: ነዚ ኢልካ ጥራይ ፀዊዕኻ ንክ
1: ካልእ ዳ እንታይ ኢለ ክፅዋዓክ
2: ስማ እንዶ ኣነ ኮመያው እየ ፍሉጥ ዘላነ ዓሰርተ ግዜ ናብ ስራሕካ ተተመላለስኩስ ከምዚ ስራሕ ዘይብለይ ንዚታት ገጠር ዝውዕል ድዩ ድመስለካ እንድሕር ዝሓሸ ቤት መግቢ ደሊኻ ከዓ ኣብቲ ቤት ፅሕፈት ወሃብቲ ጎልጉለት ከድካ ኣውሕተን
1: ሞ እንታይ ደኣ ንዓይ ገጭገጭ ዝብለለይ ኪድ እንደተደሊኻ ጠንጥኖ ኣነ ኮ ሪኢኻ ለካ በጊዕ ሓሪደኮብ ገዛይ ድራር ክገብረሎ ምኽእል
2: ሕራይ በጊዕ ሳዕድርከያ መንሕረ ዘልካ
1: ምሕራ ዳኣ ንስኻ ተሓርዶ ዓስብኻ ከዓ ሪኢኻ ለካ ርእስን ቆርበት ከዓ ንመንፀፍካ ትወስዶ
3: እዚ ኣይትንገርን እያ ሚኩ ጓል እዚኣ ተውፅክ እያ በቃ ኣነ ንስኽን
4: ክንበጥሕእዩመማር ሕሉፍ እንድዩ
3: ዋላ ሕሉፍ ተኾነኸ
4: እሞ ቅድሚ 3 ዓመት ነበረ ፍፃሚ ሕጅተ ነገርና ስታይ ኣለዎ
5: ኣነ ከዓና ሕጂ መሲል ንበር ዓም ዝሞቶት ንረክልኣንተክተሓርምለባዕለ
4: ግዜ ነግረኪ መማድሃብ ኣብ ዋኖም ፈረንደር ሰማያዊት ካርድ ምፅ ኣለኹ ኢላ ካብ ቀያሕ ካርድ ንምድማፅ ንዋርያ ድሒና
3: ክልተ እቲ ሓንቲ እወን እናፅነት ትብል ሰማያዊት ሕብሪ ዘለዋ ካርድ እቲ ካልኣይቲ ከዓኒ ኣይፋል እንድያ ቀያሕ ሕብራ ካርድ
5: እሞ ኣብ መንጎ ሰማያውን ቀያሕን ሕብሪ ንፁፍ ልል ናለዎ እስከመይ ክተጠራጢርኪ
3: ከመይ ለተጠራጢሮ ዶ ኣታ ዘንፀላ ሞሲ ኣየነይቲ ያ እወይ ኣየነይቲ ካርድ ያ ኸናይ ኣይፋልሲ ሕወስወስወስወስወስ ኢሉኒ
4: እንታይ ዳ ኢላ ትኪ ኣብቲ ዋንቲሲ ቀይሕ ሕብሪ ዝንእገኒኑ ነይሩ ኢላ ትኪ
5: ሕብሪ ከዓ በዓል ዝና ኮይኑ ሲገንን
3: እዩ ናይ ድኣኸይ ሽዑ ብዝኸድክያ ቦታ ዘረባ ብዛዕባ ቀይሐ ነራ
5: እሞ ብዛዕባ ቀይሕ ሲ እንታይን ብኸመይን ይባ ንፁር ጌር ክግለፅና
3: ብኸመይ ዶ በቲ ደቅና ቀይሕቲ ዕንበባ ደርፊ እንተሰማዕኸ ቀይሕ ነብሪ ተወርዋሪ እብሉ ራድዮ ተኸፈትክ ከዓኒ ብቀያሕቲ ድመፀት ሃገር ሰምዒ እዛ ተለቪዝን እንተረኣኸ ድማ ቀይሕ ሕብሪ ዝዓብለላ ባንዴራ ገድሊ እዚ ንወዲ ከምዚ እንተደማሚሩ ሕወስወስ ኣብልለ
5: ንምሸቱ ኸላ
3: ንምሸቱ ድኣ ተጠራጢረሲ

0: ሓደ ይነበረ ማ ነሩ
1: ማማ ዳሃበይ ኣብ መንጎ ናፅነትን መዛእትን ዘሎ ፍልልይሲ ከመይ ኣስተማቂርክዮ
0: ዘይማጣጠን ናፅነት ዳኣ ካልኣ ይደለዎ እዩ ግና ኣስተማቂርና ከይወዳእናየ ኩና ተወሊዑ ሂወት ከቢዱ ኣዴኺ ክዝክርእካ ይቐፈካ ስክበል
1: ናይ ግድን እምበር ጌና ሃገር ከይደልደለት በሰላ ኩናት ከይሓወየ ኩናት ክደግስ እንከሎ ማራ ከቢድ እምበር
2: ሙዲዳ ቤት ፈተነዳ ከመይ ተሰጊሩ
0: ከምዘይስገር ደሎ ዴኺ ተሰጊሩ ኣብ ግዜ ግን ዝነበረ እቲ ሓቦኸ እቲ ንሕከ እቲ ስንምንካስ ከዝብል ተደጊሙ ኤርትራ ከዓ ዝሓልፍላ ወሊዳ
1: ዘንቅነሲ ከም ዝመስለኒ ኣብቲ እዋን ዝተደርፈ ደርፊ ኣሰብሕሊፍለ ክሰምዓ ቐኒ እንታይ ትብል መስለክን ዕንኪኪ እንዳበልኪ ከይደልደለ ብርኪ መግደራ ከም ምንዳዓት ክሕዘላ ብስባንኪ ኣይ ወለት ክንዶ ምልክት ሕቶ ከሰኒዮ ንስምኪ መን ነይሩ ኣብ ቅድሚት ዝተገደመልኪ ውሉድ ክወት ብል እያ ከስምዓ
0: ክንዶክወት
3: ደለ ብርኪ መግደራ ከም

0: Wey, ya va, wey, ya, wey. Wey, ya, wey. ወሊዳወ ወሊዳወ ዘእረይ ማዓረ ደቂ እረይ ፀላዳኣ ብመሬቶም ብሓድነቶም ብሃይማኖቶም ዝመፆም ንዕርብርብ ዶ ክፀድፍ ኮይኑ
1: ዳዊ ሕጂ ኸ
0: ሕጂ ድኣ ገል ኤርትራ ዓይነይ ኣይትሽርመም ኣይትቑርመም ፅንፅያ ዓይና ዘንፍረላ ወይሉ
2: ኩሉ ዝከኣለካን ኩሉ ዝፈጠርካን እግዚኣብሔር ኣቦና ዝተባረኸ መኣዲ ግበረልና እሞ ንስጋን ነብስን ይኹነልና፣ ሃገርና ባርኸልና፣ ሰላምን ፍቕርን ኣውርደልና። ኣሜን።

0: ሞልቶ ቦልነ ጥዑም ብጣዕሚ ጥዑም ሰተ ናበይ ከይዱ
1: ሰተ ናይ ዕስማ እንዲኢ ክበሉ ክመፅ እዩ
0: መስፍን ዓርኪ ከዳ ነበይ ከይዱ
2: መስፍን ድኣ ከምዚ ዝበለ እኩብ ሰብ ዘይፈቱ እንታ ኮንኩም ንብላዕ ንብላዕ
3: ጥዑም ድሃብ ኣለኹ ዶ
4: ኣለኹዎ ሓንጣለ ይበላዕ ኣለኹ ጥዑምጥዑምጥዑምጥዑምጥዑምጥዑም
1: ዓምና ኣንዲ ድሃብ ዳ ነዛ መዓልቲ ብናፍቆት ነዚ መግቢ ከዓ ብህርፍርፎታ ክትፅበዮ ውዒላ
2: ይናይ ዳኣ ዘይትፅበዮ ከምዚ ጥዑም መዓስ በለ ያ ትፈለጥ ኢልክ ያ ኣኺ
0: ሓንጣል ነዞም ፅቡቓት ደቅኻ ዶ ፒኤታንቶ ኣብ ወር ሓንሳብ ደገ ውፅኢኻ ከተድርቦም ከተዘናግዖም ኣለካ
4: ኢለኒ ከምዚ ዓይነት ዘረባታት ክትዛረበ ከለኺ ጥንቅቕ ዳበሊኢኹ ምክንያቱ ሓንጣል እዛ ልቡ ሸተት ኢላ ከይትወድቆ
0: እሂ ንምንታይ
1: ንምንታይ ዶ ዓምና ከምዚ ዓይነት ወፃኢታት ተሰሚዑ ይትረፍያ ብለይቲ ዋላ ብቐትሪ እዩ ዘባህርሮ
0: ሓንጣል ንምንታይ ኮነ ዝገንዘብ ልካ ከም ጣኦት ከምዚ ጌርካ ትምልኾ
2: ኣምሊኸዮ ድ
1: ዋ ኣታ ስምዑሎ ይባ እንታይ ደኣ
5: ቀጠርጠርጠር እናበለ የሕንቅቆ
2: ብራቮ ኣነ ከምዚ የሕንቅቆ
1: ስስስስማ ማ የለን ናፅነት ኮይኑ መጀመርታ ናብ ዓዳ ምስ መፃክስተ ተሰሚዐኪ
0: ካብ ኣየር ውርድ ኢለ እግረይ ናብ መሬት ዓደይ ርግፅ ከብር በዚ መፀ ኣይበልኮን ምድፍና ገፀይ ብንብዓት ሕፅ

0: ኣብዚ ክርዶ ጥሒልና ኢለናይ
1: ኣብ ገዛ እቲ ምስ በልኩካ ኩሉ እቲ ከባቢ ርኢ ተበልኩስ ነታ ዛዕበ ኩሉ ሓመዳ ምፃእ ቢለቆሑ
2: እሞ ገዛ ምስኣ ተኽሲ ጓይላ ዶ ተተኺሉ
1: ጓይላ ተበልኩ ኸ ኣደይ እዚ ዝበለ ሓጎስ የለን ከምኡ ዝበለ ሓጎስ የለን ኣጋጣሚ ከዓ ንእሽተ ሓወይ ካ ብረኻ ኣትዩ እና ንስቲ ናይ ገዛውትና ኩሉ እንተኣኻኺበና ደድግድጊ ተዓጢቓ ኣብቲ ሓጎሰ ሃብኒሻሸይ
3: ክዕጥቁ

0: ወይ ሰተ ወደ ኢዳ ቤን ዝፀናሕካ
1: በዚ እንደ ተለያ ክፀኒያ
0: እንታይ ዳ ዝሒዝካ ዘለካ ዝላ
1: ኦ ዝላ ዝተላኣኮ ንብረት እዩ ግደፍ ኣይክፈትን እዩ
0: እንታ እንታይ እንታይ የርእየና ዶ
1: ዘይምልከተካ እሞ ድማ ናይ ሰብ ንብረት እንታይ ክዓብሰልካ
0: ምዕባዝ ላይ ዓብሰለይኒ ግን ሲ ንስኻ ኸዓ እንተደኣኻ ንስ እንታይ ፀገም የምፃልካ
1: ንዓይዳ እኳ ኣብ ሂወተይ ብቐጥታ ደምፀለይ ፀገም የለን ግና ዘይተኸፍተ ንብረት እሞ ከዓ ብደይ ፍቓድ ዋንኡ እንተደኣ ከፊትዮስ እዚ ውሽጠይ ስ ከምዚ ዘይእሙን ዘይእሙን ከምኡ ስምዐኒ
0: ዋይ ሰተወደይ ከዓ ምክባር ክትፈቱ እንታይ ስእሊ ድ ስእሊ
1: እንደሉ ስእሊ ድዩ ጥቕስ ድዩ ስዝገይር ዋኑ
0: ካበይ ዲኻ ምትኸ
1: ካብቲ ዝተደኣኽክዎ ኣያመስ እንታይ ኮንካ ግና መገደይ ፀኒሕካ ከትርካ ካብ ስራሕ ተባኽረን ኣላ
0: ፈሊጥ ፈሊጥ ፈሊጥ ንኢለን ክትህውዋ ዝሓሰብኩም ህያብ እዩ
1: እዋ ህያብ ምዃኑ ድኣ ብኸመይ ድኣ ፈሊጥካ
0: ሎሚ ደ ኢለን ድራራይ ዓድመትኩውን
1: ኣንታ ስኻኮ ኩሉ ኢኻ ትፈልጥ ድራር ከም ዳ ዓድመትና ከዳ ብኸመይ ይፈሊጥካ
0: እዚ ዳ ዓለም በዓሎም ዝፈልጦ ምስጢር እንዲታ ሰተወደ
1: ሕራይ ዓለም በዓሎም ድኣ መነጎር
0: ኣይ ትላገፅ ዶ
1: ይላገፀልካ ከም ዘለኩ ዳ ከመይ ጌርካ ፈሊጥካ
0: ኣታ ቁርኣን ምህንዳልካ ስኻ ትዕጨሉ
1: ኣያ መስብል ኣፍካ ግራሓዮ ፀርፊ ናይ ዘይ ስልጡናት ሰባት እዩ
0: ስለዚ ብተዘዋዋሪ መንገዲስ ንስኻ ስልጡና ይኮንካ ትብለኒ ኣለኻምሽ
1: ኣነ ከምኡ ይበልኩም ፀርፊ ናይ ዘይ ስልጡናት እዩ ኢለ ንስኻ ከዓ ስልጡን ክትበሃልን ከይትበሃልን ኣብ ኣፍካ እዩ ዝምርኮስ እምበር ሽምካ ረቑሐስ ከምዚ ኢኻ ይበልኩ ኸና
0: ኣራጋ ብሓን ኩሉ ይትረፍሙ እታ ናይ ትዳር መደባግ ያዶምሽ
1: ዋይ ቦታ ዳ ደይ ተሓበርና
0: ከንዳሓ ንስኻ ሰተወደይ ጭደድ እንዲኻ እታ ናይ ድራር ቦታ ምስ ፈለጥካያ ደውለለይ እሞኒ ኣነ ከዓ ንኢለን ረኺበ ሰላም ክብላ ዘልየ ኣለኹ
1: ዋይ ሞባይለይ ዳ ሕሳብ ትበሃል ደይብላ
0: ብሓን 10 ናቕፋ ክሕልፈልካ ድሓ
1: ክትሕልፈለይ
0: ወ
1: ዋይ ሞ ሞባይለይ ኣባትር እንዳይ ወዲያ
0: እታ ሰተወደይታኻታ ከምዚ ሓሚምካ ተኸድካ ዮም ዝመይቶም ፀንሕካ ጌይርካ እዮ እንካ ቻርጅ ድ ቻርጅንካ ሞኒ 20 ናቕፋ ከዓ ክበካ እንዲ ምሰስ ገርካላ ደዊ ኢልካ ትነግርን ሕረይ
1: ዋይ እዛ ቻርጀርካ ዳ እታያ መስ ታይፕስ እንዳ ናተይ ግን ታይፕ ንዳ ኣይሰማዕኒ
0: እታ ከመይ ዓይነት ምትሪን ገኻ ስኻታ
1: ከመይ እያ መስብል ብኩላዶ ርግጥግጥ ኣቢላ ዓፅካ ከመያ ርሑስ በዓል ናፅነት ትገበረልካ

0: ከመይ ፀኒሕኩም? ፅቡቅ እምበኣርከስ ናብ መደብና ክንሰግር ነዚ መደብ እዚ ዝኸፍተልና ከዓ ወይለይ ዝኸፍተልና ደለ ትኸፍተልና ንብል ኣፍ ኩሉ ግዜ ካብ እግሪ መላሓሰት ኣደ ወንበር ማሕበር ቤት ቁርስ እንዳዝማ ወይዘሮ ለምለም
1: ሓራይ እንቋዕ ንመበል 35 ዓመት መዓልትና ፅነት ኣብቃዓና ከም ዝፍለጥ ቁም ነገራ ናብርኩትኣን ኩሉና ስለንፈልጦ ክሓልፈ እየ ዓመት ዓመት ምክንያት መዓልትና ፅነት ተገዲስ ኣድራር ስለትዕድመና ንሕና ድማ ተዘራሪብና መዘክርታ ንሃባ ስለዝተባሃድና ነዚኣ ክንበር ክተርክ ከለና ከም ዓባይ ክትርኢልና ድማ ንላቦ
2: ቀኒ የለይ
1: እሞ ነዛ ህያብ ዝበልና ከዓ ክቡር ኣተሓንጣል
3: ራይ ብዘይቀል ዓለም ኣነ ክናዘዝ እንተኮይነ ንኢለን ኢድኪ ኣይትመንዒ ኢለያ ነይረ ንሳ ግና ሽዕ እኳ ንሓሳበይ ተተቃወመቶ መስፍን ንሓሳበይ ስለ ዝደርዖ ግን ኣነ ንሓሳበይ ትኽክል ኢለ ወሲነ ነ ፅንዑዞም ደቂ ኣወድኡኒ እቲ ሰንኮፍ ሓሳባተይ ግና ብዝፈጠርኩሞ ፍሱህ ሃዋህው ሃደሽደሽ ኢሉ ፈሪሱ ሓድነት ምትእኽኻብ ኣብ ሓንቲ ሃገርን ኣብ ሓንቲ ባንዴራን ሓይሊ ጥራይ ዘይኮነ ፅባቐ ምዃኑ እውን ካባኹም ካብ ደቀይ ተረዲእ ኣሎ።

0: ኢለን ከዓ ዘማይ ጥራይ ዘይኮነት ሓብተ እያ። ስለዚ እዛ ህያብ እዚኣ ተቐበልኒ።
1: ብልቢያ ቀንዲ የለይ ረስሚ የለ
0: ነንተይ

ብዛዕባ ሃገራዊ በዓል ከም ኩሎም ዝሓለፉ በዓላት ናፅነት ኣብ ዓመተ 2026 እውን ናቱ ዝክርታት ሒዙ ኣብ 19 ምሕዳር ከባብታት ብህዝቢ ንዕዘባና ብከምዚ ንፅምብሎ ዘለና ኣገባብ ዝፅምበላሉ ህዝቢ ኤርትራ ነዊሕን መሪርን ፖለቲካዊ ብረታዊ ቃልሲ ኣካይዱ ዝተፈላለየ ናይ ውሽጥን ወፃእን ተፃብኦታት መኪቱ በዳትን ፅንኩራትን መድረኻት ሰጊሩ ኩሉ ዓይነት መስዋእቲ ከፊሉ ናፅነቱን ልዑላውነቱን ኣውሒሱ ሓድነቱን ሲኑቱን ዓቂቡ ከዓ ዜጋታት ብሰላምን ምክብባርን ዝነብሩላ ብፖሊሲ ርእሰ ምርኮሳ እትምራሕ ካብ ኣብ ከባቢና ዝርከባ ሃገራት ብኣብነት ደሴት ሰላም እትምሰል ዝደመቐት ሃገር ወኒን ይርከብ። ከምኡ እውን ዋላ ኣብ ፀንከረ ኩነታት ብዘይ ምቁራት ኣብ ርሑቅ ከባብታት ማዕረ ዕድላት ንዜጋታት ንምምፃሕ ቅፅል ፀንሐ ኣብ ትምህርቲ፣ ጥዕና፣ ሕርሻ፣ ቴሌፎን ወዘተ መደባት ልምዓት ብውሽጣዊ ዓቕምና ብዓፀፌታ ንምስጓም ብዘይተሳትፎ ህዝቢ ዝዕወት መደብ ስለዘየለ ኣብ ትሕቲ ፅንዓትና ዋሓትና ዝብል ቴማ ድልውነትና ንረጋግፀሉ መድረኽ እዩ።

0: ክነትሓ ክትኮነልና ናይ ኣራሑ ኣርሓ ድኽነ ድንቁርና ኣዕሚቕና ክንቀብሮ ምርኩስ ብምግባር ሕሉፍ ተመክሮ ኣድማስ ሰማይ ባዕልና ክንመሓድሮ
1: ዋሕስና ፅንዓትና ዋሕስና ሰረት ድለውና ሰረት ባሕሪ ምድሪ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

0: ኣብየት ኣብየት፣ እንታ እንታይ እዩ ዝረአየኒ ዘሎ? እንታ ኸመይ ዝበለ ጎበታት እቲ? ኣብየት ጎባ፣ ኣብየት ሰናጭሮ፣ ኣብየት ጎላጉል ፓው! እንታ ክንደይ ጽብቕ እንታ ኸመይ ከመይ እንታ እዚ ትቃውሙ ቅዱስ ቦታ።
1: ኣነ እዚ እዞም ኣቦታተይን ኣብ ሓጎታተይን ዚ ኣብዚ ግዲ ነሮም እዮም ኣብዚ ቦታ እዚ
0: ካሓስበላ ኣለኒ እዚኣ ካብታ ጎበቲኣ ክሳብታ ኒዮ እንሀለት መይዳ ንሓደ ሚሎን ይኣኽለኒ ወይ ካብዓኒ ንዮ ዘሎሃትቢ ከዓ ብምሉ ረብኡ ሰናጭሮ ነቶም ክልተ ሚሎም ደቀ ይኮነኒ ወስደለኒ ወስደለኒ መን ይኽልክለኒ ከም ድለየይ ፓርከ ደቀይ እንዳበዚሑ እዮም ዝኸዱ ዘሎ። ኣብ ሓንቲ ለይቲ ሚሎና እትወልድ ተኾንካ ደኣ ገለ ኳ ክትገብር ኣለካ ኩሉ ጠራኒፈ ኣብ ኢደይ ከዓ ክእትወለኒ ጮቕ ዝብል የለ ዕግርግር ዝገብር የለ በቃ እንተደለኹም ዓራተይ እንተደለኹም ኔደይ በት ምስ ጽቡቕ ሕልመይ ኣይትሕለም ዝብለኒ ኸዓ የለን በጥ ኢለ ቐሲነ ክነብር የ ወላ ኣይግባኣካኒ እንተበሉኒ ኸዓ ለፍሊፈ ለፋሊፈ ተዛሪበ ክእለት ኣለኒ ናይ ዘረባ ኣብ ኢደይ ከእትወ የይ እዚ ክሓልፈኒ ይብሉን።
2: ጉድ እኮ እዩ ጉድ ስማዕ ዘይነበረካን

ይኹኒ ዘይነበርካ ነይረ ዝበሃለሉ ዘመን ኣርኪብና ምጽኦታት እዩ። ቦጎግ ይብሉ ደቀ ስምራ ቦጎግ ዝበሃልሲ እንሆሎምን ሰምዕ ኣበይ ነርካ ዝብል ሕያዋይ ሓታቲ እንተ ተረኽበስ እንታይ ይበሃል ይኸውን?

0: ቡቡቡቡቡቡቡቡ ኣብዝ ነበርኩ ነረ መጺእ ኣለኹ። ንዓይ ዘይፈልጥ ባዕሉ ይፍለጥ። ብእሳት ይለብለብ ከም ቈርበት ይቀለጥ። ርስቲ ብሓጎታተይ መን እዩ ዝወስደለያታ? ሕቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ይበለል ብዕሊ ንዓይ ዘየጣይቕ ይጥፋዕ ብምሉቕ ምሉቕ መን እዩ መን ንዓይ ዘይፈልጥ ቀሎ ዲታ ንዓይ ዋ ንዓይ ንዓይ ዘይፈልጥ ዋንታ ንታይ ወላ ይፍለጥ ወረ
1: ዋ ኣቦ እንታይ ዘነድረኩም ዘሎ ዝሓረቕኩም ትመስሉ ኣለኹም ሰረቕቲ ጐኒፎምኹም ድዮም ኣቦይ እ
0: እወ ዝወደይ ሰረቕቲ እዮም እዚኦም ርስቲ ቦታተይ ኣቦ ሓጐታተይ መሬት ኣቦ ሓጐይ ናይ ቦታተይ ብምሉእ ዘሚቶም ዋዕ እንታ እንታ ወረ እንታ እንታይ መዓቱ ኣይንፈልጠካኒና ካበሉን
1: ዋዕ እዚ ረኣሞ ሓቁኹምን ዲኹም ዘራፍክ ትብሉ እቱም ኣቦ ድምፅኹም ኣዋቢልኩም ከማን ውይ በሉ ተዘሚትኩም እንዲኹም
0: ወ
1: ዘራፍ በሉ ሰብ ክእከብ ፍትሐ ክርከብ
0: ልካዕ ልካዕ
1: ፍኸራ ኸዓ ፍርቂ ሓይል እዩ ከምዝ በሉ ወኻርያ መፂእ ኣሎ ካብ ጐዳ ጕዱ
0: ኣንበሳበል ወረ
1: በሊሕ ሴፍ ተሓንጊጡ ንነብሪ ክቖርፅ ክሳዱ ዓጕዝኒ በዓል ኰቶምቶ እንተ ሰሪረ ትብርክቱ እንተ ሞይተ ድማ ትሞቱ ተስኡ በዓል ዕንቅርቢት መርዝኹም ስደዱ
0: ብደድ በሉ
1: እምበራነሳይ ድቀስን ደቀይ እናበርኰቱ ነዚኦም ሒዘኸ ናበየታ ኸኣቱ ዘራፍ ዘራፍ ዘራፍ ኢልኩም ውይ በሉ ተዘይሰሊጡ ድማ ናብ ሕጊ ኺዱ
0: ንኸይድን ፈረቓን እስከበል ስምዓኒ ዘራፍ ክብል እየ ይድህል ዶ ኣይድህልን ዝድምፃይ ጽቡቕ ገርካ ስምዓኒ ሕቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡቡ ነገራይ ጥቁንዩ ብዘይካራ እዛ ኻራ ተሳሒላ ያ ዘላ ካብ ዒላ ዝወፃኹ ካብ መግደራ ጽሩራ ዘለኒ ምዘፈርፈራ ደቀይ እውን ኣለዉ ኣብ ጥቓይ ዝሓለፍዎ ብብዙሕ ስቓይ ጐታንየ ፍሉጥ ብሽራራይ ዘራብ
1: በቃበጅም በኣቦ በቃባ እኹሉ ይግባአኩም እዩ ደቅኹም ዳኣ ብኸመይ ከዓብ እዩ ሞ ዘራፍ እንዳበልኩም በፅብፅዎም እሞ ኣፅምም ምሰበልኩምሞ ክቕበልኹም እዮም በዕሎም
0: ኣፅምም ከብሎም እየ በቃ ዘራፍ እንዳበልኩም
2: ዓድና ዕርፍና ጽኒዕና ክንምርሽ ዝግባአና ምስ ዝነፈሰ ንፋስ ክንነፍስ ምስ ዝወረደ ውሕጅ ክንጋማዳሕ ኣየድልን እዩ ክጽለል እየ ዝበለ ይጸለል ከጕር እየ ዝበለ የጕሩዕ ኵሉ ካብ ሓቁ ይሓልፍን እዩ ብዕራይ ናብ ዘበለ የብል ዕርፍኻ ጽኒዕኻ ቀጥ ምባል እዩ ኣደዳ ፈካሮን ዘማሮን ክንከውን ኣይኰናን ዓድና ንበለካ ለኸዓካ እዝኒታብ እጅግኻ ሰብሲብካ ኸም ቀደምካ መርሽ ዘደንጹ ዘረባታት ክሰምዕ ትኽእል ኢኻ ዘይወልዱ መጎታት ከይተወልዱ ዝበርዓኑ ሰረተ እምነታት ከስግኡኻ ክፍትኑ እዮም ነዚኦም ከም ቀደምካ ብስቕታ ኻመልሰሎም
3: እዚ ሓደ ኣቦ ቕሪብዎ ዘሎ ኽስ እኹል መርትዖ የብሉ ኣነ ዓፅመ ስጉኦም እየ መንበርን ደቀይ ዝዕብየሉ ርስትን ይግባኣኒ እዩ ዝብል ዘሎ ይኹን እምበር ከም ጎረቤት እተዘይኮይኑ ከም ኣካል ሕብረተሰብ ናይዚ ዝበሃ ዘሎ ርስቲ ይኮነ
4: እዚ ዝረብ ዘሎ ርስቲ ኣብ ትሕቲ መን ይጸኒሑ ንሱ ኸ ኣበይ ነይሩ ኣካሎም ድዩ ቖላስ እንታይ እዩ ዝብል ዘሎ
3: ኣብ ትሕቲ ባዕዳውያን ገዛእቲ ዝነበረ እዩ ነቶም ባዕዳውያን ገዛእቲ ዝኾነ ተቃውሞ ኸይገበረ ጸኒሑ እኳ ደኣ ሃለዋቱ ትፊኡ ተሓቢኡ ክዕዘብ ዝጸንሐ እዩ እቶም ሰብ ርስቲ ድማ ነቲ ባዕዳዊ ብቕልጽሞም ኣባሪሮም ርስቶም ምሰው ሓሱ ኣነ ወዲ ባትየ ይብሎም ኣሎ ኣብሓጎታቱ ክዞምቲ መጺኦም ተባሪሮም እዮም እዚ ድማ ሕማሞም እዩ ደጊስዎ ዘሎ
4: ንሶም ቶም ሰብ ርስቲ ኸ እንታይ ይብሉ ርስቶም ስተ

0: ዝርከቡ ሰቦም ኣኻኺቦም ዶ? ሽዑ እዚ ኸሳስ እንታይ በለ?
1: መዛግብቶም ከም ዝሕብሮ ነቲ ተዋዲቖም ዘምለሱ ወርስቶም ብድምፆም ኣውሒሶሞ እዮም። ከሳስብ ክልቲኡ ዋዕለ በዚ መሰረት ናይ ጥፉእ ውሳነይ ካብ ዘመሓላልፉ ኣብ ውሽጢ 30 መዓልታት ጥፉእ ኣይመፀን። ሃንደበት ሎሚ ይግባኣኒ ርስተይ ይብላ ኣሎ። እንደገና ኣቦታቱን ኣባሓጎታቱን ከምዚ ዓይነት መጎታ ኣምፂኦም ብሕግን ብሓይልን ኣይግባኣኩምን እዩ ተባሂሎም ተመሊሶም እዮም። ብመሰረቱ ርስቲ ዝበሃል ኣብዚ የብሎም።
0: ናይ ጥፉእ ውሳነ እንተተፈጺሙ እቲ ብድሕሪኡ ዝመፅእ ሰብ ብሕጊ ከም ዝዓረፈ እዩ ዝቝጸር። ኣብ መፈጸምቱኡ ዝበጽሐ ብሕጊ ዝተዳነየ ድሕሪ ግዜ ይግባይ ዝበሃሉ ኣይኮነ። ስለዚ ጉዳይ ሞይቱ እዩ። ከሳሲ ቅድሚ ነዊሕ ዓመታት ሞይቱ እዩ።
2: ኣይሞትኩን ኣይሞትኩን ኣለኹ። እኳ ደኣ እዚ ኩሉ መውዐል ቈልዑ ክወልድ የሕሊፈዮም። ደቀይ ሚልዮናት በጺሖም ኣለዉ። ብሕጊ ዝሰኣንክዎ ብሓይሊ ደቀይ ክረኽበ ወ መትካ ዝብለኒ መን እዩ? እዛረባ ኣለኹ ንዶ ረ ዋላ ቐንጥወኒ ንዶ ቐንጥወኒ ኸንዚ ጌርካ ሞ ይስምዓኒ ኣሎ ረ ንዶ ረ
3: ከም ዘለኹም መረጋገፂ ኸንተምፅለኩም መስለኒ ብሂይወት ምህላእኩም ሕጋዊ መረጋገፂ ምምፅሎም ዋላ ብሆስፒታል ነጀምሩ ዋዕ ከም ዘለኹም መረጋገፂ ይሃብኹም ቶም ሆስፒታል ዝእምን ድማ ተዛረቡ ዝእምን ሓደ ሰብሲ ሚልዮናት ይወልድ ይወልድ
2: ሻሕሻሕ ይብልዎ ኣምላኽ እንታይ ይብዎ ዳ
3: እሞ ሻሕሻሕ ኢልኩም ኣለኹም ኣለዲ ዝኾን ዘሎ
2: እንታ ክነግረካ እንድ ዋህልል እሞ ዝወዳይ
3: እሞ ዘረባኹም ህያው ምዃንኩም ዘረጋግፁ ይኮኑን
2: ዳሓን ዳሓን ቀስ መበላ ዝተውዕላ ዋህልል ዝወዳይ ደቀይ ሚልዮናትዮም ዝበልኩኻ እኮ ሰለስተ እዮም ደቀይ ግን እቲ ሓደ ሚልዮን ይስሙ እቲ ኻልኣይ ውሉደይ ከዓ 100 ሚልዮን ይስሙ ሳልሳይ ድማ 200 ሚልዮን ስለዚ 301 ሚልዮን እዮም ብጠቕላላ ከም ዘለኹ ድማ ርግፀኛ ንስኻውን እትርአኒን ትሰምዓንን ኣለኻ ወ ጋሃምን ለካ ድ ዝወደይ የለኹ እንድ ትርአኒ ደለኻ ብዓይንኻ
3: ኣለኹም መቸም መንፈስኩም ኣይኮነን ዝዛረበን ዘሎ ንዓይ ስጋ ዝለበሰ ሰብ እዩ ዝዛረበን ዘሎ ሰይጣን እንተኾንኩም ድማ በስመ ኣብ ብወልደ መንፈስ ቅዱስ
2: ከባበር ባ ንከባበር ሰብየ ሰብየ ሰብየ ብእውነት ይብለካ ኣለኹ ሰብየ ኣነ ወላ ቐንጥወኒ ንዶ ብህይወት ከም ዘለኹ ኸተረጋግፅ እተደሊኻ
3: ኣይቅንጥወኩም ነየ ኣይቅንጥወኩም ነየ ንኣካላት ደቂ ሰባት ብኢደዋንንካ ክትቅንጥወኮ ብሕጊ የሕትተካ እዩ ሕጊ ንዓኹም የለኹም ንብለኩም ኣሎ ኣነ ድማ ልዕሊ ሕጊ ኾይነ ኣለው ኢለ ኣይምስክርኒ ናብ ዶክተር ንኺድ ናብ ዶክተር ንኺድ ኣነ እውን ከሰኒየኩም ብፍጥረተይ ከዓ ዝሞተ ሰብ ክዛረብ ሎም እየ ዝርኢ ዘለኹ ናብ ዶክተር ንኺድ በቃ እሱ ትፍታሕ
2: ኣብ ዶክተር
3: ናብ ዶክተር እወ
2: ናብ ጠንቋላይ ንኽድ ናብ ጠንቋላይ ንኽድ ድሓን
3: ናብ ጠንቋላይ
2: እዎ ናብ ጠንቋላይ ንኽድ ዋ እዞም ጠንቋሎ ክሰማምዑ ንጉድዮም ኮይለካ የ
3: ጽቡቕ ናብ ጠንቋሎ ካብ ደለኹም ደኣ እሞ ኣነ ድፈልጦ ኸመይ ድበለ ጠንቋላይ ኣሎ ንዕና ናብኡ ክወስደኩም
2: እስኻ ትፈልጦ ጠንቋላይ ኣሎ ጽቡቕ ሓሳብ ጠንቋላይ ደኣ ንዓይ ክብርሃኒ ጉድን ድዩ ግን ዝወደይ ነቲ ጠንቋላይ ሲ እንታይ እንታይ ኢና ክንብሎ እምበር ጠንቋላይ ዳ ከም ዝብለካ ዘለኹ ዘህረይ እንድዩ ዋ ዘህረይ እንድዩ ኸበረ ዓምዓመይ እንድ ዝሃርም ጠንቋላይ እንተሰሚዕዳ
3: ጽቡቕ በሉ ናብ ጠንቋላይ ምኻድ ካብ ተቐበልኩ እሞ ሕጂ ንዕናይ ተኻቢለ ናብቲ ኣነ ድፈልጦ ጠንቋላይ ክወስደኩም እ
2: እሞ እንታ ወደይ እዚ ንስኻ ትፈልጦ ጠንቋላይ ሲ ምናልባት ካብቶም ኣነ ዝፈልጦም ፍልይ ዝበለካ ይኮውን ሲ ከምቲ ብዓሙሀይ ዘራፍ እንዳበልካ ዘላመድካኒ እስከ ምናልባት ከይብህርር ሃንደበት ገለኻ ይነግረኒ ከመይ ከመይ እዩ ዝገብር እስኪ ከመይ ዝበለ እዩ ጠንቋላይ ናትካ እስኪ ንገረኒ
3: ጽቡቕ በሉ ኣቦዘ ድወስደኩም ዘለኹ ጠንቋላይ መጀመርያ መጀመርያ ገጹ ፍጹም ኣይረአኒ ሽፍንፍን ዝበለ እዩ
2: ሰይ ኣታኹም እንድ ዝደሊ እታኹም እንድ ዝደሊ እታ ኣነ ተሸፈነ ጠንቋላይ እየ ዝደሊኻ ዋይ ከምታ ዝደልያ
3: ካልኣይ ድማ
2: ካልኣይ
3: እዚ እዳዎ ብሓንጀ መንጂ ዝወቀበ ዕንቁ ተበልካ ዘፈርፈር ተበልካ ዛዕጎል ተበልካ ውቅብቅብ ድበለ ይበቃ
2: ሕራይ ስጋብ ሕጂ ዝተሰማሚዕና ኣለና
3: ሳልሳይ ድማ ሕብርታት ክፈቱ መዓት እዩ ቀጠልያ ምንጻፍ ቀይሕ ምንጻፍ ዋ እንታይ ሞ ክንብሎ ኢና ዓይኒ ዝወግእ ምንጻፋት እንዳገበረ እዩ ድፈልጠልካ ከመይ ድበለ ጠንቋላ እየ ክወስደኩም ናብ ከመይ ድበለ
2: እንታ ቆልዓ ክንደይ ትጥዕ ቆልዓ

0: ኣኸኸምቲ ኣነ ዝደልዮ ዘራፍ ኣነ ዝደልዮ ጠንቋላይ ይልከ
1: ኣቦ ሓንሳ ኣባይ ተሃውኹ መጀመርያ ኮ ናብቲ ጠንቋላይ ክንከይድ ኣለና ካልኣይ ድማ ጠንቋላይ ከምኡ ብዙሕ ኣይፈቱን እዩ ጥንቅቕ ኢልኩም ኣብኡ ምስ ከድና ኸኣኒ እንታይ እዩ መምፅኡኹም ክብለኩም እዩ ንስኹም ከ መምፅኢኹም ትነግርዎ
2: እንታይ ኸ መምፅአይ ዋ መምፅአይ ድኣ ብኸመይ ኸ መፅአ ነጆ
1: ዋ ኣቦ ድሮ መምፅኢኹም ረሲዕኹምሞ ኣለኹምን የለኹምን ከረጋግጸልኩም ተሓትዎ ኣለኹም ተይልኩም ከዓ ጸገምኩም ትነግርዎ
2: ኣለኹዎ ይብሎ የለኹም ድ
1: የለኹምን እንተይልኩም ከዓ ኣንታ ጠንቋል ሓወይ በጃኻ ፍለጠለያናሳ ኣለኹ እንደኢልኩም ኣብዚ ኣግሩ ኣብዚ ኣግሩ በጢኢልኩም ፈፈው እንዳበልኩም ልምን ተብልዎ
2: ከምዚኣ ኢለ ማለት ድዩ
1: ከመይ
2: ከምዚኣ ሃባ መቲ እግርኻ ከምዚኣ ኢለ
1: ዋዕ ዋዕ ኣቦ ናበይ ዳኣ ትወርድ ኣለኹም ና ኣነደ ጠንቋል እዩ
2: ክልምነካ ኣባ ክልምነካ ድሓን ኩሉ ሓደ ዋል ዳርጋ ጠንቋላይ ኢኻ ናይቲ ጠንቋላይ ካብ ፈለጥካዮ ዳርጋ ጠንቋላይ ኢኻ ንስኻኻ ኣብ ከለኻ በዕልኻ ፍለጠለይ በጃኻ ኢለካ
1: ኣቦ ጌና ናብ ጠንቋሊ ኳይና ንኸይድ ኣለና ናብ ጠንቋሊ ከይበፅሓናሲ ኣነ ጠንቋሊ ኮይነ ደ ድረኣይኩም ዘለካ ንጠንቋሊ ድ
2: ድሓን ድሓን ድሓን ንስኻ ትሕሸኒ ካብቲ ተሸፈነ ጠንቋላይ እስኻ ተቐላዕካ ጠንቋላይ ትሕሸኒ
1: ኣቦ ፈንውንሞ ፈንውንሞ እግረይ ዋዕ ፈንውን ኣነቦ ዋዕ
2: ኣይፈንወካን እየ በጃኻ በጃኻ ብኣ ኸለኻ ፍለጠለይ
1: ኣቦ ኣነ ክተሓበረኩም ኢለ ናብ ጠንቋል ዳ ወሰድኩኹምሲ ፈንውን ሞቦ ፈንውን ኣሎ ዋዕ ፈንውና መገድና ክንገብር
2: እንታ በጃኻ ኢለካ ፍለጠልና
1: ሕራይ ሕራይ ሕራይ ክፈልጠልኩም እ ፈንውን ሞ መጀመርያ ፈንውን እዩ
2: ሕራይ እስኪ ፈኒየካ ኣብ ኸለኻ በል ፍለጠለይ
1: ሕጂ ተደሊኹም ናብ ጠንቋል ኺዱ ተደሊኹም ናብ ፈላጥ ኪዱ ተደሊኹም ናብ በዕል ውቃበ ኺዱ ንዓኹም ምልከት ኣነ ንኽሕግዘኩም ኢለ ንዑ ናይ ተበልክኹምሲ ብላዕሊ ኾንኩም ንኣይ ጠንቋሊ ክትገብሩኒ ቸሉ ባዕልኹም ፍለጡ
2: እንዳኹም ካ ኣምቲ ኻነነጆ ንመይ ናይ ክትገድበኒ ኣዳና ዋዳና
3: ዋይ ኣንታ እንታይ ደኣ ኣሎ እዚ መሬት ከዝዘለኒ ዘሎ እንታ ንመይኒ እምበር ኣብዚ ኣገዲፍኒ ዋይ ኣንታ ሓቆም እዮም ግዲ መይተ ግዲ እየ ዋ ዝመተ ደኣ ይዛረብኒ ምሕላው ደኣ ኣለኹ ዋዕ ኣለኹ
4: የለኻን ብዳህሳስ ተሳኢንካ ኢኻ ኣይወዲ ኸተማ ኣይወዲ በረኻ ኣይወዲ መንፈስ ኣይወዲ ስጋ ኣብ መንፈስን ስጋን ተሳኢንካ ኢኻ ህያው ኮንካ ኽትርከብ መጀመርታ ባዕልኻ ንነፍስኻ ርኸብ ምስ ነፍስኻ ተዓረኽ ናብ ውሽጢኻ ጥበቕ ልዕሊቲ ኣብ ስጋ ዝዕጠቕ ብሓፂነ መጺን ዝጥርነቕ ረቂቕ መንፈስ ዕጠቕ ንደቅኻ ኒሕ ሓቂ ስንቕ ብናይ ካልኦት ኣይተንባህቡ የለኻን እሞ መጀመርታ ተወለድ ብማይን ሓውን ተኸንደድ ካብ ፍረዱኒ ትብል ባዕልኻ ተፈረድ ኣለኹ ዶ ኢልካ ንነፍስኻ ሕተት እምበር ብሥጋን መንፈስን የለኻን ጽላሎት ሓሶትካ ንሓቂ ተግባርካ ቐዲሙ ኣሎ ክፍኣተ ግብርኻ ቀቢሩካ እዩ እሞ ንመንፈስካ ኣለኹ እናበልካ ኣይተታልሎ የለኻን ይብለካ ኣሎ ነግርኻ ንቕሎ ንልብኻ ሰሚዕካ ንመልሓስካ ቕተሎ ትማሊ ነበርካን ሎሚ እውን የለኻን እሞ ዳግም ተወሊድካ ንዕምርኻ ቕሞ ኮንካ ኸይትተርፍ ክዘርሙ ዘርሞ ሓቂ ንወዲ ሰብ ዘቕሞ በል ደሃንኩን ደሃንኩን ንዝጊሄር ይጥዓሞ

0: ሰላም ፈኖ ኤርቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ሰሉስ ክልተ ሰነ ፍርቂ መዓልቲ ፍርቓን ስለለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለ ክትከታተሉና ብክብሪ እንዳኣደምኩ ድማ ኣርእስተ ዜና ክቐድም። መራሕቲ ኩዌትን ማልዲቭስን ብምኽንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። ሰላሳን ሓደን ግንቦት ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ብደረጀ ሃገር ተዘኪራ። ኣብ ንኡ ዘባ ለጉዓን ሰባብ ምሕዳር ከባቢ ደርሰነይ ዝተሃንፀት ዲጋ ተመሪቓ። እስራኤልን ምንቅስቓስ ሕዝቡላህን ኣብ መንጎኦም ዝካየድ መጥቃዕትታት ደው ንምባል ከም እተሰማምዑ ተሓቢሩ። ኣርሜንያ ናብ ኤሮጳዊ ሕብረት ክትፅምበር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ብሩስያን ዝቐረበላ ፃውዒት ነፂጋቶ። ማልዲቭስ ተጠቃምነት ማሕበራዊ መራኸብታት ንትሕቲ 16 ዓመት ዝዕድሚኦም ቆልዑ ክትእግድ መደብ ከም ዘለዎ ኣፍሊጣ። ናብ ዝርዝሩ ክንሰግር፣ መራሕቲ ሃገረ ኩዌትን ሪፓብሊክ ማልዲቭስን ምክንያት ፅምብል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ኣሚር ሃገረ ኩዌት ምሽዓል ኣልኣሕመድ ኣጃብር ኣልሰባሕ ወራስ ዓራት ሰባሕ ካልድ ኣልሓመድ ኣልሰባሕን ኣቦ ወንበር ባይቶ ሚኒስትራት ኣሕመድ ዓብደላ ኣልኣሕመድ ኣልሰባሕን ከምኡውን ፕረዚደንት ማልዲቭስ ዶክተር መሓመድ ሚዩዝ ብስሞም ከምኡውን ብስም መንግስታቶምን ህዝብታቶምን ኣብ ዝሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ሙሉእ ጥዕና ንኤርትራን ህዝባን ድማ ሰላም ራህዋን ተመንዮም። እቶም መራሕቲ ኣስዒቦም ዝምድናታት ሃገሮም ምስ ኤርትራ ንምምዕባል ከም ዝሰርሑ ኣረጋጊፆም። ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ብጥዕናዊ ሳዕቤናት ናይቲ ወልፊ ብዝገልጽ መደባት ብደረጀ ሃገር ተዘኪራ። ወኪል ኤና ዩናተን ዕብዮ ንዘዳለዎ ጸብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: 31 ግንቦት ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ትካላትና ካብ ፍርያት ትንባኾ ነፃ ንምግባር ብሓላፍነት ንስራሕ ብዝብል ቴማ ብደረጀ ሃገር ኣብ ኣስመራ ተዘኪራ። ኣብ ሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ኣመኻሪ ሕጊ ኣቶ ሃይለ ተስፋ ሚካኤል ኣብ ዘስምዑ ቃል ቀንዲ ዕላማ ናይቲ መደብ ድሕነቱን ጥዕንኡን ዝተሓለወ ኣፍራይን ዕጉብ ሰራሕተኛ ንምርኣይ ከም ዝኾነ ጠቒሱ፣ ናይ ሎሚ መንእስያ ተምሃሮ ናይ ፅባሕ ሰራሕተኛታት ስለ ዝኾኑ ሃኮሰ ኣብዚ መዳይ ዘበርክቱ ንምዕዛዝ ይሰርሕ ከም ዘሎ ገሊጹ። ትንባኹን ሽጋራን ሕማም መንሽሮ፣ ልዑል ፀቕጢ ደም፣ ሕማም ኣሰራውር ደም፣ ወቕዕ ልብን ሓንጎልን ከምኡውን ምንካይ ፍርያምነትን መኻንነትን ክቃልዕ ከም ዝኽእል ክኢላታት ከም ዝሕብሩ ዝጠቐሰ ኣቶ ሃይለ ኣብ ዓለም ዓመታዊ ኣስታት 7.2 ሚልዮን ሰባት ብሰንኪ ትንባኾን ሳዕቤናቱን ከም ዝሞቱ ናሃሪ ተጠቃምነት ትንባኾ ከም ዘለዎ ምዝቕፅል ድማ ኣብ 2030 እቲ መጠን ናብ 8 ሚልዮን ክዓሪ ከም ዝኽእል ንፀብጻብ ውድብ ጥዕና ዓለም ብምጥቃስ ኣረድዩ። ኣብ ሚኒስትሪ ጥዕና ሓላፊ ኣሃዱ ምብሃልን ስልጠናን ኣቶ ኣማኑኤል ግርማፅዮን በጎኑ ሚኒስትሪ ጥዕና

0: ኣብ ዝተፈላለዩ ናይ ስራሕ መሻርክቲ ብሓፈሻ ምስ ማእከላይ ቤት ፅሕፈት ሃኮስ ድማ ብኣውራ ክሰርሕ ምፅንሑ ብምጥቃስ ቀንዲ ዕላማ ጥዕና ናይቶም መፃኢ ሃገር ዝኾኑ መንእስያት ምውሓስ ከም ዝኾነ ሓቢሩ ኣብቲ ዕለት ኣብ መንጎ ን10 ትካላት ዝወከሉ መንእስያት ሰራሕተኛታት ውድድር ሓፈሻዊ ፍልጠት ክካየድ እንከሎ ነቲ ኣጋጣሚ ዝውክል መፅናዕታዊ ፅሑፍ ብኣሃዱ ዘይተመሓላለፍቲ ሕማማት ቀሪቦም ኣብ መወዳእታ ወኪል ውድብ ጥዕና ዓለም ኣብ ኤርትራ ዶክተር ሜሪ ስቴፈን ንዕወታት ሽልማት ዓዲላ
1: ኣብ ደርሰናይ ንኡዘባ ለጓዓን ሰባ ብኣሳት 12 ሚልዮን ናቕፋ ዝተሃንፀት ኣሳት 200,000 ሜትሮ ኩቦ ማይ ናይ መሓፅ ኣቕሚ ዘለዋ ዲጋ ተመሪቓ ወኪል ርኤና ኣብቲ ንኡዘባ መብራህቱ ኣሚነን ዘዳለዎ ዜናዊ ፀብጻብ ኣብርሃም ዓንዲማርያም ካቅርቦ እዩ።
2: ኣብ ንዞባ ለጓዓን ሰባ ምምሕዳር ከባቢ ደርሰነይ ብምትሕባር ህዝብን መንግስትን ብኣሳት 12 ሚልዮን ናቕፋ ዝተሃንፀት ሓዳስ ዲጋ ብ31 ጉንቦት ተመሪቓ ኣብቲ ሚኒስትር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳን ኣብ መሓዳሪ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ንዝተረኽብሉ ስነ ስርዓት ኣብ መሓዳርቲ ምምሕዳር ከባቢ ኣቶ ዘርኣጋብር ተስፋይ ኣብ ዘስምዖ ቓል መመረቕታ ዲጋን ምእታዊ ሓድሽ መስመር ኤሌክትሪክን ብሓደ ምፅምባሉ ድርብ ሓጎስ ከም ዝፈጠረሎም ብምግላጽ ንነበርቲ የውሃና ኢሉ ደርሰናይ ካብተን ብፅምእ ማይ ክሽገራ ፀንሓ ዓድታት ምዃና ብምጥቃስ ህዝቢ ምስ ሚኒስትሪ ሕርሻ ምምሕዳር ዞባ ጋሽባርካን ምምሕዳር ንኡዞባ ለጓዓን ሰባን ተዋሂዱ ሰላ ዝገበሮ ዕውት ስራሕ እታ ዲጋ ኣብ መፈፀምታ ከም ዝበፅሐት ገሊፆም እታ ኣብ ኣሕድር ንዝተባሃለ ከባቢ ዝተሃንፀት 14 ሜትሮ ቁመትን 100 ሜትሮ ጎንን ዘለዋ ዲጋ ኣሳት 200,000 ሜትሮ ኩቦ ማይ ክትሕዝ ከም እትኽእል ዝሓበረ ኣብ መሓዳር ንኡዞባ ለጓዓን ሰባ ኣቶ ኣብርሃም ሓጎስ ፀገም ስተ ማይ ሰብን ጥሪትን ኣብ ርእሲ ምፍታሕ መስኖኣዊ ልምዓት ንምድንፋዕ ልዑል ኣስተዋፅኦ ከም ዝህልዎ ኣሚቱ ኣብ መሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሑሪ ብወገኑ ነበርቲ ንዝገበሩ ኣበርክቶ ብምምጓስ ምስራሕ ዲጋ ሓደ ምዕራፍ ስለ ዝኾነ ተሰሪሑ ዘሎ ክዕቀብን ውሕሉል ኣጣቐማ ክዝውተርን ተላብዩ ኣብ መወዳእታ ኣብቲ ስራሕ ልዑል ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ ምምሕዳር ከባቢ ደርሰናይ ኣስታት 1400 ህዝቢ ነብራ
1: ዓመት ፅምብል ናፅነት ኤርትራ ፅንዓትና ዋሕስና ብዝብል ቴማ ኣብ ሕቡራት ኢማራት ዓረብ ደማም ምብራቕ ስዑድያ ባሕሬንን ዮርዳኖስን ብድምቀት ተባዒሉ ከካብ ቦቱ ዝበፃሕና ትሕሶ ብመልክዕ ፀብጻብ ተዋሂድሎ ገረመስቀል ገረዝከየር ከቅርቦይ
3: ማሕበረ ኮማት ኤርትራውያን ኣብ ሕቡራት ኢማራት ዓረብ ብ29 ጉንበት ኣብ ዱበይ ኣብ ዘካየድዎ ኣስታት 1,000 ዜጋታት ዝተሳተፍዎ ድሙቕ ፅምብል ኣካየዲ ስራሕ ቤት ፅሕፈት ጠቕላሊ ቆንስል ሃገር ኤርትራ ኣብ ዱበይን ሰሜን ኢማራትን ኣቶ መሓመድ ማሕሙድ ሰሊም ኣብ ዘስምዖ ቃል ንመላእ ህዝቢ ኤርትራን ሓይልታት ምክልኻሉን ዮሃና ድሕሪ ምባል ሃገራዊ መደባት ህንፀት ኣብ ሸትኡ ንምብፃሕ ዜጋታት እጃሞም ከበርኪ ተፀዊዑ ኣቦ መንበር ማሕበረኮም ዱባይን ሰሜን ኢማራትን ኣቶ ዑመር ማሕሙድ ቦገኑ ነቲ ፅምብል ንምምዕራግ ኣበርክቶ ንዝገበሩ ብምምስጋን ማሕበረኮም ውዳቢኡ ብምሕያል ኣብ መደባት ምኸተን ልምዓትን ኣበርክቶ ክገብር ድልው ምዃኑ ኣረጋጊፆ ኣብቲ ኣጋጣሚ ንኣስታት ሓደ ወርሒ ኣብ ዝቐፀለ ስፖርታዊ ውድራት ዝተዓወቱ ሽልማት ክዕደል እንከሎ ካብ ኤርትራ ዝኸደት ጉጅለ ባህሊ ድማ መሳጢ ምርኢት ከም ዘቕረበት እቲ ዝበፅሐና ሓበሬታ ኣፍሊጦ እዚ ከምዚ ኢሉ እንከሎ ብ29 ጉንበት ኣብ ከተማ ደማም ኣብ ዝተካየደ ስነ ስርዓት ኣቦ ወንበር ማሕበረኮም ደማምን ከባቢኣን ኣቶ ገብረ መስቀል ኪዳነ ህዝቢ ኤርትራ ንኩሉ ብድሆታት ሰጊሩ ናብዚ ተስፉ መድረክ ዝበፅሐ ሳላ ፅንዓትን ምኸትኡን ከም ዝኾነ ብምጥቃስ ዮሃንኡ ንመንግስቲ ህዝብን ሓይልታት ምክልኻልን ገሊፁ ኣደ መንበር ኣህማደ ጨንፈር ደማምን ከባቢኣን ወይዘሮ ኣብርህት መናስየ ብወገና ዓመት መፀ ብልዑል ማዕርግ እነብዕሎ ፅምብል ናፅነትና ንዝተኸፍለ ክቡር ዋጋ እናዘከርናን ቃልና ንምትግባር ሕድሪ ሰማዕታት እናሓደስናን ከም ዝኾነ ብምጥቃስ ከም ወትሩ ብልዑል ንቕሓትን ሓያል ውዳበን ምስራሕ ከም ዘድሊ ኣገንዚባ ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ስዑድ ዓረብ ወይዘሮ ወይን ገረዝግሄር ድማ እዚ ፅንዓትና ዋሕስና ብዝብል ቴማ ብሓበንን ባህታን ንፅምብሎ ዘለና መዓልቲ ናፅነት ኤርትራ ፍረ ከቢድ ዋጋ ዝተኸፍሎ ምኸተ ወለድታት ከም ዝኾነን ብምኸተ ወለድታት ከም ዝዕቀብን ኣረዲያ እቲ ፅምብል ብባህላውን ስነ ጥበባውን መሰናድኡታት ደሚቑ ነይሩ ኤርትራውያን ተቐማጦ ንግስነት ባሕሬንን ዮርዳኖስን እውን መበል 35 ዓመት ፅምብል ናፅነት ብከብ ዝበለ ኣገባብ ከም ዘብዓሉ እቲ ዝበፅሐና ሓበሬታ ኣፍሊጡ
1: ኣብ ሓውስ ከተማ ሕምብርቲ ንኡዘባውያን ነፈ ብልዕሊ 1.2 ሚልዮን ናቕፋ ዝተሰርሐ 4 ሓደስ መምሃሪ ክፍልታት ብ30 ግንቦት ተመሪቑ ኣመሓዳሪ ንኡዘባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ኣመሓዳሪ ሓውስ ከተማ ሕምብርቲ ኣቶ

ኣልዓዛር ገብሪ ህይወትን ኣብ ዘስምዕዎ ቃል እቲ ነበርቲ ብዝወሰድዎ ተበግሶ ዝተሃንፀ ክፍልታት ንዝፀንሐ ፅበት መምሃሪ ክፍልታት ከም ዘቃልል ብምጥቃስ ንኣበርክቶ ኣብቲ ከባቢ እትርከብ ኣሃዶ ሓይልታት ምክልኻል ኤርትራ ኣመስኪኖ። ሓላፊ ኣገልግሎት ትምህርቲ ኣብቲ ንኡስ ዘባ መምህር ዳንኤል ሰለሙንን ርእሰ መምህር ቤት ትምህርቲ ፍረፃማ መምህር ሳሙኤል ብርሃነን ብወገኖም ንኣገዳስነት ናይቲ ተወሳኺ ክፍልታት ኣብ መስርሕ ምምሃር ምስትምሃርን ብምጥቃስ ናብ ዝበረኸ ደረጃ

ስዋ ማእከል ኣቶ ተኬ ቀለታ ብወገኑ ጎኒ ጎኒ እቲ ብመንግስቲ ዝካየድ ፃዕሪ ህዝቢ እውን ንርሑቕ ዝጠመተ መደባት ክሕንፅፅን ንትግባርኡ ብሓባር ክዓይን ኣተሓሳሲቡ ጭንፈር ሕርሻ ዞባ ደቡባዊ ቀይሕ ባሕሪ ምስ ማእከላዊ ቤት ፅሕፈት ሚኒስትሪ ሕርሻ ብምውህሃድ ንኣባላቱ ኣብ ንጥፈታት ሕርሻን ስነ ኣመጋግባን ዘተኮረ ስልጠና ብ2930 ግንቦት ኣብ ከተማ ዓሰብ ወዲቡ ኣብቲ ስልጠና ኣብ ናይ ገደና ሕርሻን ብልጫታቱን ከምኡ ውን ተርኡ ኣብ ምምላእ ጠለባት ዝተመጣጠነ ምግቢ ስድራ ቤታት ሰፊሕ መብርሂ ተዋሂቡ ሓላፍቲ ጨንፈር መንእሰይ መሓመድ ዓብድራሕማን ሚኒስትሪ ሕርሻ ማእዛዊ ምግቢ ንኩሉ ኣብ ኩሉ ዝብል መርሓ ጎደና ብምስኣል ንምስማሩ ሓያል ፃዕሪ የካየድ ከም ዘሎ ብምጥቃስ ስድራ ቤታት ስርዓትን ትሕዝቶን ኣመጋግበን ከም ዝመሓየሽ ንምግባር ብፍላይ ኣብ ደቂ ኣንስትዮ ኣተኪርካ ምዕያይ ኣገዳሲ ከም ዝኾነ ኣገንዚቡ ብዘይካዚ ኣብ ሕርሻዊ ምህርቲ እወታዊ ለውጢ ንምምፃእ ኣብ ምምራፅ ቦታን ተጠቃምነት ባህርያዊ ድኩዕን ብዕቱብ ክስራሕ ኣዘኻኺሩ ክቡራትን ክቡራንን ቀጥሉ ዝቐርብ ዜና ውፃኢ ንምክትታልኩም ደጊመ ብክብሪ ይዓድም። ኣብ ዜና ውፃኢ ክንሰግር እስራኤልን ሊባኖሳዊ ምንቅስቓስ ሕዝቡላሕን ኣብ መንጎኦም ዝካየድ መጥቃዕትታት ዶ ንምባል ከም እተሰማምዑ ፕሬዚደንት ዶናልድ ትራምፕ ኣፍሊጡ ፕሬዚደንት ትራምፕ ማሕበራዊ መራኸቢታት ኣብ ዝዘርግሖ ጽሑፍ ምስ ቀዳማይ ሚኒስትር እስራኤል ቤንያሚን ናታንያሁን ሕዝቡላሕን ኣብ ዘካየዶ ናይ ቴሌፎን ርክብ እቲ ስምምዕ ከም እተበጽሐ ሓቢሩ ምስ ቀዳማይ ሚኒስትር ናታንያሁ ዘካየዶ ዝርርብ ኣዝዩ ውፅኢታዊ ከም ዝነበረ ብምጥቃስ እስራኤል ናብ ከተማ ቤይሩት ኣጋር ሰራዊት ከም ዘይትሰድድ ገሊጹ ይኹን እምበር ቀዳማይ ሚኒስትር ናታንያሁ ምንቅስቓስ ሕዝቡላህ ኣብ ልዕሊ ከተማታትን ዜጋታትን እስራኤል ዘካይዶ መጥቃዕትታት ምስ ዘይቋርጾ ሰራዊቱ ኣብ ደቡባዊ ቤይሩት ንዝርከብ ወታደራዊ ዕላማታት እቲ ምንቅስቓስ ከም ዝድብድብ ኣጠንቂቑሎ ቀዳማይ ሚኒስትር ናታንያሁ ካብ ዝሓለፈ መዓልታት ጀሚሩ ሰራዊት እስራኤል ኣብ ደቡባዊ ሊባኖስ ንዘካይዶ ዘሎ ወታደራዊ ስርሒት ከስፍሖ ትእዛዝ ከም ዝሓበ ዝዝከር እዩ እዚ ከምዚ ኢሉ እንከሎ እስራኤል ኣብ ደቡባዊ ቤይሩት ተካይዶ ዘላ መጥቃዕትታት ይቐፅል ከም ዘሎ ማዕከናት ዜና ሊባኖስ ኣቃሊሐን ብካልእ ወገን ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ዝርርብ ብቕልጡፍ ናህሪ ይቐፅል ከም ዘሎ ኣፍሊጡ ፕሬዚደንት ትራምፕ ነቲ ዝገለፀ ኢራን ወታደራዊ ስርሒት እስራኤል ኣብ ልዕሊ ሊባኖስ ብምቅዋም ብመንገዲ መንጎኛታት ኣብ ምስ ኣሜሪካ ክትገብሮ ንዝፀንሐት ዝርርብን ምልውዋጥ መልእኽትን ዶ ከም ዘበለቶ ድሕሪ ምሕባራ እዩ ኣሜሪካ ኣብ ዝመፅእ ሰሙን ስምምዕ ምቁራት ተኽሲ ንምንዋሕ መፀበቦ ህርሙዝ ንምኽፋትን ኣብ ዘኽእል ስምምዕ ምስ ኢራን ከም እትበፅሕ ፕሬዚደንት ትራምፕ ብተወሳኺ ኣሚቱሎ ቀዳማይ ሚኒስትር ኣርሜንያ ኒኮል ፓሽንያን ሃገሩ ካብቲ ብሩስያ ዝምራሕ ቁጠባዊ ውድብ ዩሮኤስያን ወፂያ ናብ ኤሮጳዊ ሕብረት ንኽትፅንበር ኣብ ዝሓፀረ እዋን ረፈረንደም ክተካይድ ብሩስያን መሻርክታን ንዝቐረበ ፃውዒት ዘይርትዓዊ ክብል ነፂግዎ ኣርሜንያ ገና ወግዓዊ ሕቶ ኣባልነት ኤሮጳዊ ሕብረት ኣብ ዘይኣቕረበትሉ እዋን ረፈረንደም ምክያድ ትርጉም ከም ዘይብሉን እቲ ጉዳይ ንግዜኡ ክልሲ ሓሳባዊ ጥራይ ከም ዝኾነን ቀዳማይ ሚኒስትር ኣርሜንያ ገሊጹ ሩስያ ቤላሩስ ካዛኪስታንን ኪርጊስታንን ዝርከበን ኣባል ሃገራት ውድብ ዩሮኤስያን ብ27 ግንቦት ኣብ ኣስታና ካዛኪስታን ኣብ ዝተኻየደ ዋዕላ ኣርሜንያ ናብ ኤሮጳዊ ሕብረት ንምፅምባር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ዝፅውእ ሓበራዊ መግለፂ ከም ዘውፅኣ ዝፍለጥ እዩ ብዘይካዚ ፕሬዚደንት ሩስያ ቭላድሚር ፑቲን ዩክሬን ኣጋጢምዋ ዘሎ ቅልውላው ካብቲ ናብ ኤሮጳዊ ሕብረት ንምፅምባር ዘርኣየቶ ድሌት ዝመንጨወ ምዃኑ ብምጥቃስ ንኣርሜንያ ተመሳሳሊ ሓደጋ ከይገጥማ ኣጠንቂቑ ኣርሜንያ ካብ ቁጠባዊ ውድብ ዩሮኤስያን ምስ እትወፅእ ሩስያ ኣብ ፅላታት ፀዓትን መጓዓዝያን ባቡርን ነቲ ሃገር ክትገብረላ ንዝፀንሐት ናይ ዋጋ ምጉዳል ሓለፋታት ከም እተቋርፆያ ክተጠንቅቕ ፀኒሓ ኣርሜንያ ከም ኣካል ናይቲ ምስ ሃገራት ምዕራብ ዝምድና ንምድፋዕ ተካይዶ ዘላ ምንቅስቓሳት ኣብ መወዳእታ ዝሓለፈ ወርሒ ግንቦት ክልተኣዊ ዝምድና ናብ ኣጠቃላለዩ እስትራቴጂያዊ ሽርክነት ንምዕባይ ምስ ኣሜሪካ ስምምዕ ከም ዝኸተመት ዝዝከር እዩ መንግስቲ ማልዲቭስ ተጠቃምነት ማሕበራዊ መራኸቢታት ትሕቲ 16 ዓመት ዝዕድሚኦም ቆልዑ ክእግድ መደብ ከም ዘለዎ ኣፍሊጡ ዕላማት ስጉምቲ ብሰንኪ ተጠቃምነት ማሕበራዊ መራኸቢታት ኣብ ልዕሊ ቆልዑ ንዝወርድ ጥዕናውን ማሕበራዊ

ኣብ ልዕሊ ቆልዑ ንዝወርድ ጥዕናውን ማሕበራውን ሃስያ ንምግታእ ምዃኑ ፕሬዚደንት ማልዲቭስ መሓመድ ሙዩዝ ገሊጹ። መንግስቲ ማልዲቭስ ነቲ ሓድሽ ፖሊሲ ንምድላው ኣብ ኣውስትራልያን ካልኦት ሃገራትን ንዝርከቡ ሕግታትን ናይ መቆፃፀሪ ኣገባባትን ከም ዘፅንዕ ፕሬዚደንት መሓመድ ብተወሳኺ ሓቢሩ። ኣቐዲማ ኣውስትራልያ ተጠቃምነት ማሕበራዊ መራኸቢታት ንታሕቲ 16 ዓመት ዝዕድሞኦም ቆልዑ ከም ዝኸልክለት ዝዝከር እዩ። እቲ ሃገር ነቲ ሕጊ ካብ ወርሒ ታሕታስ 2025 ኣብ ተግባር ከም ዝውዓለቶ ዝፍለጥ ኮይኑ ሓያሎ ሃገራት ይስዕብኦ ምህላውን ይሕበር። ፖላንድ እውን ታሕቲ 15 ዓመት ዝዕድሞኦም ቆልዑ ማሕበራዊ መራኸቢታት ከይጥቀሙ ክትክልክል ምዃና ኣብ መወዳእታ ዝሓለፈ ወርሒ ለካቲት ምሕባራ ዝዝከር እዩ። ማሕበራዊ መራኸቢታት ኪኖቲ ዝህቦ ረብሓታት ኣብ ቆልዑ ኣሉታዊ ሳዕቤናቱ እናዓብየ ይመጽእ ከም ዘሎ ክኢላታት ይገልጹ። ክቡራትን ክቡራን፣ ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም። መራሕቲ ኩዌትን ማልዲቭስን ምክንያት ፅምብል ናፅነት ናይ ዮውሃና መልእኽቲ ሰዲዶም። ሰላሳን ሓደን ግንቦት ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ብደረጃ ሃገር ተዘኪራ። ኣብ ንኡስ ዞባ ለጓዓን ሰባ ብምሕዳር ከባቢ ደርሰነይ ዝተሓፀት ዲጋ ተመሪቓ። እስራኤልን ምንቅስቓስ ሕዝቡላሕን ኣብ መንጎኦም ዝካየድ መጥቃዕትታት ደው ንምባል ከም እተሰማምዑ ተሓቢሩ። ኣርሜንያ ናብ ኤረጳዊ ሕብረት ንኽትፅምበር ኣብ ዝሓፀረ እዋን ረፈረንደም ክተካየድ ብሩስያ ንዝቐረበላ ፃውዒት ነፂጋቶ። ማልዲቭስ ተጠቃምነት ማሕበራዊ መራኸቢታት 16 ዓመት ዝዕድሞኦም ቆልዑ ክትእግድ መደብ ከም ዘለዋ ኣፍሊጣ። ናልኩም ይመስገን ምስ ተረፍ መደባት ኤርቲቪ ክሓድገኩም እየ። ብወገነይ ግን ብሩኽ መዓልቲ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ከም ኣካል ናይቲ ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ ንምብሳሳን ሓሙሽተን ፅምብልና ፅምነት ኤርትራ ንምድማቕ ኣብ መላእ ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቦት ሃገር ዝተካየደ ሰፋሕቲ ንጥፈታት ብምኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ዝተደልወ ንጉዕዞ 100 ዓመታት ስፖርት ኤርትራ ዝድስስ ስእላዊ ኤግዚቢሽን ሶኒ 18 ግንቦት ኣለማዛዊ እየ።

0: እዞም ኣሳኢል ኣብ ክልተ መድረኻት ከፍ ኢልካ ዝረአዮም። እቲ ቀዳማይ መድረኽ ነቲ ኣብ ግዜ መግዛእቲ ጥልያን እንግሊዝ ስርዓት ሃይለስላሴን ደርግን ዝውክል ኮይኑ ኤርትራውያን ብጸቢብ እናሓለፉን ከቢድ ውድወታት እናገጠሞምን ስሞምን ስም ሃገሮምን እናፀውዑ ንዝሓልፍዎ ዝነበሩ ስፖርታዊ ዓወታት ዝገልጽ እዩ። እቲ ካልኣይ መድረኽ ድማ ካብ ግዜ ናፅነት ክሳብ ሕጂ ንዘሎ ጉዕዞ ስፖርታዊ ንጥፈታት ዘጠቓልል እዩ። ኣብዝ ሓለፉ 35 ዓመታት ኤርትራ ኣብ ኩሉ ዓውድታት ስፖርት ብሓፈሻ ኣብ ውርድራት ብሽክለታን ኣትለቲክስን ኩዕሶ እግርን ድማ ብፍላይ ተወራፂፋቶም ዘላ ዓወትን በፂሓቶ ዘላ ምዕባለን ኣብቲ ስእላዊ ኤግዚቢሽን ሓደ ብሓደ ቀሪቡ። እዞም ዝቐረቡ ኣሳእል ኣብቲ ዓውዲ ብዝነጥፉ ዝነበሩን ጌና እውን ዘለውን ስፖርታውያን እዩ ንዕዱማት ኣጋይሽን ተሳተፍቲ መብርህ ተዋሂብዎም። ንንጥፈታትን ዓወታትን ቅድም ብሽክለታ ኤርትራ መብርህ ዝሃበ ኣሰልጣኒ ሃገራዊት ጋንታ ብሽክለታ ኤርትራ ኣቶ ሙሴ ኣስሂል እዩ።
1: ኣነ ከዓ ካብታ 2006 ዳርጋ ኣነ እውን ካብ 2006 ናይ ኣሰልጣኒ ሃገራዊት ጋንታ ኮይነ ቅድሚ ዝነበረ እዋናት ብፍላይ ተኸስተወሉ ጀጋንተ ጥራዩ ኣብ 1973 ኣብ ኦል ኣፍሪካን ገምስ ናይ ወርቂ መዳልያ ኣብ ናይ ግዜ ውድድር ዘምፀ እንተዘይኮይኑ ብድሕሪኡ ሃገራዊት ጋንታ ኤርትራ ዋላ እውን ምስ ኢትዮጵያ እናተሓወሰት ራስገዝ ተባሂላ ብትኸደሉ ዝነበረት እዋን እውን ከምቲ ዝድለ እቲ ዓወታት መፅእ ኣይነበረን። ቀንዲ ዓወታት ክመፅእ ዝኸኣለ ድሕሪ ናፅነት እውን እንተኾነ ሃገራዊት ጋንታ ኤርትራ ከም ኤርትራ መጠን ኣብ ኦል ኣፍሪካን ገምስ ሻምፒዮን ኣፍሪካ ካብ ምስታፍ ሓሊፍካ ወይ ናይ ሻድሻይ ናይ ሓምሻይ ደረጃታት መሓዝ ሓሊፍካ ካልእ ኣይነበረን። ኣውራ ክመፅእ ዝኸኣለ ከምዚ ክንሪኦ ዝፀናሕና ካብ 2006 ኣብ ኣኖ ካብ ዝተገብረ ውድድር ማለት እዩ። ስለዚ ካብ ሽዑ ነዚ ሕጂ ሒዝናዮ ዘለና ዓወታት ብፍላይ ነዚ ሕጂ በፂሕናዮ ዘለና ጥራሕ ዘይኮነ ኣብ 2010 ንዝጨ በጥና ሻምፒዮን ኣፍሪካ ውን ከም ሕልሚ ጌርና ኢና ንሪኦ ነርና ክንወስዶ ኢና ክንበፅሖ ኢና ዝብል ግምት ኣይነበረን። ግን እንድሕር ሰሪሕኻ ዘይብፃሕ ነገር ስለዘየለ ብ 2006 ጀሚርካ 2006 ኩሉ ዝነበረ ዓወታት ኢና ሒዝና መፂና ኣብኡ ከም ኣሰልጣኒ ኣነ እየ ነይረ። ኣብቲ እዋንቲ እውን ከምዚ ንሪኦ ዘለና ፕረዚደንት ኢሳያስ ኣፈወርቂ ሽዑ ኣብቲ እዋንቲ ዝገበረልና መተባብዒ ክሳብ ሕጂ ዘይርሳዕ ማለት እዩ። ዋላ ብዓቐኑ እውን እንድሕር ኮይኑ ኣዝዩ ሓያል ገዚፍ ዝኾነ ደገፍ ሂብና። ምክንያቱ ሽዑ ዝነበረ ሃዋው ቀሊል ነገር ኣይኮነን። ብኩሉ ወርቅታት ሒዝካ መፅኻ ካብ ሽዑ ምስ ጀመረ ግን ናብ 2007 እውን ኦል ኣፍሪካን ገምስ ኣነ ሒዝዮም ከይደ ኣብ እውን ኤርትራ እያ ተዓዋቲት ኮይና ማለት እዩ። ስለዚ እዛ 2006 ንብል ዘለና በሪ ከፋቲት በሪ ዓወት ናይ ኣብ ቅድድም ብሽክለታ ኤርትራ ክንብላ ንኽእል። ስለዚ ምዝ ኩሉ ንሪኦ ዘለና ዝረአኹሞ ኩሉ ነናቱ ደረጃ ኣለዎ። ምናልባሽ ብንፅል ሕቶ እንዳሕር ኣለካ ግን ከብርሃልካ ክፍቶ ዋ መጀመርያ ንዮናስ ፒፖ ከመስግኖ ደሊ መጀመርያ ከምኡ ኢሉ ምስ ሓተተኒ ናይ ብሓቂ ከምዘይከኣል እየ ዝፈልጥ። ኣነ ቀሊል ነገር ኣይኮነን ክንዲዝ ዝኣክል ስእልታት ክትእክብ ካብ ዝተፈላለየ ከምኡውን ሰብን ፍቓደኛ ይከውን ይስእሉ ክህበካ ብዙሕ ፀገማት እዩ ዘለዎ። ግን ነዚ ኩሉ ተፃዊሩ ነዚ ኩሉ ነዊሕ ግዜ ዝወሰደሉ ነገር ኣብዚ ምብክዑ ክምስገን ይግብኦ። እዚ ተዳልዩ ዘሎ ግን እንድሕራ ርኢኻ ንሕናቶም ኣብ ዓውዲ ብሽክለታ ዘለና ጥራሕ ደይኮነ እቲ ኣብ ዓውዲ ብሽክለታ ዘየለ ኤርትራዊ ካብ ደገ ድመፀ ድዩ ካብ ውሽጢ ዓዲ ድዩ በዚ ስእልታት እዚ ሓፈሻዊ ምዕባለ ቅድድም ብሽክለታ ኤርትራ ካበይ ናበይ ክርድኦ ይኽእል እዩ። ብኸምኡ መሰረት እዩ ተሰሪሑ ዘሎ። ቀሊል ነገር ኣይኮነን ካብ 50ታት 40ታት ኣምፂኻ በዓል ፈላሚት ጓለንስ ደይቲ ነብሴር ሂወት ገብሩ ዲኻ ክትብል በዓል ተኽለ ኩሎም ዓበይቲ ተቀዳደምቲ ዝነበሩ ካብ 55 እዋናት ዝነበረ ነዚ ኩሉ ነገር ብሓደ ጠቕሊሉ ቅድድም ብሽክለታ ኤርትራ ካበይ ናበይ ነቲ ኣብ ቅድድም ብሽክለታ ኤርትራ ዘየለ ኤርትራዊ ኣብ ካብ ደገ ዝመፅእ ድ ኩሉ ኣብዚ ዝሳተፍ ኣብዚ በዓል እዚ ዝሳተፍ እቲ ምዕባለ ቅድድም ብሽክለታ ኤርትራ ካብ 2006 ዓወታት ጀሚሩ ንብል ኣለና። ቅድሚኡ ግን ነይሩ ካብዚ ጀሚሩ ካብ 44 ዓመተ ምህረት ዝነበረ ነይሩ ኣብዚ ደረጃ ብኸመይ በፂሑ ናብዚ ዘብፅሑ ተቀዳድምቲ ዝነበሩ ኣቦታትና ብሓጎታትና ማለት እዮም መን ከም ምዃኖም ዝፈልጥ ኤርትራዊ የለን። ግን ነዚ ተወኪሱ ግን መን ከም ዝነበረ እቲ ሱር ናይዚ ፀወታ እቲ ፈልሲ ናይዚ ምዕባለ እዚ መን ከም ዝነበረ እንዳረኣዩ ኸዱ እዮም። እንድሕር ዝርኢኻ ቀሊል ነገር ኣይኮነን እዚኦም ኩሎም ተቀዳ

ኣደንቲ እንድሕር ንሪኦም ኣለና በዓል ክፍላይ ድዩ በዓል ወዲ ሱዳን ድዩ በዓል ራእሲ ድዩ ሃብተ ወልደ ስምኦን ኣማኒኤል እያሱ እዚኣቶም ኩላቶም ሰብ ንሕና ኢና ክንፈልጦም ንኽእል እምበር ኣሚር ከማ ንዓኻ ቁሩብ ሃሳስ እዩ እቲ ምክንያቱ ነዊሕ ዓመታት ዝገበረ እዩ ኣብ ተስዓታት ኣብ 2000 ቅድሚ 26 ዓመት ክፍላይ ንሪኦ ዘለና ስእሊ ልክዕ ከምኡ እቲ ንእሽተይ ወለዶ መን ከም ምዃኖም ኣይፈልጦምኒ ነዚኣቶም ርድኡ ነገር እዩ ዋላ እውን ተዕቢ ዝበለ ዝነበረ እውን ሃሳስ ምስሊ ተዘይኮይኑ ዋላ ሓደ ነዝርኡ ግን ክፈልጥ ይኽእል ናትናኤል ብርሃነ ምናልባሽ ናለ ክንሪኦ ንኽእል ክፈልጥዎ ክእሉ ካብዞም ንሪኦም ዘለና ኩሎም ሕጂ ዳርጋ ብምልኦም ክንብሎም ንኽእልና ውሱናት ሰባት ኣለዉ እዚኣ ዓበይቲ ተደይኮይኖም ኣብ ፕሮፌሽናል በፂሖም ገና ኣብ ፕሮፌሽን ዘለዉ ወሪዶንካ ኣብ ዞባ ማእኸል ኣብ ናይ ቀደሞም ተመልሱ ተቀዳድም ትውን ኣለዉ እንድሕርኢናዮ ኩሉ እዚ ኣብዚ ገላፂ ነገራት እዩ 2011 መጀመርያ ሃገራዊት ጋንታ ኤርትራ ብደቂ ኣንስትዮ ዝጀመረትሉ እዋናት ሕጂ ንኩሉ እዚ እዚ ዝበልካዮ ብዛዕባ ራስ ገዝ ንረኣዮ ሕጂ ኤርትራ ኤርትራ ራስ ገዝ ኢሎም እሞኸ ብኤርትራ ትስዕር ዝነበረት ሃገራዊት ጋንታ ኢትዮጵያ ልዕሊ ዝኾነ ነገር ኣብ ልዕሊቶም ተቀዳድምቲ ኤርትራውያን ተቀዳድምቲ ኣብዚ ተዘርዚሮም ዘለዉ ማእለያ ዘይብሉ ዕንቅፋትን ማእለያ ዘይብሉን ዓመፅን ከምኡ እናገበሩ ግን ናይ ስዕርዎም ኣይነበሩን ስለዚ ትርጉም ናይዚ ኣብዚ ተዳልዩ ዘሎ ሲምፖዚየም ቀሊል ነገር ኣይኮነን ነቲ ዘይፈልጥ ሰብ ነቲ ዝፈልጥ ከማን ድሕር ነዊሕ እዋን ካሃሶ ክእል እዩ ልዕሊ ዝኾነ ነገር ግን ተሓድሽ ወለዶ እዚ በፂሑ ዘሎ በዓል ቢንያም ድዮም ኩሎም ዞም ዓበይቲ ኣማኒኤል መራዊ ቅዱስ ኩሎም ኮታ ሄኖክ ምሉ ብርሃን ከመይ ገይሮም መፂኦም እንድሕር ኢሉ ነዚ ብሓፈሻ በዘን ስእሊ ርእዩ ሓደ ኣፈናዊ ትሕዝቶ ክሕዝ ስለ ዝኽእል ቀንድን ወሳንን ናይ ብሓቂ ኣገዳሲ ሲምፖዚየም እዩ ዝብል።

0: ካብ 1977 ክሳብ 1992 ተዘካሪ ናይ ቅድም ምሽክለታ ግዜ ዘሕለፈ ኣቶ ንጉሰ ወልደ ስላሰ ብዛዕባ ቅድም ናፅነት ንዝነበሩ ንጥፈታት ቅድም ምሽክለታ ብከምዚ ስዕብ ገሊፁ።
1: እዞም ኣቦታትና ኣቦሓጎታትና ኮይኖም ዘለዉ ሕጂ ነባራት ምስ ናይ ጥልያን ዝለዓለ ተፃወቲ ናይ ኤርትራውያን ዝነበሩ እዮም። ኤርትራውያን ምስ ጥልያን ተፃዊቶም ዝለዕለ ዓወት ዘምፅሉ ግዜታት ዝነበረ እዩ። እዚ ሕጂ ኣብ ሓምሳታት ካብ 40 ገለን ጀሚሮም እስካብ 60 ዝነበረ ማለት እዩ። እስካብ 64 ፀወታ ብፅቡቅ ከይዱ እቶም ዝነበሩ ሽዑብ ኣብግዜኦም ነቲ ናይ ኣፍሪካ ናይ ኢትዮጵያ ማለት ኢትዮጵያ ሽዑብ ተሰዓቲ ዝነሩ ግን ኤርትራውያን እዮም ዓብለልቲ ናይቲ ስፖርት ብሕልፊ ሽከታ ብዓብለልቲ ናይ ብሽከታ ዝነበረ ኤርትራውያን እዮም። ኣብ ዝኾነ ውድድር ናይ ኣፍሪካ ጌምስ ይኹን ዝኾነ ናይ ኦሎምፒክ ዝነበረ ዝበዝሑ ኤርትራውያን እዮም ተሳተፍቲ ነይሮም። ሰም ድሕሪኡ ኣብ ናይ 80ታት ኣባና ምስ መፅእ ከዓ ዝለዓለ መጀመርያ እኳ ዓብለልትነት ነይርዎ በርከ ንሕና ይነበርና ኤርትራውያን ብብሽከታ ስለዘይነበርና ምስ መፃና ግን ከም በዓል ፀርጋብን ገብሪ ሂወት ሃብቲ ማርያም ገረ መስቀል ፍፁም ጊሎም ዝኣምሰሉ ኣብቲ ኣብ በራኸ ብርሃም እዚኦም ሕጂ ነቲ ውድድር ዓብላሊ ዝነበሩ ኣብ 80ታት ማለት እዮም። ካብቶም ዓበይቲ ዝነበሩ ከም በዓል ሳምሶን ጉምሳ ካሉ ብዚኢታት እዚኣቶም ዝነበሩ ነዚኦም ተቐቢሎም ንሳቶም ነቲ 80ታት ጀሚሮም ፅቡቅ ውድድር ኣርኦም ዓብለልትነት ኣብ ኢትዮጵያ ካ ዝለዓለ እዳመፀመፅ እዩ። ከምኡ ኢሉ ቀፂሉ ሕጂ ኣብ ዝደለናዮ ደረጃ ክንበፅሕ እንተኮይና እቲ ናይ ሽዑ ሕቑር ሃብቲ ሕጂ ዝትኮስ ዘሎ ማለት እዩ። ከም በዓል ገረንስአ ኣወይ ማለት ኣነ ናቱ ተኪአ ስውእ ገረንስአ መሓሪ ናቱ ተኪአ ኣብዚ ስፖርት ኣት ብስከታ ብሽከታ ናትያ ካብኡ ተበጊሰ ከዓ እስካብቲ ኦሎምፒክ 84 ኣብ ሶቪት 86 ኣብ ሶቪት ዝተገብረ ኣነ ኒየማነ ተኸሰን ኤርትራ ወኪልና ዝሰሊፍና ፅቡቅ ብዙሕ ካ ውፅኢት ኣይነበረ ምስ ዝነበረ ግዜ ግን ፅቡቅ ኣብ ምክፋላት ገርና መፅና ድሕሪኡ ከዓ ዝለዓለ ስፖርት መፅ ሕጂ ኣብ ዘለናዮ ደረጃ ከዓ እቲ ዝለዓለ በፂሕናዮ ዘለና ኢና ውፅኢት ናይ መን እንተልና ግን ነቶም ሓምሳታት ኣቦታትና ኣቦ ሓጎታትና ሕጂ ብሂወት ዘየሎ ናታቶም ውፅኢት ማለት እዩ።
0: ወይዘሮ ሚርያም ሃብተ ማርያም ሓንቲ ካብተን ኣብ ምምዕባል ስፖርታውያን ደቂ ኣንስትዮ ኤርትራ ብተዋፋይነት ብልዑል ግደ ተርአን ኣብ ምፅዋት ዝርከባ ደቂ ኣንስትዮ እያ።
2: እዚ ነቶም ድመፁ ደቅና ማለት እዩ ነቶም ድመፁ ደቅና ዓብዪ ሰረት ኮይኑ እዩ ዝስምዓኒ ከመይ ነይሩ ሽዑ ሕጂ ክንታይ

0: ኣለና ካብኡ ተበጊስና እቲ ዝመፅእ ደሎ ወለዶ ከዓ ካብዚ ድላ ዓለን ድማዕበለን እንዳኮይኑ ክኸይድ ንዓዓቶም እዚ ሕጂ መሰረት እዩ መሰረት ኮይኑ ይስማዕኒ ናይ ባሓቂ ዮናስ ፒፖ ዝድንቕ እዩ እዚ ሓሳብ ዝደበገሰ ሲ ብጣዕሚ እዩ ዝድንቕ ነይሩ እንድዩ ዝስእልታት ግን ከምዚ ጌርካ ኣበጊስካ ናፍቲ ሕብረተሰብ ንኩሉ ነዞም ቆልዑት ይኹን ንኩሉ ሕብረተሰብ ነዚ ስፖርት ከምዚ እዩ ሞ ነይሩ ሕጂ ከዓ ኣቐፅልዎ ኣበርትዕዎ ኢ ሕጂ እዚ ናይ ባሓቂ ዓብ ስራሕ እዩ ኮይኑ ዝስማዕኒ ዝደበገሰ ሲ ብጣዕሚ እዚ ዮናስ ብጣዕሚ ክምስገን ዝግብኦ እዩ ምክንያቱ ነዚ ሓሳብ ዝበጊሱ ዕላማ ናይዚ ከዓኒ ትፈልጥዎ ይኹም ቀፃሊ ከዓ ከመይ ይኸይድ ታሪክ እንዳበልና እንዳተወራረስና መወራረሲ ማለት እዩ ዝሕጂ
1: ግዜያዊ ሓለቓ ስታፍ መኮንን ሓበሬታን ጎስጓስን ሜጀር ፍሳሐ ተኽላይ ቀይ ሽብር ብወገኑ ዝቐሪቡ ዘሎ ስእላዊ ኤግዚቢሽን ስፖርት ሃገርና እንታይ ከም ዝመስልን ንዝመፅእ ዘሎ ወለዶ ዘመሓልፎ መልእኽቲ ዘሕልፍ ምዃኑ ሓቢሩ
2: ኣገዳስነት ናይ ስእል እዚ ሓደ ከም ዕላማ ክብገስ ከሎ እቲ ጉዕዞ ሚት ዓመት ስፖርት ኣብ ሃገርና እንታይ ይመስል ነዚ ዝመፅእ ዘሎ ወለዶ ኸ እንታይ ኢና መልእኽቲ ክነመሓላልፈሉ ዝግባአና ነዚ ሕጂ ሓቂ ዘረባ ፒፖ ክበገስ ምስበለና ተበገስ ኢልና ነዊሕ እዋን ይወሲዱ እቲ ዝለ ስእሊ ቀሪቡን ኣይቀረበን ካልእ ገዲፍና ግን ከመይ ጌርካ ካቲ መልእኽቲ ናብዚ መንእሰይ ወለዶ ተመሓላልፎ ኤርትራ ኣብ ቀርና ኣፍሪቃ ኣብ ኣፍሪቃ ዝነበራ ታራዊ ስፖርቲ ቀሊል ኣይነበረን ኤርትራ ኣብ ስት ኣፍሪቃ ልካ ማለት እዩ ካብ እዞም ጎራብትና ዝማዕበለት ምስ መግዛእቲ ጥናን ስታእታት ወ ናይ ስፖርት ባህሊ ዝነበረ ሃገር እያ እዚ ናይ ስፖርት ባህሊ እዚ ማዕርክ እንደ ዓንቢቡን ኢጣልያን ከይተረፈና ነቶም ስፖርት ኣብ ሃገርና ካኣቱ ዝገበሩ ከይተረፈ ንስዕሮም ነርና ኢና ብኩሉ ዓውታት ንስዕሮም ነርና ስለዚ ብቕዓት ናይ ስፖርትና ኣበይ ደረጃ ነይሩ ሕጂናበይ ኣሎ ንፁር ስለ ዝኾነ ኣብቲ ንስኣ ስፖርቲ ሓደ መቆይሮ ሓደ ተራ ክፃወት ክእል እዩ ዝብል እምነት ስለ ዘለና ነዚ ኣብ ግምት ዝእተወ እዩ ሓጂ እቲ ኣቐድማ ኣቢልና ሰማእታት ስፖርታውያን ከም ዘቕረብና ትፈልጡ ይኹም ሕጂ ከዓኒ ብኣጠቓላለዩ ስፖርት እዩ ስነ ጥበብ ኢና ሓሲብና ነርና እንጂ እቶም ስነ ጥበባውያን ዝበሃሉ ኣርቲስቲ ዘረፍቲ ቀባእቲ ገለመለ ኢና ሓሲብና ነርና ኦረዲ እዚኣ ጀሚርዋ ስለ ዝነበረ ፒፖ ግን እዚኣ ፅዕረላ ከም ዘሎ ፒፖ ሓቂ ዘረባ ልዕሊ ሰቡ ደኺም እዩ ንድኻሙ ብዋጋ ዘይትመን ድኻም እዩ ዓስቢ ናይዚ ናይ ፒፖ ነዚ ሃገር ስፖርት ሃገርና ኣብ ምምዕባል ዝፃወቶ ዘለዋ ተራ ቀሊል ከም ዘይኮነ ጥራይ ኢና ክነዛረብ ንኽእል ኩሉ ሰብ ከዓኒ ሃገራዊ ግቡእ ፍፅም ሃገራዊ ግቡእ ኣብ ምፍፃም ኣብዚ ዝፃውዲ ዝፃወቶ ዘሎ ኣቃሊልካ ዘርአ ኣይኮነን ስለዚ ኩሉ ሰብ ኣብዚ መፅኡ ነተን ተሪፈን ዘለዋ ዶክሜንት ክንገብረን ዝግባአና ከም ታሪክ ክንሕዘን ምእንታን ሕጂ እዚ ኤግዚቢሽን ይገበር ዝተረፋ ቃ ይምፃእ እቶም ገዳይም ተመፂኦም ከዓ ናቶም ላይፍ ሂስትሪ ክንረክብ ኢና ታሪክ ሂወት ናቶም ክንረክብ ኢና ብዓጠቃ ክምላእ ዝግብኡ እናመላእና ስፖርት ከመይ ግ ነይሩ ብሃገርና ሕጂ ኸ ብኸመይ ክተሓዝ ኣለዎ ባይታን ኣንፈትን ዝህብ ስለ ዝኾነ ነዚ መሰረት ዝገበረ እዩቲ ስለዚ ፒፖ ተፃወቶ ተራ ኣቃሊልካ ዝጥመት ኣይኮነን የቐኒልና ኢና ንብለዎ ኣባልና እዩ ከም ኣባልና ጉቡ እዩ ጉቡ ኢልካ ካ ዛረባ ኣይኮነ ኣብ ጉቡ ግን ንጥፈታቱ ኣቃሊልካ ዘርአ ኣይኮነን ስለዚ ክቕፅሎ የ ዘተባብዖ ሕጂ ዝገርም ዓመት ዓመት ስእልታት ዝስነድ ኣሎ መሰነዲ ቦታ ኣለና ኩሉ ግዜ ሕጂ ኣብ መሰነዲ ቦታ ግን ሚዝዮም ክትገብረሉ ተዘይክኢልካ ከዓ ኣሸጋሪ እዩ ሕጂ ንሕና ንሓርነታዊ ቃልሲ ዝምልከት ማዕልያ ዘይብሉ ስእልታት ኣለና ብድሕሪኡ ዝመፀኻ ማዕልያ ዘይብሉ ስእልታት ኣለና እዚኦም ሚዝዮም ጌይርካ ብወግዕ ሰብ መፅኡ ዝሪኦሉ ጋብ ተዘይፈጢርካ ኣሸጋሪ ስለ ዝኾነ ናብዚ ዝደፍእ መንገዲ ትሰምዕ ዘሎ ኣካል ሰምዕ ኣሎ ከምኡ ኢና ንደፍእ ዘለና
1: ኣብ ምስልጣን ተካእቲ ወለዶ ስፖርተኛታት ዝዓሒዙ ዘሎ ገዲም ተፃወታይ ዮናስ ምሕረት ኣፋፋ ንስእላዊ ምርኢት ኩዕሶ እግሪ ኤርትራ መግለፂ ሂቡ
3: እዚ ናይ ሎም ዓንቲ ተዳልዩ ዶሎ ከዓ ኩሉ ዓይነት ስፖርት ናይ ነዊሕ ዓመታት ተዘክሮታት ንምግባር እዩ ናይ ብሓቂ ከዓ ብዙሕ ነገር ጠቡላሓታ ዝነበረና ናይ ቅድሚ ሕጂ ኣብዚ ምስ ረኣና እውን ናይ ብሓቂ ክሳይ ገይርና ብዝኾነ እቲ ቅድሚ ሕጂ ዝነበረ ክለባት ናይ ሃገርና ካብ ክለባት ከዓ ብሃገራዊት ጋንታ ከዓ ኣብ ብዙሕ ሃገራዊት ጋንታ ከይዳ ዓወታት ደምፃትሉ ናይ 80ታት ናይ 60ታት ካብኡ ናይ 90 ክሳብ 2004

0: ዝነበረ ኩሉ ብስእላዊ ምርኢት እዩ ዝግለፅ ዘሎ። ዝኾነ እቲ ዝተሰርሐ ስራሕ ናይ ብሓቂ ደስ ዝብለካ። እዚ ብሕልፊ ነዞም ናይ ሕጂ ወለዶ ዘለዉ ዓብይ ትምህርቲ እዩ። ብሕልፊ ኩለን ጋንታታት ተዓዲመን እንተርእና እውን ፅቡቕ መስለኒ። ምናልባት ክንዘራረብ ፀኒሕና ክፅዋዐን ተባሂሉ ኣሎ። እዚ ድማ ክሳዕ ክንደይ እቲ መንእሰይ ኣብ ስፖርት ክሳዕ ክንደይ ሓያል ከም ዝነበረ ንባዕሉ እውን ንሕና ፀወታና ዝነበርናሉ ግዜ ሕጂ ከዓ ብሰልጠንቲ ኮይና በዚ ስእሊ እዚ እውን ክንፅዋት ከም ዝነበርና ክረአ ከሎ ብዙሕ ነገር እዩ ክሳይ ዘግብር እሞ ነዞም ሕጂ ወለዶ ድማ ብፅቡቕ ነገራት ርኦም ነዚ ቅድሚ ሕጂ ዝነበረቶ ኣብ ሃገራዊት ጋንታ ዲብት ክለብ ንዑ ተመሊሱ ከዓ ብዝያዳ ሓይልና ንሕና ምስኦም ኮይና ነቲ ናይ ሃገርና ስፖርት ቅርብ ድኽም ኢሉ ዘሎ ኣብቲ ዝለዕለ ደረጃ ንምብፃሕ ብዙሕ ሓገዛት ከም ዝገብረልካ ይርዳእኒ። ነዚ እንዳርኣዩ ከዓ ፅባሕ ንጎ ከዓ ኣብቲ ዝለዕለ ደረጃ ከነብፅሕ ከዓ ነዞም ናይ ቅድም ዝነበረን ነዚ ናይ ሕጂ ወለዶን ብኡ መፀር ከዓ ዝስእላዊ ምርኢት ምዝርእዎ ፅባሕ ንጎ ከዓ ነቲ ዝነበረ ሂወት ሪኦም ከዓ እሳቶም ከዓ ዳግማይ ነቲ ዝነበረ ክመልሱ ክንገብር እዩ ማለት እዩ። ፒፖ ናይ ብሓቂ ዋላ ኣብዚ ጥራይ ዘይኮነ ኣብዚ ናይ ሰማእታትና እውን ብዙሕ ኣብዚ ናይ ስፖርታውያን ስዋኣትና ኣብ ብዙሕ ነጥፍ እዩ። ሕጂ ከዓ ዘዳርጋ ዓመትን ገለመለን እዩ ኮለሊልዎ ካብትን ከምፅእ ስእሊ ንሕና ውን በበቲ ዝነበረና ንሓገዝናዮ ነዚ ክውን ንክኸውን ገይሩ ናይ ብሓቂ ዘይሕለል ፃዕሪ ገይሩ ናይ ብሓቂ ከዓ ከይመዝጎንኮ ክሓልፍ ኣይደሊኒ ነዚ ክቡር በዓል ናፅነትና ከዓ ከምዚ ደሚቑ እትናትና ዘሎ ምርኢት ብምርኣይ እውን ከይመዝጎንኮ ሓልፍ ኣይደሊኒ ናይ ብሓቂ ፅቡቕ ስራሕ ይሰሪሑ።
1: ወይዘሮ ልኡል ስዩምን ወይዘሮ ኣብርሃ ፅዮን መንግስቱን ኣብ ግዜ ብረታዊ ቃልሲ ኣብ ተዛማዲ ኩነታት ንዝካየዱ ዝነበሩ ስፖርታውያን ውድድራት ንዕዱማት ኣጋይሽ መብረ ዝሃባየን
2: ሒዝናየ ክንገልግል ዘለና ኣብ ግዜ ገድሊ ዝነበረ ፀወታታት ማለት እዩ ናይ ኩለን ክፍለ ሰራዊት ከምዚ ሕጂ ኤፍኤ ካብ ፐርሚሊግ ላሊጋ ገለ ዝበሃል ዘሎ ከምኡ ዓይነት እዩ ልክዕ ነይሩ ናይ ኩለን ክፍለ ሰራዊታት ማለት እዩ። እዚአን እንዳ 61 እየን፣ እዚአን እንዳ 16 እየን። ኣብ 87 ዝነበረሉ ፀወታታት ማለት እዩ እዚአን ብምሉ እዚአን ከዓ ክፍለ ሰራዊት 96 እዮም። እንዳ 70 ኣብ ዘለዉ እንዳ 52 ኣብ ዘለዋ 96 ናይ ኣዋልድ ኣብ ዘለዋ ብጣዕሚ ማዕረ ክንደይ ሓያላት ተፃወቲ ኣፍልጦ ናይ ኩዕሶ ዝነበሮም ሰባት እዮም ነይሮም ብምሉኦም ማለት እዩ። ዳርጋ ድበዝሑ ኮ ስዋኣት እዮም የለውን ሕጂ ህዝባዊ ግንባር ከዓ ማዕረ ክንደይ ኣብ ስፖርት ንጥፈታት ሓያል ከም ዝነበረ ብዕጥቂ ድዩ ብማተርያል ድ ብኩሉ ሓያል ከም ዝነበረስ እዚ ትህያው ምስክርናቱ ማለት እዩ። እወ ነዚ ወለዶ እዚስ ቅድም እቲ ተጋራላይ ንሜዳን ናፅነት ከውፅ እንዲመፅኡ በዚኣ ኩናት እንዳገበረ ከሎ በዚ ባህሊ ገብር በዚ ስፖርት ገብር ዋላ ሓንቲ ከምዘይእጉሞስ እቲ ሰነዳት ምስክር ኣሎ ማለት እዩ። ሕጂ ዝወለዶ እዚ ከዓኒ ናይ ናፅነት በሪ ተኸፊትሉ ኣሎ፣ እቲ ዕጥቂ ኣሎ፣ እቲ ማተርያል ኣሎ፣ እቲ ገንዘብ ኣሎ። ናይ ዓዓቶም ተኸቲሎም ኣሰሮም ስዒቦም ኣብ ስፖርቲ ፅቡቕ ንጥፈታት ክገብሩ ሃገሮም ከፀውዑ ከም ዘለዎም ትወለዶሲ መፂ ከዓ ክሪኦ ኣለዎ ማዕረ ክንደይ ተኣሽሙ ከም ዘለዎ ማለት እየ።
3: እዚ ኣምፂናዮ ዘለና ቀደም ኣበራጊድ ከለና ግንባር ሰሜናዊ ኩሪ ኣስሓር ሓሙሽተ በራጊድ ነርና እተን በራጊድ ነንሕድሕደን ንጋጠም ነርና ነዚ ክሳብ ናይ ሻርሻይ ወራር ዝነበረሉ ኣብ ሰማንያታት ብምሉእ እዩ እዚ እታ ኣብ ናይ ሰሜናዊ ምራቅ ሳሓል ቀዳመይቲ ጋንታ ዝነበረት እዚኣ ሰሜናዊ ምራቅ ሳሓል ወኪላ ንናቕፋ ትኸይድ ነይራ ናይ ሓሙሽተ በራጊድ ጋንታታት ኣብዚኣ ተዋሂድና ነርና ብምልእና እዚአን ከዓኒ ኣብቲ ናይ በራጊድ ግጥማት ኩሉ ግዜ ንጋጠም ነርና ከም በዓል ቦሊቦል ናይ መሬት ዝላ ናይ ላዕሊ ዝላ ብምሉእ ነማልኦ ነርና። ሕጂ ናይ በዓል ቦሊቦል ክንገብር ከለና ነዚ ብክንደይ መሸማዓት ተፋሒሱ ነዚኣ ንምግባር ክንደይ ጉልበታት ሓሊፉሉ እዩ። እዛ ባስኬትቦል ተገይራ ደላ እዛ ባስኬትቦል ጌርና ብኡ ንጥፈታት ንገብር ናይ ብዝላ ንገብር ናይ ጉያ ንገብር እጅስ ሰብቲ ዝነበሩ ሻርሻይ ወራር ኣብ ከምዚ ንጥፈታት ንዋፈር ነርና። እዚኣ ፍሉይ እጂ ተብላ እዛ ስእሊ እዚኣ ሮመዳን ኣውልያ እዩ ነሩ ናይ ኮሚሽን ናይቲ ግንባር ናይ ስፖርቲ እዛ ስእሊ እዚኣ ንሻርሻይ ወራር ንኸይድ ስለ ዝነበርና ስለ ዘብቃዕቲ ሻርቲ ናይ ስፖርት ብክንደይ ላምፓኒናታትን ዝመብራህ ትሪኦ ኣለካ ብዝሰሪቕ ደሎ ብከምዚ ዓይነት ላምፓኒናታት ገይራ ተሰኒዳ እዛ ስእሊ እዚኣ ብከምኡ ጌርና ኢና ረኺብና ያ ዘለና ሽዑዋ እንተሰኣለት እያ ብ80 ማለት እዩ እወ ንሕና ከማ ኣብቲ ፅንኩር ኩነታት እሞ ምስክንደይ ተፃውኦታት ዝነበረ ምስክንደይ ወራር ኣብ ልዕሊ ወራራት እንዳካየድና ከለና እዚ ንጥፈታት ዝነካይዱ ነርና እዚ ወለዶ እዚ ከዓኒ በዚ መፅእዎ ዘለዎ ሰንሰለት በዚ ድኸድዎ ዘለዉ ፅቡቅ ንጥፈታትን ፅቡቅ መርኣያታትን ክኾኑ በዚ ኣጋጣሚ እዚ ምብል ኩሉ መንእሰይሲ ነዚ ርእዩ ንሕና ከመን ምስቲ ክንደይ እንዳተዋጋእና እናበልና ንገብሮ ነበርና ሕጂ ከዓ እሳቶም ተካእቲ ኮይኖም ነዚ ንጥፈታት እዚ ክገብርዎ ይላውቦ ማለት እዩ።
1: መወዳእታ ስፖርተኛታት ሃገርና ሰነድ ንታሪኾምን ኣማፅኦምን ዝገልጽ ብምዃኑ ሰነዳቶም ኣብ መዕቃብ ዓቲቦም ክሰርሕሉ ከም ዘለዎም ኣብ መወዳእታ ብኣዳለውቲ ናይቲ መደብ መዘኻኸሪ ቀሪቦም
4: ኣሎ። ምስ ፒፓውን ብዙሕ ከምኡ ተዘራሪብና ነርና ኣነ ሓቂ ሓይሽ ብፍላይ ናይ ዞባ ማእኸል ኣብ ዝነበርና ልውስና እተደይ ኮይኑ ኣብ ደገ ዝግበር ናተይ ጥራሕ ደይኮነ ናይ ካልእ እውን ዕቅበ ክትረኽቦ ክትክእል ኣለካ ቀሊል ነገር ኣይኮነን ኣይትረኽቦን ኢኻ እንድሕር ደኣ ዝነበርካዮ ዋላ ሓደ ሰነት ዘይብልካ ኮይኑ ዳርጋ ይነበርካን ማለት እዩ ርዱእ ኣርእስቲ እዩ ሰብሲ ኣብ መንገዲ ክኸይድ ከለኻስ እውይ ዚ ኣብ ከምዚኣ ስእሊ ርእየ ነረ ክብለካ ክኽእል ኣሎ ሰነድ ኣበታ ሓዛ ምናልባሽ ኣብ ውስኑ ሰባት ክህሉ ክእል ኸውኒ ፒፖ ውን ዓብ ፀገም እዩ ኣብ ከምኡ ኣጋጢሞዎ ነይሩ ኣብቲ ኣነ ዝነበረኒ ግን ዳርጋ ኣብዚ ማዕለያ ደይብሉ ስእሊ ከምርፆ ክኢል እየ ግን ኣኻልድ እዩ ዚ ኣይኮነን ምስትናትና ታሪክ ኣኻልድ እዩ እቲ ልዕሊ እዚ ኣነ ዘሕጎሰኒን ዘድነቕክዎ እዚ ናይ ቀደም ናይ ስሳታት ናይ ሓምሳታት ዝነበሩ ተቐዳድምቲ ናይዚኣቶም ስእሊ ዓቂብካ ክሳብ ሕጂ ታሪኮም ኣሎ ማለት እዩ ሳሓፅን ገይረሱስ መፂሉ ሕጂ ብዝዓድሎ ካብዞም ኣብዚ ንሪኦም ዘለና ቀሊል ኣይኮነን እዚኦም ኣቦታትና 83 82 ዓመት ገይሮም ኣለዎ ሕጂ እዞም ብዕድመ እንድሕር ኢኻ ናይ 82 ዓመት ዕድመ ገይሮም ከምዚ ስእሎም እዩ ክገልፆም ዝኽእል እምበር እሶም ነቲ ናቶም ታሪክ ናይ ቀደም ሕጂ ክገልፅዎ ከም ዝኸብደና ርዱእ እዩ ስለዚ መን ከም ዝነበረ ክገልፀልካ ዝኽእል ሰነድ ስለ ዝኾነ እዛ ትብላ ዘለካ ሓቢርና ናይ ኩሉና እጃም ኮይኑ በቢ መንገድና ዘሎ ሰነዳትና ክንእክብ ሓላፍነትና ይብል
5: ስፖርተኛ ሃገርና ኣብዘታት ሰነዳት ክዕቁቡ ዳርጋ ሓደሓደ ኣለዉ ዝዕቁቦት ኣነ ግን ንስም ኮይነ ክዕቁቦ ክኢለ ኣለዉ ሓደሓደ ከዓ ዓቀብቲ ካብ ዝሕግዙኒ ኣካላት ኣለዋ ክሰምካ ናይ ብሓቂ ኣጉሰካ ኸእል እዩ

ዝኸበርኩም ተዓዘብቲ መደብ ለስተ ስፖርት እናቐፀለ እዩ ስለምክታልኩም ኣዝ የመስግን። ሎሚ ቀዳም ሻምፒየንስ ሊግ ኤሮጳ ናይ መዛዘሚ ፆታ ዝካየደሉ ግዜ እዩ። ስለዚ ብዛዕባ እዚ ናይዚ ውድድር ዝኾነ ደይኮነ ኣብዚ ውድድር እዚ ካብ ዝተመዝገበ ናይ ፍፃመ ፆታታት ብሉፃት ሸቶታት ንዝኽሪ ንድሕሪት ክንመልሰኩም ኣዳሊና ኣለና። ሰናይ ምክታል።

መደብና ናብ ምዝዛም ገፂኡ ትተርፈና መደብ ድማ ንኡስ መደብ ከዋኸብቲ ስፖርት እያ። ናይ ሎሚ መደብ ከዋኸብቲ ስፖርት ንገዲም ተፃዋታይ ኩዕሶ እግሪ ኣብዚ እዋን ድማ ኣብ ክለብ ደንደን ናይ ደቂ ተባዕትዮ ኣሰልጣን ኣካላዊ ብቕዓት ዘሎ ኣብ ሰሎም ብዛዕባ ዝድስስ ትሕሶ ይክህሉ ጋዜጠኛ ኤፍሬም መኮነን ብኸምሲዕባ ኣዳልይዎ ኣሎ ሰናይ ምክታል

0: ሓረግ ትውልዲ ኣብ ናይ ስፖርት መኣዲ መሰረት ንህንፃ ወሳኒ እዩ። ጉንዲ እንተጉላዕልዐ ንሰራዊር ሒዙ እዩ ዝጥዕሞ። ቤት ብርሃን ዕድልን መንገዲ እንተደኣ ፈጢራ ተውህቦን ክእለትን ዓፀፋ ይዛዕቢ። ከም ኣብ ልሙዕ ሻኻ ዝተዘርአ ፈልሲ ይጥጥዕ። ስድራ ቤት ቴድሮስ ኣብ ሰንሰለት እዚያ ትግለጽ። ካብ ናብና ሰገረ ሰለስተ ወለዶ በፂሑ ሞያዊ ውርሻን ትውፊትን ኮይኑ እዩ ተሰጋጊሩ። ዘይደርቕ ዋሕዚ እውን ይቕፅል ኣሎ። ካብ ምንታይ እዩ እዚ ኩሉ ፍቕሪ ኩዕሶ እግሪ ዘየብል እውን ኣይኮነን። ሕቶ ኮይኑ ክተርፍ የብሉን። ምስ ፍሉይነቱ ብዕምቀት ምርኣይ ኣገዳሲ እዩ። ብደረጃ ሌላ እውን ክቐርብ ይኽእል። እቲ ካብ ስፖርተኛ ቴድሮስ ክፍለ ዝነቐለ ኣመናቱ ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን በፂሑ። እዘን ማናቱ ኣብ ሓደ ዓውዲኤን ዝዋስኣ። ደቂ ኣንስትዮ ማናቱ ኣብ ባዲመንተ ፈለምቲ የስሚየን። መናቱ ኣሓት ሓደ ሙያ ክሕዛ ምርኣይ ንቡር እዩ። ሓያሎ ስድራ ቤታት እውን ኣብ ኮማ ዓውዲ ክደፍኣ ይድርኻ። ቅድም ሓደ ዓይነት ክዳን ክኽደናን ኣብ ሓደ ቤት ትምህርቲ ክምሃራን ኣብ ሓደ እብረ ክኾነለን ይፅዕሩ። ኣብ ዓውደ ስፖርት ውሕድ ተርእየ እዩ ነይሩ። ማናቱ ተፃወቲ ኩዕሶ እግሪ፣ ማናቱ ተቐዳደምቲ ብሽክለታን ኩዕሶ ሰኪዐትን ምንባሮም መዛግብ ታሪክ ይረጋግፅ። ኣብ ደቂ ኣንስትዮ ብዙሕ ዝውትር ኣይኮነን። ደቂ ኣንስትዮ ናይ ወለደንን ናብ ኣባ ሓጎታተንን እናሓጎታተንን ምኽታል ግን ሓድሽ ኣይኮነን። እቲ ፍሉይነት ትውፊት ስፖርት ግን ኣብ ባዲመንተ ምዃን እዩ። ስፖርተኛታት ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን ሓረግ ትውልዲ ስፖርተኛ ቴድሮስ ክፍለኤን ዝቕፅላ ዘለዋ ነፍሲሄር ኣቶ ቴድሮስ ክፍለ 1960ታት ሓደ ካብ ስሙያት ተፃወቲ ኩዕሶ እግሪ ነበረ። ምስ ክለባት ወልወል መደበርን ቀይሕ መሬትን ጽቡቕ ናይ ስፖርት ግዜ ኣሕሊፉ። ነታ ክለብ እውን ብደረጃ ሓለቓ ጋንታ ኮይኑ መሪሕዋ። ሓያሉ ዓወታት እውን ኣጎናጺፍዋ። ክሳብ እታ ብህይወት ኣብዚ ዓለም ዝነበረላ እዋን እውን ካብ ዙርያ ስፖርት ኣይተፈልየን። ከምኡ ክንዲ ዝኾነ እቲ ፍቕሪ፣ እቲ ሞያ፣ እቲ ክእለት ናብ ውላዱ ኣሰጋገረ። ኣቢሰሎም ቴድሮስ ክፍለ ኸዓ ምስ ስፖርት ኪዳን ዝኣሰረ ውላድ ኮይኑ ጎበዘ። ኣቢሰሎም ቴድሮስ ካብ ነፍሲሄር ኣቶ ቴድሮስ ክፍለን ካብ ወይዘሮ ተበርህ መኮነንን ኣብ 1974 ኣብ ኣስመራ ከባቢ ገዛ ኸኒሻ ተወሊዱ ዓብዩ። ኣብ ቤቱ ዝሓደሮ ፍቕሪ ስፖርት ኣብ ከባቢኡ ከንጸባርቆ ግዜ ይወሰደን። ተውህቦን ክእለቱን ዘለለዩ መተዓቢቱ እውን ልዑል ትኹረት ኣህብዎ። ብጨርቂ ዝተሰርሐት ኩዕሶ ሒዙ ኣብ ጎደናታት ገዛ ኸኒሻ ደመቐ።
1: ምምሕዳር 4 ስመራ ትበሃል ዘላ ሕጂ እታ ምምሕዳር ኣብኣብታ ጽርግያ ኣብ ኣይና ተወሊድና ዓቢና ኩዕሾ ጨርቂ ከምቲ ልሙድ ኩሉ ብኩዕሾ ጨርቂ ኢኻ ትሓልፎ። ኣዝዩ ፍቕሪ ዝነበሮ ማዓስየ ትፍደስ ኢኻ ትብል ናይ ምሸት ኩላካ ሰዓት 5 ተፈዲስካ እታ ኩዕሶ በዝያ ትጅምር ብኩዕሶ ጨርቂ። ድሕሪ እዩ ናይ ቤት ትምህርትታት እንዳበለ ዝቕፅል

0: ጎን ጎን ትምርቱ ንስፖርት ዝኣክል ግዜ ስለ ዝሃቦ ካብ ገዛውቱ ሓሊፉ ሓደ ካብ ተጠመቲ ተፃወቲ ኩዕሶ እግሪ ቤት ትምህርቲ ኢሳቅ ተወልደ መድህን ኮይኑ ድማ ተመርፀ ንክለብ ቤት ትምህርቲ ኢሳቅ ተወልደ መድህን ንምፅዋዕ እውን ምስ ኩላቶም መፃወቱ ሓያል ፃዕሪ ኣካየደ።
1: ናይ ቤት ትምህርቲ ብፍላይ ኣብቲ ናይ ካልኣይ ደረጃ ኢሳቅ ተወልደ መድህን ክንምሃር ከለና ኣዝዮም ኣብ ክለባት ከም በዓል ኣማኒኤል ሻውል ዓቤ ዓብደልቃድር ደበዝቶ ዓብዱሊስ ዝነበረ ካልኦትን ምዚኣቶም ኣብ ቤት ትምህርቲ ቀይሕ ባሕሪ እዩ ትፀወታ ነይሩ። ኣዝዩ ህልኽ ዝመልኦ እዩ ኩሉ ከዓ ናይ ክለብ ተፃወታ ይብቲት ግዜ እቲ። ስለዚ ክሳብ መወዳእታ ናይ ቤት ትምህርትታት ክሳዕቲ ናይ መወዳእታ ናይ ዋንጫ ትበፅሕ ኣዝዩ ቅልስ ዝመልኦ ፀወታ እዩ። ኣብ ቤት ትምህርቲ ቀይሕ ባሕሪ ሓመድ ከም ዝብለካ ዘለኹ ኣዝዩ ኒሕ ዘለዎ ፍፁም እቲ ዘይተሳዕርነት መንፈስ ናይ ቤት ትምህርቲ ፍሉይ እዩ ነይሩ ሽዑኡ ብከምኡ ገልፆ።
0: ሞያ ኣቦኡ ፍቕሪ ወላዲኡ ዝተኸተለ ኣብይ ሰሎም ቴድሮስ ኣብ ገዝኡ ፅቡቕ ናቤትን ክትትልን ኣይተፈልዮን ንኹሉ ዝግባእ ግዜ ሂቡ ህይወቱ ክመርሕ እውን ኣይተሸገረን። ዝዓበየ ዕድል ዝተፈጥረሉ ግን ድሕሪ ናፅነት እዩ። ድሕሪ ናፅነት ኣብይ ሰሎም ቴድሮስ ካብ ቀዳሞት ብሞያ መምህርና ዝተመደቡ መንእሰያት ነበረ። ፈለማ ከም መምህር ናብ ንኡዘቦ ዓዲ ቀይሕ ተመደበ። ኣብቲ ከባቢ ዝተመደበት ክፍለ ሰራዊት 70 ነበር ከዓ ክምህር መደብ ስራሕ ተዋህቦም።
1: 92 መወዳእታ ወር 11 መምሃራን ናይ ዜግነት ድበሃሉ ናይ ምድማፅ ናይ ሬፈረንደም ዝነበረሉ ሕጂ መምህርና ናይ 2 ሰሙን ቁሩብ ውሕድ ኮርስ ወሲድና መምራቕ ደይኮነ ሕጂ ልክዕ 12 ወሉዝ ግሬድ ኮምፕሊት ንሰበልና ገለ ክፋል ኣብ እንዳ ዜግነት ነቲ ናይ ሬፈረንደም ምድማፅ ኣብ ኩሉ ሃገር ኣብ ኩሉ ዞባ ወሪዱ ነይሩ። ኣነ ድማ ከም መምህር ኮይነ ኣብ ዓዲ ቀይሕ ዝምደብ ንምንታይ ሽዑ ክፍለ ሰራዊት 70 ኣብ ዓዲ ቀይሕ ነይሮም። ካብ ቀዳማይ ክሳብ 50 ክፍሊ ንምህር ነርና ንተጋደልቲ ማለት እዩ።
0: ጎኒ ጎነቲ ናይ ምምሃርን ምስትምሃርን ስርሑ ንፀወታ ኩዕሶ እውን ኣይገደፎን። ኣብቲ እዋን ዝካየድ ዝነበረ ዞባዊ ግጥም ኩዕሶ እግሪ እውን ሓደ ካብ ተፃወቲ ኩዕሶ እግሪ ኣውራጃ ኣኮሎ ጉዘይ ኮይኑ ተመርፀ። 1993 ኣብ ስታዲም ኣስመራ ኣብ ዝተኻየደ ናይ መዛዘሚ ግጥም ጋንታ ኣኮሎ ጉዘይ ዋንጫ ዓተረት። እዛ ዋንጫ እዚኣ ኣብ ልብቲ ብፍቕሪ ንስፖርት ዝሰርሓሉ ኣብይ ሰሎም ቴድሮስ ዓበ ክብሪ ረኸበት።
1: ሓደ ካብ ገዛ ካብ ስድራ ዝወፀኩሉ ጉቦኦይንምፍፃም ካብ ስድራ ዝወፀኩሉ ግዜ እዩ። ወፅአ ድማ ኣዝዮም እየን እተን 9 ኣውራጃታት ክብለካ ኣዝየን ሓያላት ጋንታታት እየን ነይረን። ንኣብነት ከምአን ክተቕሰልካ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ ንምጥቃሶም ከም በዓል ወድ ሰገድ ካልኦት ኣዝዮም ብሉፃት ተፃወቲ ዝነብርዋ ናይ ኣውራጃ ሳሕል ብተጋደልቲ ዝቆመት ነይራ። ነዚ ሰጊርካ ዋንጫ ክትወስድ ኣዝዩ ሕጂ ኣብ ፀወታ ግዜ ጌሸ ካብ ገዛ ወፅአ እሞ ምስ ኣውራጃ ጎሎ ገዛይ ኣብ ቦኽረይ ኣብ መገሻይ ዋንጫ ዝወሰድ ኩላ ስለ ዝኾነት ብፍሉይ እየ ዝዝክራ።
0: ካብ ፈለምቲ መደብ ሃገራዊ ኣገልግሎት ዝኾነ ኣብይ ሰሎም ቴድሮስ ኣብ 1994 ምስ ኣባላት ቀዳማይ ዙርያ ናብ ሳዋ ወረደ። ኣብ ቴንዳታት ሳዋ እውን ፅቡቕ ግዜ ሕለፈ። ኣብ ምዱብ ናይ ስፖርት ግዜ እውን ኩዕሶ ካብ እግሩ ኣይፈለየን። ብደረጃ በራጊድ ኣብ ዝካየድ ዝነበረ ግጥማት እውን ናይ ፊተ መሪሕ ግደ ነበሮ። ኣቐዲሙ ኣገልግሎቱ ዝወደ ኣብይ ሰሎም ቴድሮስ ድሕሪ ምምራቕ ናብ ኣስመራ ተመሊሱ ኣብ ዓይኒ ዓበይቲ ጋንታታት ኣተወ። ዓባይ ጋንታ ኣዱሊስ ድማ ወነነቶ። ካብ 1996 ክሳብ 1998 ንኽልተ ዓመት ምስታ ጋንታ ብምፅዋት ፅቡቕ ግዜ ሕለፈ።
1: ናይ መጀመርያ ጋንታይ ዳህላክ እያ ነይራ ዳህላክ ነይራ ድሕሪኡ ሓንቲ ዓመት ተፃዊታ እውን ድሕሪ ተመሊሳ ኣብዚዮም ድርእዩ ንሕጂ ኣብቲ ሲዝን ኣብቲ ወቕቲ ምስ ዳህላክ እናተፃወትኩ ከለኹ ኣዱሊስን ኣልተሓሪርን መወዳእታ ኣብ ኣዱሊስ እየ ድፍርም 5,000 መፈረሚ ነይሩ ሽዑ እቲ ግዜ እቲ ኣዝዩ ብዙሕ እዩ። ኣብ 97 ገለ ከባቢ 96 መወዳእታ ሕጂ ምስ ኣዱሊስ ክውድእ ከለኹ ሓደ መወዲ ደገዛውተይ ነይሮም ደበይሰ ገዛውቶም ዓብደልቃድር ዓብዴ ጣዓመ ወዲ መሓሪ ድበሃል የስዳዓካይ ማለት እቲ ናብኡ ኢኻ ትፅጋዕ ወዲ ገዛውትኻ ደለዎ እምበር እቲ ደረጃ ሽዑ ናይ በዓላል ተሓሪርን ኣዶሊስን ደረጃ ሓደ እዩ ነይሩ ድሓር እዞም ዝብለካ ዘለኹ ደቂ ደገዛውተይ ስለ ዝኾኑ ምሳና ከምዚ ደሕሸካ ከምዚ ምስ በሉን ምስ ኣዶሊስ ኣትየ ምስ ኣዶሊስካ ስጋዕ እቲ ክልተ ገለ ዓመት ኣዝዩ ፅቡቕ ናይ ዓወት ዘለዎ እዋን ምስጋንታ ኣዶሊስ ኣሕሊፈ
0: ኣብሰሎም ቴድሮስ ኣብቲ ብዶብ ተሳቢቡ ኣንጻር ልዑላዊ መሬት ኤርትራ ኣብ ዝተሃቀነ ወራር ኢትዮጵያ ከም ኩሉ ኤርትራዊ መንእሰይ ቀዲሙ ኣብ ኣደ ኣሃድኡ ተረኽበ ምስኮር 271 ብምዃን ድማ ኣብ ሰለስቲኡ ወራራት መከተ ልዑላውነት መሰውሓሰ ኣብቲ ኣብ ሓይልታት ዝካየድ ዝነበረ ስፖርታዊ ግጥማት ተመልሰ ኣብ ምዉቕ ስፖርታዊ ግጥማት ሓይልታት ምክልኻል ብምስታፍ ክለቡ ኣከታቲላ 3ለስተ ዓመት ፅዋእ ከተልዕል እግሩ ሓወሰ
1: እዚ ናይ ልምዓት ኢልና ድወፈርናሉ ኩነታት ወያነ ዘጋጠመ ኣብ ኮርክ 271 እየ ዝምደብ ድሕሪ ብክፍለ ሰራዊታት ምስ ቆመ ኮርክ ክፍለ ሰራዊት 17 ኣብዚ እቲ ናይ ሰራዊት ኣብ 201 ዝሕሳልሳይ ወራድ እቲ ናይ ምስሪ ምክልኻል ብኮራት ዝነበረ ፀወታ ኣይርከብ ኩሉን ድረ ወዲ ቀዳማይ ዙርያ ገዛ ተመሊሰ ኣለኹ ናይ ኮራት ኣይርከብ ኩሉን ድሕሪ ዚ 201 ግን ናይ ሓይልታት ምክልኻል ኤርትራ ውድድር ምስ ተጀመረ ልክዕ ብክፍለ ሰራዊታት ድ ይጅምር ከም ኣጋጣሚ ኣብዚ እውን ምሳይ ኣሎ ሕጂ ምሳይ ሓንሳዕ ሰልጣን ዘሎ እሱ ናይ ክፍለ ሰራዊት 26 ተፃዋታይ ነይሩ ሳምሶም ጀለስ ኣነ እንዳ 17 ነይረ እዚ እንዳ 17 ከለና 3ለስተ ዓመት ኣካታቲላ እታ ክፍለ ሰራዊት ቀዳመይ ትወፅ 3ለስተ ዓመት ኣካታቲልና በዚ እናቐፀለ ሽዑ እንታይ ድቆውም ግንባር ሓሬና ሽዑ ምስ ጀለስ ንረኸብ ስለ ዘሎ መሳርሕተይ ማለት የ ብቐረባ ስለ ዝዝክሮ ካብ እንዳ 17 3ለስተ ዓመት ዋንጫ ወሲድና ግንባር ቀሙ ኣብ ግንባር ሽዑ ምስ ጀለስ ንራኸብ
2: ቅድሜና ያብቲ ናይ ግንባር ፈልጦ ብድሕሪ ኢና ንሕና ኣብ ክልተ ናይ ዳ 17 ዳ ተፀቐቲ ከሎ ግን ኣዝዩ ኣከፋፋል ጥራሕ ዘይኮነ ኣብ ዝኾነ ቦታኣት እዩ ተፀቒቱ ዘበቀ ዝፀቐት ነበረ ተፀቐታይ ነይሩ ኣብ ንትወታቱ ኣዝዩ ብሉፅ ምንቅስቃስ ዝገብር ነይሩ ኣስዋይካ ኣብ ናይ ግንባር ነበረ ግንባር ክሳድዒካ 201 ኣነ ናይ ክፍለ ሰራት 25 ወኪለ መፅ እሱ ዳ 17 ድሕሪ ኣብቲ ናይ ግንባር ብሓንሳ ኮይና ነቲያ ግንባር ክሳድዒካ ትመሰረትና ኣላ ከምዚ ነይሩ ንትወታቱ ግን ብጣዕሚ ንፉዕ ቀዲሙ እውን ምስ ክለባት ኣዱሊስ ዳሃላ ክፅዋት ስለነበረ ዝያዳ ናብ ተመክሮ ስለነበረ ካብኡ እውን ተመክሮ ዳ ገበረ ቲ ግንባር ኣዝዩ ሓጋዚ ፀወታ ይፅዋት ነይሩ
0: ኣብይ ሰሎም ኣብ 207 ጫሙኡ ምስ ሰቐለን ካብ ፀወታ ኩዕሶ እግሪ ብወግዒ ምስ ተሰናበተን ናብ ካልእ ዓውዲ ኣይበለን ኣብ ምፍራይን ምዕላምን ስፖርተኛታት ኣበርቲዑ ክሰርሕ ሓቀነ ከም ውፅኢቱ ድማ ኣሰልጣኒ ኩዕሶ እግሪ ጋንታ ሓሪና ክኸውን በቕዐ
1: 207 ሕጂ ኣብ ምምሕዳርን ፋይናንስን ክለብ ደንደን ዘሎ ኢስያስ ኪዳነ እሱ እዩ ነይሩ ኣሰልጣኒና ናይ ሓሬና ኣብ 207 ግን ናብ ካልእ ስራሕ ስለ ዝቐየረ እሞ ክኸውን ዝኽእል ኢሉ ኢስያስ ኪዳን እዩ ኣብቲ ዓውዲ ኣነ ሓስቦን ነይረ ኣብቲ ዓውዲ ናይ ኩዕሶ እግሪ ከምዚ ሕጂ ኣሰልጣኒ ዘለኽዎ በቃ ኣቢስ ክትሕዛይኻ ዛጋንታ ከምዚ እንዳገበርና ኢሉ ኢስያስ ኢደ ትሕዘኒ ሸዓኣ ናይ ዋንጫ ናፅነት ሓሬና ቀዳሚ ትወፅያ ሽዑ ኣለኹ ኣነ ኣሰልጣኒ ናይ ዋንጫ ናፅነት ሻምፒዮን ዙር ዘይኮነሲ ናይ ዋንጫ ናፅነት ነይራ ኣብ ደቀ ምሓረ ነይሩ ንመኸተይና ስዕርና ንወስዳ ኣብ በኽሪ ስራሕ ናይ ኣሰልጣንነተይ እዚኣ ዋንጫ ንሓሬና ኣግዚመዮም ማለት እዩ
2: ኣነ ምስ ክለብ መኸተ ነይረ ኣብዩ ሰሎም ከዓ ምስ ክለብ ሓሬና ኮይኑ ናይ ዋንጫ ናፅነት ንዓና እዮም ስዒሮምና ሸዓ ብኡ ብዓወት ክጅምር ከለካብ ናይ ክፍለሰራዊት ናይ ክፍለ ሰራዊት ወድድር ዝክብለካ ከለኹ ኣዝዩ ሓያል ወኑ ዘለዎ ድሌ ዘለዎ ሃገ ኣህዳዊ ስምዒት ኣዝዩ ከቢድ እዩ ከምዚ ናይ ክለባት ኣይኮነን ስለዚ ኣብ ከምኡ ዓይነት ቀዳማይ ኣሰልጣን ኮይኑ ኣብዚ ዓውዲ ምስልጣን ሰበለ በዚ ዓወት መጀመረ ኣዝዩ ፅቡ ኸይዱ
0: ምስጋንታ ሓሬና ብርክት ዝበልዎ ዓወታት ድሕሪ መጉንፃፍ ከዓ ኣብ 213 ኣብ ጋንታ ብድሆ ከም ተሓጋጋዚ ኣሰልጣኒ ኮይኑ ንሓፂር እዋን ሰርሐ ዓቕሙን ክእለቱን ተራእዩ ከዓ ቀዳማይ ኣሰልጣን ኮይኑ ተረቑሐ
1: ክለባት ናይ ሓይታት ምክልኻል ሓደ ዓይነት ኣካይዳ ማለት እንታይ እዩ ብሓደ ስለ ዝኾንካ ብሓደ ትቑርስ ብሓደ ትምሳሕ ብሓደ ትድረር መደቀሲኻ መናብሩካ ሓደ ስለ ዝኾነ ኣብ ሓሬና ከድካ ጋንታ የቀይረ ወይ እቲ እዚ የቀይረ እምበር ኣብ ሓሬና ዝነበርኩ ኣብ ብድሆ ዝነበርኩ ኩሉ ፅቡቕ ኣዝዩ ጥዑም ሂወት ኣብ ብድሆ ከም ካልኣይ ኣሰልጣኒ ኮይነ ድጅምር ድሕሪኡ ኣብ 223 18 ቀዳመይቲ ስርሐይ ማለት እዩ ኣብ 13 ካልኣይ ኣሰልጣኒ ክሳዕ 18 ቀዳማይ ኣሰልጣኒ ምስ ኮንኩ ካልአይቲ ወፅያ ኣብ 223 ኣብ ኮቪድ ኣብ መንጎ ኣብ 2 ዓመት ምሽ ኣብ ኮቪድ ስለ ዝነበር ኣብ 23 ሽዑ ቀዳመይቲ ወፅያ ብድሆ ማለት እዩ ስለዚ ኣብተን 2 ዓመት ዝሓዘየን ዝነበርኩ ንብድሆ ኣብ 18 ኣብ 23 ኣብ 18 218 ካልአይቲ ወፅያ ኣብ 223 ቀዳመይቲ ወፅያ ኣብዚ ዝሓለፈ ከዓ ቁሩብ ዋላ ኣብቲ ክስታይ ኣብቲ ደረጃ ይንምፃእ ድሓን ዝኾኑ ንኣሽቱ ዘለዉ ተፃወቲ ያቆማ ዘላ ጋንታ ብድሆ ምክንያቱ ቶም ገዳይም ገሊኦም ኣብ ሞያ ናይ ዳንነት ገሊኦም ኣብ ስልጣን ስለ ዝኣተዉ ድሓን ኣብ ደረጃ እውን ድሓን ኣላ ማለት እየ
0: ኣብስ ኣብ ዝተፈላለየ እዋናት ዝቐሰሞ ስልጠናታት ናይ ኣሰልጠንቲ ላይሰንስ ሒዙ ይርከብ ብተወሳኺ እውን ብመንገዲ ፊፋን ብምትሕብባር ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራን ዝተዋህበ ስልጠና ናይ ኣካላዊ ብቕዓት ንሰለስተ ዓመታት መመላእታ ብሓሳብን ግብርን ትምህርቱ ተኸታቲሉ
1: እቲ ስልጠና በቲ ቤዚክ መሰረታዊ ስልጠና ኩዕሶ እግሪ ዝበሃል ኣብ 2007 ወሲደ ዩ እዚ ኩሉ ግዜ ድዝክሮ ማለት እዩ መኮነን ሓበሬታን ጎስጓስን ምስ ምርከኻል ምስ መሻርክቱ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኮይኑ እቲ ኩሉ ናይ ምስልጣን ሞያታት ዝሃበኒ በቢግዜኡ በቢዓውዱ መሳልሉ ብዝሓለወ ደረጅኡ ብዝሓለወ ካብ ቤዚክ ድሕሪ ቤዚክ ኢንተርሚድት ድሕሪኡ ሃይ ለቨል ድሕሪኡ ሲ ላይሰንስ ናይ ካፍ ሲ ላይሰንስ ድሕሪኡ ናይ ቢ ላይሰንስ እዚ ብምሉእ ተጣሚሩ ኣብ መንጎ ድውሰድ ሪፍሬሽ ኮርስ ኣሎ ብፊፋ ድመፁ ኢንስትራክተርስ ኣለዉ ብውሽጢ ናይ ሃገር ድመፁ ኢንስትራክተርስ ኣለዉ ኣብቲ መንጎ መንጎ ናይ ፍሬፍሬሽ ኮርስ ኣሎ ኣብ ሰዓት እዚ ኣብቲ ናይ ሄድ ኮች ወይ ናይ ኮችን ኮርስ ስጋዕ ቢ ላይሰንስ ኣለኒ በፂሐ ኣለኹ ኪኒኡ እውን ገና እውን ኣነ ድበፃሕኮ ነገር የለን ብሕጂ እቲ ትምህርቲ እቲ ባይታ እውን ኣዝዩ ፅቡቕ ባይታ ተዋሂብና ስለ ዘሎ ከምኡ ክቕፅል ክስጉም ይደሊ ብተወሳኺ ካብዚ ውፅእ ኢሉ ኣብ 2017 ዝተኣታተወ ናይ ፊዚካል ትሬነር ብፊፋ ኮችን ኮርስስ ድወሰድናያ በቶም ኢንስትራክተርስ ናይ ፊፋ ብሰለስተ እብረ ማለት እዩ 2017 ቀዳማይ እግሪ ወሲድና 2018 2019 እዚ ናይ ፊዚካል ፊትነስ ምስ ሰነዳቱ ወረቐቱ ናይ ፊፋ ከም ዝሪዮ ደለኻ ወሲደ ሕጂ እውን ዝያዳ ዝሰርሓሉ ዘለኹ ካብ 2017 ኣብ ክለብ ደንደን ሱፐር ዲቪዥን እየ እስያስ ኪዳኖ ከሎ ሰልጣኒ ተሓጋጋዚ ኣሰልጣኒ ሳምሶም ከሎ ካብ 2017 ክሳብ ሕጂ ከም ኣካላዊ ብቕዓት ኣሰልጣኒ ኮይነ እሰርሕ ኣለኹ
2: ሕጂ ነቲ ሞያ ክትመፅእ ከለካ ኩሉ ግዜ መሰረት ክህልወካ ኣለዎ ኣብዩ ሰሎም ከምቲ ቀዲመ ዝነገርኩ ኣብቲ ንገብሮ ነበርና ኮርሳት ኣብ ክላስ ዝገብሮ ነበረ ኣክቲቪቲ ንትፈትካ ውይ ዝብግስ ኣዝዩ ብሱል ኣብቲ ሕቶታት ዝግበር ኣፍልጡካ ዝያዳ ስለነበረ ካብዚ ዝብገስ ኣብዩ ሰሎም ኣብቲ ነጥፈታት ኮርስ ንገብሮ ነበርና ኣዝዩ ንፉዕ ተገዳስነት ዘሕድር ፅፈቱ ኣብቲ ፓርቲስፔሽን ዝገብሮ ናይ ክሳይ ኣዝዩ ብሉፅ እዩ ነይሩ
0: ኣብዚ ሕጂ እዋን ኣሰልጣኒ ጋንታ ብድሆን ኣሰልጣኒ ኣካላዊ ብቕዓት ክለብ ደንደንን ሃገራዊት ጋንታ ኩዕሶ እግሪ ኤርትራን ኮይኑ ይዓይሎ ኣብዩ ሰሎም ቴድሮስ ምስ ናይ ግንባራት ጋንታታትን ክለብ ደንደንን ዓወታት ከመዝግባ ኣበርክትኡ ቀሊል ኣይነበረን
2: ሰሎም በቃ ልዕሊ ኩሉ ደስ ዝብለኒ ኣብቲ ንጥፈታት ዝገብሮ ኣብ ስፖርቲ ኣካላዊ ብቕዓት ዳሕራ ይመፅ ኣሰልጣን እዩ ነሩ ኣብቲ ኣካላዊ ብቕዓት ተገዲሱ ከምዚ ስኢልካ ሽዑ ዘይኮነ መደብ ሒዙ ከምንታይ ይገብር ኣለኒ መን ፈሊገለ ክመፅእ ከሎ እቲ ኣክቲቪቲ ካብዚ ይጅምር ሕጂ ምስ ደንደን ነዊሕ ሂዋን ሰሪሕና ብሓንሳ ኣለና ከማን ብዙሕ ዓወታት ኣምፂና ኢና ደረጅኡ ካብዚ ጥራሕ ዘይኮነ ኪኖ ሃገራዊት ጋንታ ውን በፂሑ ኣሎ እዚ ራይ እቲ በይዚ ካብ ክፍለ ሰራዊት ናብ ግንባር ካብ ግንባር ኣብ ክለባት ደንደን ኣብ ሃገራዊት ጋንታ ዝሓለፈ ነበረ ንጥፈታት ሃገራዊት ጋንታ ተዓወተትሉውን ሓደ ካብቲዮም ኣበርክቶ ዝገበሮ ኣብይ ሰሎም እዩ። ስለዚ ኣብ ንጥፈታት ኣብቲ ስልጠና ኣዝዩ ፅቡቕ ስራሕ ክንሰርሐ ኢነ ዝክር።
0: ኣብይ ሰሎም ቴድሮስ ኣብ 1998 ምስ

0: ወይዘሮ ምሕረት ተወልደ ቃል ኪዳን ኣሲሩ ቤርሳቤል ሶልያና ሲልቫና ኤልያብ ማትያስ ኣቢሰሎም ዝስሞም ሓሙሽተ ውሉዳት ፈርዩ ዋላ እኳ ደኣ ዓይነቱ ይፈላለ እምበር ሰንሰለት ምውርራስ ስፖርት ኣብታ ስድራ ገና ይቐጽል ኣሎ ማናቱ ሶልያና ኣቢሰሎምን ሲልቫና ኣቢሰሎምን ኣሰር ናይ ኣባሓጎአንን ኣቦአንን ስዒበን ኣብ ዓውዲ ባድመንተን ዝነጥፋ ዘለዋ ውልዶ ስፖርተኛታት እየን እዘን ኣባላት 33 ዙርያ ሃገራዊ ኣገልግሎት ዝኾና ፍላይ ማናቱ ኣብ ውድድር ዞባ ማእከል ካልኣይ ደረጃ ሒዘን ውድድረን ክዛዝማን ከለዋ ኣብ ምሕዝነታዊ ፀወታ ቻይናን ከምኡ እውን ኣብ 224 ኣብ ውድድር እዚ ማእከል ኣብ ናይ ውልቂ ሲልቫና ቀዳማይ ደረጃ ብምሓዝ ወርቂ መዳልያን ዋንጫን ክትሽለምን ከላ ሶልያና እውን ብወገና ኣብ ተሓናፊፅካ ዝካየድ ውድድር ሳልሳይ ደረጃ ክትሕዝ በቂዓ እያ
1: ኣዝየ ሕጉስ ኣብ ስፖርት ምንጣፈን ኣዝየ ሕጉስ ምክንያቱ ካብ ስፖርት ዝርከብ ማንም ሰብ ዝፈልጦ ኩሉ ግዜ ሕጉስ ኢኻ ኣብቲ ጥዕና ዘሎ ዘለካ ጥዕና ዘሎ ፅልዋታት ኩላህና ርዱእ እዩ ሕጂ ዋላ ክጅምራ ከለዋ ከም መናቱ እቲ ስፖርት ክጅምርኦ ከለዋ ብዙሕ ከምዚ ኢለን ኣብዚ ባድሜንተን ከኣት ዋይለስ ባድሜንተን ሲ ናተን ሞያያ ወይ ናተን ዓውድያ ኢለ ኣይግምትን ነይረ ጥራይ ሓንቲ እንታይ ፅብቕቲ ነይራትን ኣብ መንጎ ብጀካቲ ናይ ክለባት ልምምድ ዝገብሮ ናይ ጋንታታት ኣለዋ ከምዚ ሰንበት ሰንበት ውፅእ ኢልና ንጎየን ምሳይ ምጉያ ይፈትዋ ነይረን ኖርማል በዚ ከምዚ ናይ ፉቲን ዓይነት ቀሲ ኢልና ጎይና ንመፅእ በዚ ድጅምር ድሓር ምስ ረኣኮን ዋላ ትነብሰን እውን ድሓን ስለዝነበረ ከምዚ ናይ ስፖርቲቭ ዓይነት ነብሲ ስለዝነበረ ዋሞ ከምዚ ደይ ንፍትን ገለ ኢለ ድሕሪቲ ናይ ድሓን ኣንፈት ምስ ረኣ ኩለን እዚ ባድሜንተን ወዲአን ምስ መፃእ ካብ ኣገልግሎት ገለየን ድጅምሮኦ ኣዝየን ከዓ ኣብቲ ፊትነሰን ድሓን ስለዝኾነ ድሓን ድሓን ድኾነ ብልጫታት ወይ ድማ ውፅኢታት የርኢ ኣለዋ
2: መጀመርታ ናይ ባባተራ ኣሎ እንዲ ከንታ ዝበለ ካብ ፉቲንግ ምስኡ ንጎይ ነርና ኢና ፊዚካል ፊትነስና ፅቡቅ መፂና ማስ ድሓን ኮይኑራ ነብስና ከማሲ ፅቡቅ ነይሩ ብኡ ኢልና ጀሚርና ድሓር እዚ ናይ ክፍለ ሰራዊት ውድድራት ክስራዕ ባድሜንተን ዝተሰርአ ፊትነስ ምስ ረኣናዮ ድሓን ምስ ኮና እስከ ንፈትና ኣብዚኣ ዘይናኣቱ ኢልና ምስ ባባ ተዘራሪብና ማለት እዩ ኣብኣ ኣቲና ብኣ ፅቡቅ ከይድና ናይ ክፍለ ስራይ ፀወታታት ጀሚሩ ናይ እንዳ 19 ወኪልና ማለት እዩ ኣብኣ ፅቡቅ ከይድና ባድሜንተን ኣይፀላዕና ፅቡቅ እዩ ነይሩ ከምዚ ምሽ እቲ ፀወታ ብርቱዕ ዝበለ እዩ ወላ ትሬን ብርቱዕ እዩ ግን እስከ ድሓን ዕላማ ማለት ሲ ኣብ ፅቡቅ ድሓር ኣብ ድሓን ንኾነ ክንበፂሕና ኢልና ስለዝሓሰብና ፅቡቅ ጀሚርና ኣይበርታዓናን መጀመርታ ድሓን ዳኾንና መፂና ድሕሪ ቆልጢፍና ግን ውድድር ምስ ኣተና ከዓ ዳርጋ ናብ ሽልማት ሰኣቲና ኢና ኣብታ ናይ ዞባ ማእከል ካልአይቲ ዝወፀናያን ከምዛ ዝበልክያ ናይ ቻይና ከዓ ነይራ ኣብታ ናይ ምሕዝነታዊ ዝነበረት ከዓ ፅቡቅ ከይድና ባድሜንተን ቀንዲ እቲ ፊዚካል ፊትነስ ክህልዎ ከሎ ቅዳማይ ፍሌክሲቢሊቲናትካ ኩሉ ብዓብ እቲ ፀወታ ንባዕሉ ፈላለዩ ልክዕ ከም ኩዕሶ ኣይኮነን ፈላለዩ ከምቲ ኩዕሶና ተክሳይ ዘለዋ ባድሜንተን ካ ብሰለስተ ዝቆመተ ሕጂ ብትሪፕል ኣሎ ብዳብል ሲንግል በዝቆመ እዩ ሕጂ ዝያዳ ፍሌክሲብሊቲ ክህልዎ ከሎ በቃ ንስ ዝኾነ ነገር ከነቋርፂ የብልና በቃ ትሬይናት በቲ ዘለዉ ሰልጠንቲ ካብኦሞ ዝኾነ ነገር ዳቐሰምና ምስ ተፃወቲ ምስ ተሰልጠንቲ ከዓ ፅቡቅ ርሌት ገይርና ክሳይ ክንገብር ኢና ንደሊ ዝያደ ትሬይናት ሃገር ክነፀውዕ ንደሊ ማለት እዩ
0: እዘና ብርክት ዝበልዎ ግጥማት ብምስታፍ ስመንን ስም ሃገረንን ከፀውዓ ኣብ ሓያል ፃዕሪ ዝርከባ ተስፋት ስፖርተኛታት ናይ ወለደን ኣቶ ኣቢሰሎም ቴድሮስን ወይዘሮ ምሕረት ተወልደን ሓልዮትን ቀፃሊ መተበባዕን ናብዚ ዘለዎ ደረጃ ክበፅሓ ሓያል ድፊኢት ከም ዝኾነን እየን ዘዕልላ
2: ድግፎ እዩ ብጣዕሚ ብዓቤት ባባ ስፖርት ኣብ ስፖርት ምህላው ማዘር ገዛናስ ኩላትና ድግፎ እዮም ማለት እዩ ወይ ነደን ከመስገን ፈቱ ነዚ ዕድል ስለዝሃብና ማለት ደገፍናቶም ኣሎ ናይ ኩሎም ኣሕዋተይ ከዓ ናይ ኣብ ሓፍተይ ናይ ኣሕዋተይ ናይ ኩሎም ኣለና ደገፍ ብዓብኡ ደገፍትና ኣለዉ ዝያዳ ሕጂ ንስድራይ ክመስግኖም ዘሊ በቃ ትፍቕሪ ስለ ዘሎ እንዲ ትፍቕሪ ስለ ዘሎ ተዋሂድና ኣብዝበፅሕና
3: ንኣቢሰሎም ዘይኮነስ ስፖርታዊ ስድራ ክንብላ ዝቐልል መስለኒ ምክንያቱ ኣቢሰሎም እውን ዘይገለፆ ነይሩ እዩ ደቁ ቅድሚ ባድሜንተን ኣብ ናይ ክፍለ ሰራዊት እዚ ሓንቲ ሲልቫና ሶልያና ክፈልየን ኣይክእልኒ ክሳብ ቦርቴሎ ኮይና እውን ትነጥፍ ነራ እያ ናይ ክፍለ ሰራዊት ኣብ ደቀም ሓደ ምስ ከይድ ኮርያስ ቦርቴሎ ኮይና ባ ኣታቢስ ነፊዕካ ደቅኻስ ኣብ ከምዝዓውዲ ሎም ንሪኢ ኣለና ተይ ኩነታት ደቅኻብ ስፖርቲ ክነጥፉልካ ንስድራ

0: ዓብዪ ሓጋዚ ኣብ ካልእ ወልፍታት ተኣልዮም ገለ ተቢሎም ነቲ ስድራ ብስፖርት ተሃነፀኻ ፅባሕ ብሓንጎልካ ዳበለፀ ስለ ዝመፅእ ናይ ብሓቂ ተቕነአኒ ጥራሕ ዘይኮነት ኣነ እውን ረኣየይሲ ከም ናይ ኣቢስ ደቀይ ሰዲረስ ከምዚ ዓይነት ኣብ ነተፈታት ሎም ከብሉካ ደቀኻ ኣዝዩ ሓጋዚ እዩ። ምክንያቱ ኩሎም ኣቢስ ክዳውንቱ ኩሉ ቱታይ እቲያ ስድራ ብቱታያ ተዕለቕሎ ምክንያቱ ኣብ ስፖርት ነትፈታት ስለ ዘሎ ነቲየን ደቁ ብጣዕሚ እዩ ዝሕብሕበል ኣብ ደረጃ ምብፅሑ ናይ ብሓቂ ደስ ዝብለኒ ተኪዩ ኣሎ ማለት እዩ። ዋላ ካል ዓውዱ ኹን ዳ እምበር ባድሚንተን ባድሚንቶን እውን ፅባሕ ሃገራት ፀዊዕን ካልእ ንክበፅሓ ኣብኡ ወፍር ምግባሩ ኣብቲ ስፖርታዊ ዘዕበዮም ወፍር ምግባሩ ናይ ብሓቂ ዝሕጉስ ንካልእ ስድራውን ኣብነታዮም ኮይኑ ንዓይ እውን ክናቱ ክሳይ ርአ ክገብር ብጣዕሚ ናይ ኣቢሰሎም ኣብ ስድሩ ዝገብሮ ወፍሪ ሞካ ስፖርት በዛዓበየሉ ሞያ ምዃኑ ብጣዕሚ እዩ ዘሕጉሰኒ።
1: ዝገርም እቲ ምውር ራስ ስፖርት ናብ ኤልያብን ሕሳስ ልደ ናይታ ስድራ ዝኾነ ማትያስ ኣቢሰሎምን ምስግጋር እዩ። ኣብዚ እዋን እዞም ክልተ ኮተቴ ኣሰርናይ ኣቦኦም ተኸቲሎም ኣብ ዓውዲ ኩዕሶ እግሪ ብንጥፈት ይዋስእ ኣለዉ።
2: ኤልያብ ድሮ ወዲ 16 ዓመት ኮይኑ ኣሎ። እሱ እውን ብናይ ትምህርቲ እዩ ድጅምር ኣብዚ ድያ ቤት ትምህርቲ ክርያ ገዛውቲ ናይ ድምሃር ኣብኡ እዩ ድጅምር ኣብ ድያ ጀሚሩ ናይ ቤት ትምህርቲ ተወሳኺ ሕጂ ናይ ኣክርያ ምምሕዳር ኣክርያ ትፅቡቕ ነገሩ ኣብ ምምሕዳርካ እቲ ስፖርት ንጥፈት ስለ ዘሎ ናይ ምምሕዳር ኣኽርያ ጀሚሩ ይፃወት። ብድሕሪኡ ሕጂ ኣብዚ ናይ ደንደን ካልኣይ ዲቪዥን ደንደን ቢ ትበሃል ካልኣይ ዲቪዥን ኣብኡ እቲ ቁመቱ ገና እቲ ዕድመ ገና 16 ዓመት እዩ ደሎ። ኣብቲ ቁመቱ ግን ካባና ፍልይ ድበለይ ንውሕ ድበለን ኣብቲ ትቕመቱ ገለ ተዳእዩ ቁሩብ ጀሚሩ ኣሎ ልምምዱ ኣብኡ ጀሚሩ ኣሎ ገና እዩ ዘሎ። እዚ ኤልያብ ማለት እዩ። ብድሕሪኡ ዝመፅእ ማትያስ እዩ። ማትያስ ወዲ 8-9 ዓመት ኮይኑ ኣሎ። ማትያስ ኣብ ግራስሩት እዩ ኣብ ግራስሩት ኣሎ። ካብ ስፖርት ደይፍለይ ፍፁም ኤልያብ ነይሩ። ሕጂ ከዓ ማትያስ ምሳይ ዝኾነ ኣብ ዝኾነ ውድድር ናይ ቾሮዝ ስታድዮም ውድድራት ናይ ዞባ ማእከል ምሳይ ኣሎ። ስለዚ እቶም ናይ ደቀይ ክስታይ ከምዚ ይመስል ቲ መልእኽቲ።
1: ኣብዚ ንከባቢ 36 ዓመታት ብፍቕርን ተወፋይነትን ዝሰርሓሉን ኣብ ደበ ነብሱ ዝሰረፀን ፍቕሪ ኩዕሶ እግሪ ምትብባዕ ናይ ስድራ ቤቱን ናይ ቀረበ ሓለፍቱን ኣይተነፍጎን።
2: ኩሉ ግዜ ናትካ መንገዲ ወላዲኻ እዩ። ናይ ወለደይ ብፅቡቕ ይገልፆ ናቶም ኣብነት እዩ ናቶም ኣርኣያ እዩ ኣብዚ በፂሐ ዘለኹ። ድሕሪኡ ዝግለፅ ኣብ ኣሃዱ መጀመርያ ኣደ ኣሃደይ ክፍለ ሰራዊት 17 ማለት እዩ ክሳብ ኣብቲ ዝነበረ ናይ ስፖርት ንጥፈታት ብግቡእ ኣብቲ ዝካየደሉ ኣብ መንጎ ናይ ዕረፍትን ናይ ካልእን ግዜ ኣብ ክለባት ክነጥፍ ዘይርሳዕ ማለት እዩ ድሰዱና ዝነበሩ ኣሃዱ ክፍለ ሰራዊት 17 ኣድሁ የመስግን። ድሕሪኡ ነተን ግንባራት ንሓሬና እዚ ማእከል እዚ ተወርዋር ሓይሊ እዚ ማእከል ብድሆ ማለት እዩ ሳሕጂ ዘለኹላ ማለት እዩ። ድሕሪኡ ድማ ንመኮንን ሓበሬታን ጎስጓስ ሚኒስ ምክልኻል ስጋባ ብዝብፅሕኒ ዘሎ ብልቢ የመስግን።
1: እዚ ስድራ ቤታዊ ትውፊት እዚ ኣብ ሃገር ዓብቕም ነገርን ውፅኢትን ከም ዝፈጥር ዘከራኽር ኣይኮነን ሃብቲ ሃገር እዩ። ካብቲ ቤት ክብርታት ፍቕሪ ጽንዓትን ቀጻልነትን ይቕሰም። ብወገና ነቲ መሰረት ዝኾነ ኣቶ ቴድሮስ ክፍለ ዘለኣለማዊ ዕረፍትን ክብርን ነቶም ኣብ ዓውዲ ስፖርት ብዝተፈላለየ ሞያ ዝዋስኡ ዘለዎ ድማ ብሩህ መጻእን ዓወትን ንምነየሎም።
3: ሕጂ ኣብ ገዛና እንሻላ ትፅቡቕ ዘሎ ማለት እዩ ትፍቕሪ ኣሎ ስፖርት ዓይነት ስፖርት ናይ ፍቕሪ ኣለና ዝያዳ ማለት እዩ ከምቲ ካሊእ ገዛና እናቱ ዘለዎ ዝያዳ ቶም ኣብ ስፖርት ዘለዎም ከዓ ያዳ ፍቕሪ ገይሮም ኣብ ዝለዓለ ደረጃ ንክበፅሑ።
2: ስፖርት ንዓይ በቃ ዓብዪ ፀጋ ሂወት እዩ። ኣብ ገዛ ይሰላም ኣሎ። በዛ ኣጋጣሚ ካብ ወለድኻ ድሕሪዩ ናብቲ ናብራ ናብ በዓልቲ ቤትካ እንዲኻ ትብል ናብ ኣሕዋትካ ኣሎ። ሕጂ ፅቡቕ ነገሩ ነድክማ ኢና ብጣዕሚ። ምክንያቱ ሰን ልምምድ ገይረ ንመፃ ንበዓልቲ ቤተይ ምሕረት ተወልደ ዘርአ ብጣዕሚ ብልብ እየ ዘመስግና። ምክንያቱ ልምምድ ጌርካ መፂኻ እተን ትሕዝቶ መግቢ ናይ ጋንታ በሊዕካ ወዲእካ መፂኻ ንስኻ ዕረፍቲ ጥራይኻ ሕጂ እቲ ድኻ

0: ማት ናይ በዓልቲ ቤት ይረአዩ እስኻ ብዝተኽኣለካ ሕጂ ትድዕረፍካሉ ካብአን ንላዕሊ ካብተን መናቱ ድሕግዛ ሕጂ ኣነ ክሕግዛ ደስ ዝብለኒ ምክንያቱ ተፃዋታይ ከለኹ ተሃልክ ስለ ዝፈልጣ እታ ናይ ሪካቨር እዋን ንዐአን ይመርፃ ኣነ ክቃለስ ይደሊ ምስኣ ክሕግዛ ይደሊ ስለዚ በዚ ኣጋጣሚ እቲ ናይ ስፖርት ሂወት እንድሕር ኣብቲ ገዛኻ ርግኣት እንድሕር ኣለካ ዓወት መፅእ ምስ ርግኣት ርግኣት ኣብ ገዛ ህድኣት እንድሕር ኣሎ ተፈሲካ ተሓጒስካ ትመፅእ ኩሉ ገር ጨውጨው ኣይትብልን ስለዚ በዚ ኣጋጣሚ ውን ኪንዮ እቲ ናይ ስድራይ ንበዓልቲ ቤትካ የመስግና
1: ሓደ ነገር ሒዝካ እንዲኻት ዓቢ ናይ ስድራኻ ናይ ኣብሰሎም ናይ ኣቦ ይሒዙ ዓብዩ ኣቦስ ታሪክ ናይ ኣቦ ክነግረና ፀኒሑ ብስፖርት ሓሊፉ ከምዚ ኢሉ ኢሉ ራየ ተኪዎ እዚኦም ስድራውን ፅባሕውን ዘን ወሊድዎን ዘለዎ ደቁ ፅባሕውን ስድራ ክምስርተየን ናይ ኣብሰሎም ክሕዛ ስለዚ ኩላትና ከምዚ ዓይነት ኣብ ካሊ ክሳይ ሞያ ይኮ ስፖርታዊ ኣዝዩ ሞያ እዩ ንሪኦ ኣለና ሎሚ ካልኦት ዓለማት ካልእ ወፍሪ ተገይርለን መዓት ዋላ ብኣታዊታቱ እንተርኢኻ ቀሊል ሞያ ኣይኮነን ስለዚ ንካልእ ስድራኻ ልክሕ ናይ ኣብሰሎም ኣብነትያን ስድራ ኮይኖም ናይ ኣብሰሎም በፂሕዎ ዘሎ ደረጃ ንክበፅሑ ኣብ ከምኡ ዓውዲ ወፍሪ ክገብሩ ኣብ ስፖርት ንሪኦ ኣለና ናይ በዓል ግርማይ መዓት ወፍሪ ተገይርሎም ሃገር ፅውዕ ኣለዉ ቀሊል ኣይኮነን ስድራ ኣብ ኩሉ ስድራ ስተስፖርታዊ ንጥፈታት ንክዓቢ ይላዋ

ዝኸበርኩም ተዓዘብቲ መደብ ለሰ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ እናደመቐት ናብ ወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም በኣኹም ንዓኹም ምዃና ስለንኣምን። ምስ ኩላቶም ኣብላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘለ ሰሙን እዩ ይኸውን ምርኻብና። ሰላም።

ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣተኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ፅምብል መበል 35 ዓመት ናፅነት ናይ ዘስምዖ መደረ ምሉእ ትሕዝቶ ኣብ ገጻት ካልኣይን ሳልሳይን ናይ ጋዜጣ ሓዳስ ኤርትራ ይርከብ። ሪፖርታጅ ፅምብል መበል 35 በዓል ናፅነት ኣብ ዞባ ደቡባዊ ቀይሕ ባሕሪ ቀሪቡ። ኣብ ዓምዲ ባህልን ስነ ጥበብን ራብዓይን ዛዛምን ክፋል ስነ ጥበብ መኸተ ሰፊራ ኣላ። እቲ ዝተሓልፈ ጉዕዞ ምዕባለ ስነ ጥበብ ከም ኩሉ ኣካል ናይ ትገድሊ ብዙሕ መሰናኽላት ዝሓለፈ እዩ። መሰናኽላት ገላሊሁ ሓሊፉ ብተመክሮ በሲሉ ፍልጠት ምስ ተደርዖ ድማ እዩ ድሓር ናብ ጥርሲ ዝበፅሐ። ብዓቕሚ ድማ ኣብቲ ብደረጃ ጋንታ ተኣኪብካ መጋርያ ወሊዕካ ዝካየድ ዝነበረ ናይ ክራርን ዝመጻእልካ እትፈልጦ ሰውራዊ ደርፍን ህቡብ ደርፊ ሕብረተሰብን ዝካየድ ምዝንጋዕ ኣነቓቕሕን ደባስን ነበረ። ክሳዕቲ ከም ናይ በዓል ዕቕባ ጋብር ደረጃ ዝበፅሐ ህርመት ክራር ድማ ኣብ ኣህዱታት ንፉዓት ወቕዕቲ ክራር ተፈጥሩ። ኣብ ክቢ መጋርያ ድምፀን ስሒለን ብወኒ ዝደርፋ ጀሪካና ልዒለን ዝድስትቓ ዝዕልላን ዝዘላን ድማየን ዳሓር ናብ ጉጅለታት ባህሊ ዝተመርፃ። ባህሊ ቀንዲ ኣካል ቃልሲ ምዃኑ ኣብ ሰውራና ብኣግኡ ዝተፈልጠ እኳ እንተነበረ ናብቲ ሰውራዊ ደረጃ ንክበፅሕ ግን ነዊሕ መስርሕ ሓሊፉ። ካብቲ ፊልማዊ መድረኽ ዝቐጸለ ጉዕዞ ድማ እዩ ነቶም ክሳብ ሕጂ ከም ሕላገት ባህላዊ ንጥፈታት ሃገርና ዝረኣዩ ዓበይቲ ተዋሳእቲ፣ ደረፍቲ፣ ሰኣልቲ፣ ቀባእቲ፣ ሙዚቀኛታት ዝፈረየ ዝኾነ መድረኽ ብግቡእ ምዝንበብን ዝግጠምን ይስሕል እዩ። ነቲ መድረኽ ብምልኣት ዝውክል ዕዮ ጥበብ ድማ እዩ ነቲ ናይ ሓፋሽ ቃልሲ ኣብ ሓፋሽ ዘስርጾ። ስነ ሓሳብ ኣብ ሓፋሽ ምስ ዝሰርጽ ናብ ነገራዊ ሓይሊ ይቕየር ዝብል ህቡብ ጭርሖ ቃልሲ ብሓፈሻ ብመንገዲ ስነ ጥበባዊ ዕዮ እዩ ዝያዳ ናብቲ ሓፋሽ ክሰርጥ ዝኽእል። ትምህርቲ ፖለቲካ ነዚ ከስርጥ ዝቃለስ ከም ምዃኑ መጠን ንስነ ጥበብ ከም ቀንዲ መሳርሒኡ ይጥቀመሉ ተጠቒሱ። ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኤርትራ ቀሪቡሎ። ግጥማዊ ሞኖሎግ ደንደን ብደራስን ኣላይን ኤፍሬም ካሕሳይ ወድኻዳ ዝተገጥመት ኮይና ብሰልጠንቲ ዓውድታት ድራማ 2026 ዝቐረበት ነይራ። ብሓቂ እታ ግጥሚ ንልብን ቀልብን ተዓዘብቲ ብዝግባእ ተንኪፋያ። እቶም ነታ ግጥሚ ዘቕረቡ መንእሰያት ከዓ ናይ ሓያሉ ዓመታት ተመክሮ ዘለዎም እምበር ሓደስቲ ሰልጠንቲ ተዋሳእቲ ኣይመስሉን እዮም። ብዙሓት ስነ ጥበበኛታት ሃገርና ንህዝቢ ኤርትራ ንሓድነቱ ንትብዓቱን ብልሑን ንምግላፅ ብንህቢ ገመል ኣንበሳ ጻጸ ጉማረ ክምስልዎ ሃቂኖም እዮም። ንህዝቢ ኤርትራ ብልክዕ ንምግላፅ ምሕር ከቢድ ምዃኑ ግዳ ካብ ማንም ንላዕሊ ስነ ጥበበኛታት ይፈልጡ እዮም። ዕምቆትን ስፍሓትን ምስጢር ሓይልን ሓድነትና ገና ኣይተበፅሐን ዘሎ ገና ምርምር ዝሓትት ምዃኑ ከዓ ከቶ ዘጠራጠር ኣይኮነን ይርከቦ። ጽንዓትና ወሕስና ተኸታታሊ ስእላዊ መግለፂታት ወግዓዊ ፅምብል መበል 35 ዓመት ናፅነት። ሪፖርታጅ ወግዓዊ ፅምብል ናፅነት ዞባ ዓንሰባ። ጋዜጣ ኤርትራ ሓዲሳ ናይ 26 ግንቦት ሕተማ ንመበል 35 ዓመት ፅምብል ናፅነት እያ ወፍያቶ። ዜናታት ፈፅሚ ወግዓዊ ፅምብል ናፅነት ኤርትራ ኣብ መላእ ሃገርን ወፃእን መልእኽትታት ዮሃና ዝተፈላለዩ መራሕቲ ሃገራት። ሪፖርታጅ ፅምብል ማሕበረ ኮማት ኤርትራውያን ኣብ ስደት ቀሪቡሎ። ሪፖርታጅ ፅምብል ናፅነት ዞባ ዓንሰባ። ሪፖርታጅ ፅምብል መበል 35 ዓመት ናፅነት ኣብ ሳዋ። ሪፖርታጅ ፅምብል መበል 35 ዓመት ናፅነት ዞባ ደቡብ። ሪፖርታጅ ወግዓዊ ፅምብል መበል 35 ዓመት ናፅነት ኣብ ስታድዮም ኣስመራ። ሪፖርታጅ ፅምብል ናፅነት ኣብ ኮማዊ ዳሳት በብኸባቢኡ ኣብ ተኸታታሊ 3 ገጻት ጋዜጣ ኤርትራ ኣልሓዲሳ ሰፊሩሎ። ስሙድና ደማንና ጽንዓትና ወሕስና ስእላዊ መግለፂ ፅምብል መበል 35 ዓመት ናፅነት ኤርትራ። ጽንዓትና ወሕስና ስእላዊ መግለፂ ፅምብል

በዓል ናጽነት ኣብ ዞባ ጋሽባርካ ሪፖርታጅ ጽምብል በዓል ናጽነት ኮማውዳሳት ንኡዞባ ኣኽርያ ሪፖርታጅ ጽምብል በዓል ናጽነት ኮማውዳሳት ንኡሳን ዞባታት ጸጸራትን ቲራቦሎን ሪፖርታጅ ጽምብል በዓል ናጽነት ኮማዊ ዳሳት ፓራዲዞን ማይተመናይን ሪፖርታጅ ጽምብል በዓል ናጽነት ምምሕዳር ከባቢ ማዓስክራልጌን ንኡዞባ ገጀረት ኮማዊ ዳስ ማይወላኹ ንኡዞባ ገጀረት ምምሕዳር ከባቢ ማይ ዓይኒ ንኡዞባ ጎዳይፍ ኮማዊ ዳስ ምምሕዳር ከባቢ ቀሓውታ ንኡዞባ ጎዳይፍ ቀሪብሎ ጽንዓትና ውሕስና ሪፖርታጅ ጽምብል በዓል ናጽነት ኣብ ሚኒስትሪ ሕርሻ ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ጽምብል መበል 35 ዓመት ናጽነት ዘስምዖ መደረ ሙሉእ ትሕዝትኡ ብቋንቋ ትግረ ሰፊሩ ይጽንሐና ኣብ ዓምዲ ደልኣባብ መበል ሳልሳይ ክፋል ትሕዝቶ ታሪኽ መረብ ድብላ ናይ ደንጎባ ኣምዒላት ቀሪባኣላ ሰባትና ደማንና ጥንዓትና ወሕስና ሪፖርታጅ ጽምብል መበል 35 በዓል ናጽነት ኣብ ዞባታት ደቡባዊ ቅሕ ባህሪ ዓንሰባ ማእከል ኮሌጃትን ሳዋን ኣብ ዓምዲ ባናታዕሊም ኣብ ፍሉይ ሕታም ናጽነት ድሕረ ባይታ ቃልሲ ህዝቢ ኤርትራ ናጽነት ዝተኸፍለ ወጋን ዝተሰግረ መስገደላትን ኣስፊራ ትጸንሐና ሰባትና ደማንና ጽንዓትና ወሕስና ሪፖርታጅ ጽምብል ናጽነት ኣብ ወፃእ ሃገር ኒውዮርክ ሪያድ ላክሰምበርግ ቀሪቡሎ ሰላም መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ጸብጻብ ጽምብል ናጽነት ኩማው ዳሳት ጸጸራትን ቴራቮሎን ኣብ ዓምዲ ፈንዋዓዳት ጥበባዊ ገጻት ጽምብል መበል 35 በዓል ናጽነት ይጸንሐና ሰላም መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ወግዓዊ ጽምብል መበል 35 ዓመት ናጽነት ዘስምዖ መደረ ሙሉእ ትሕዝትኡ ኣብ ጋዜጣ ኤርትራ ፕሮፋይል ይጽንሐና ሪፖርታጅ ጽምብል ናጽነት ኣወር ሪዘለንስ ኣወር ጋራንቲ ኤርትራስ 35 ኢንደፐንደንስ ኣኒቨርሰሪ ቀሪብሎ ኣብ ዓምዲ ካልቸር ኤንድ ኣርትስ ተምሳል ኤርትራዊ ጽንዓት ዝኾነ እምባደንደን ዝደስስ ትሕዝቶ ይጽንሐና ኣብ ዓምዲ ስፖትላይት ዛዛሚ ክፋል ኤርትራ ዘ ሎንግ ሮድ ቱ ኢንደፐንደንስ ሰፊራ ኣላ ኣውር ሪዛይለንስ ኣውር ጋራንቲ ጽንዓትና ወሕስና ስእላዊ መግለጺ ወግዓዊ ጽምብል መበል 35 በዓል ናጽነት ኣብ ተኸታተልቲ ገጻት ሰፊሩሎ ኣብ ዓምዲ ኦፒንየን ኣብ ጉዕዞ ናጽነት ኣብ ጽላት ማሕበራዊ ፍትሒ ዝተረጋገጹ ዓወታት ተዳህሲሶም ይርከቡ ኣብ ዓምዲ ዴቨሎፕመንት ጽማቕ ትሕዝቶ ቀለመጠቕ ምስ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሰ ብርሃነ ቀሪቡሎ ኣብ ዓምዲ ኪዌንደኤ ጦብላሕታ ኤርትራውያን ዲያስፖራን ወጻተኛታት ኣብ ኣጋጣሚ ጽምብል መበል 35 ዓመት በዓል ናጽነት ኣብ ዓምዲ ቁጠባን ዋኒነን መበል 6ይ ክፋል ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባኣላ ኣብ ቻይና ዝቕባበ ንምቁፅጻርን ክብሪ ባጢራ ንምሕላውን ዝተተግበረ ቁጠባዊ ፖሊሲ ካብቲ ኣብ ኣሜሪካ ዝተተግበረን ዝተዓወተን ፖሊሲ ዝተፈለየ እዩ እዚ ከዓ ንኩሉ ዝኸውን ኣድማሳዊ ፖሊሲ ከም ዘየለ ዘመልክት እዩ ዋጋታት ኣብ ዝነበርዎ ከም ዝረጉ ምግባር ኣብታ ኣብ ኢንዱስትሪ ዝተማእከለ ቁጠባን ዝተዋሃደ ዕዳጋን ዝነበረ ኣሜሪካ ኣድማዒ ክኸውን ከሎ ኣብታ ኣብ ሕርሻ ዝምርኮስ ቁጠባን ፋሕፋሕ ዝበለ ዕዳጋን ዝነበራ ቻይና ግን ክዕወት ኣይከኣለን እቲ ብኣሜሪካ ዝተተግበረ ፖሊሲ ብሃገራዊ ሰልፊ ቻይና ይኹን ብዴሳዊ ሰልፊ ተፈቲን እዩ ክዕወት ዘይከኣለ ዴሳዊ ሰልፊ ግና ኣብ ጥንታዊ ቁጠባዊ ኣካይዳ ቻይና ዝተሰረተ ቅልጡፍ ምሕየሻ ናይ ፖሊሲ ብምክያድ ነቲ ጌጋ ክእረምን ዓወት ክጓናፀፍን ከኣለ ተጠቂሱ ሪፖርታጅ ጽምብል ናጽነት ከማውዳሳት ንኡዞባ ሰረጀቓ ይጸንሐና ሪፖርታጅ ከማውዳስን ገምጋም ማሕበራዊ ኣገልግሎት ንኡዞባ ገላ ነፍሒ ጽንዓትና ወሕስና ስእላዊ መግለጺ ጽምብል ናጽነት ኣብ ዞባ ደቡብ መንደፈራ ሳልሳይ ክፋል ትሕሶ ጦብላሕታ ንባብ ኣብ መጻሕፍቲ ታሪኽ ኤርትራ ቀሪባኣላ ጸሓፊ ናብቲ ክውንነት ብኩራት ነቐፌታዊ ገምጋም ተመሊሱ ክዛረብ ከሎ እተን ዝቐደማ ክልተ መጻሕፍቲ ናብ ትግረን ዓረብን ተተርጊመን እኳ እንተኾና ኣይንፈላለእ ጥራሕ ኣብ ካይሮ ብምሁራት ወጻተኛታት ነቐፌታዊ ገምጋም ከም ዝተኻየደላ ይሕብር
ናብ ኣምሓርኛ ክትርጎም ይፍተን ከም ዝነበረ እውን ወሲኹ ይገልጽ። ነዚ ሕፅረት ነቐፌታዊ ገምጋም ኣብ ግምት ብምእታው ድማ በድሀ እኳ እንተኾነ ኣድላይነት ናብ እንግሊዝኛ ምትርጓም ክጉሰ ከም ዘይክእል ይሕብር። እቲ ዓሚቕ ምሕሳብ ምውጣንን ምምርማርን ዘድልዮ ዕማም ምዃኑ ዝገለጹ ሓሳብ ሎሚ ክውን ኮይኑስ እንሆ እኳ ነታ ብእንግሊዝኛ ዝተጻሕፈት መጽሓፍ ከምቲ

بت حد وغن اتي مدققام حاسبات تدلعين كخوون زنبرون يمثل بت خالم ريد ما نقزع نفسن وكيلان بملكع متصحاف سلزوطا زي دقاقم حاسب حيزن كقربات تسبيت زقباري مثلني سلزي بحجي تخليسن داقماي زحتما انتخينن نزي نتبزي ابقمت مئتاو كدليو يركبو ريبورتاج تنبل مبل 35 عمد بعلنا تنتكم وداسات نوزوبا 4 تسمرا ኣብ ዓምዲ ምን ሆና ወሆናክ ኣገረምቲ መቆሚ ኣዕኑድ ሕግታት ጥንታዊ ቻይና ቅድሚ 75 ዓመት ወዲቓ ናይ ዝተሳነት ነፋሪት ኣካላት ተረኺቡ ክሊማዊ ሓደጋታት እትፀናፀን ተጠንቀቕን ሮቦታዊት ጎብየ ተማሂዛ ኣብ ልምምድ 145 ኪሎ ግራም ሓፂን ኣብ ክሳዱ ዝወደቆ ቻይናዊ ስፖርተኛ ብኡ ንብኡ ከም ዝሞተ ተገሊጹ ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ኣርእስታት ተላዒሎም ጸገም ድርቀት ኣካላት ኣብ ዕሸላት ክሽነ ስድራ ሰሙናዊ ክንክን ፀጉርን ጥቕምታቱን ጥቕምታት ፅሟቕ ለሚንን ናዕናዕን ይርከብዎም ስሙድና ደማንና ፅንዓትና ወሕስና ስእላዊ መግለፂ ወግዓዊ ፅምብል መበል 35 ዓመት በዓል ነፅነት ኣብ ዓምዲ ጥዕና ምሕር ሙቐት ኣብ ኣካላት ዝፈጥሮ ምዝንባዕ ተዳሲሱ ሙቐት ሰብነትና እናወስኸ ክኸይድ ንከሎ ስራውር ደም ይኽፈቱ እዚ ፀቕጢ ደም ክንኪ ስለ ዝገብር ልብና ነቲ ደም ናብ ኣካላትና ንምብፃሕ ብሓይሊ ክትሃርም ትግደድ ቅልጡፍ ምውሳኽ ሙቐት ሰብነት ወይ ሕበጥ እግሪ ዝኣመሰሉ ምልክታት ዝረኣዩ በዚ ምኽንያት እዩ ኣብ ግዜ ልዑል ሙቐት ኣብ ታሕቲዋይ ቀፅላ ቆርበት ሰብነትና ብብዝሒ ደም ከም ዝውሕዝ ይኸውን ነቲ ሙቐት ካብ ውሽጢ ኣካላትና ብመልክዕ ረሃፅ ንደገ ንክወፅእ ይሕግዝ እቲ ኣብ ሰብነትና ዝፀንሐ ሙቐት ብረሃፅ ክወፅእ እንትኽኢሉ ሰብነትና ብንቡር ኣገባብ ክዝሕል ይጅምር ረሃፅ ሙቐት ሒዙ ክወፅእ እንከሎ ካብ ሰብነትና ኣገዳሲ ዝኾነ ፈሳስን ጨውን ሒዝዩ ዝወፅእ ብቐሊሉ ንንቕፀት ሰብነት ማለት ዲሃይድሬሽን ንቀላዕ ማለት እዩ እዚ ምስቲ ኣቐዲሙ ዝተጠቕሰ ትሕቲ ንቡር ምጉዳል ፀቕጢ ደም ተደሚሩ ምስልካይን ሓይሊ ምድካምን ዝኣመሰሉ ምልክታት ክነርኢ ንጅምር ተጠቒሱ ኣብ ዓምዲ ትንተነ ዜና ማዕበላዊ መጥቃዕቲ እስራኤል ኣብ ሊባኖስ ከም ዛዕባ ተላዒሉ ይፀንሐና ኣብ መንጎ ሕዝቦላሃን እስራኤልን ዝተበፅሐ ስምምዕ ምቁራፅ ተኽሲ ዝሓቆፎም ነጥብታት እንታዮም ነይሮም ከም ዝዝከር ብመንጎኛነት ፕሬዚደንት ኣሜሪካ ዶናልድ ትራምፕ ብ16 መያዝያ ኣብ መንጎ እስራኤልን ሊባኖስን ን10 መዓልታት ዝፀንሕ ስምምዕ ምቁራፅ ተኽሲ ተኸቲሙ ነይሩ እዩ እቲ ድሒሩ ን3 ሳምንታት ዝተናውሐ ስምምዕ ግን ነዊሕ ከይቀፀለ ብክልቲኦም ወገናት እዩ ክጣሓስ ተራእዩ ብመሰረት ተበፂሑ ዝነበረ ስምምዕ እስራኤል ኣብ ሊባኖስ ዝተካይዶም መጥቃዕትታት ደው ክተብል ሕዝቦላሕ ድማ ብተመሳሳሊ ናብ እስራኤል ዝውንጭፎም ሮኬታትን ሚሳይላትን ደው ከብሎ ዩ ነይሩ እዚ ክልቲኦም ወገናት ተረዳዲኦምሉ ዝነበሩ ስምምዕ ግን ነዊሕ ከይፀንሐ ተጣሒሱሎ በዚ ከዓ ኣብ ሊባኖስ ብደብዳብ እስራኤል ብዙሓት ንጹሃት ሰባት ግዳያት ክኾኑ ንዕዘብ ኣለና ይርከቦ ኣብ 4ይ ክፋል ጦብላሕታዊ ንባብ ኣብ መጻሕፍቲ ታሪክ ኤርትራ ንኹነታት ቅድመ መግዛእቲ ኤርትራ ብዝምልከት ጸሓፊ ታሪክ ኣለም ሰገድ ከምዚ ይብል ካብ መፋርቅ 18 ክፍለ ዘመን ክሳዕ መወዳእታ 19 ክፍለ ዘመን መሬት ኤርትራ ብፖለቲካውን ወታደራውን ማእከልነት ናይ ዞባ ብፍላይ ድማ ትግራይን ጎንደርን ከምኡ ድማ ቱርክን ግብፅን ዝፅሎ ዩ ነይሩ ከበሳ ኤርትራ ማለት ሰራየ ኣክሎ ጉዛይ ሓማሴን ንባዕሉ ብውሽጣዊ ግርጭት ዝሕመስ ዘይጥሙር ኣቃወማ ዝነበረ እዩ እቲ መሬት እንትርፎ እቲ ራስ ኣሉላ ካብ 1877 ክሳብ 1889 ዝተቆፃፀሮ ከበሳ እንተዘይኮይኑ ካብ ትግራይ ይኹን ኣምሓራ ማለት ደቡብ ካብ መረብ ፈፂሙ ተማእኪሉ ተማሓዲሩ ኣይፈልጥን ብመንፅር እኳ ድኣ ኣብ ከም ፀዓዝ ዘጋ ዝኣመሰሉ ቦታታት ሓያላት ኣበጋዛት ውግእ ባህግታቶም ክውን ንምግባር ተላዒሎም ነይሮም እዮም እቲ ናብ ስግረ መረብ ዝግበር ዝነበረ ግብሪ ከዓ ስሩዕ ኣይነበረን ይጠቅስ ኣብ ዓምዲ ማህደር ጀገኑ መበል 27 ክፋል ታሪካዊ ዛንታ ወራር ወፍሪ ቀይሕ ኮኸብን ተኸላ ቀይሕ መስመርን ቀሪባ ኣላ ማእከላይ ሕክምና ካብ ቅድሚ ምጅማር ሻድሻይ ወራር ቀሊል ዘይበሃል ምቅርራባት ክካየድ ፅኒሕ እዩ ጸላኢ ቀማዊ ኩናት ክጥቀም ተኽእሎ ከም ዘለዎ ምስ ተገመተ ነቶም ኣለዉ ዝበሃሉ ስነቃዮማት ኩናት ኣፅኒዕካ ፀረናታቶም መከላኸሊ ክዳሎ ግዴታ ነበረ ነዚ ክተፅንዕ ዝተመዘዘት ጉጅለ ብቐንዱ ካብቶም ዓበይቲ ሓኸይም ሰውራ ነይሮም ከም ውፅኢት መፅናዕቲ ናይታ ጉጅለ ከዓ ኣድለይቲ መከላኸሊ መድሃኒታት ሳምፕል ማለት መርኣይ

ኣስክታትን ተቐሪቦም ኣብ ዝተፈላለየ ከባቢታት ዓውደ ውግእ እናተንቀሳቐስካ መርዛም ቀመማት ዝምርምራ መሳርሕታት እውን ካብ ወፃኢ ናብ ሜዳ ኣእትያ እተን ብጉልበት ሰብ ዝለዓላ ማሽናት እንታይ ዓይነት ቀመማዊ ኩናት ከም ዝተደርበየ መለለይ ኬትስ ማለት መሳርሒ ኣቑሑ ኣብ ሰለስትኡ ግንባራት ደጀንን ተዓጢቐን ማእከላይ ሕክምናን ሕክምና ግንባራትን ክንውዚ ዝተጠቕሲ ስራሓት ሓሊፈን ሰራዊት ስነ ኣእምሮኣዊ ምቅርራብ ንክገብር ኣብ ምጉስጓስ ልዑል እጃም ነይርወን እተን ናይ ግንባራት ካብ ማእከላይ ሕክምና ናብ ሰራዊት ሓበሬታ ኣብ መስግጋር ጎስጓሳት ኣብ ምሃብን ውግኣት ስሉጥ ኣገልግሎት ንክረኽቡ እንታይ ዓይነት ምቅርራባት ከም ዘድሊ ሓሳብ ኣብ ምልዋጥን ሓፂርን ስሉጥን መስመራት ከም ዝምስረት ገይረን ሕክምና ግንባር ሰሜናዊ ምብራቅ ሳሕል ኣብ ሓሊበት ሕክምና ግንባር ናቕፋ ኣብ ጣብራ ማለት ናቕፋ ናይ ግንባር ባርካ ድማ ኣብ ዘራ ተደኪና ነይረን ነዘን ሰለስተ ናይ ግንባራት ሕክምና ትቕበልን ምስ ሕክምና ዓራርብ እትረኽብ ማእከል ድማ ኣብ ዓንበርበብ ነይራ ተጠቒሱ ሪፖርታጅ ፅምብል በዓል ናፅነት ኮማውዳሳት ንኡዞባ በሪኽ ቀሪቡሎ ኣብ ዓምዲ ንቑሕ ደመና ስለምንታይ ይስልክየና ዝብል ዛዕባ ተላዒሉ ይርከብ ምስልካይ ውፅኢት ብርክት ዝበለ ኣሉታዊ ስምዒትን ኩነትን እዩ ጠንቂ ምስልካይ ንዝተፈላለየ ሰብ ዝተፈላለየ ምክንያት ክኸውን ይኽእል እዩ ገለ ምክንያት ንግዜኡ ጥራይ ክፀልወና ይኽእል እዩ ገለ ምክንያት ግን ንኣዋርሕ ወይ ንዓመታት ብምስልካይ ከምንሰቐ ክገብር ይኽእል ንኣብነት ኣብ ኣስተምህሮ ወይ ሰሚናር ኣርእስቲ ወይ ኣቀራርባ ትሕዝቶ ንግዜኡ ከሰልክየና ይኽእል እዩ ካብቲ መደብ ምስ ወፃና ግን እቲ ናይ ምስልካይ ስምዒት ክጠፍእ ይኽእል እዩ ዘይንፈትዎ ትርጉሙ ዘይርዳእና ወይ ንኽንርድኦ ዘፀግመና ዓውደ ትምህርቲ ንነዊሕ ዓመታት ብዘይለውጢ ኣብ ሓደ ዓይነት ስራሕ ቦታ ስራሕን ምፅማድን ካልእን ግን ንነዊሕ ግዜ ብምስልካይ ከም ንሰቐ ክገብር ይኽእል ተጠቒሱ ሪፖርታጅ ፅምብል ዒድ ኣላድሓ ኣልሙባረክ ኣብ ምምሕዳር ከባቢ ገዛ ዕበል ንኡዞባ ኣኽርያ ቀሪቡሎ ኣብ ዓምዲ ወቕፋ ፍንያ ንጥፈታት ፅምብል ናፅነት ኮሌጅ ትምህርትን ቋንቋን ዓዲቐየሕ ከምኡ ድማ ኣብ ዓለምለኻዊ ዓውዲ ስነ ጥበብ ፍሉይ ኣፍልጦ ናይ ዝረኸቡ ስነ ጥበባውያን ሓበሬታ ኣስፊራ ተፀንሐና ኣብ ዓምዲ ሸባብያት ንጥፈታት ሃገራዊ ማሕበር መንእስያትን ተማሃሮ ንኤርትራ ኣብዝሓለፉ ናይ 35 ዓመታት ናፅነት ብዝምልከት ምስ ፕረዚደንት ማሕበር ኣብ ወንበር ማሕበር ኣቶ ሳልሕ ኣሕመድን ዝተኸየደ ቃለ መጠየቕን ካልኣይን ናይ መወዳእታ ክፋሉ ቀሪቡሎ ስሙድና ደማንና ፅንዓትና ዋሕስና ስእላዊ መግለፂ ፅምብል መበል 35 ዓመት በዓል ናፅነት ኣብ ዞባ ጋሽ ባርካ ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ሰብ ካብ ዘይተፈትሑ ግድላትን ንምፍትሖም ካብ ዝገብሮ ቃልስን ወፂኡ ክነብር ኣይክእልን እዩ ኩሉ ግዜ ዘይተፈትሑ ግድላት ኣለዎ ኣብዚ ዓለም ብዙሕ መሰናኽል ክገጥሞም ከሎ ከም ውህብ ተቐቢሉ ንምፍትሑ ካብ ምቅላስ ዓዲ ይውዕልን ቀዳሞት ደቂ ሰብ ከም ኣራዊት ኣብ መሮር እናነበሩ ናይ ምንባር ቃልሲ ነበሮም እቲ ምስ እንስሳታትን ባህርን ዝገብሮ ቅልስ ምስ ኣካላዊ ባህሪኦምን ፍጥረቶምን ክንዲዚ ክነብሩን ክበዝሑን ኣይምኻሉን ነቲ ዝነበሮም ግድላት ንምፍታሕ ዝተጠቕምሉ ኣእምሮኦም ግን ንምክልኻልን ሃደንን ዝጠቕሞም ብዙሓት ኣገባባት ምህዞን ርኽበታትን ነበሮም ፍላጻታት ካብ ንፅሕለን ዕንፀይትን ምሂዞም መፅለሊ ክኾኖም ብዓቲ ተጠቂሞም ንምቆትን መብሰሊ መግቦምን ሓዊ ረኺቦም ወዘተ ኣብ ሓምሸ ክፋል ትሕዝቶ ጦብላሕታዊ ንባብ ኣብ መጻሕፍቲ ታሪክ ኤርትራ እቲ ብኤርትራውያን ዝተረእየ ተቃውሞ እቲ ህዝቢ ማዕርኽ ንደይ ምስ መሬቱ ዝጠበቐ ዝምድና ከም ዝነበሮን እቶም ኣበየ ቦትኡ መሰል ንብረትን ህይወትን ከረጋግፅሉ ዝቐሞም ሕግታት እንዳባ ንህላውነቱ ከም ጥሙር ህዝቢ ዘጉልሑን ንሃገርነት ዘብቅዑ ክብርታት ምንባሮምን ዘርእዩ እዮም እዞም ሕግታት ኣብ ውሽጡን ጎደቦታቱን ብስኒት ዘናበርዎ ስለ ዝነበሩ መግዛእቲ ኢጣልያ ኣብ ሓደ ንኽጥርንፎም ኣብ መወዳእታ ድማ ሃገር ክኾኑን ዘኽኣሉ እዮም ነይሮም ከምኡ ስለ ዝኾነ ድማ ወላ እኳ እቶም ኢጣልያ ኣብ ሓደ ዝጠመረቶም ህዝብታት ኣቐዲሙ ቅርፂ ሃገርነት ኣይንበሮም መሰረታዊ ዝኾነ ፍልሊ ከም ዘይነበሮምን እቲ ኣብ ሓድሕዶም ዝነበሮም ዝተጠናነገ ዝምድና ድማ ኪንዮ ሃይማኖት ቋንቋ ብሄርን ከባብያውን ፍልሊ ዝኸይድ ከም ዝነበረን ፀሓፊ ታሪክ ኣለም ሰገድ ወሲኹ የረድእ እቲ ከም በዓል ኣንዳርጋቸው ፅጌ ዝኾነ ናይ ዘርኢ ምትእሳር የብሉን ኢሎም ዝዛረብሉ ህዝቢ ኤርትራ ከመይ ዝበለ ምትእሳር ከም ዘለዎ ፌተውራሪ ሚካኤል ሓሳማ ራእካ ማለት ዛንታ ኤርትራ ቃል ይሓልፍ ፅሑፍ ይተርፍ 1986 ንዝፀሓፍዎ ምምልካት እውን እኹል ምስክርነት እዩ
ፊተውራሪ ሚካኤል ከምዝስዕብዮም ዘብሉ ዓሌታት ኤርትራ በብኣውራጅኡ ብቋንቋን ሃይማኖትን ኣይውሰንን እዩ። ኩለን ዓሌታት ዳርጋ ኣብ ኩሉ ኣውራጃታት ፋሒለን ይቕመጣ። መብዛሕትአን ናይቲ መናብርተን ዓሌት ባህልን ሃይማኖትን ቋንቋን ይስዕባ። ሎሚ ኣብ ኤርትራ መስካል ዓሌት ዘይተደባለቐ ዓሌት ኣሎ ክበሃል ኣይከኣለን። ንባህሊ ዝልውጦ ዓሌት ኣይኮነን፣ ቦታን ኩነታት ናብርኡን እዩ። ኣብ ዓምዲ ፍረ ጻዕሪ ጉዕዞ 35 ዓመታት ሃገራዊ ላቦራቶሪ ጥዕና እንስሳን ቡቕልን ከምኡ ድማ ሕርሻዊ ምርምራዊ ስራሓት ብዝርዝር ቀሪቡሎ። ኣብ ዓምዲ ተርሞማ ብምኽንያት 24 ግንቦት ኣብ መንጎ ተማሃሮ ውድድር ሩቢክስ ኪዩብ ተኻይዱ። ዕውታት በብደረጃኦም ተሰሊሞም። ኣስማት ተወዳደርቲ ከምኡ ድማ ጥቕምታት ሩቢክስ ኣብ ዓምዲ ተርሞማ ተዘርዚሩ ይጽንሐና። ኣብ ዓምዲ ደቂ ኣንስትዮ ሓይሊ ኣውረስቲ ዶ ሓይሊ ወረስቲ ዝብል ሕቶ ተዳሲሱ ይጽንሐና። ንሕና ከም ሓደስቲ ወለዶ እውን ብወገና ዝጥለብ ነገር ኣሎ። ታሪክ ምፍላጥ ማለት ንድሕሪት ጥራይ ምጥማት ማለት ዘይኮነ ንቅድሜት ንምስጋሙን ዝሕግዝ ዝዓበየ ሞተር ምዃኑ ክንርዳእ የድሊ። ልክዕ ከምቲ ሓደ ተቐዳዳማይ ጉያ ዝያዳ ሓይሊ ንምድላብ ንድሕሪት ምልስ ኢሉ ብናህሪ ዝብገስ፣ ንድሕሪት ተመሊስካ ታሪክ ምፍታሽን ምውራስን እውን ነቲ እትኸዶ ጉዕዞ ዝያዳ ናህሪ ዝፈጥር እዩ። ብትሕትና ምጉዓዝ፣ ታሪክ ጀጋኑና ምፍታሽ፣ ምጽማም፣ ብዓቕሊ ምስጓም፣ ሓተትን ክንምሃር ባህልትን ምዃን ወዘተ ገለ ካብቲ ካባና ዝሕተት ባህርያት እዩ። ናጽነት ኤርትራ ፍረ ናይቶም ኣዴታትናን ኣያታትናን ዝኸፍሉ ዕድላት መስዋእትን ጅግንነትን እዩ። ንደቂ ኣንስትዮ ኤርትራ ኣብዚ ምቓን ብምእታው እውን እቲ ንሰን ዝፈጥረኦ ገና ዘይተዳሰሰ ሃገራዊ ክብርታት ንመጻኢ ናይዚ ሃገር ዝቕልስ ዓብ ሓይሊ እዩ። ዓመት መጸ በዓል ናጽነትና ኣብ ነብዕለሉ እዋን እቲ ዝዓበየ ዕማምና ነዚ ወርቃዊ ውርሻታት ካብ ኣዴታትና ናብ ወለዶና ብምስጋር ድልዱል ወለዶታት ምፍጣር እዩ። እቲ ትማሊ ናጽነት ንምምጻእ ዘቃለሰ መንፈስ ሎሚ እውን ንህንጸትን ስልጣነን ሃገር ክሰጋገር ኣለዎ። ታሪኽና ብምትሕላፍን ብግብሪ ብምልባስን ጥራይና ድማ ነቲ ዝተኸፍለ መስዋእቲ ንኽሕሶን ንድብሶን። ኣብ ዓምዲ ሚን ሆና ወህናክ ኣብ ማሕበራዊ ሚድያ እትነጥፍ ቻይናዊት ኬላ ስነ ጽባቐ ጃንግ ዘንግላንድ ኣብ ውሽጢ 24 ሰዓታት 10 ሚልዮን ሰዓብቲ ከም ዘጥረየት ተገሊጹ። ኣብ ናይ ሆንግ ኮንግ ፌስቲቫል ውድድር ምሕኳር ንምቁር ሕብስቲ ኮክ ካመን ዝተባህለ ሰብኣይ ከም ዝተዓወተ ተገሊጹ። ኣብ ውሽጢ መካነ እንስሳ ብዝተኸስተ ግርጭት ክልተ ሓራምዝ ሓንቲ መንእሰይ ህይወታ ከም ዝተኣነት ተሓቢሩ። ሓንቲ ሩስያዊት መንእሰይ ካብ ትምህርቲ ንምብኳር ብዝተፈላለየ ኣካላታ እዝና ኣፍንጫኣን ደም ናይ ምውፃእ ጎዳኢ ልምዲ ከም ዘማዕበለት ተገሊጹ። ብጃንጥላ እናተጓዕዘት ምስ ንእሽቶ ነፋሪት ዝተራጸመት ጓል 44 ኣውስትራልያዊት ከም ዝድሓነት ተገሊጹ። ኣብ ዓምዲ ኣልዝርዓ ወቕትሳድ ኣብ ጽላት ሕርሻ ኣብ ዝሓለፉ 35 ዓመታት ህንጸትን ድጋታትን ሃብቲ እንስሳን ዝተረጋገጹ ዓወታት ተዳሲሶም ኣለዉ። ኣብ ዓምዲ ውሓታል ጥፈል ንህፃናት ዝምጥኑ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ሰፊሮም ይርከቡ። ኣብ መላእ ሃገር ንምዕቃብ ማይ ዝተሃንፁ ድጋታትን ረህታትን ብኦም ዝተረጋገጸ ዓወታትን ብሰፊሑ ተዘርዚሩ። ማሕበረ ኮማት ኤርትራውያን ኣብ ስደትን ፅምብል መበል 35 ዓመት ናጽነት በብኸባቢኦም ከም ዝፀንበሉ ዝሕብር ጸብጻብ ንረክብ። ኣብ ዓምዲ ተቓረር ብኣጋጣሚ ዓለም ለኻዊ መዓልቲ ትንባኾ ውድብ ሕቡራት ሃገራት በብእዋኑ እናዘየደ ዝኸይድ ዘሎ መጠን ውሉፋት ከቢድ ጥዕናዊ ጽገማት የስዕብ ምህላው ተገሊጹ። ሰሙድና ደማንና ጽንዓትና ዋሕስና ስእላዊ መግለጺ ፅምብል መበል 35 ዓመት ናጽነት ኣብ ዞባ ደቡብ። ኣብ ዓምዲ ዴቨሎፕመንት ኣብ ዝሓለፉ 35 ዓመታት ናጽነት ዝተሃንፁ ትሕተ ቅርፅታት ምዕቃብ ማይ ተዳሲሶም። ኣብ ዓምዲ ስፖትላይት ኤርትራ ኣብ መበል 35 ዓመት ሃገር ምዕባለ፣ ሃገር ጽንዓት፣ ሃገር ሓበን ተጠቂሱ። ኣብ ዓምዲ ኦፒንየን ኣብ ብጽንዓት ዝተሰላሰለ ሓርነታዊ ቃልሲ ኣብ ዓውዲ መጓዓዝያ ዝተኸየደ ብርቂ ምህዞ ማለት መኪና መርሰደስ ሰዊት ንብድሆታት መስመራት መጓዓዝያ ሓራ መሬት ብጽንዓት ንኽሰግርኦ ዝኽኣለት ቀንዲ ቅርጻዊ ጸገመን ዝቐየረ ምህዞ ተዳሲሱ ይርከብ። ኣብ ዓምዲ ስፖትላይት ካብ ዝነበርክዎ መሊሰ ሰዊደ ዓብየ ተማሃሮ 11 ክፍሊ ከም ልምዲ ኣብ መዓልቲ ናጽነት ሓደ ዓይነት ማልያ ወዲዮም ነዚ ዝተጠቕሰ ጽሑፍ ኣስፊሮም መዓልቲ ናጽነት ኣብዒሎም።
እዞም ኣብ ባይታ ናፅነት ዝተወልዱ ዝዓኸኹን ዝዓበዩን መንእስያት ኣብ ዝባኖም ዝወቀርዎ ረዚን መልእኽቲ ዘለዎ ኣበሃህላ ብመንፅር ዕቤት ሃገር ተገሊጹ ይርከብ። ኣብ ዓምዲ ኪዌንድኤ ትሕዝቶ ሌላ ምስ ተወካሊ ዳይረክተር ጀነራል ዩነስኮ ሚስተር መሓመድ ኤልፋርናዋይ ሰፊሩ ኣሎ። ዝኸበርኩም ተዓዘብትና ንሎ ምስ ዝተዳለዎ ትሕዝቶ መደብና ኣብዚ ተፈፂሙ ኣሎ። ሰላም።

Brava.

Olimpia.